0: ኳዳን ፅናኪ
1: ካብ ዝበሉ መፅኹም ነዚ በዓል እዚ ንምትዕራገ ምሳና ሓቢርኩም ኣለኹም። ንበዓል ቅዱስ ዮሃንስ ዘንፀባረቕ ሕቶታት ማለት ኣብ ዝተፈላለዩ ቦታታት እንተዳርእና በቢ ከባቢኡ በዓል ቅዱስ ዮሃንስ ንምኽባር ዝካየ ንጥፈታት ብዙሕ እሞ እስከ ንስኹም ነዚ በዓል እዚ ብኸመይ ትገልዎ ክንጅምር ድመና ክንጅምር ሳንብኣሃር ንጅምር
0: ፀገም የብሉ ሓራይ ብመጀመርታ ኣብ ውሽጥን ወፃእን ዘሎ ክቡር ህዝቢ ኤርትራ እንኳዕ ናብዚ ክቡር በዓል እንኳዕ ናብዚ ክቡር ዕለት ኣብፅሓና ይብሎ ንዓኻ ምስ ምልኣ ስድራ ቤትኪ ርሑስ በዓል ይብለልኪ ማኩ እታ ምድላው ናይ ሓፃርያ ነራ ግን ብዓቕምና ካብቲ መፅናዕቲ ዝገበርናዮ ብዓቕምና ተንፈልጠን ማለት እዩ ወስ ክነብል ኢና ማለት እዩ ሓራይ ኣባዕላ በዕላት ቅዱስ ዮሃንስ ጋብ መስቀል ዘሎ በዕላት ማርያ ድበሃል ኣሎ ከምዚ በዓላት ማርያ ዝበሃል ኣሎ ሕጂ ኣብቲ ናይ በዓላት ማርያ ዝኾነ ዓይነት ስራሕ የለን ዝኾነ ዋላ እቲ ፀሃያይ ድዩ ትገለ ድዩ ኩሉ ዘሎ ስራሕ ናይ ሓረስታይ ሽዑ ዕረፍቲ እዩ ዋላ ፀሃያይ ውዳእ እዩ ገለ ኩሉ ዕረፍቲ ዝኾነ ተናዋልድ ኣብዚያ እየ እናፅነት ዝረኽባ ማለት እዩ ዋላቶም ኣጉባዝ ቶም ኣወዳት ናይ ዓዲ ኣብዚያ እዮም ግዜ ዝረኽቡ ሕጂ እተናዋልድ ኣብዚያ እንታይ እየን ገብራ ዝቕንያ ክውድሳ እየን ዝቕንያ እንዳወደሳ ገዛገዛ እንዳኣተዋ ገዛገዛ እንዳኣተዋ ጥስሚ ድዩ መዓር ድዩ ኣጅቦ ድዩ ሓራውጭ ድዩ ዝተረኽበ ማለት እዩ ቅዱሳ ክእክባ ይቕንያ ማለት እዩ እዚ ሕጂ ንማዓሲ ዝኾነ ኣብቲ ናይ ቅዱስ ዮሃንስ ኣብቲ ድሮ ናይ ሆየሆየ ዝግበር ውራይ ኣሎ ማለት እዩ ናተን ውራይ ሕጂ ንኸም እየ ንጥቀምሉ ማለት እዩ ሕጂ ዝእክብ ቀኒኖ ሙሉቕነ ኣብቲ ድሮ ናይ ቅዱስ ዮሃንስ እንታይ ንገብራሰን ኣብ ሓደ ገዛ ናይ ሓንቲ ሰበይቲ ገዛ ክደፈልና ኣብላኣምሽ ገዛ ትገድፈለን እሰን እኽለማየን ሒዘን ኣብየ እንዳኣትዋ ኣብኡ ኣትየን ሙሉቕነ ክስንክታ ክለውሳ ክብላ ገለ እየን ትቕኒያ ዋላ ምሕደራ ማህራ የነው ኣዋል ባዕለን እየን ተንደይቲ ምርዓ ኣዋል ኣዴታት ኣይሕግዘን ገለ ይሕግዘን ማለት እዩ ባዕለን ክስራሓ ይቕንያ ሽዑ ኣብቲ ናይ መወዳእታ መዓልቲ ከዓ ኩሉ ከምዚ እንጉደት ዓይነት ማለት እዩ ናይተን ኣዋልድ እንጉደት ዓይነት እናበላዓ እንዳሰተያ ሙሉ ለይቲ ክበላዓ ክሰተያ ኣብ ክፃወታ ይሓድራ ማለት እዩ ኣብቲ ገዛ ውሽጢ ድክ ክብላ ይሓድራ ማለት እዩ እቶም ኣወዳት ከዓ እንታይ እዮም ዝገብሩ ዝበዕላት ማርያ ሽግ ወየወየ ማለት እዩ ሽግ ዘለዎ ሽግ ቆልቋል ዘለዎ ቆልቋል በቢ ከባቢ በቢ ዝረኸቦ ከምኡ ከዳልዎ እዮም ድቕኒ ማለት እዩ ሕጂ ተናይ ሆየሆየ ኣብ ኣብርሃም ኣላ ሓንቲ ሓንቲ ኣብ ቅዱስ ዮሃንስ ኣላ ሓንቲ ከዓ ኣብ መስቀል ኣላ ማለት እዩ ሕጂ ኣብዚአን እየን ዘለዋ ሕጂ ነዚአን እንደኾነኦም እዮም ከዳልዉ ዝቕኒ ማለት እዩ ሕጂ ከዳልዉ ቕኒዩ ጭኽሮም ስንትሩ ገልኦ ገብሩ ነብሰ እንታይ ዝበሃል ማለት እዩ ነብሶም ከዳልዉ ይቕኒዩ ሽዑ ካብ ኣብ ኣብርሃም እዮም እቲ ክሳይ ጅምሮ ማለት እዩ ወየ ጅምሮ ኣብ ኣብርሃም ማዓጓ ወይ ፀጎጋ ገለ እንዳበሉ እንታይ ዝበሃል ገብሮ ማለት እዩ ብርሃን ከዓ ክምላእ ኣለ እዩ
1: እዛ ዓይነት ፀወታታት ኣብ ኩሉ ቦታታት እንተዳ ርኢካዮ በብናቱ በቢወግዑ በቢ ድምድ
0: እዩ
1: ዝንፀል ንስኹም ከ ዝገበርኩሞ ነገር እዛ ዓይነት ፀወታታት ከም ዘሎ እዛ ዓይነት ባህላዊ ልምዲ ከም ዘሎ ንስኹም ዝገበርኩሞ መፅናዕቲ እንታይ ይመስል
0: ፅቡቅ ሕጂ እዚ ንሕና ንብሎ ዘለና ናይ ውስን ከባቢታት እዩ ኣብቲ ከድና ዘፅናዕና እዮ ማለት ኩሉ ማሕበረሰብ ዝነብረሉ ባህሊ ኣይኮነን ኣብቲ ውስን ቦታታት ከድና ዘፅናዕና እዮ ድዩ ሕጂ ከምዚ በቢ ልምዱሲ ሕጂ ቶም ኣወዳት ከምዚ ዝበልኩ ኸ ሎሚ እንዳሃሰሰ ዲ ኸይድ ሎ እንዳሃሰሰ ይኸይድ ኣሎ ንዕኡ ንምንፅብራቕ ንዕኡ ንምምፃእ ብክፍሊ ባህልን ስፖርትን ሕጂ ዓብዪ ፕሮጀክት ተበጊሱ እዩ ሎ ማለት እዩ ኣብ ኩሉ ስጋብ ዓድታት ስጋብ ከተማታት ዓድታት ወሪድካስ ከመይ ገይሩ እቲ ባህሊ ናይ ቀደም ናብ ንቡር ይምለስ እንታይ እዩ ክግበር ዘለዎ እንታይ ተበጉሶታት እዩ ክውሰድ ዘለዎ ኩላት ናቶም ኣባላት ኣብቲ ናይ ዘባዶ ጉጅል

0: ዘለና ንፅዕረሉ ዘለና ስራሕ እዩ ማለት እዩ። ክፍሊ ባህልን ስፖርትን ዘባደቡ እውን ከም ሓደ ዓብዪ ዕዮ ገዛ ሒዙ ይስርሓ ኣሎ ነቲ ባህልስ ናብ ቦትኡ ንምምላስ ማለት እዩ። ካልእ ግን ከምዚ ክንብሎ ፅናሕና እተን ኣዋልድ ናተን ዕዮ ገዛ ኣለዎን፣ ናተን ዝገብርኦ ነገራት ኣለዎን። ባቁሜና ኣሎ ንባዕሉ ዮሃና ክትገልፀ እያ ወዲኸላይ ክቆልፀ እዩ። ኣብቲ ናይ ሆየ ከዓ ኣብቲ ናይ ሆየ ኣብ ኣብርሃም ክገብሩ እዮም፣ ኣብ ዮሃንስ ከዓ ሆየ ክብሉ እዮም። ሕጂ ዮሃንስ በቲ ገዛውቲ እዮም እ በቢ ገዛውቲ ተኣኻኸቡ ሞ በቢ ገዛውቶም ተኣኺቦም ኣብ ሓደ ቅርዓ ትረኸቡ ሽዑ ኣብኡ ሆየ ሆየ ሆየ እንዳበሉ ንቤተክርስትያን እዮም ድኾኑ። ኣብ ቤተክርስትያን ኣቕሸሽቲ ዓበይቲ ዓዲ ገለ ፀኒሖም ከዓ እሶም ይምርቆቦም ንዓመታ ከምዚ እዋን የፅናሓና ከይሽረፈ ከየጉረፈ ገለ እንዳበሉ ከዓ እሶም ይምርቆቦም ንቤተክርስትያን ሰለስተ ሻዕ እዩ ዘርዋ ማለት እዩ። ሰለስተ ግዜ ዜሮም ንቤተክርስትያን ሽዑ ናብኦም ድመፁ ናብቲ ቅርዓት ናይቲ ዓዲ መፅኦም ጓይላ ገይሮም ሽዑ ናብተን ኣዋልድ ትእንጉደት ምሽ ገይረኒ ኢልና ምሽ ትእንጉደት ትገብሮትን ኣዋልድ ናብአን እዮም ድኾር ሽዑ ናብቲ ገዛ የድምቑለን ሽዑ ጓይልአን ግልን የድምቑለን ሆ እብሉ ትገዛእትዮም ከምዚ ዓይነት ጓይላ የለን። ሽዑ ምስአን ኮይኖም ይእንጎዱ ምስአን ክበልዑ ይሰት ይሓድር ሙሉ ለይቲ ማለት ሽዑ ኣብቲ ወጋሕታ እቶም ኣቕሸሽቲ ዓበይቲ ዓዲ ናይቲ ዓዲ ከዓ መፅኦም ምስኦም ይእንጎዱ ይምርቕዎም ንዓመታ ከምዚ እዋን ገለ እንዳበሉ ከምኡ እንዳበለ ሙሉ መዓልትስ ኣብ ጓይላን ኣብ ምብላዕ ምስታይ ዝተተሪፉ ከዓ ወላ ስጋብ 2-3 መዓልቲ ስዎምን ገሊኦምን ኣብዮም ክበልዑ ክሰት እዩ ዝቕኒ ማለት
1: እዩዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮሃንስዮ ዝዕዘብዎ ዝካየድ ንጥፈታት ደቂ ኣንስትዮ እንታይ ይመስል ይዳ?
2: ክብረት ሃበልና ዝሓብተይ ክብረት ሃበልና ክብረት ሃበልና
3: ኣብ ባቂ መልናይ ኣውደ ዓመት ነታ በዓል ንክትመፅእ ከምዚ ብወኒ ብሓጎስ ማራያ ምሽ ዝፅበያ ማለት እዩ። ድሓር ንባቂ መል ማይ ጨሎት ከም ማይ ጨሎት እዩ ማይ ጨሎት ንክሕፀባ ደርሆ ከይነቀወ ይፀዋዋዓ ከበሮ ገይረን ካብ ከገገዝአን ማለት እዩ ከይረፍደን መታ ነን ደርሆ ከይደቀዋ ዝኸዳ ድሓር ናይ ባቂ መል ወግዕታት እናደረፋ ከዓ ናብ ትሩባ ክዳ ማለት እዩ። ቅድሚ ናብ ትርባ መብፅሐን ከዓ ኣብኡ ኣወዳት ሓቀደ ይሕፀቡ ስለ ዝኾኑ መታ ንኸይርእዎን ወይ ከዓ ከምዚ ሓበሬታ ንመፅእ ኣለና ከም ዘለዋ ንክፈልጡ ገለ ከም ዘለዉ ንሳቶም ንክፈልጡ ከዓ ኣብ ትርባ ዘለካ ውፀለ ይበጀኻ ተራእዩ ገለ እናበላ ፀወታ ማለት
1: እዩ
0: ንክወፅና
3: ማለት እዩ ኣብቲ ሩባ ዘለካ ውፃለይ በጃኻ ተራእዩ
2: ኣብቲ ሩባ ዘለካ ውፃለይ በጃኻ ገራእዩ
3: ኣብቲ ሩባ ዘለካ ውፃለይ በጃኻ ጊደ እዩ
2: ኣብቲ ሩባ ዘለካ ውፃለይ በጃኻ ካራእዩ
4: ከምዚ ምስ ደረፋ ሕጅሰን ቀዲሞም ድሕሪ ሓሊፎም ፀኒሖም ኣብቲ ሩባ እንዳተፃወታ ምስ መፃ ስጋ ብጥቃሩባ ድሕሪ መታን ቀልጥፈን ክእሎ ኢለን እቲ ግዜ እውን ከይወግሐን መታን ከምዚ ኢለን ይደርፋ ኣሎ ማለት እዩ። ስለዝሰንከእሶም ከዓ እቲ ግዜ ክጥቀምሉ መታን ቀልጢፎም ተሓፂቦም ይእለ እዩ ማለት እዩ።
0: ኣብቲ ፀወታ ዝነጥፉ ኮ ቀንዲ ተን ጉራዝትን ተን ዘይተመርዓዋ ተን ዘይተመርዓዋ ኣላ ጉራዝት ናይቲ ዓዲ እቶም ኣጉባስ ከዓ ኸምኡ እሰኔን ቀንዲ ዘድመቆኦ ባቕሜን ንኹሉ ሰብ እንዲ ድምልከት ባቕሜን ማይ ጨሎት እዩ ማይ ጨሎት ከምዚ ማይ ጨሎት እዩ ካብ ድቕ ዝበለ ፀላም ናይ ክረምቲ ናብ በርሃው ዝበለ ናይ መስከረም ትሰጉረሉ እዩ። ሕጂ ሰብ ከም ማይ ጨሎት እዩ ዝጥቀምብሉ ንባቕሜን ባቕሜን ናብ ወርሒ መስከረም ኣብ ትሰጉረሉ ዘለካ ኣብ ትሰጉረሉ ግዜ እዩ ዝርከብ ማለት እዩ እቲ ንገብረሉ ግዜ ማለት እዩ። ሕጂ መንእሰያት ጎራዙት እዚኦም ናቶም ይቐንዲ እቲ ግዜ ማለት እዩ እሶም እዮም ዝጥቀምሉ እሰኒን ቀንዲ ዘድምቆ ክቡረን ሒዘን ከም ትነግረ ክፅንሕት የዋና እሶም ከዓ ንዕአን ክርዩ ብጣዕሚ በ ንዕአን ክትርኢ ክስታይ ኢካ ትገብር በቃ ከምቲ ደ ኣሎ በቃ ክትርአን ገለ እሰን ከዓ በተን ነፀለአን ገይረን የሸፋፈና ከይርእዎን ከይመፅዎን ሕጂ እስኻ እንታይ ካ ትገብር ኣብዚ ኣዘንጊዕኻ ከድካ ቀስ ኢልካ ተሓቢእኻ ኣዘንጊዕካ ከይረኣያኻ እሰን ማራእየን ዝጥንቀቃ ከይትመፀን ገለ ግን ብኣዝዩ ጥንቁቕ መንገዲ ከድካ ክዳውንተን ሒዝካለን ሃዲምካ ትኸይድ ስዑ ሰንደ ድሕሪኻ እንዳመፃ በታ ሒዘና ፅንሓ ጨርቂ ነተን ክሕፀባ ፅንሓ ኣይሽፍነን እተን ተረፋኻ መፅን ይጎያ ናባኻ በጃኻ ኣብ ቅዱስ ዮሃንስ ሕምባሻ ክንገብረልካ ኢና ከምዚ ክንገብረልካ ኢና ኢለን መብፃዕታት ኣተዋልካ ብጃኻ ትክዳውንትና ጥራይ ሃቡና እምበረይ ኩሉ ነገር ክንገብረልኩም ኢና ገሌ ኢለን መብፃዕ ምስ ኣተዋልካ ሽዑ ንስኻ ትክዳውንትን ይብካየን ትኸይድ ማለት እዩ ሕጂ ኣብኡ ፀወታታት ኣሎ መራይ ደስ ዝብለካ ፀወታታት ኣብ ደሎ ኣብዚ ኸዓ ብስድራ ቤተሰብ ገለ ኣይሒዙ ኳን እዮም እዘን በዓላት ማርያስ ጋብ ቅዱስ ዮሃንስ ናትካ ግዜ ናፅነት ኣሎ በ ትን ዓመት ሙሉእ ሲ ኣውላድ ናይቲ ዓዲ ንዕየን ክፅበያ ፅንሕ ነቲ ግዜ ስየን ክፅበያ ፅንሕ ዋላ እቶም ኣጉባዝ ማለት እዩ ብሬንጋ
4: ሓሙሽተ መዓልቲ ዝሕፀብዎ ሰን ከዓ ሕና ክፈልያ ከዓ ደልያ ስለዚ ከምዚኣ ገይሮምና እንድዮም ንሕና ከዓ ከምኣ ንግበር ዝብሉ እውን ይብላ የን ማለት እዩ ስለዚ ሰን እውን ከም ኣጋጣሚ እንተረኺበን ነቲ ናቶም ክዳን ይወስዶሰን እውን ይወስዶ እየ እሶም ከዓ ልክዕ ከምኣ ሶም ከዓ ከልሙን ኣለዎም ለሚኖም ተን ዝኣዘዞኦም ክገብሩ ምዃኖም መብፅዓ ኣትዮም እዮም ክዳንዮም ዝወስድዎን ማለት እዩ ሕጂ እዚ ኣካል ናይቲ ፀወታ ኣብቲ ሩዋ ዝግበር ኮይኑ ብዘይ ካእቲ ብደርፍታት እንዳ ፀወታ ድመፅኦ ድሕሪኡ ከዓ እሱ ምስ ወዳእ ከዓ እንዳሕፃወታ እየን ንገዝአን ዝምለሳ ሕጂ ጓቕም እየን እንታይ ትኸውን ዘላ ተን ሓሙሽተ መዓልቲ ምስ ተወዳኣ ልክዕ ናይ ዮሃንስ ተእትወና ማለት እዩ ጓቕም እየን ምስተጀመረ ኣብኣ ከዓ ኣባ ብርሃን ክኣላትና ማለት እዩ እቲ ኣባ ብርሃን ካብቲ ፀልማት ከረምቲ ካብቲ ብደበና ተሸፊኑ ዝከረምቲ ብርሃን ቁርብ ዝቕንጠጠሉ እዩ ኣባ ብርሃን ዓጓ ዝብልዎ ማለት እዩ ናይ ሳምቆ ምላል ኢለ ስለዚ እዚ ከዓ ኣባ ብርሃን ኢሎም ጀሚሮም ስጋ መስቀል ዘሎ ኩነታት ኣለዎ ማለት እዩ ብግዜ ዳሓን ክንከደ ኢና ማለት እዩ
1: ሕረይ ዮሃና ከምዚ ብርሃነ ክብሎ ዝፀንሐ ቅድሚ ናብቲ ዝካየድ ነጥናይ ቅዱስ ዮሃንስ ምስጋርና ኣብቲ ናይ በቆሜን ንሩዋ ብካልን ካልእን ዘሎ ፀወታታት ናይ መስል ስም ብደርፊ ሰኒና
0: ፅቡቅ ግድን
4: ክ ሓርተ
5: ك ليدر سجم كبلعك

0: ስለዚ ሓደ ቅኒኦም እያ ኣይከልእዎምን እዮም ግን እቶም መንእሰያት ከዓ እቲ ፀወታ ስለ ዝምቅሮም ብእቢሎም እዮም ዝቕንዩ ማለት እዩ እ ደቂ ኣንስትዮ ከምኡ እየን ዋላ ብ ካልእ ግዜ ኣይውፃእ ኣብቲ ግዜ ግን ነፃ ኮይነን እየን ዝወፃ ማለት እዩ ስለዚ ፀወታ ስለ ዝኾነ እቶም ስድራ ከዓ ንዕኡ ተረዲኦም ድርብ ሓላፍነት ይስከሙ ስጋ ብድመፅዎም ይፅበዩ ማለት እዩ ስለዚ እዚ ከዓ ናቶም ምድላዋት ኣለዎም ብዕብዩ ከዓ ኣውደ ዓመት ስለ ዝኾነ ከዓ ነቲ ኣውደ ዓመት ድረኸዩ እዮም ዝተባሃለ ዮሃንስ ንፅባሒቲ ኣውደ ዓመት እዩ ሓሪድካ ሕርድካ ትገብር እቶም ደቆም ከዓ መፅኦም ካብቲ መንጎ ፀወታ ይመፅ እዮም ፍርክሌይት ምስ ተወደአ ነቲ ናይ ኣውደ ዓመት ተጋቢዞም ተቋዲሶም ማለት እዩ ምስድሮኦም ናፍቲ ተዳልዩ ዘሎ ናይ ዮሃንስ ፀወታ ይኸዱ ማለት እዩ ሕጅታ ናይ ዮሃንስ ፀወታ እተን ደቂ ኣንስትዮ ዝዳለዎ ኣሎ እቲእን ዝዳለዎ ኣሎ እቲ ምድላው ብዛዕባ እቲ ስዋ እቲ ዝብላዕ መብዛሕትኡ ንመስቀል ንዳሜራ እዩ ዝዳሎ ሕጂ ኣብታ ዮሃንስ ግን ንማዓሲ ኣበኦም ዝራኸቡ ወየ ኢሎም ወዲኦም ቤተ ክርስትያን ሰለስተ ግዜ ዜሮም ኣብታ ቅርዓት ይእከቡ ማለት እዩ እቶም መንእስያት ኣብታ ቅርዓት ክፃወቱ ይሓድሩ እተን ደቂ ኣንስትዮ ከዓ ኣብ ገሊኡ ከባቢ ብሓንሳብ ዝፃወት እዮም ዋላ ኮየ ክብሉ ከለዉ ደድሕሪኦም ሰን ከዓ ደርፍና ደረፋ ዘሰኒ ኣሎ በዓል ሰንዓፍ ሕጂ ከም እዩ ኣብቲ ካልእ ከባቢ እቲ ኣነ ዛዕበክሉ ከባቢ ሕጂ በበይኒ እዩ ማለት እዩ ኣብኡ ከዓ ኣወዳት በይኖም ኣዋልድ በይኖም ሽ ኣወዳት ምስ ወድኡ ናብተን ኣዋልድ ይኸዱ ማለት እዩ ናብተን ኣዋልድ ይኸዱ ፀወታ ብሓንሳብ ክደምቕ ስለ ዘለዎ ክመፁ ከለዉ ከዓ ሰስኑ ሰስኑ እናበላ ከዓ ይቕበሎኦም ማለት እዩ ሕጂ እታ ናይ ዮሃንስ ቀትሪ ሙሉእ መዓልቲ ክፃወት ይብሉ ኣብ ሓደ ፅላል ወይ እቲ ቅርዓት ምቹእ እንተኮይኑ ፅላል እንተ ሃልይዎ ኣብ መንጎ ፀሓይ ስለ ትወፅእ ሽዑ ፅላል ክኾነሉ ዝኽእል ወይ ኣብ ማይ ዘለዎ ሩባ ማይ እንድሕሪ ሃሊፍ ተከባቢ ካ ፅቡቅ መሪፆም ኣብዚኣ ንራኸብ ኢሎም ስጋብ ፀሓይ ተዓርብ ክፃወት ይብዕሉ ማለት እዩ
1: ኣብዚኣ ክምላእሉ ንብራነ ሓንቲ ላ ኣብ ናይ በረኸ ተማሃረ ካብ ጥሪ ናብ ጥሪ ትብል መፅሓፍ ዘንበብክዋ በዚ ጋጣሚ ንበረኸት ኣማረ ንክቡር ስነጥዋዊ ኣቦና ኣያና ሰሎሙን ፀሃየ ካብቲ ናቶም መፅሓፍቲ እሶም ንዊሕ ዝደኸምሉ ዝፃዓርሉ ካብቲ ናቶም መፅሓፍቲ እውን ንውከስ ኢና ማለት እዩ ከም ናእሽቱ ወለዶ ተማሃሮ ኣብቲ ባህሊ ዘለና ኣብ መፅናዕቲ ዘለና ማለት እዩ ኩሎም ደረስቲ ነዚ ስራሕ ዝቕርቡልና ዘፅንዑ ከነመስግኖም ንፈቲ ንፈቱ ማለት እዩ እንታይ እያ እትብልሳ ኣብ ሆየ ሆየሲ ከምዚ ጎደቦታት ምሻ ኣለዋ ክልተ ዓድታት ኣለዋ ክልተ ጎደቦ ኣለዋ ሕጂ ኣብቲ ቀደም ዘመን ሓንቲ ጎደቦ ናብቲ ሓንቲ ጎደቦ ክትዘምት ትደሊ ከይትደሊ ሽዑ መለክዒ ክልኩዕ ደልዩ ክንዘምት ክንከይድ እንተኮይና ሲ ክንደይ መንእስያት ኣለዉዋ ተዓዲ ወይ ከመይ ዝዓቕሙ ሰብ ናይ ተዓዲ ሲ ክንብድቦም ንኽእል ዶ ኢሎም ይሓስቡ ሽዑ ነየንቲ እዮም ፅበዩ ሆየ ሆየ እዮም ፅበዩ ኣብ ኣብርሃም ድያ ኣብ ዮሃንስ ዝግበር ሽዑ ኣብ ሓደ ጎቦ ኮይኖም ወይ ኣብ ሓደ ኩጀት ኮይኖም እዮም እዞም ኣዕድዋ ነታ ዓዲ ነታ ጎደቦኦም ደሎ ዓዲ እዮም ኣዕድዋ ኣብታ ምሸት ሆየ ሽዑ ኩሉ መንእሰይ ሆየ ድሕስ ሆየ ምስ ሓዘ ሕጂ በቲ ዘሎ ናይቲ ሆየ ድሕዞቲ መንእሰይ ክንደይ መንእሰይ ኣለዋ ተዓዲ ትፈልጥ ማለት እዩ ሽዑ እዚኣ ዝተዋፃኒያ ትብል ውሕዳት ተኮይኖም ብዙሓት ተኮይኖም ከዓ እዚኣ ኣይተዋፃኒያ ኣብዚ ዓዲ እዚኣ ክዘምት የብለይኒ ገሊ ኢሎም ክስተይ ይገብሩ ማለት እዩ ሓንቲ ከማን ኣላ ደርፊ ሰስኑ ሰስኑ ሽሕን ዋልታንኩኑ ኣታ ዝዓድና ከይኣት ዋጓና ገለገለ ትብል ማለት እዩ ሕጂ እቲ እዚኣ ምስ ምንታይ እያ ምስ ምዝማት ገለሰ ዝነበረ መንእሰያት ናይ ዓድኻ ብዙሓት ክኾኑልካ ትደሊ ጀጋኑ ክኾኑልካ ትደሊ ዓድኻ ክሕልወልካ ማለት እዩ ሕጂ እዚኣ ከም መራእቲ ምስጠኒ መፅሓፍ ካብ ጥሪ ናብ ጥሪ ዘንበብኩ እያ
2: ሓቂ ከንዲኻ ሞ ከምዚ እቲ ባህሊ ኣዝዩ ደስ ዘብል እዩ እቲ ዝካየድ ነጥፈት ድማ ከምቲ ዝበልኩሞ ካብ ቦታ ናብ ቦታ ንስ እውን ሓደ ካብቲ ፅበቐ ዝህቦ ነቲ በዓል እዩ ነቲ መንገድና እውን ንሕና እውን እኹላት ኢና መስለኒ ነቲ በዓል ትካየድ ነጥፈት ደርፊ ክንዘናግዐሉ ነግድ መንገድና ብዝተመደብና ትራን እስከ ካብቲ ኣብ ድሮ በዓል ቅዱስ ዮሃንስ እውን ወላ እውን ኣብቲ ልካ በዓል ዝካየድ ደርፍታት ፀወታታት እንታይ እዩ ዝመስል ገለ ክንፃወት ሞ ቡና እውን ናብ ፈሊሓ ውሪዳ ኣላ ቅድሚ ናብ ቡና ምስጋርና ይኳና ገለ ክልተ ደርፊ ደረፍና ሳዕሳዕና ብሰማዕና ተዘናጋዕና
0: ስለዚ ቦም ሰዓት ከደለና መታንስ እታ ሰሱኑ ትሕሸና ማለት ምስታ ሳም ክብላ ዝፀንሐ እታ ሒዛ ትኸይድ እያ ተሰሱኑ ሲ ነቲ ሓይሉ ብዙሑ ጓና ከይደፍረኩም እዛ ዓይነቱ ስለ ዝኾነት ስለ ትኸይድ ብኣን ንግበር
1: ሓፍተይ ነባኺ እዩ

ቾፕስቲክ ኣብ ሃገራት ኤስያ ዝውትር ኮይኑ ንመመገቢ ዝጥቀምሉ ፍሉይ ዓይነት ጥምጥ ዕንጨይቲ እዩ። ካብ 1200 ቅድሚ ልደተ ክርስቶስ ኣትሒዙ ኣብ ቻይና ይጥቀምሉ ምንባሮም መዛግብቲ ይነግረና። ዝኾነ ተገልጋላይ ክልተ ዕንጨይቲ ብምልጋብ ይምገብ። ኣብዚ ሕጂ እዋን ኪንዮ ኣብ ሃገራት ኤስያ ፅልዋ ቾፕስቲክ ኣብ ምዕራባውያን ሃገራት ከይተረፈ ጉንን ክኸውን ክኢሉ ይርከብ። ዛጊት ልዕሊ 1 ቢልዮን ተገልገልቲ ከም ዘለዎ ድማ ይንገር። እቲ ቀዳማይ ወይ ናይ ጥንቲ ቾፕስቲክ ፈለማ ኣብ ሃናን ዝተባሃለ ኣብ ቻይና ዝርከብ ዝነበረ ክፍለ ከተማ ተረኺቡ። እቲ ረኽበት ካብ ዕንፀይቲ ዝተሰርሐ ቾፕስቲክ ዘይኮነ ካብ ብሮንዝ ዝተሰርሐ ብንጉሳዊ ስድራ ቤት ዝዝውተር ዝነበረ ምንባሩ ኣብ ታሪክ ንረኽቦ። እዚ እቲ ቀዳማይ ይኹን ዳኣ እምበር ምናልባሽ እቶም ተራ ህዝቢ ቅድሚኡ ካብ ዕንፀይቲ ዝተሰርሐ ቾፕስቲክ ይጥቀሙ እንተነበሩ ኸ ዝብል ሕቶ ይለዓል እዩ። ካብ ዕንፀይቲ ይጥቀሙ እንተነይሮም ክሳብ ሕጂ ናይ ጥንቲ ኣሰራት ክርከብ ዘለዎ ተኽእሎ ዳርጋ የለን ክትብል ይቐልል ይብሉ ተመራመርቲ ስነ ጥንቲ። ኣብ ፈለማ ቻይናውያን ቾፕስቲክ ካብ ድስቲ መፅብሒ ጭልፋ እዮም ዝጥቀምሉ ነይሮም። ካብ ጭልፋ ንመመገቢ ማንካ ክጥቀምሉ ጀመሩ እምበኣር ኣብ 1000 ክፍለ ዘመን እዩ። ኣብ ጆው ክፍለ ከተማ ሰባት እናበዝሑ ብምኳዶም ንመብሰሊ ምግቢ ተባሂሉ ዝቆረፅ ዕንፀይቲ ድማ ብመንፅሩ ክሳኣን ጀመረ። ነቲ ምግቢ ቀልጢፉ ክበስለልና ኢሎም መቲሮም ከብስልዎ ጀምሩ። ኣብዚ እዩ ኣገዳስነት ቾፕስቲክ ክዓዝ ዝጀመረ። ካራ ድማ እንትርፉ ኣብ ክሽነ ኣብ መመገቢ ጣውላ ምጥቃም ገደፍዎ።

ኣብ ቻይና ከም ካራ ዝኣመሰለ በላሕቲ ነገራት ኣብ መመገቢ ጣውላ ምጥቃም ሕጉስ ምግቢ ከይትምገብ ዝዕንቅፅ እዩ ዝብል ርድኢት ኣለዎም። ካራ ሕማቅ ወይ ዘይሰላማዊ ስለ ዝኾነ ሰላማዊ ምግቢ ንክምገቡ ካብ ዕንፀይቲ ዝተዳለወ ዝጥቀሙ። ኣብ 1878 ጃፓናውያን ንመጀመርታ ግዜ ተጠቂምካ ዝድርበ ቾፕስቲክ

ካዳልዮም ሃብታማት ሰባት ካብ ብሮንዝ ወይ ስና ሓርማዝ፣ ካብ ኮራል፣ ዓፅሚ፣ ወርቂ፣ ኣርቃይ፣ ካብ ጃደ ዝተባሃለ ክቡር እምኒ ዝዳለዉ ገይሮም እዮም ዝምገቡ ነይሮም። ንዝኸበረ ጋሻ ድማ ካብ ብሩር ዝተዳለወ ቾፕስቲክ ገይሮም ይቕርብሉ። ብሩር ኩሉ ግዜ ዝተመረዘ ምግቢ እንተደኣ ኮይኑ ናብ ጸሊም ሕብሪ ናይ ምቕያር ዓቕሚ ስለ ዘለዎ እዩ ዝብል ርድኢት ስለ ዝነበሮም እዩ። ድሒሩ ብዝተረጋገጸ ምጽናዕቲ ግና ሃይድሮጅን ሳልፌት ዘለዎ ዝኾነ ዓይነት ምግቢ ንብሩር ሕብሪ ከም ዝቕይር ይገብሮ። ከም ጻዕዳ ሽጉርቲ፣ ቀይሕ ሽጉርቲ፣ እንቃቕሖ ዝኣመሰሉ ምግብታት ድማ ብፍላይ ገለ ካብ ብሂላት ቾፕስቲክ እንተደኣ ርኢና እቲ ቾፕስቲክ ገይሩ ዝምገብ ዘሎ ሰብ ኣብ ጫፍቲ ዕንጨይቲ እንተደኣ ሒዙ ዝምገብ ኮይኑ መርዓ ዕድሚኡ ምስ ሓለፈ ማለት ኣዝዩ ደንጊኡ ከም ዝምርዓው ይኣምኑ። ብግቡእ መዓረ ጌርካ እንተዘይተታሒዙ ድማ እታ ክትሳፈረላ ተላሊኻ ዘለኻ መርከብ ወይ ኣየር ገዲፋትካ ከም እትኸይድ ይኣምኑ። ናብ ጃፓን ጌሽካ ቾፕስቲክ ጌርካ እንተደኣ እትምገብ ኣለኻ ብግቡእ ኣተሓሕዛ ክትሕዞ ይምከር። ምክንያቱ ኣብ ጃፓን ብቾፕስቲክ ምብላዕ ምስ መንፈሳዊ ኣምልኾ ወይ መስዋዕቲ እዮም ዘተኣሳስርዎ። ብከምኡ ድማ እዮም ብዝተመላኽዐ ቾፕስቲክ ዝምገቡ። ሓደ ሰብ ክምገብ እንከሎ እንተላይ መንፈስ እዩ ዝምገብ ይብሉ። ዘርከበ ተቐማጢ እዛ ከተማ ሕማቕ ኣተሓሕዛ ቾፕስቲክ ምስ ዝርኢ ጋሻ ንድዩ ኢሎም ሸለል ከም ዘይብሉካ ክትፈልጥ ኣለካ። ንኣብነት ሩዝ እናተመገብካ ደዋ ኣቢልካ ኣብቲ ብያቲ ምስ እቲ ተኽሎ ምስ ሓዘን ወይ ቀብሪ የተኣሳስርዎ። መረቕ ዘለዎ ምግቢ እናተመገብካ ናብ ኢትካ ጥብጥብ ዝብል ምስ ዝርዩ ከቢድ ተቃወሙ ይገጥመካ። ገለ ካብ ሕቅታት ቾፕስቲክ ምስ ንርኢ ቾፕስቲክ ምጥቃም ንናይ ምዝካር ክእለትና ይዕብዮ ይበሃል። ቾፕስቲክ ብግቡእ ኣገባብ እንተደኣ ተጠቂምናሉ ልዕሊ 50 ጭዋዳታት ናይ ኣካላትና ኣብ ስራሕ ይውዕሉ ድማ ይውስኹ። ኣገባብ ኣጠቃቅምኡ ድማ ከምዚ ይመስል።

ሓራይ እምበር መርዓውቲ ከኣቱ ስለ ዝኾኑ ኩላትና ሓፊልና ንቀበሎም።

يا عهو عمبو.

0: ለኹ ዳንግል ኣብኡ ልዕቲ ባህሊ ኣሎ ሓቂ ዓይሽ ናብ ካልእ ክዝርጋሕ ደስ ይብለካ ብጣዕሚ ምሻ ኣሎ ሕጂ ከማ ከም ፌስቲቫል ኮይኑስ ከም ለዋ ከም ፌስቲቫል ኮይኑስ ዋላ ካብ ሃገር ምሉእ ከማ ከምዚ ንግደት ከምዚ ዓብዪ ንግደት ኮይኑ ሰብ ከይዱ ባህሉን ያትኡን ወግዑን ከስተማቐር ክላለ ክመሃር ገለ ብጣዕሚ ደስ ይብለካ ንሕና ከዓ እታ መፅናዕቲ ትገብርላ ግዜ ከዓ ሸዐ ሽዑ ኩሉ ሰብ ናይቲ ከባቢ ስለዝመፅእ ኣብኡ ኮይድካ መፅናዕቲ ትገብር መፅናዕ ትገብር ክመሃር ዘለየ ክርኢ ዝደልየ ክዘናጋዕ ዝደለየኻ ከምኡ ማለት እዩ እ በዓል ሓንቲ መዓልቲ ንዕድ መኪና
1: ክትመፅእኣሜን
0: ብጣዕሚ
2: ሕጂታ ወዕንበብ ንብላ ዘለና ፀወታ ነዊሕ ካበይ ዝጅምር መስል ካብቲ በዓላት ማርያ እዩ ዝጅምር ካብቲ በዓላት ማርያ ስጋ መስቀል ዘሎ ናይ ኣዋል ፀወታ እዩ ብዝተፈላለየ ኣብ ዝተፈላለየ ከባቢ ክፈላለየ ይኽእል እዩ ግን ካብቲ ማርያ ካብቲ ምውዳስ ነቲ እኽሊ ነቲ እኽለ ማይነት ናይ መስቀል ዝኸውን ኢለን ዝጅምሮ ፀወታ ካብኡ ይጅምር እዚ ግዜ እዚ ብምሉኡ ኣዋል ነፃ የን ማለት እዩ ስለዚ ኣብዚ እንዳደረፋ እንዳደረፋ ብድሕሪኡ ጓቁሜንካ ኣለዎን ጓቁሜንካ ኣለዎን ከምኡ ፀወታ ማለት እዩ ካብ ጓቁሜን ዮሃንስ ክኸርክበለን እዩ ካብ ዮሃንስ ከዓ እዚ ንብለክ ዘለና እቲ ናይ ናቱ ሰለብሬሽን ኣሎ ናቱ ፅምብል ኣሎ ማለት እዩ እንደገና መስቀል ከዓ ኣሎ ናይ መወዳእታ ማለት እዩ መስቀል ሕጂ ናይ ኩሉ ናይቲ ክግበር ዝቐነየ ፀወታታት ናቱ ከም ዓብዪ መዛዘሚ እውን ክንብሎ ንኽእል ኢና ማለት እዩ በብከባቢኡ ግን ክፈላለዩ ይኽእል እዩ ማለት እዩ ሕጂ እዚ ፀወታ እዚ እዩ እቲ ዋዕንበብ ፀወታ ከዓ ኣብ ከባቢ ስመጃና ብፍሉይ ኣብኡ ዝፍለጥ ከም ዋዕንበብ ይፍለጥ ኣብ ካልእ ከዓ ከም ኣሸንዳ ይፍለጥ ማለት እዩ እታ ዋዕንበብ ትበሃል ንናቱ ደርፍታት ንዋዕንበብ ዝገልፅ ኣለዎ ዝተፈላለየ ናቱ እቲ ናይ እኽለማየ እንግሎት ኣለዎ ኣብቲ ከባቢ ንግደት ናይቲ ዓድታት ከኣሎ ሕጂ ኣብቲ ፀወታታት ስኒሮም ናብቲ ንግደት እዮም ዝኸዱ ማለት እዩ እንደገና ኣብቲ ከባቢ እሱ ኣወዳት እቲ ፅቡቕ ነገር ናይቲ ከባቢ ሕጂ እንታይ እዩ ኣብታ እንዳኣውን ኣንበስ ከባቢ ምስ ተኣከቡ እቶም ኣወዳት መሪሖም ነቲ ቤተክርስትያን እንዳጨፈሩ እንዳደበሉ ይዘርዎ ተነዋልድ ከዓ ጋርስአን ገይረን ዕምባብአን ፍዮሪአን ገይረን ናቱ ኣከዳድና ናይ ሕዛብ ኣለዎ እሱ ገይረን ደድሕሪኦም እቲ ደርፍታት ናይቲ ዋዕንበብ እንዳደረፋ ይዘራ ማለት እዩ ድሕሪኡ እዚ ምስ ገበሩ ተቐዲሱ እቲ ቤተክርስትያን ተሳሊሞም ገለ መለ ናፍቲ ዝብለክ ደሉኹ ናይቲ ከባቢ ንግደታት እናኸዱ ከዓ ይዘናግዑ ማለት እዩ
1: ክቡራትን ክቡራንን ተኸታተልትና ምስ ትሕዝቶታት መደብናትናን ኣለኹም ትሕዝቶታትና ገና ፃሊእ ዘሎ በዚ ዝቐርብ ዘሎ ትሕዝቶታት ትዛነይ ክትልው ተስፋና ሙሉዩ ሓብትና ዮሃና ቡን ከም ዝፈልሐ ትነግረና ኣላ ንሕና እውን ቡና ክንሰቲ ኢና ንስኻትኩም ውን ኣብ ሕብረተሰብና ተዳርኢናዮ ቡን ሓደ ካብቲ ወቅዑ ቡን ንበዓላዊ ዳኣመት ዝያዳ ድምቀት ዝህብ እሞ ምሳና ክትሓብሩ ብክብሪ ይዕድም ናብ ዘቕፅል ትሕዝቶና ክንሰግር ኢና ክሳብ ቡና ንሰቲ ንቐደም በሉ

እንኽደኖም ክዳውንቲ ኪኖ ፋሽን መግለፂ መንነትን ጠባይን ህልው ኩነታትን ምዃኑ ብዙሓት ዝገልፅዎ እዩ። በዚ መንገዲ ነብሲ ወከፍ ሕብረተሰብ ናተይ ዝብሎ ኣከዳድና ክውንን ንዕዘብ። ካብዚ ሓሊፉ ንዝተፈላለዩ ኣጭረቕቲ ኣደና ቅዲ ብምውፃእ ዝሰርሑ ሰብ ሞያ ክህልዎ ዝኽኣለ ካብቶም ደቂ ሰባት ዘድልይዎ ኣገድስ ነገራት ከይኮነ ይተረፈን። ኣብዚ ሰሙን እምበኣር ብዛዕባቶም ኣብ ሃገርና ዝተፈላለዩ ኣጭረቕቲ ተጠቂሞም ባህልን ልምድን ሕብረተሰብና ከይበረዙን ብሰንተቲክ ዝዓይነቱ ጨርቂ ተጠቂሞም እውን ፍሉይ ስራሓት ካብ ዘቕርቡ ዲዛይነራት ሓደ ዲዛይነር ሰሚር ሳልሕ ተመክርኡ ከካፍል ዓዲምና ኣለና ሰናይ ምክእታል።

0: ኣብ ዓውዲ ናይ ቅዲ ክዳን ዝነጥፍ ሰብ ሞያ ዝተፈላለዩ ኣጭረቕቲ ተጠቂሞም እዮም ስራሓቶም ዘዳለዉ። በዚ መዳይ እውን ባህላውን ዘመናውን ዘካተተ ስራሓት ናብ ሕብረተሰብ ምቕራብ ግድን ይገብሮም። ብተወሳኺ ዘመናዊ ቅዲ ምኽታል ማለት ባህሊ ምጉሳይ ከምዘይኮነ እውን ገለ ካብቲ ዘዕለለና ነጥቢ እዩ። ምክንያቱ ኩሉ ስራሓቶም ኣብ ዘዳልውሉ እዋን ባህልን ልምድን ሕብረተሰብና ኣብ ግምት ብምእታው ከም ዝሰርሑ እዩ ዝገልጽ። እንተኾነ ከም ፍሉይነት ናይ ኣጭረቕቲ ኣብ ወቕቲ ከይተረፈ ብቕዲ ፈላለዮም ከም ዘዳለው እውን ኣዕሊሉና እዩ። ቅዲ ክዳን ብዝተፈላለዩ ኣጭረቕቲ ተጠቂምካ ፍሉይ ስራሕ ምድላው ክሳብ ዝኾነ ኣብ ክሊ ዕድመ እውን ተፈላለዩ ይስራሓሉ እዩ።
1: እዋ ሕጂ እንታይ እዩ እቲ ኣብ ክሊ ዕድመ ዘዳሎ ዲዛይናት ወይ ትቕዲ ክዳን እንታይ እዩ? ኣብ ጨርቂ ፍልል የብሉን። ዝኾነ ዓይነት ጨርቂ ኣብ ዝኾነ ዓይነት ክሊ ዕድመ ክትጥቀመሉ ትኽእል ኢኻ። እቲ ዝፈልዮ እንታይ ደኣ እዩ? እቲ ቅዲ ኣሰፋፍያ ማለት እዩ። ዝኾነ ሕጂ ንኣብነት ብልምድ ብዓድና እቲ ብብዝሒ ኣብ ዓበይቲ ኣንስቲ ገለ ወይ ዝጥቀማሉ እቲ ሽፎን እዩ። ኣብ ንኣሽቱ ድማ ከም ዝበልኩ ናተፈላለየ ዓይነት ናይ ዘመናዊ ጭርቕቲ ናይ ቅርፂ ይኹን ኣብ ደቂ ኣንስትዮ ኣብ ደቂ ተባዕትዮ እውን ከምኡ ብሌዘር ገለ ኣብኡ ክልል ኣለዎ። እቲ ናይ ዓበይቲ ጭርቕቲ ግን ኣብ ናይ ንኣሽቱ ክመፅእ ኣይክእልኒ ማለት ከ ኣይኮነን። እቲ ናይ ዓበይቲ ጭርቕቲ እውን ኣብ ናይ ንኣሽቱ ቅዲ ቀይርካ ተምፅኦ ትኽእል ኢኻ። እጂ ጨርቂ ዘይኮነ ዝውስነካ እቲ ቅዲ እዩ።

0: ዲዛይነራት ክንብል ከለና ሓድሽ ቅዲ ዘተኣታት እኳ እንትኾኑ ንባህሊ ጎሲኦም ዝሰርሑ ማለት ግን ኣይኮነን። እንታይ ደኣ ባህሊ ምርኩስ ብምግባር ዕውስ ስራሕ ዝሰርሑ እኳ ዳ። በዚ መዳይ እውን ንባህላዊ ዘመናዊ ቅዲ ተኸቲልካ ምድላው ዘለዎ ጥቕሚ ብከምዚ ስዕብ ይገልጾ።
1: ጅብዚ እንታይ እዩ ዘሎ? ክልተ ጥቕምታት እዩ ዘለዎ። እቲ ባህላዊ ናብ ዘመናዊ ቀየርካ ወይ ምስ ዘመናዊ ሓዊስካ ክስርሖ ከለካ ክልተ ጥቕሚ እዩ ዘለዎ። እቲ ሓደ እንታይ እዩ? ተቐዳምነት ምስ ዓለም ብቐረባ ክትላለየሉ ትኽእል። ዘመናዊ ቅዲ ስለ ዝኾነ ነቲ ባህሊ ብዘመናዊ ዓይነት ቅድስቲ ቅዲ ጌርካ ምስ ዓለም ብቐረባ ክትላለ ትኽእል ኢኻ። ምክንያቱ ነቲ ናትካ ባህልስ ብኡ ተንፀባርቆ ኣለካ ማለት እዩ። እቲ ካልኣይ ድማ እንታይ እዩ? እቲ ባህሊ ይጠፍእን ሕጂ ኣብቲ ዝነበሮ ባህሊ ጥራይ በቲ ዝነበረ ቅዲ እንዳሕርኣ ትኸይዳ ለካ ኹን ካብ ተጠላብነቱ እንዳጎደለ ይኸይድ። ምክንያቱ ምስቲ ዘሎ ናይ ዘመናውነት ወይ ናይ ምዕባለ ዝመፅእ እቲ መንእሰይ ይኹን ወላ እቲ ክክደን ዝደሊ ሰብን ምስ ማዕረ ማዕረ ዓለም ክክደን ስለ ዝደሊ፣ ስለዚ ከምቲ ኢንተርናሽናል ወይከዓ ዓለም ለኻዊ ዝኾነ ኣከዳድና ናብኡ ኣምሲልካ ክትቅርቡ ከለካ ነቲ ባህሊ እንታይ ይኸውን? ኣይጠፍእን።

ኣብ ሃገርና ዝፈርዩ ዘለዉ ዲዛይነራት ከም ብዝሖም ዝተፈለየ ኣደናቂ ዝኾነ ስራሕ ከቕርቡ ንዕዘብ ኢና። እቲ ምክንያት ከዓ ተወዳዳሪ ምዃን ጠባይ ናይ ዝሞያ ከም ዝኾነ ይገሊጹልና። ዲዛይነር ሰሚር ብሰንተቲክ ተጠቂምካ ፍሉይ ስራሕ ምቕራብ ካብቶም ፀቂጡ ዝሰርሓሎም እዩ። ከምዚ ንዕዘቦ ዘለና እውን ብርክት ዝበሉ ፍሉይ ቅዲ ዘለዎም ካብ ምቕራብ ኣይሓመቐን።

0: ድላለ ዘይብሉ ከም ዝኾነ ይገሊጹልና። እንትኾነ ግን ንስራሕ ብብዝሒ ክሰርሓሉ ዝኽኣለ ምኽንያት ኣለዎ።
1: ሕጂ እንታይ እዩ እዚ እቲ ማዕረቲ ፒር ሌዘር ኣይኮነን። እንታይ ዳ እዩ ሰንተቲክ ሕጂ እቲ ንባዕሉ እንታይ እቲ ኣብዛ ዓድና ዘሎ ዳርጋ ጠፊ እዩ። እቲ ናይ ቆርበትን ውፅኢት ቆርበትን ኣሰራርሓ ዳርጋ የለን ጠፊ እዩ። ስለዚ ሕጂ ንሕና እቲ ቀንዲ እንታይ እዩ እቲ ስራሕናን ዕላማናን ነቲ ዝነጠፊ ዘሎ ናይ ቆርበትን ውፅኢት ቆርበትን ስራሕ ንዕኡ ንምብርባር ብዝበለፀ ከዓ ምምዕባል ማለት እዩ። ሕጂ እቲ ዝነበረ ጥራይ ኩንካ ፅሩይ ቆርበት ወይ ከዓ ዝለፍሐ ቆርበት ጥራይ ምፅባይ ዘይኮነስ ዋላ ንዑ ተመሳሳሊ እውን ብሰንተቲክ ከምዚ ትሪኦ ዘለካ እናገበርና ነቲ ስራሕ ምምዕባል ንብርባር ነቲ ናይ ውፅኢት ቆርበት ማለት እዩ። ሕጂ ንሕና እቲ ዓቕምና ካብቲ ናይ ቆርበት ስራሓሲ ዳርጋ ባሕሪ ጨልፋ ኢና ዝንሕና ንገብሮ ዘለና ናቱ ጨንፈር ናቱ ክፋል እምበር ሙሉእ ናይ ቆርበት ስራሕ ኣይኮነን። ግን ንሕና ምስቲ ዘመናውነት ምስ ዘመናዊ ጭረት እናሓወስና ገለ ነቲ ስራሕ ናብ ዝነበሮ ንምምላስ ንፍትና ኣለና። ዓማዊልካ ፅቡቅ ስለ ዝፈትዎ ፅቡቅ ተቐባልነት ኣለዎ ወላ ብደረጃ ዓለም እውን ፅቡቅ ጠለብ ስለ ዘለዎ እቲ ናይ ቆርበት ወይ ናይ ሰንተቲክ ፅቡቅ ተጠላብነት ኣሎ። ስለዚ ንዕኡ ንሕና ሓቲትና ንሕዚ ሒዝና ያለና ማለት እዩ።

0: ነስራሕ ፈለማ ሰሪሖም ኣብ ዘቕረብሉ ብዋጋ ልሙድ ብዘይምፅንሑ ተጠላብነት ክረክብ ግዜ ከም ዝወሰደ እዩ ገሊጹልና። ድሕሪ ግዜ ግን ነቲ ዓይነት ጨርቂ ብብዝሒ ብምትእትታው ኣድናቕ ቅዲ ብምስናይ ዘዳለውዎ ግን በቢግዜኡ ተጠላብነቱ ከም ዝበዝሐ እዩ ዝገልጽ። ብተወሳኺ ከም ዲዛይነር መጠን ኣብ ዝተፈላለዩ ናይ ቅዲ ክዳን ውድድራትን ካልእን ብብዝሒ ብምትእትታው እዮም ነዚ ናይ ሰንተቲክ ስራሕ ከላልይዎን ተጠላብነት እውን ክህልዎ ዝኽኣልዎ። በዚ ዝፈለመ ኣብዚ እዋን ብዙሕ ጠለብ ካብ ዝረኽቡ ዓይነታት ጨርቂ ክኸውን ክኢሉ ኣሎ። ብሓፈሻ ኣገባብ ኣሰራርሓ ናይዚ ዓይነት ጨርቂ ከም ዝስዕብ እዩ።
1: እዋ ሕጂ እንታይ እዩ እዚ ቁሩብ ካብቲ ካልእ ጨርቂ ቁሩብ ፍልይ ይብል እዩ። ሰንተቲክ ብፍላይ ማለት እዩ ኣሰራርሑኡ በዚ ቁሩብ ጥንቃቐ ጌርካ ይስራሕ። ዝኾነ በላሕቲ ነገራት ክረኽቦ የብሉን። ኣብ ኣዝዩ ሙቐት ክትክድኖ ይትኽእልኒ ኢኻ። ናይ ፀሓይ ክበልዖ ክእል እዩ። ኣብቲ ክትሓካሓተ ሓፅቦ እውን የብልካን ብምሕፃብ ማይ ገለ ክትንክፎ የብሉን። ክሰርሖ ከለካ ድማ ናብቱ መስርሕ ኣለዎ ማለት ጀ ከለካ ኖርማል ስተጌርካ ስራሕ ይትኽእልኒ ኢኻ። ኣብዚ ንሕና ሕጂ ኣብ ካልእ ናቱ መስርሕ ኣለዎ ናይቲ ቁርበት ማለት እዩ። ንሕና ንጥቀመሉ ድማ ኣብዚ ናይዚ ማሽን መርገጫ ዝበሃል ኣሎ። ንዑ ቀይርና ነቲ ሰንተቲክ ከይቀለጠ ማለት እዩ ከይቀረፈ ንዑ ብፅቡቅ ክሰፊልካ ዝኽእል ኣሳፍያ ወይ ከዓ ዘይት እንዳለኸና ኢና ንሰርሖ ማለት እዩ። ቀሲርካ ጥንቃቐ ቀይርካ እዩ ስራሕ። ዝኾነ ብላሕቲ ነገራት ተረኺቦ ድማ ብኡጌሩ ክቕፅል ይኽእል እዩ። ስለዚ ሕጂ ጥንቀቂልካ ቀሲርካ ይስራሕ። ምስተሰርሐ ግን ፅቡቅ ፅባቐ ኣለዎ ኣዝዩ ሰሓቢ ይኸውን ማለት እዩ። እጂ ኣሰራርሓ ናይቲ ሌዘር ወይ ከዓ ሰንተቲክ ንሰርሖ ኩላ ግዜ እንታይ ቁሩብ ጥንቃቐ ይሓትት ካብቲ ካልእ ንሰርሖ። ዝኾነ በላሕቲ ነገራት ክረኽቦ የብሉን። እትደልዮ ዓቐን ድማ ብሜላ ምስ ዳለኻ ካብኡ እንታይ እዩ ብቀሊልታ መኪና ክሰርሖ ስለዘይትኽእል ወይ ከዓ ሰንተቲክ ስለዝኾነ ክትቆርፎን ክትስሕቦን ስለትኽእል እንታይ እዩ ኣብዚ እቲ ዘይቲ እንዳለኸኻ ኣብቲ ማሽን ከይሃሰየ ቀስ ገይሩ ይሰርሐልካ ማለት እዩ። እዚ ከምዚ ገርና ዘይቲ እንዳለኸነና ንሰርሖ ቀስ ጌርካ እዚ ዘይቲ ከምዚ ጌርካ ምስለኸ ከምዝተዳለናዮ ድሕሪኡ ኣብዚ እዚኣ ዝኾነት ዓይነት መኪና ሰፊልካ ትኽእል እያ ማለት እዩ። ብዓብዪ ግን እንታይ ትቐንዲ ንዕኡ ኢለ ንሰርሓ ናቱ ሰራርሓ መካይኑ ስለ ዘለዋ ኣብቲ ናቱ ሰራርሓ ብቀረባ ክትሰርሖ ይቐልል ማለት እዩ። ብዘለካ ዓይነት መሳርሒ ድማ ብከምዚ ጌርካ ብዘይቲ እንዳለኸኻ ክትሰርሖ ትኽእል ኢኻ ማለት እዩ። እጂ ዘይቲ ስለ ዘለኸኽዋ ከይሸገረትኒ ትኸላ ትኸደለያላ ማለት እዩ።

ከም ካልእ ኣማራፂ እውን እዚኣ ናይ እግሪ እዚኣ ቀይርና በዛ መርገጫ እዚኣ ጌርና እዚኣ ኣብ ክንዲዘይትንለክ ማለት እዩ እዚ ናታ መሳርሒ ኣሎ

እዚኣ መርገጫ እዚኣ ንሪኣ ዘለና ብዝታያ ኣብዚ ሸረር ትብል ዕንክሪ ኢላ ኣላታ እዚኣ እንታይ ዛ ሸረር ትብል ነቲ ጎማ ነቲ ሌዘር ክሰፈ ከሎ ጠጠው ስለዝብል ስለዝሕዞ እዛ ብዘላ ዓንክሊል ግን እንዳሰሓበት እንዳጀረር ድሕሪ ተውፅኦ ማለት እዩ

እዚኣ ድማ እንታይ ትገብረላ ነቲ ጎማ ነቲ ሌዘር ኣብቲ እግራ ኣብቲ መርገፅናታ ሸረር ዝብል ዕንክሊ ስለ ዘለዋ ከየሸገረት ነቲ ጎማ ከይሰሓበት ቀስጌራ ሰፊያ ትህበና ኣላ ማለት እዩ። ስለዚ ሕጂ በዚኣ እውን ክንጥቀም ንኽእል ኢና፣ በዛ ዓይነት እዚኣ መርገጫ እውን ክንጥቀም ንኽእል ኢና ማለት እዩ። ሕጂ ፅቡቅ ነገሩ ሰንተቲክ እዚ ሌዘር ከዓ እንታይ እዩ ምስ ተሰርሐ ንዝኾነ ይኹን ዓይነት ጨርቂ ከይዱ ፅባቐ ክፈጥር ይኽእል እዩ። ኣብ ዝኾነ እዋን ድማ ብዘይዝኾነ ሽግር ክንክድኖ ንኽእል ማለት እዩ። ሕጂ ዋላ በዚ ሌዘር ጌርካ ንሃሩር ዝኾውን ከና ክዳን ትኽእል ኢኻ። ኣብ ግዜ ቁሪ ዝኾውን ጃኬታት ካብ ቦታት ክትሰርሕ ትኽእል ኢኻ። ዋላ ከምዚ ከይድ እኒሄ ዘለኹ እውን ኣብ ግዜ ኖርማል ግዜ ክትገብሮ ትኽእል ዘይሸግር ዓይነት ጨርቂ እዩ ማለት እዩ።

ስሪ ኢና ክንሰርሕ ፅኒሕና መሰራሕና ስረ ድማ ምስ ተሰርሐት እዚኣ ትመስል ማለት እዩ።

ሕጂ ኩላ እዚኣ በዚ ላዓሊ ክንሰፍየ ከለና ወላ ዚ ክነልግቦ ከለና ወላ ዚ ላዓሊ ኩሉ ክንሰፍየ ከለና ብሙሉእ ነፍሲ ወከፈን ዘይት እንዳለኸና ቀስ እንዳገበርና ሰፊና እያ ማለት እዩ። እዚ ብሙላ እዚኣ ወላ እዚኣ ብሙላ በዚ ኣብ ዘሎ ጁባ ወላ እዚኣ ክንገብረላ ከለና ነፍሲ ወከፈን ብሙላ በዚኣ ዘይት እንዳለኸና ጌርና ንሰፍያ ማለት እዩ። ኦልሬዲ ብላዕሊ ንሰፍዮ ስፌት ብምሉኡ ወላ ኣብዚ ዘሎ ተሰፊዩ ዘሎ እዚ ኣብዚ ስፌት ዘሎ ወላ ኣብዚ ቅድሚ ዘሎ ነፍሲ ወከፉ ዳለኸና ቀስ እናገበራ ንሰርሖ ማለት እዩ። ስለዚ ኣብ ሓንቲ ስራሕ ሲ ክልተ ስራሕ ትሰርሕ ኣለካ በቲ ሰፍ ኣለካ በታ ትልክል

ዳላ ከምኡ ግዜ ተጥፋእ ኣለኻ ማለት እዩ ሕጂ ዝያዳ ጥንቃቐ ሓተት ቀሲካ ሰሪሕክያ ከዓ ከምዚ ትሪእዎ ዘለኹም ፅፉፍ ስራሕ ፅባቐ ዝፈጥር ስራሕ ይኾነልካ ማለት እዩ። ዝያዳ ከምዚ ትሪእዎ ዘለኹም እቲ ናይ ሌዘር ስራሓት እቲ ፅቡቅ ተጠላብነት ኣለዎ። ሰብ እንዳፈትዎ ከይዳ ኣለዎ በተፈለየ ከምዚ ከይ ዘለኹ ዓይነት ቅድታት እንዳገበርና ገለ ድማ ዝያዳ ኣብ ምምዕባሉ ንፅዕር ኣለና ማለት እዩ። እዋ ሕጂ ብዚ እንታይ እዩ እቲ ንሕና እቲ ሌዘር በይኑ ዝስራሕ ከምዚ ዝያዳ ኣብ ምሕፃብ ኣብ ነዊሕ ታዝሓፀብከያ ተመራፂ እዩ። ዝኾነ ነገር ፅቡቅ ነገሩ ዝኾነ ርስሓት ኣይሕዝኒ ዝኾነ ሰክፍ ነገር የብሉን ካብ ሓዊ ይኹን ካብ በላሕቲ ነገራት ጥራይ ክትንቀቀሉ ኣለካ። ምስ ዘመናዊ ጭርቅቲ ወይ ከዓ ምስ ባህላዊ ከምዚ ጌርና ንስሕርኣ ሰሪሕክያ ድማ ኣብቲ ክሕፀብ ከሎ ፀገም ዘለዎ ይኮነ ንሕፀቢ ኣዝዩ ማይ ክበዝሑ የብሉን ብዙሕ ክትሃስዮ የብልካ ና ምሕፀብ እምበር ሚዛናዊ ዝኾነ ኣተሓፅባ ጌርካ ምስቲ ጨርቂ ትሓፅቦ ትኽእል ኢኻ ሽግር ዘለዎ ይኮነን። ኣብቲ ነቓቕፁ ከምዚ ሓፀብካዮ ስለዝጨባበጥና ሓድሕዱ ምስተሓፅበ ብፅሩይ ጨርቂ ጌርካ ነቲ ሰንተቲካ ፅሪኻ ኣፅርዮ ማለት ተንቅፆ ማለት እዩ። ክሕፀብ ይኽእል ሽግር ዘለዎ ይኮነን ከይበዝሐ ማለት እዩ።

0: ከምዚ ክንዕዘቡ ዝፀንሕና ናይ ሰንቲቲክ ዓይነት ዝኾነ ጨርቂ ኣብ ተዳልወሉ ብዙሕ ፃዕሪ ዘድልዮ ምዃኑ ምግንዛብ ኣይከብድን። ብመንፅር ሓንቲ ክዳን ከዳልዉ ዝውድእዎ ግዜ እውን ቀሊል ኣይኮነን።
1: ሕጂ እንታይ እዩ ኣብቲ ካልእ ዓይነት ስራሕን ኣብዚ ናይ ሰንተቲክ ወይከዓ ናይ ቆርበት ስራሕን ዝወዝ ግዜ ድሕር ኣኢልና እዚ ናይ ቆርበት ስራሕ ክትቆዶ ይኹን ክትሰፍዮም ኣዝዩ ቁሩብ ግዜ ይወስድ ማለት እዩ ካብቲ ካልእ ዓይነት ኣሰራርሓ። ሕጂ ንኣብነት ኣብ ሓንቲ ሽፎን ክትሰርሕን ወይከዓ ካልእ ዓይነት ካምቻ ድዩ ስረ ኣብ ተራ ጨርቂ ክትሰርሕን በዚ ሌዘር ዝሰርሑ ዓይነት ኣሰራርሓ ክትሰርሕን ዲፈረንስ ወይከዓ ፍልል ኣለዎ ማለት እዩ። እንታይ ብዙሕ ሕጂ ኣብ ኤቭሪታ ተሰፍያ ትሰርሓ ስራሕ ዘይተ እንዳለኸኻ ወይ ቀስ እንዳገበርካ ኢኻ ክትሰርሓ ማለት እዩ። ክትቀዳን ክትሰፍያን ከለኻ ኣብቲ ካልእ ዓይነት ሰራሓን እዘን ግን መበይኒ እዩ ማለት እዩ። ስለዚ ኣብዚ ዝያዳ ግዜ ይወስድ። ካብ ሓንቲ ብሌዘር ስራሕ ጃኬት ድያ ወይ ምልእቲ ክዳን ክትሰርሕ 10 ሽፎን ክትውድእ ግዜ ይቐልል ማለት እዩ። ሕጅብቲ ሰራርሓ ቀስ ኢልካ ስራሕ ጠንቃቐ ዝሓትት እዩ። ዝበጉኽ ግን ምስተሰርሐ ኣዝዩ ዘዕግብ ደስ ዘብል የሕጉሰካ ትስራሕ ማለት እዩ።

0: ክቡራት ተኸታተልትና፣ ፍሉይ ስራሕ ንምቕራብ ዘድሊ ፃዕሪ ቀሊል ኣይኮነን። ካብ ጠለብ ዓማዊል ርሕቑ ዝነበረ ዓይነት ጨርቂ ተጠቂምካ ኣድናቕ ስራሕ ምቕራብ እውን ኣድናቖት ዝግብኦ እዩ። ኣብ መወዳእታ እውን ዲዛይነር ሰሚር ኣብዚ ሞያ ንዝነጥፉ መልእኽቱ ክሕልፍ ዕድል ብምሃብ ኢና መደብና ዝዛዘምና።
1: ሕጂ እንታይ እዩ ከምዚ በልኩ ሕጂ እንታይ እዩ እዚ ቆርበት ወይ ከዓ እዚ ሌዘር ወይ ውፅኢት ቆርበት ኣነ ከም ናተይ ኣገላልፃ እንታይ እየ ዝገልፆ ናይ ወትሩ ፋሽን ወይ ከዓ ዘይወድቕ ፋሽን ኢሉ እየ ዝገልፆ። ምክንያቱ ኣማፃፃኣና ዋላ ከም ህዝቢ ዋላ ዓለም ምሉእ ማለት እዩ መሰረታ ክዳን ብኡ ብቆርበት ጀሚሩ ኣብ ቆርበት ኣሎ ስጋ ሕጂ እውን ይቕፅል ኣሎ ማለት እዩ። ኢንተርናሽናል ዝኾነ ወይ ከዓ ዓለም ለኻዊ ዝኾነ ዓለባ እዩ። ሕጂ ክወድቕ ወይ ከዓኒ ዘይመውት ፋሽን ስለ ዝኾነ ፀቀትካ ዝሰርሐሉ ብቐረባ ልዕሊ ኩሉ ድማ እንታይ እዩ እዚ ምስ ዓለም ከላለየና ዝኽእል ነቲ ናትና ባህላዊ ኣልባሳት ሕጂ ከም ኣል ብስ ትሪእዎ ዘለኹም ምስ ጀዲድ ግን ሓዊስና ሰሪሕና ዘለና ብከምኡ መንፀር ተሰሪሑ እውን ብቐረባ ምስ ዓለም ከላለየካ ይኽእል ማለት እዩ። እጂ ዘይወድቕ ዘይመውት ፋሽን ካብ ኮነ ድማ ዓቲብና ክንሰርሐሉ ክነማዕብሎን ክንቅፅሎን ኣለና። ብዓብዩኻ ስለ ዝነበረ ምሳና እውን እቲ ጅቲ ቀንዲ ኣነቲ ለቦዋ ዝገብረሉ እንታይ እዩ ቆርበት ውፅኢት ቆርበት ቁርባፍቲ ዋጋ ሕጂ ንሕና ብቐረባ ንረክቦን ኢና ነቲ ህዝቢ እውን ብቐረባ ትቅርበሉ እውን ቁርብ ናይ ዋጋ ፀገማት ስለ ዘለዎ ናብቲ ናይ ቀደም ተመሊሱ ከም ዝነበሮ ቁርበትን ውፅኢት ቁርበትን ዝበለፀ ቅፅል እንተኮይኑ ኣብቲ ዝነበረ ናይ ቀረብ ቁርበትን ውፅኢት ቁርበትን ዝያዳ ኣብ ዓድና ቁርበት ለፊዑ ናብ ዕዳጋ ምስ ዝቕረብ ዝበለፀ ድማ ብዝሓሰረ ዋጋ ንሕና ከዓ ንተገልገልቲ መቐረብና ማለት እዩ። ኩሎም ሞያውያን ኣብ ዲዛይነራት ወይ ከዓ ኣብ ቅዲ ክዳን ዝነጥፉ ሞያውያን ድማ ነዚ ፀቂጦም ተዝሰርሕሉ ብተፈላለየ ዲዛይናት ብቅዲ ጌርና ዝበለፀ ንዕዳጋ ተንቕርብ ዝያዳ ማዕ

0: ወጋዕና ፅቡቅ እዩ ዝኸይድ ዘሎ እስከ ምናልባት እውን ኣብቲ ወጋዕታት እንተደኣ ርኢና ኣብ በዓል ቅዱስ ዮሃንስ ምውዳስ ውን ሓደ ካብቲ ኣብ ዝተፈላለዩ ቦታታት ዝካየድ ሕቶታት እዩ ሞ ብዛዕባ ዝኸስከተ ይመስል ከተዕድና ንዕድር መንገድና
1: ኣራይ ፅቡቅ ደጊምና ርሑስ በዓል እንዳበልና ሕጂ ምውዳስ ካብቲ ቀንዲ ተፈታዊ ናይ ደቂ ኣንስትዮ ባህሊ እዩ ማለት እዩ ዋላ ደቂ ተባዕትዮ ይውዱስ እዮም ግን ቀንዲ በቃ ማርያ ንፈትዋ ነዛ ምውዳስ ፍቱ ባህሊ እዩ ምውዳስ ማለት እዩ ሕጂ እቲ ኣብ ባህላ እቲ ደርፍታት ካ በቢ ከባቢ እዩ ዘሎ በቢ ናብቲ ከባቢ ማለት እዩ ሕጂ ኣብ ከባቢ ሰንዓፈ እንዳስ መጃና ከምዚ እንዳበላ ይዝይማ ማለት እዩ ዋና ሓፍቲ ንሪት
2: አረቂ መርፋረቂ ዳጎይታ የሕንጭልጭል ወርቂ
3: አረቂ መርፋረቂ ዳጎይታ የሕንጭል

0: በይተየ ወቀ ሕዛብኒ ለጋስተ ኮይነ እንዶምዕዝብ እምበይተየ ወርቂ ሕዛብኒ ለጋስተ ኮይነ እንዶምዕዝብ ለጋስተ ኮይነ እንዶምዕዝብ ለጋስተ ኮይነ እንዶምዕዝብ
1: እንዳ ጎይታይ ጭንጭን ወርቂ

0: እዚ ናይ መወዳስ ንሪኦ ዘለና እዚ ዝበሃል ዘሎ ሕጂ ናይ ከባቢ ስመጃና እዩ። ናይ ሰናዓፈ ናይቲ ሙሉእ ስመጃና እንዲፅዋዕቲ ከባቢ ናይ ከባቢ በዓል ሰናዓፈ ስመጃና ዓይነት ኣዋላድሳ ዜማን ግጥምን እዩ። እዚ ሕጂ ከም ከባቢ እዩ ከምቲ ኣብቲ ካልእ ከባቢ ከዓ ካሊእ ማለት እዩ። ኣብቲ ካልእ ከባቢ ክወድሳ ከለዋ ከዓ ንወድሰን ንወዳድሰን ንመስቀለይ ንወድሰን ንመስቀለይ ዝሃብክኒ ንመስቀለይ ዝበልክኒ ድርብ ከበሮ ይሃብኒ ሕጂ ከበሮ ሃብኒ ማለት ኣይኮነን፣ ግን እቲ መብፅዓ ንኩሉ ዘማሊ እዩ ማለት እዩ። ነቲ ትሕዝቶ ደሊንዮ ዘለዋ ነቲ ከበሮ እውን የገድሰኒ ኣብ ጥቕነት እዩ እቲ ከበሮ ክቐኒየን መታ ን ድርብ ከበሮ ዝደልዮ ዘለዋ ሕጂ እዚ ትፍልልያቱ ማለት እዩ።
1: ኣብ ፀወታታት ውን እንተዳርእና ገለ ይህብ ገለ ኣይህብን ኣብዚ እውን ደርፍታት ኣሎ መስለኒ ዮሃን ሓቀይ ገ
2: ኣነ ሕጂ እዚኣ ካብተን ቀንዲ ከምዚ ኪፍ ትበኒ መርኣያ ዝፈትዋ ከምዚ ሽ ገሌን ሕጂ ኣለዋ ንኸይህባ ኢለን ወይ ብቀት ክኸውን ይኽእል ወይ ከዓ ዘይብለን ክኾና ክእላ ካብ ኒኦ እንዳወደሳ ክመፀእ ከልዋ ምስ ረኣየን ጎየን ከይድና ኣብ ዓፋፉን እኒ እንዳኣትዋ ይሕብኣ ትናንስቲ ማለት እዩ ኣብ ዓፋፉን ይኣትዋ ወይ ኣብ ውሻ ጠዋትየን ሕብኣ ገ ሽዑ ከምዚ ምስኮና ፀዊዕን ፀዊዐን ወዲሰን ወዲሰን ዝሰምዐን ሰብ ምስኣና ከዓ ስቕስቕየ ትቕጫ ስቕስቕዮ ምሰዋልድ መደረ ግደፍ እዮ እንታይ ተዓይላ ብሪቱ እንታይ ተዓይ ቅጫ ኣብዋ ብቆልቃል ተናኽሰላ ገለ እንዳበላይ ንብብሳ
0: ማለትጣስማዓነታ ዘማ ዮሃና ግበርና
3: ሰቕሰቕዮየ ተቕጫ ሰቕሰቕዮየ ምስዋልድ መደረ ግደፍዮ ሰቕሰቕዮየ ተቕጫ ሰቕሰቕዮየ ምስዋልድ መደረ ግደፍዮ ታይተዓይላ ብሪቱ ታይተዓይላ ቅጫ ኣብዋ ብቆልቋል ተጣወቆላ እግሪዋጨላሉ እግሪዋጨላ ቅጫ ኣብዋ ብቆልቋል ተጣወቆላ እግሪዋጨ ኣኪልገዮ ምስንካ ፃዕዳ ቅጫ እግሪዋጨላሉ እግሪዋጫየ ኣኪልክዮ ምስንካ ፃዕዳ ቅጫየ ታይታዓይክዮ ምስካ ፃዕዳ ቅጫየ ታይኪልክዮ ምስንካ ፃዕዳ ቅጫየ ኣኪልክዮ ምስንካ ፃዕዳ ቅጫይ ምናለይ ኣፉ
1: ምላል
2: የድሕነና እዩ
1: ብጣዕሚ ፀወታታት
2: ምስኣ ክነተኣሳስራኻ ጂ ንንስ ጥራይ ኮና ንድውድሳ ገዛገዛ ጥራይ ኮና ንዳክዳ ድውድሳ ዋላ ንዓበይቲ ኣያታትና ሰብኡ እቲ ንዝረኸብኦም ኣብ መንገዲ ረኺበን ይውድሳሎም እየን ማለት እዩ። ሕጂ ናቶም ካኹም ኣለዎም ማለት እዩ እንታይ ሂቦም መን ናቶም ሂቦኦም ማለት እዩ እንተዘሂቦም መን ከዓ ፀሪፈ እንድን ኣቢለ እንድን ገለ የፋንዎኦም ማለት እዩ። ገሊኦም ከዓ ሕጂ ኩሉ ይኮነን ሕጂ ተዘይብሎም ተደይ ፀኒሖም ኣብ ጅቦኦም ከዓ ንከምዚ መዓልቲ ምፅ ንቅዱስ ዮሃንስ ምፃ ከምዚ መዓልቲ ምፃ ሞ ኣዳየልክን ክፀኒሐ ገሊሎም ከዓ ኣቢሎሞ ንክእል እዮም ማለት ሽዑ ሰንካ ኣብታ ሰዓተን ኣብታ ዕለተን ከዓ ከይደን እቲ ዝተባሃለ መብፅዓ ከዓ ይወስዳ ማለት እዩ። ሕጂ ተዘሂቦም ዳ ይጭፍጨፉ
0: ግዲና ኣሎ
4: ኣለዎ እምበር ማካሓፍተይ እንታይ ስክገብሩ ከምዚ ርኢም ሰበሉና የሃድሙ ገለምሽ ሽዑ ደድሕሪኦም ንጎይ ገለ በቃ ብማራ ኒሕን ገለ ነዚ ክሽ ንርክቦ ኣለና ነዚ ገለ ከምዚ ታኒንካ ገለ ተኸይድ ሽዕ ኩላና ገሌና በዚ ገሌና በቲ ገሌእዮም ብቅድሚት ቀዲሞም ከማ ብቅድሚት ከይዶም እዮም ዛዕግቶም ቀዲሞም ጉዮም ገለ ማለት እዩ ሽዑ ሓዛለይ ሓዛለይ ከይትሰዳለ
3: ሓዛለይ ሓዛለይ ከይትሰዳለ
4: ሓዛለይ ሓዛለይ ከይትሰዳለ
3: ሓዛለይ ሓዛለይ ከይትሰዳለ
4: ሓዛለይ ሓዛለይ ከይትሰዳለ

0: ድሕሪኡ ሶም ተፃዊቶም ንኸዓ ገዛ ገዛ ከዓ ክውድሱ ከዓ ስለ ዝኾኑ ሽዑ እውን ለይቲ ከዓ ይውድስ እዮም ማለት ኣብ መስቀል እየ ዘሎ ለይቲ ነቲ ገዛውቲ ገሊና ዓመታ ዝተማፅዕኦም ኣለዋ ስዋ ዘዳለዎ ኣብ ውልቆም ኣብ ገዛ ዝተዳለወ ስዋ ኣሎ ንቕጫ ንዓመታ ንዓመታ ጠስሚ ገይረ ከምዚ ኢለን ዝተዳለዎ ኣሎ መብፅዓ ስለዚ ነዚ ክበፅሕዎ ስለ ዘለዎም ነቲ ጓይላ ናይቲ ቅርዓት ኣቋሪፆም ናብቲ ዝቕፅል ይኸዱ ማለት እዩ ሕጂ ብዚ እንታይ ይገብሩ እንድሕር ብዙሕ ቲ መንእሰይ ብጣዕሚ ብዙሓት እንተደኣ ኮይኖም ናብ ሓደ ገዛ ከኣት ስለ ዘይሸግሮም እንታይ ይገብሩ ኣለዉ ናይቲ መንእሰያት ናይቲ ከባቢ ፍሉጣት ኣለዉ ነቲ መደብ ዘማእዝንዎ ኣብ ክልተ ወይ ኣብ ሰለስተ ይምቀሉ ማለት እዩ እዚ በዕሎም የመሓድርዎ ስስኹን ካብዚኣ እንዳክስቶ ስጋ ብንዳእከለ ደላ ወድሶ ንሕና ከዓ ካብ እንዳእከለ ስጋ ብንዳእከለ ኢሎም ብድሕሪኡ ኣብተን ደቂ ኣንስትዮ ደለዋ ንራኸብ ተባሂሎም ይቋፀሩ ማለት እዩ ስለዚ ስጋብ ከምኡ ዝገብሩ ከባቢ ወጋሕታ ይኸውን ኣሎ ማለት እዩ ሰን ካብኡ ፀንሕኦም ናብ እንካ ይመፁ እንደገና ሰሱን ሰሱን እንዳበላ ይቕበሎኦም ሽዕቲ ጓይላ ናተንን ናቶምን ተደሚሩ ናይ ክልቲኦም ተደሚሩ ኣዝዩ ድሙቕ ጓይላ ይኸውን ማለት እዩ ስለዚ ልክዕ ናዋ ከኣትዉ ከለዉ ከዓ ወዲሶም እዮም ዳኣትዎ ንዕንካ ከምቲ ካልእ ገዛ ወዲሶም ዳኣትዎ ናዋ ከዓ ወዲሶም ይኣትዉ ሕጂ ካልእ ከባቢ ንወዲሰን ኢሎም ይኣትዉ ኣብ ካልእ ከባቢ ከዓ ሽቦ ለጋብ ሽቦ ኢሎም ይኣትዉ ማለት እዩ ሽቦ ለጋብ ሽቦ ኢሎም ኣትዮም ይቕበሎኦም ጓይልኦም ይቕፅሉ እቲ ጓይላ እንዳቐፀለ ከሎ ቅጫ ድዩ ገለዲ ንዕን የዳልዋሎም በሊዖም ሰትዮም ከዓ እንደገና እቲ ጓይላ ይቕፅል ማለት እዩ ከም ኣይለን ትወግሕ እንደገና ይውዕሉ ማለት እዩ ምስ ወግሐ ሽዑ ኣብቲ ንግሆ ቶም ዓበይቲ ዓድካ ይመፁ ናብቲ ተዳሊሉ ዘሎ እኽለማይ ናብኡ መፅኦም እቲ እኽለማይ ባሪኾም እሶም ከዓ ምስኦም ስዎኦም እናሰተዩ እቲ ጓይላ ከዓ ሙሉእ መዓልቲ ይውዕል ማለት እዩ ስለዚ መስቀል ስለዝኾነ ሽዑ ከዓ ዳሜራ ስለዝኾነ ሕጂ ኣብ ካልእ ከባቢ ዳሜራ ጥራይ ዝግበረሉ ኣሎ ዝብለክ ደለኹ ከዓ ኣብቲ ካልእ ከባቢ በዚ ከባቢ በዓል ማይምነ ዝግበር እዩ ማለት እዩ ሙሉእ መዓልቲ ይውዕሉ ቀዳም ሰበት እንተ ደኣ ኮይኑ እቲ ስዋ ስጋብ ዝውዳእ ስጋብ ሳልስቲ እዮም ፃወቱ ስራሕ እንተርኪባቶም ግን ኣማራፂ የብሎምን ተፃዊቶም ንናብ ስራሖም ይኸዱ እቲ ስራሕ እውን ሽዑ ስለ ዝጅመር ስጋብ ሽዑ በዓላት ገለ መለ ማህርያ ጀሚሩ ስለ ዘይሰርሑ ደለዉ ሽዑ ዝተረፈ ፀሃይ ደለዎ ገለ ደለዎ ጥሪት ደለዎ ናብ ጥሪቱ ይኸይድ ማለት እዩ ስለዚ ኣብዚኦም ወለዲ ከዓ ዓንቶ ጠቂስንያ ዝነበርና ዝሽገሩ ዝበልናዮም ናብ ፀወታ እዚ ናብ ሰለስተ መዓልቲ እንተደኣ ኮይዱ እተን ጥሪት ዝሕልወን የብለን ማለት እዩ በዚ ኣጋጣሚ ዘራዕ ናይ ተዓዲ ኣብዚ ግዜ እዚ እዩ ክዘርዕ ዝጓየ ማለት እዩ ስለዚ ናቱ እውን ዝኸበደ ሓለዋ ኣለዎ ግን እሱ እንዳሓለወ እተን መቕፃዕቲ ዝግብአን ጥሪታት ከዓ እንዳቐፅዐ ናብ ዋንአን የብፅሐን ማለት እዩ እቲ ዝተረፈ ከዓ መልእ ለይ ዘምፅተይ ሳምስክቀፅ
1: እሱ እዩ በቃ ኣስፋሕ ኣቢል ገሊፅ ወይ
2: ጭራዋጣ እውን ይፅወት እዩ ኣብቲ እዋን እቲ ካና ነርከምግር መንገድና ስከብዛ ጭራዋጣ ከቢድና ገለዛነ ምክንያቱ ነዛ በዓልና ውን ኣድሚቕዋ ዘሎ በቲ ሙዚቃ በቲ ደርፊ ዝግበር ምጥፈታት ዮሃና ንበዓል ቅዱስ ዮሃንስ ዝያዳ ኣብ ደርፊ ዘተመኮሰ እዩ ፅባቅ እዩ ነቲ በዓል ዘተባርቂ ኢ ከመ መስለከ ካብ ደርፍታት ተመረፅኩምሉ ዝፅቦ እዩ ሞ ብኡ ክንዛነ ነግር መንገድና ነዘለና ትሕዝቶታት
1: ሕጂ እንታይ እዩ ከምዚ ኣብቲ ጓይላ ዝግበር ናይ መንእሰያት ኣብቲ ናይ መስቀል ዝግበር ፍሉይ ንውዒሉ ዝግበር ደርፊ ገለ የለን ጓይላ እዩ ፅራይ ጓይላ እዩ ድቕ ዝበለ ናይ ዋጣ ፅራይ ጓይላ እዩ ከምኡ ከዓ ብርሃነ ሓንቲ ወስ ከብለልና እዩ ማለት እዩ
0: ሕጂ ከምዚ ክብሎ ዝፀንሐ እቲ ጓይላ ከምዚ ደምቀልካ ጌርካ ኢካ ትፃወት ሽዑ በዓል ጭራዋጣ ከዓ ዓመት ዓመት ዝገብራ መብፅዑ እያ ክሳ ከዓ ምንጋራይ ተድልየን እያ ዋጡዑ ሒዙ መፅ እዩ ናብተን ኣወዳት ዘለዎ ቅድም ናብኦም ከይድ ሽዑ ምስኦም ኮይኑ ከዓ ናብተን ደቂ ኣንስትዮ ይኸዱ ብሓንሳብ ከዓ ሓቢሮም ይፃወቱ ማለት እዩ ሕጂ እዚ ልሙድ ጓይላ እዩ ምናልባት ወቅታዊ ዘውፅኦም ጓይላታት ካ ህሉ ይኽእሉ እዮም ኣብዚ ግዜ እዚ እውን ደርፍታት ሓደሽ ደርፍታት ዋላ የውፅ እዮም ማለት እዩ ስለዚ ዓበይቲ ዓዲ ከዓ እንታይ እዮም ድብ ተማቁ ዘይተሳተፉ ሎም ዓመት ከ እንታይ ዓይነት ደርፍታት ወፅዩ ኢሎም ሲሓቱ ማለት እዩ ስ ኣብ መስቀል ዝተደርፈስ እንታይ ነሩ ዳኣ በቶም ጎርዞ ቢላ ወይ በቶም መንስያት ዝተደርፈ ሕጂ በዚ ቢሎም እቲ ወቅቲ እንታይ ዓይነት ወቅቲ ምዃኑ ይእሙት እዮም ማለት እዩ በቲ ዝወፀ ደርፍታት ነቲ ወቅቲ ዝእምት ደርፍታት እዩ ዝወፅእ ማለት እዩ እንጂ ከም መበገሲ ከምትክሉ በቲ መስቀለይ ንጅምር ማለት እዩ መስቀለይ ንመስቀለይ

0: ኣነ እዮ ንፈታዊኦም እዚኦም እዚኦም ከምሻዊት ዓይነ ዓተር ኩሉ ፈታዊኦም
1: እዚኦም እዚኦም ከምሻዊት ዓይነ ዓተር ኩሉ ፈታዊኦም
0: ከምሻዊት ዓይነ ዓተር ኩሉ ፈታዊኦም
1: ከምሻዊት ዓይነ ዓተር

0: ሓቢርና ኸልህና ከምዘና ዓመካ ሰላም ከጽናሓና ለለለ ለለለ
1: ከምዚ እንዳበሉ ወጋሕ ትበል ይቕፅሉ
2: ርዳን
1: ኣብ ድዓመት ይግበረልና ንኩላትና
3: ጭራዋጣጣዕሚ
1: ነቲ ብርሃን መስቀል ነቲ ሓድሽ ዓመት ንዓመታ ብሰላም ንኸፅንሖም ዝገልፅ ሙኔት ዘለዎ ትሕሶታት ድርታት መብዛሕትኡ ኹም እንዳገበርካ ኢኻ ምስቲ ኩነታት ትደርፍ ማለት እዩ። ስለዚ ኣንፋት ዝበላይ ነቲ ድርታት እዚ ብኸምኡ እዩ ማለት እዩ። ስለዚ ንሓድነት፣ ንፍቕሪ፣ ንፅንዓት እዩ ዝድረፍ ማለት እዩ።
3: ሃራይ ምናልባት ዝሰረኸና ነገር
2: ኩሉ ጨሪስንያ እንዲና ሕጂ ኣብዚ ቕነ እዚ ኣብ ወርሓት መስከረም ህዝብና ወይ ከዓ እቲ ሕብረተሰብና ነዚ ሃዋህው እዙ መራእዩ ድፈቶ ብጣዕሚ እዩ። በ ብዝኽድካዮ ዓፋፉን በቂሉ ባሎንጓ ሸዊቱ ብዝሓለፍካዮ ገዛ ኣብ ዓድታት ማለት እዩ ብዝሓለፍካዮ ገዛ ቶክ ተረግሮግ ናይ ዕፉን ትሰምዓሉ እዩ ማለት እዩ። ሸዊት ሸዊቱ ቆልዑ በቃ ዝኸድዎ ገደና ሸዊቶም እንዳበልዑ ዝኽድሉ ሓምላይ ትርእየሉ ከም ዝበለ ናይ ዓንቲ ኣዋልድ ጋርስአን ገይረን እቲ ገልገለ መስቀለ ገይረን ዝኸዳሉ እዋን ኣዝዩ በቃ ተፈታዊ ወርሓት እዩ ክብል ይፈቱ ማለት እዩ። ኣብዚኣ ግን ንሕና ሕጂ ሰብ ክርዳእልና ዘሎ ብዓቕምና ማለት እዩ ናእሽትና ብዓቕምና መፅናዕቲ ገይርና ተዓቕምና ካልኣይ ኣብቲ ከባቢና ዝግበር ንኹሉ ይኮናን ወኪልና ዘለና ማለት ኣብቲ ከባቢና ዝግበር እቲ ድሩት ኣፍልጦና ኢና ወስ ኣቢልና ዘለና እቲ ግዜ ሓጢር ስለ ዝነበረ ነቲ መዳለዉ ማለት እዩ በጊመር ሕሳው ዳኣመት
3: ብጣዕሚ እኹል እዩ። እስከ ሳሚ ምናልባት ኣብ መወዳእታ ኣብ ዝተፈላለየ ደርፍታት እውን ተዓዚብና ሰሚዕና ካለና እቲ ግዜ እቲ ባህላዊ ስራሕ ዝካየዶ መፅናዕቲ ጉቡይ ዝኾነ ሓበሬታ ናብ ህዝቢ ከይተመሓላልፍ ዝግበር ጥንቃቐ ርዱ እዩ። እስከ ኣብ ደርፍታትኩም ብድሕሪ ሕጂ እንታይ ኢና ክንፅበር? ምክንያቱ ባህልና ዝንብሮ እንተደኣ ኮይኑ ፅባቐ እዩ እዚ ንገልፆ እንተደኣ ኮይኑ እሳኻ ከምሳሚ ንባህላዊ ደርፍታት ናብ ከመይ ትገልፆ ናብ ዝተፈላለየ ሕብረተሰብ ማለት እዩ ተመሓላልፎ መልእኽቲ
2: እዚኣ ፅቡቕ ትሕተ ባህላዊ ደርፍታትና ኣብዚ ሕጂ እዋን ኣነ እንታይ ሕጎስከ ኩሉ ደረፋይ ናይ ዓድና ትርእዮ እንተሊኻ ሕጂ ኣብቲ ባህላዊ ደርፊኣት እዩ ርዒሙ እዩ። ባህላዊ ደርፊ ደይደረፈ ደረፋይ ኣብ ሃገርና ዳርጋ የለን ክትብል ትኽእል ኢኻ ማለት እዩ። እዚ ከዓ እንታይ እዩ ፍትወት ናይቲ ባህሊ ፍትወት ፅባቐ ናይቲ ሕብረተሰብ ናይቲ ያታ ምንነት እዩ ማለት እዩ። ኩሉ ደረፋይ ሲ ኣብ ዝተፈላለየ ሸዋ ድዩ ኣብ ናይ ውልቁ

0: ዝበርታ ድዩ ሕጂ ከዓ ከምዚ ዝዕለልና ብዙሕ ስራሕ ቀኒዩ ዮሃንስ ይመስቀለይ ማለት እዩ ብዙሕ ስራሕ ተሰሪሑ ሎ ሕጂ ክዝርጋሕ እዩ ማለት እዩ ንሕና ከዓ ብዓቕምና ሓኮት ንብል ኣለና ንፍትና ኣለና ኣብቲ ናይ ጉጅ ኢለና ጉጅለ ባህለ ዝዋደቡ እውን ዕዙ ዘበርኩ ተይድ ኣለና ማለት እዩ ምስ ኩሎም ብፆተይ ምስ ኩሎም መሳርሕተይ ማለት እዩ ቀፃሊ ኣብ ስራሕ ኣለና ቀፃሊ ኣብ ፃዕር ኣለና ብሕጂ ከዓ ኣይሆብ ፈጣር እንተሓጊዝና ሓደ ሓደ ስራሓት ኣብ ምስራሕ ንርከብ ኣለና ማለት እዩ ብዓቕምና ከምቲ ዝጀመርናዮ ቁርብኳ ኣነ ብውልቀይ ድሕሪ ኢለ ፀኒሐ ካብቲ ስራሕ ብዝተፈላለዩ ምክንያታት ናይ ውልቂ ናይ ስድራ ቤት ክኸውን ይኽእል እዩ ድሕረ ፀኒሐ ሕጂ ግን ብሓይሊ ተበጊሰ ኣለኹ ብምራል ፈጣሪ ይሓግዘኒ ህዝበይን ኩሎም ኣፍ ቅርፂ ስነጥበብካ ሞራል ክቡን ክንታውዑንከ ብትሕትና ይሓትት ማለት እዩ
1: ናይ ሜኒ ስራሓት ገለ የብለይ ምስ ጉጅለይ ምስ ዘባና ኮይኑ ዝሰርሑ ስራሓት ከምዝበልክዮ ከዓ ቢምታት ንንሽ ከዓ ይፍትን
2: ሳዕሲዕ ና ዋ ሳቅጥቀት

0: ብሕመም ኣብ ምዕቃ ጎይረ ማለት እዩ ከምዚ ዝበሉ ሳምሓ ወይ ናበዚ ኩሎምዚ ናብ ባህሊ ይኣትሎ ኣነ ባህሊ ኣዝየ ዝፈቱ ንዓይ ከምዚ ህወተዩ ገዛዩ ኣነ ባህሊ ማራይ ዝፈቱ ባህሊ ኢኸ ብባህሊ ክወፅ ኢ ከዓ ዝደሊ ከምኡ ምንደኒ ከምኡ ክሰርሕ ዝደሊ ገለ ኩሉ ሰብ ከማ ከማ ክኾን ይደሊ ማለት እዩ ቆብ ከምዚ ናይ ሜኒ ስራሓት ገለ የብለይ ምስ ጉጅለይ ምስ ዘባና ኮይኑ ዝሰርሑ ስራሓት ከም ዝብለኪ ከዓ ቢምታት ንንሽ ከዓ ይፍትን እዩ
1: ወና ዋ ሰቕጥ ቀያት ወና ምዛእሳይት
0: ይዋሳ ገለ ማለት እዩ ትደልትካ ቀንዲ ሞያ ብጣዕሚ እየ ዝፈቶ ስነስርዓት የዘፍቅሮ ማለት እዩ ማካሓተይ ከምዚ ኢለ ስለዘረባ ይኮንኩም ከምዚ ግዜ ሙሉኣዊ የ ዝፍፈር ብጣዕሚ እየ ዝፈቶ ናብቲ ኣነ ዝደልዩ ክልታት ዝበፅሕካ ኣምለካ ግዘኒ ማለት እዩ ከምኡ ከዓ ኩሉና የሕዋተይ ደገፍተይ ከምዝሻሎ ከምቶም ኣርቲስት ዓበይቲ ዘለዎ ንኣምለክቶም ከዓ ሞራሎ ማለት ለ ኣነ ክልትናቶም ዝበፅሕ ማለት እዩ ብባህሊ ብፍላይ ከምዚ ዓትና ክሰርሐሉ ዘለና ጉዳይ ኣብ ናና ዞባና ከዓ ብጣዕሚ ያ ንሰርሐሉ ብጉጅለ ይኮኑ ገለ ብጣዕሚ እዮም ዝሕጉዝና ማራእና ንሰርሐሉ ኣብኣከላድና ናገር ከዓ ኣነ ከመይ ዋና ከምዚ ኣከላድና ዘፍቅ እዚ ኣብ ዝኾነ ዋላ ድሓን ማለሲ ኣብ ኣከላድና ከምዚ የፀብቀልና ኮይኑ ስማዕኒ ግን ድሓን ከምዚ ኩሉ ግዜ ክንገብር ኣይንኽእል ግን ክብሮስ ዝሓለ ኣከላድና ክንክደን ከመዋል ደስ ዝብልና ማለት እዩ እቲ ባህሊ ግን ክዕቀብ ኣለዎ ኣብቲ ግዜ እዩ ከምዝብል ሓንቶይ ኣብዚ ሕጂ ግዜ እዚ ተቆናኑና ገለ እንተኮይኑ ዝሕራና ተቆኒልና ገለ ገለ ዕንቁና ጌርና ግና ገለ ኣብቲ ግዜ እዩ ክበዓል ክኽእል ኣለዎ ባህሊ ኣዝየ እየ ዝፈትዎ ክሰርሓሉ ከዓ ኣምለኽካ ግዜ ሰርሓለዩ ኮምሽን ባህሊ ስፖርት ዝባሉ ሃማት እየ ዝዋሉ ጉጅለይ ማለት ጉጅለ ባህሊ ተሳ እየ ዝዋሉ ኣዝየ ዝመስለ ይሕጉዝኒኦም ሰራሕካ ኣለና ኣምላ ንፈፅምቲ እየ
2: ርኢና ንሕና እውን ኣብ ካልእ ስራሕ ክንረክበልክን ተስፋ ንገብር ስራሕ ከምድላይ ክኾነልክ ድማ ኣሓክስኪ ይገብዝምስከንታይ ትብል እንታይ ተወሰኸልና
3: ኣብዚ እዚ ባህሊ መሰረቱ መንነት ወይ መግለፂ ናይ ሓደ ሕብረተሰብ እዩ ስለዚ ሓደ ሕብረተሰብ ባህሉ ክዕቅብ ስለ ዘለዎ ኢና ዋላ እዚ ሕጂ ንገብሮ ዘለና ማለት እዩ ስለዚ ኩላትና ኩሉ መንሰይ ይኹን ዓብይ ይኹን ባህሉ ናይ ምዕቃብ ሓላፍነት ንነብሲ ወከፍ ሰብ እዩ ዝምልከት ማለት እዩ ነቲ ሓደ ነቲ ሓደ ዝምልከት ኣይኮነን ኩሉ ሰብ ባህሉ ዓቂቡ እቲ ናቱ መንነት ዘርእየሉ መንገዲ እዩ ስለዚ ኣብዚ ሕጂ እዋን ኩሉ ሰብ ዝተፈላለየ ብዛዕባ ባህሊ ናይ ምዕቃብ ንጥፍታት ይካየድ እዩ ግን ከዓ ጎኒ ጎኒ ከዓ ነቲ ባህሊ ናይ ምብራዝ ካብ ደገ ዝመፁ ፅልዋሃት ከዓ ስለ ዘሎ ንዕኡ ኩላትና ክንቃለሶ ነቲ ባህልና ከመይ ጌርና ናብቲ ዘለዎ ደረጃ ነብፅሖ ምክንያቱ ስጋብ ሕጂ ሕብረተሰብ ኤርትራ ብዝተፈላለየ መግዛእታት ተገዚኡ ባህሉ ኣየጥፍአን ማለት እዩ ስለዚ ከም ካልእ ሕብረተሰብ ወይ ከምቲ ዝተካየደሉ ናይ መግዛእቲ ወራር ባህሉ ክርስዕ ዝግብኦ ነሩ ግን ህዝቢ ኤርትራ ብጣዕሚ ኣብ ባህሊ እውን ፀኒዑ ተቃሊሲ እዩ ማለት እዩ ስለዚ ኣፅኒሕዎ እዩ ስለዚ ሕጂ እውን ነቶም ሕጂ ዘለና መንእሰያት ወለዶ ከዓ ነዚ ፀኒዕና ክንቃለሶ ባህልና ዝያዳ ክነድምቆ ነቲ ናሃሰ ዝኸይድ ዘሎ ከመይ ጌርና ነበራብሮ ዝተፈላለየ ንጥፍታት ይካየድ እዩ መፅናዕትታት ይካየድ እዩ ደርፍታት ይካየድ እዩ ፊልምታት ይካየድ እዩ ኣብ ኩሉ ንገድፎ ንገብሮ ንጥፍታት ብዓቕማ ነቲ ሕብረተሰብ ኣብቲ ዘለካዮ ከባቢ መሲልካ ምካድ ፅቡቅ እዩ ዋላ ከምዚ ዮሃና ድበለቶ ኣብ ኩሉ ዋላ ባህላዊ ኣይትግበር ግን ኣብ ከምዚ በዓል ክኸውን ከሎ ኣብቲ ከባቢኻ ሲ ሽዑ ክተንፀባርቆ ኣለካ ሽዑ ቶም ንኣይሹ ዛዕብዩ ዘለዉ ከዓ ይርእዮ ማለት እዩ ስለዚ ናሰሙ ናይ ምቕፃል ሓላፍነት እናተምሃሩ ስለ ዝመፁ ነዚ ዓቂብናዮ ክንከይድ ኣለና እየ ዝብል በዚ ኣጋጣሚ ርሑስ ኣብ ዳኣመት ክኾነልና ንኩሉና ህዝቢ ኤርትራ ኣብ ውሽጥን ኣብ ደገን ዘሎ ብፍላይ ከዓ ንምክልኻል ሓይልታት ኤርትራ ንሕና ነዚ መደብ ዝኾነ ካይዶ ከለና እሱ ኣብ ዶባት ኮይኑ ሃገርና ህዝብና ንከይድፈር ኣብ ሓለዋ ዘሎ ርሑስ ሓዱሽ ዓመት እንኳዕ ናብ ዝብቃዓና ክበልፈቱ ከምኡውን ንዓኻትኩም እንዳዜና ነዚ ዕድል ዝሃብኩምና ኣዝና ነመስግን እዚ ሎ መዓልቲ ንገብሮ ዝፅናሕና ኣለስ ብዙሕ ማለት ኣይኮነን ግን ካብተን ዝሓዝናየ ንንእሸይ ኢና ቁንጭል ቁንጭል እንዳበልና ማለት እዩ ስለዚ ካልኦት ከዓ ከምኡ ክቕፅልዎ ከዓ ተስፋ ንገብር ማለት እዩ ብዙሕ ክርስዕ ንኽእል ኢና ናይ ዝተፈላለየ ከባቢታት እውን ክንሕውስ ንኽእል ኢና ግን

0: ካብ ዘይምስራሕ ዋላ ብሕማቅ ምስራሕ ይበልፅ ይሓይሽ ኮይኑ ይስማዓኒ ዜአነና ተይቀኒልና
1: ባህሊ ያታ እዩ ያታ መንነት እዩ መንነትና እዩ ማለት እዩ ሕጂ ኩሉ ሰብ ኣብ ዘለዎ ኣምባሳደር ናይ ባህሊ እዩ ማለት እዩ ኣብ ውሽጢ ይሃሉ ኣብ ደገ ይሃሉ ኣብ ዝተፈላለየ ዓድታት ዋላ ዘሎ ብባህሉ ሲ ክወርዕ ኣለዎ ባህሉ ክዕቅብ ክፅዕር ኣለዎ ባህልናስ መንነትና እዩ ስለዚ በቢ ዓቕሙ ኩሉ ሰብ ማለት እዩ ዋላ ብስነጥብ ደየለ ሰብ ብዛዕባ ዓቕሙ ብዓቕሙ ሲ ክዕቅብ ኣምባሳደር ናይ ባህሊ እዩ ኩሉ ሰብ ማለት እዩ ኣብ ዘለዎ ቦታ ማለት እዩ ሕጂ በታ ንእሽተይ ዘላቶ ዓቕሚ ሰብ ብዛዕባ ህሉ እዚ ድመፅእ ዘሎ ናይ ሶሻል ሚድያ ፅልዋታት ናብዚ ሕብረተሰብ ወይ ናብዚ መንእሰይ ገለ መፅኡ ካልእ ዕብላለታት ከየምፃልና ማራ ስክፍታ ኣሎ ኣብ ኩሉ ሰብ ስክፍታ ዘሎ እዩ ስለዚ ብፍላይ ከዓ ንሕና መንእሰያት ካብቶም ዘለዉ ኣያታትና እንዳወረስና ባህልና ክንዕቅብ በዚ ጋጣሚ ልበዋ ይቕርብ ማለት እዩ
2: عمقيب قنبرية دينوي ماقرية بعد عمو عمقيب قنبرية دينوي ماقرية

ንዓመታት ተዛዕቑረኒ ንመስቀለ ይመብፅዓለኒ ንዓመታት ተዛዕቑረኒ ንመስቀለ ይመብፅዓለኒ

ንዓመታ ተዛዕቑረኒ ንመስከለ መምፃዓለኒ ንዓመታ ተዛዕቑረኒ ንመስከለ መምፃዓለኒ ሕማየ

0: ገረ ኣብዛ ርእሰ ደይብክ ዘለኽ
1: ፈንስካ ዘረባ ፅሊ
0: ቤታ ቤት ልክኒ ዘረባ ፅሊ ኣለኹ
1: እወ
0: እዚ ምዝራብ ገዲፍኪ ስቕድ የምርፀኩሉ ሓቂ
1: እዩሞ
0: ዘረባ ተተላዓሉ ዘረባ ዝፅልዓሉ ግዜ ተመፅ ናይ ጥምሲ እዩ
2: ዋዘለ
0: ኣቤት
2: ሓይንከሪኻ
0: ኣይ ኣነስቱ ዕየ
2: እንታይ ዳ ዘኽለፍ ልፈካ
0: ሱቅ ኢለ ወልማጥ ኮይኑ ወልፋስ ኮይኑ
3: ባሉ ኸ ገዲፍ ትሽርብ ምባሉ ኸ
4: እንታ ከፈላሓወ ኣይቲ ዓይኑ እንጓለ ብርሃን ክስታይና
3: እንታይ ኢላ
4: ንሕና እኮ ካብ ዓዲ ክንብገስ ከለና ንሳውን ክቀትል እምበር ሰብ ፀርና ንዓዲ ክንምለስ ኣይኮንና ስለዚ ንስኹም ፍርቁኹም ንወዲ ዘጎት ሰኪምኩም ንዓዲ ተመለሱ እዞም ፍርቅና ግን ምዞም ከባቢ ዓዲ ኮይና እዚ ቦታ ፍትሽና ንሳውን ከይቀተልና ኣይንምለስኒ ናይ ኢላ ኣቕምፅ ኢላ ከምዚና ተሰኪምና ኣተና ኣይትስምብደ ትኸው
5: እዋ ኣንታ ምሕፁ ጥራሕና እንተኣተነውን ምስ ምባል ኣይተርፋኒ ሕጂ ግን ሒዝና ንእቶ እሞ ርያ ተቐብፆ ወ
6: ካብ መሰፍሮ እዮ ድሞምኒ
7: ድሓንድሓን ዋሽ ደኣ ዘየ ዋሽ ዘሎኒዩስ ደኣ

0: ኣሉ ፅቡቅ ጌርኩም ዶ ጎርጌርኩም ቦታ
1: ጥራሽ እኳ ሰብል ኩሉ በፂሕናዮ ኣማዕዲና ንዓዶም ክምለሱ ርኢናዮ ንስ ከዓ ክሳብ ሕዩ ፅኒሕና
0: ተመሊሶም በ
1: ተመሊሶም ወለ መፅኦም ተመሊሶም ሸይ እንዳ ፈንተት እንዳሉ እፍልጭ ፍላቅ ምፍላቅ እንዲ ፈልጦም እንዲ ይ
2: ወይታ ምስ ዘለኩም ደሞ ዋጣ ገር ወቀዒ ከስማዓኩ
0: ኣንታ ዋጢ እዮ እምበሪ ክዋጢ ዶ ይበሃል እዩ እዚ ኮ መተባብዒ እዩ በሎ
3: ሓንሓንሓን ብደፎቅ ግዜ ይኮነ
0: ኣ ሸበድበድ ኮይና ዶ
3: ወ ኣብ ዘድየ ንባዕለይ ክነግሮ
0: ሕራይ ድሓን ሕራይ በዚ ኣቢል ዓዲ ክኸይድ
3: ኣበይ ነርካ ትብሉካ ኸ ኣበይ ነይረ ክትብሎ
0: ከይረኣይና ዓዲ እንድሕርኣት እየ ሓሚመ ደቂ ሸነረ ይብሉ
3: መቸማ ምክንይታ ኣይምነወቃኒ ምሳኻ እያ ተፈጢራ
0: ምሳያ ምክንይታ ምሳያ ድሓን ከይድ ዳ ቐልጢፈ ምናልባት ምናልባት ዝኾነ ነገር እንተልዩ ሓድሽ ነገር ኣብ ዓድኻ ርቁፅላ ቢለ ክመፅ እየ ከምታ ንገብራ ክመፅ እየ ድ ወለ ወለ ወለ ዘይነገርኩኻ ዓይኖም ከዓ ተሓፂ ኣላ
3: ትሮ መርዓ ነገረኒ ወራድ መርዓ ኮይነ ምስቶም እዳ ወዲ ካኣት እየ እዳ ሰኣት እየ ብትንትን ክእት ወላ
0: ዓዲ ክትኣቱ
3: እዲ ቅዳቕ ወ
0: ከደበል ድሓና ይትሕመቑ

0: ዓሎ ኣደይሲ ሰሚዓየ ተደቢራ ጉርዓይ ተኸይላላ ኣይላላ ንኮይኑ ክላ
1: ዘይተሓድጋቲ
0: ኣይላላ በረኻ ዓዲ ሰሪሓዋላ
1: እዛ ዒሮ መልሓስኩ ትቕጥበ
2: ቀንጣቢ ትኾንክ ኣብ ከምዚ ክዘላላ
0: ቀንወተኸይ
1: ፈለማስ ኣብ ትቐድኹ ንደሎላ
3: ምንታይ ኢሉ
4: ይሄ ሽማይ
3: ፅበይ ክለኹ ንርሲ
4: ዝሓስበ የብለዩ
3: ቁሩብ ዳ
4: ቁሩብ ከይትበለን ዝሓስበ የብለዩ ንብለካ ኣለኹ
3: ኣይኖ ንዓኸይ ፅበል ኣለኹ
4: ዛዕባ
3: ክልቴና ዶ ይኮነ
4: ዘረሰተ ንዲኻ ንስ ሓሰብ
3: ኣነ ዝሓሲበ ነይረክብ ብዛዕባ ክልቴና እዩ ተሓስቢ ንፈረቓ ንበር
4: ሓሲበ ወደየ እየ ካብለካ ኣለኹ ኣነ
3: ሓለፊ ሓፂር መልሲ ሃብኒ
4: ሂበካ
3: መልስሉ
4: መሊሰሉ እኮ
3: እንታይ ትኾኑ ኣለኺ
4: መርዓናይ ንውሕ እንተብልኩ እንታይ ሽግርካ
3: እንታ ሓፀረኸ እንታይ ፀገምኪ
4: ሓሳብ ልበ ይፈርስ ሓደሽ ደሽ ይብላታ
3: ትጋገየ ኣለኺ
4: ዓድና ብሓዘን ተጎብዮም ማንም ዛ ፍጡሩ ዝዓዲ ብሰላም ክንቀሳቀስ ፀሎት እናፃቐስ ንሕና ደስ ኣበ ክንተክል
3: ሓጎስ ኹን ሓዘን መናብርቲ ሂወትና እዮም እቲ ብፅሑ ዝበለና ድማ ንበፅሕ
4: ዘይንቃዶ
3: ዘቃዱ ዘይተዛርኪ ዓይኖ ዝሓለፈ ኣክል ብቓሕታ ክሕኒን ኢለ ካብ ሳቕ ነዊሕ ገይረስ ክንዲል ኣበባና ዝወዳእናዮ መዓልቲ ንዋሒድ ክዝቆሰሉ ቕስሎ ክተምስል እዮ
4: ኣቆጢዕካ ድ
3: ሰላሊዕ ክና ተዛርብ ክልበይ ተመሲሕኹ
4: በልሓ ናይ ትንደድ
3: ናይ ትንደድ እቲ ቓሕታ ንበይ ነይ ድ ዝስማዓኒ ኣነ ሓኒን ድብል ዘለኹ እኮ ክልተ ሰለስተ ሳዕ ካብ ኢድ ከታሮ ካብ ተመንዛዕኺ ንሳልሳይ ራብዓይ ንሞትኩ ምዃኑ እዩ
4: እንታ ሽማይ ትበልሕ ማ ዘረባ
3: ቱፍ ዝበሃል ዘረባኺ እዩ ዓይኖ ደስ ዝበል ክልበይ ኣለሎ ንሱ ተኾይኑ ቓሕታ
4: እታ ሽማይ

0: ኣበ ላይ
1: ድሃይ ወድ ዘጎ ክትፈልጥ ኢላ ከይዳኣላ
0: ኣውስ ዮላ ናብ ውን ፀኒሐ
1: እሞ ናብ ወይናሳ እንዳኣሉዳ ተኣልያ ኮይና
0: ኣንተ ክንዳ ሒሎ መሊሶ ክሳዲ ክእትዎ
1: ትፈልዎ እንታይ ክትረክቡ ንዑ ተልዑ
0: ዝሰርዕ ኢሉ ማንቲ ንወዮ ቤት ሕብሪ ጉራምራ ክተምስለ ሕቶ ተወዲዩ ንመልኣ ክፀና ክትብል ሎሚ ጓሊ ፅባሕ ይጓሊ ካብዛ ቤት ቃ ትውፃዕሉ ይብለ ኩሎ ከተሳሕተኒ ንገር እያ
1: ከም ጌርኩም እባ እሞ ውድ ውድ ኣይተብልዎ
0: ይኣክልኒ ክሳብ ሎማ ዓቕሊ ገይረ ፀኒሐ እየ ደኾን ኣብ ልባ በዓላ ትምለስ ኢለ ስቕ ኢለ ስቕ እሳ ስቕ ከይ መለስኩ ፀኒሐ ድሕሪ ሎሚ ግን ክሳደይ ንኻራ ዓይነ ውሉድያ እንበራይ ወለደትኒ ሕልፍ ሓብትኻ ሓንቲ ትበልፅ ለ ኣኸለ
2: ኣቦ
3: ባው ወልባው
0: ኣትረግም ትውላት
1: መልኣኽ ቤትና ሃዲሞ ዓይኖ
2: ኣተናደ ኣነ ድዕሞ ክሳብ ክንዚ ዘይመሰለኒ ዋላ ፅባሕ ንግበርዎ
1: በለይ ነቦኸስ እዙ ይቆጢዕዎ
4: መዓልኩም ዳብርሃ
1: መዓልካ ላኣት
4: ኣይድሓና እናንተ ቅድስ ኣብ ሓንፅርፅር ከይዳ ብመንገዲ ረኺብ እዩ
5: ወይ ብሓኒና እንታ መልኣክን
4: እሞቶም ሓደ ኣንፅርፅሩ መንገዲ ኸይድኒ ረኺብ እዩ
5: እንታ ምስተ ዓይኖም ተኳርዮም ከምዚ እኳ ሓቁ ርኦ እዮም ኣይፈልጥን እምዚ ንፅርፂሮም ከይዶም ርኦ እዮም ኣይፈልጥን
4: እሞ ክሳዕ ክንዲዙ በልዳሓ ከደ በልዳሓ ክስዕቦ ከደዳ
5: ኪዳኣ ህደ ኣብ ብሎ ምስ

0: ዓይኒ ኳ ኣቢሉ
1: ረሲኑ
0: ድማ ሃላዊ ጥዕና ንዲ ሓዊ ረአይ በልኣኹ ምስ ኢሉ
2: ሓዊ
0: ተመስገን ተመስገን ናበይ ዳዓርኩም ወጥቐሺ ናበይ ዳዓርኩም ጉንደ ምክትቀላል ትኸይደ ክትቀራርብ ፋርኩም ርስታዩ

0: ስኢለባጎቦ ኮይነ ሰላም ኣቢልኒ
1: በል ድሓ ተቆልዓ ጉን ጌይራ ኣላ ሞ ድሕሪ ተመፅ
2: ራይ ዶም ጌርና
1: ኢኻ ድን ግን ዋላ ብወይና ገይራ ይተፀበይኒ ለዘኢሉ ከላ
2: ደቂ
1: ተፈግልብት ክብል እየ
3: ስምዓነ እዞም ገዛ ድሓን እዮም
1: ድሓን እዮም ድሓን ድክስኺ
3: ኣነስ ድሓን እየ ምሳ ንደይ ዓይኖም ተኳርዮም
1: እዮም ወ ምስ ወፀት ኳ ዘይተመፅ
3: በር ስምዓኒ ከይምልቆካ ከም ቃልክ ከይትዛርብ
1: ኣንቲ ተጉል ደብል እዮም
3: ኣወዳእ
1: ሕራስ ክብል
3: ሳንደይ ሲ ምራን ሰቂለን ክሕነቐሲ ዘምህረት መፅኢ ድሒንዎ
2: ሰሃሊ ኢለነ
4: ኣንታ
1: ድሓ
4: ዓይኖም ኣንቲ ድሓ ንኽ ዓይኖም ጓል ወይ ኣነ እንታይ ኣም ዘቕሳዕ ክንዚ መቕፀርያ ዘይብሉ
5: ወጥቀሲ ሕጂ ኣይገዝልኒ ኣይመልክዑ
4: ድሓ ወይ ኣነ

0: ስማይ ዓይኖ እዛ ዘረባ ከ ኣፍና ክመሉ ቀ ኣፍና ልጓም ዝግበረ
1: ደይ ትበልዓ ሸሮ ተሓሰማ ይልክ
2: ኣለና በሉ
3: ፅ
2: ይ ገበር
3: ወ ዘረባ ወለድ

0: Uy, hijita. Uy, ubele.
1: Ano? Waitan.
2: Huh.
1: Ada ainun berdegi mana azubar hana tamalisa.
2: Amtaya.
1: Esu waitan.
2: Nasha allah mukwal.
1: ኣብዘይ ቅድስቲ ቅድስቲ ኸ ይብሎ ክትፈልጢ ቅድስቲ ክንዲ ዝብሎ ኸ ዓንቲ ቀያ ሓንቲዋ ክትፈልጢ ብፍንጫ ይኹን ብካልእ ይኹን ካብ ሕይንንዮ ሓማት ሳውን ክትኮን ይብል
2: ሓማተይ ብኣምኸይ ከዓ ሰብኣይ ክን ሰብኣይ ጓልክን ንኣይ ከጥፉ ናብ ዝበረኻ ወፊሮ የግዳይ ሰለጦም እግሮ ተጎሚሲ ሰብኣይ ጓል ክፀሮሞ ኸይዶም
1: ኣይ ትምልሰልካ ንያ ኸመይ ድያ እንታይ ኢላ ክትምልሰልካ
2: መርዓ ጓል ክወርሐን ክልተ ሰሙንን ተሪፉዎ ኣሎ
1: ልከ
2: ኣብ መርዓ ጓልኪ ወራድ መርዓ ተመሲለ ሰብኣይ ክን ሰብኣይ ጓል ክንቀቲለ ጓልክ ናብ ዝበረኻ ዝሒዘ እያ ክመፅ እየ
1: እንዚኣደት ዓይሽ ከም ወዲ ዓዲኺ ከም ፃዕዳ ከም ቀራቢኺ ምኻድ ተሸክፍ ንስቲ

0: እቲ ናቱ ተለዊሱ እቲ ዕድሚ ተሰንኪቲ እዩ እቲ ናትና ድማ ተለዊሱ ኣሎ ፅንዓት ይሃባን ታቦቱ ንብዓት ይኣኽለና ኣይንምባዕ
1: መዓላት ክንት
2: ማዓልታ
1: ሽማይ ንቤት ማዓልታ ሽማይ ኣይ ድሓን ድኽና
2: ድሓን ኢና ድሓን ከ ኣይኮና
1: እንታይ ተረኺብ
2: ውራይ ቆፀራና ፈሊጡ ዳስና ክግምጥል ንዓኻ ቐትል ንዓይ ወሲዱ በረኻ ክሕፅነኒ በዓልቱ ንዱ ክገብረኒ ሳውን ወዲዩ ኣሎ
1: እዚ ሞ እንታይ ዘሸቕል ኣለኹ
2: ተሸቂለ ይኮንኩን ሽማይ
1: እንታይ ዳ
2: ኣደይ ውራይና ብገፊሕ ኣቦይ ድማ ብጭሉቕ ክብሉ ክሳብ ሕይ ሕኒ ንብሃል ኣለዉ
1: ሒዳ እንታይ ኢና ክንገብር
2: ንገብሮ ድኣ መሊ እዩ
1: ኣይኖ ድፍረት ክልዕልማ ንምፈልጠ ብቃዓ ጥራሕ ከምዚ ኢል ክስተንፈስ ክለይ እምበር መዓልትና ድያ ክት

0: كون معلتو ما حنصاب لنا
1: صوت رايت شغل

ክብራትን ክቡራን እንተ ተኸታተልቲ መደብናትራን ናይ ሎሚ ሰሙን ትሕዝቶ መደብናትራን ከምዝተዓዘብኩሞ ብምክንያት በዓል ቅዱስ ዮሃንስ ዝተዳለወ ትሕዝቶታትም ትከታተሉ ፀኒሕኩም ኣዛ ናይ ዝኾነ ትሕዝቶታት ናብ ማቅሪብና ክንከው ተስፋናሙን እዩ። ስለምክርታልኩም ድማ ኣዝና ንመስግን ደጊምና ንመላ ህዝቢ ኤርትራ ውሽጢ ሃገር ንወፃእን ዝርከብ እንኳዕ ኣብ በዓል ቅዱስ ዮሃንስ ብሰላም ኣብፅሓና ንብል። ኣብዚ ቦታ ኮይና ነዚ በዓል እዚ ንመደብናትራ ድማ ብዝያዳ ድምቀት ንባሃብ ዘኽ ኣለና ኣብ ቤት መግብን መስተን ስቴላር ብምዃን ብፍላይ ድማ ንሳሙኤል ገብረ ሃዋርያት ምስ ኩሎም ኣብዚ ቦታ ዘለዉ ሰራሕቲ ከነመስግኖ ንፈቱ ረስ በዓል ክንብል ንፈቱ ኣዝና ነመስግን። ምስ ሰኣላይ ሓደ ካብቶም ብምዃን ከምኡውን ሰኣላይ ተስፋኣለም ካብ ተገልግሽ ብምዃን ንስኹም ፀናሕ ብምክሊ ሓጎስ ስናይ ንምነ ንስተርኩ መርባት ኤርቲቪ ሰላም።

0: مرحبا كبرات عزبتي كمي كنيهم زيادة وترى ودام تقرب مدب سايدة يوهانا نخلهم أبلات بيت مرتصورة ثم هتسانات نيركم وزعبهم فريات بيت مرتصورة ونقوع نابزي ورقوي يوبيليو بيت مرتصورة أبقعكم أوشت أهجركنو أوطائي أبزت تفلالي كورنا عدزلهم اندگنا يوهانا لومي بزعبا بيت مرتصورة مدب سايدا حيزاتو الله عليتي ممهران كوم او ناب او نيران حجي امن تايلوا بعلاتن كقول تصوصل اسخونا
1: حجي بيت مرتصورة مشرات زخولو نممل مالي نيرو تي كاند علامة مالزي عزي تنويح تأمتا نهجبا ومار كنيو مقدالسي ናፅነት ተረኺቡስ ድሕሪ ናፅነት እውን ነቲ ሃገር ዝሃንፃስ የድልያ እሞ ካብ ሕጂ ጀሚርና ንኩስኩስ ኣለና ዝብል ነዊሕ ረአን ጠመተን ናይ ህዝባዊ ግንባር እዩ። ሕጂ መጀመርያ ክጅመር ከላ ዳርጋ ሰለስተ እየን ነይረን። መጀመርያ ዜሮ ክትምስረትን ከላ መስረቲ ዝነበራ ኣብዝላ ምሳና ኣበባ ግደይ ሓንቲ ካልአይቲ ስውእቲ ዛይድ ርእሶም ሳልሰይቲ ከዓ ማእዛ ማሕራይ እዚአን ሰለስተ እየን እየን።
2: ኣብ ኣግራብ ኢና ነርና መጀመርያ ክጅመር ከሎ ኣግራብ እዩ። ድሓር ፋሉል መፂኦም ናይ ክፍሊ ተዕሊምን ካብ ተጋርላሓ ናይ ኤርትራ ተፈንጨሉን መፂኦም ገዛዊ ትሰሪሖምና ማለት እዩ። ታራ ናይ ኣለይቲ ታራ ናይ ሕክምና ኣነ ኣብ ዝኾነ ዓለም ኣሎ ክብል ኣይክእልኒ። ኣወጣሽ ዝመፀትሉ ምስ መፀት ሓኪም ኣይኮነት ንወጣሽ ኣደ ድሕሪኢ ግን ታራ ናይ ኣባላት ክግለፅ ንሕር ኮይኑ ምዝላቕ ኮይኑ ዝኩሉ ከርተትን መሽከላን ሓሊፉ ጀላ ሃንቲ 45 50 ሰንቲግሬድ ዝበፅሐሉ ምቆት እዩ ነይሩ። ተዓጢቐን ከምዚአን ስንክቶ ሙሉእ ለይቲ ልዑ ተዓጢቐ መግቢ ትበልዕ ኣባላይ ንብረትን ሻሃ ጥራሕ ሃንቦቅ ትብል ማይ ውዒ ጥራሕ ትትክኦ ረሃፅ ኣሎ ማይ ውዒ ትትክኦ እምበር መግቢ በሊዓት ዝሕልፈቲ ኣባል እውን የለን እዩ ዝብል ኣነ
0: ሕራይ ወይዘሮ ተኸዓ ይቐኒየልና እሞ ምምፃኺ እስክብዚ ክበሃል ዝፀንሐ ኣብ ቤት ትምህርቲ ሰውራ ስለ ዝነበርኪ እንታይ ነይሩ እሞ ተራኺ ሕጂ እኮ ፕረዚደንት ሃማደ ጥራሕ እዩ ዝፈልጥ ድሕረ ባይታ ኩሉ ግዜ ስለ ዘይንዛርብ።
3: ብመጀመርያ ዮሃና ንኩላትና እተን ትማሊ ብሓደ ሓዊ ዝተለብለብና ከምዚ ኢልና ክነተኣኻኸብ ከለና ከዓ ቀሊል ኣይኮነን። ዕድለኛታት ኢና ንሓምሳ ዓመት ከዓ በቂዕና ዮሃና ንኩላትና ማለት እዩ። ቤት ምርሶራ እቲ ኣመሰራርትኡ ከምዚ ክትቀፅንሐ ተን ቀዳሞት ገሊፀኖ ኣለዋ። ንሕና ድመፀናሉ ግዜ ኣብ መጀመርያ ናይ 78 መወዳእታ ናይ 77 ተዓሊምና ኢና ንቤት ምርሶራ መፂና። ክንመፅ ከለና ከምዚ ኣቐዲሙ ዝተገልፀ ገድሊ ንፈልጦ ክንጋደል ተዓሊምና ካላሽን ጋባለ ጌርና ንዋጋእ ሰያ ነራ ኣፍልጦና ዋላ ዝነበረ ድሕረ ባይታና ነብሰ ወከፍና እውን ከምኡ እዩ ነይሩ። ኣብ ተዓሊም ተዓሊምና ምስ ተውዚዕ ምስ ኮነ ግን ኣብ ቤት ትምህርቲ ሶራ ተመዲብና መብዛሕትና ተን ሽዑ ዝመፃና ዳርጋ ሃይ ስኩል ተምሃሮ ዝነበ

ርና ኢና ካብቲ ይኹን ካብቲ ብዘየገድስ ናይ ተምሃራይ ተማሂርካ ውን ዝነበረ ናሽዑ ጠማምታ ናርኣያን ንውልቅኻ ክሓልፈልካ ኢልካ ዳኣ እምበር ከምዚ ድመፀ ዳሕራይ ናይ ሰውራ ኩነታት ኢልካ ውን ዳሓሲቡ ዝኸደ ሰብ ኣይነበረን። ብዝኾነ ተመዲብና ቤት ምርሶራ መፂና ዓቐብ እዩ ነዚ ክትቅበል ናይ ብሓቂ ይኸብደካ እዩ። ከምኡ እውን ክሳይ ስለዘይፀንሓካ ኣሎ ኢልካ ኣብቲ ሰውራ ስለዘይትሓስብ ብጣዕሚ ንምቕባሉ ኣዝዩ ኣፀጋሚ እዩ። ኣነ ሓንቲ ካብተን ነቲ ኩነታት ዘይተቐበልኩ ብጣዕሚ ክሳይ ዝኹን ክሰብ እየውን ከም ሰብ ግን እቶም ዝነበሩ ካድሬታት ኣብቲ እዋንእቲ ብፍላይ ካ ጓል ሻምበል ቀሪባ እቲ ዕላማ እቲ ካይዳ እቲ ካልእ ፅቡ ገይሮም ጎስጊሶምና ካድሬታት ሰብ ከም ንኾን ከዓ ገይሮምና ሕልና ደለና ሰብ ንክንከውን ከዓ ደሪኾምና ምስኡ ተኣሳሲሩ ዝኸይድ እቲ ኩነታት ናይቶም ቆልዑን እቲ ካልእን እዩ። ኣብዚ ከም ሰብ ኣደ ዘይኮነት ኣደ ንክትከውን ዝበቕዐት እያ ዛብዚ ዘላ መብዛሕታ ምክንያቱ ዝበዝሐ ሰብ ወሊዱ ገለ ኣይኮነን ተጋዲሉ ንስ ዕድመና ኢና ከምዚ ክጥቀስ ፀንሐ ኩላና ካብ 18 ስጋብ 20 ዝነበርና ኢና እተ 18 ከማ ሽዑ ድበፃሕና እየ እንተዘይኮይኑ ኣይነበረን ትክስታኢና ግን ኣደ ከይኮንና ከለና ኣዴታት በቂዕና ሕልና ደለና ኣዴታት ከዓ ኮይና ናይ ብሓቂ እቲ ኣማሰራርትኡ ትገሊኡ ትገሊኡ ፅቡቅ ተገሊፁ ኣሎ መብዛሕትኡ እተን ብብዝሒ ዝመፃ ንሕና ኹን ተንቅድሜና ድሓር ካምቦድያ ብብዝሒ ናይ ኣለይቲ ቁፅሪ እንዳበዝሐ መፂኡ ኩላህና እውን ዳርጋ ተመሳሳሊ ድሕሪ ባይታ ዝነበረና ኢና። ነቲ ቤት ትምህርቲ እውን ሂወት ክዘርእ ኣኽኢል ወይ ምክንያቱ እቲ ቁፅሪ ተምሃሮ ከዓ እንዳ ዓበየ መፅእ ስለ ዝነበረ ምህላውና ከምዚ ዝኣመሰለ ቁፅሪ ነቲ ዝነበረ ፆር ኣብ ውሕዳት ዝነበረ ከዓ ክቃለል ክኢሉ ማለት እዩ። ኣብዚ ሕጂ እቲ ምረት ትዝሓለፈ ዋላ ከም ዝበልኦ እቲ ናይ ዜሮ ምስ ምዝላቕን ገለን ከም ሰብና እኳ እንትኾነ ኣብቲ ዳሕራይ ጀላሓንቲ ዝበሃል ቦታ ብፍላይ ምስኣተና ግን ንህወትና ዝፋታተን ተፃዋርነት ዝሓትት ፅንዓት ዝሓትት መኸተ ዘድልዮ ዕዮ ሰሪሕና ኩላትና ምክንያቱ ክሳብ 55 ዲግሪ ሰንቲግሬድ ድበፅሕ ምቆት ተፃዊርካ ክልተ መቕሎ ኣብ መንጎ ኮንካ ክትሓርር ከለኻ መብረደ ይብሉ ቀፃሊ ብዘይዕረፍቲ ነዚ ተፃዊራ ትኸይድ ኤርትራዊት ጓል ኣንስተይቲ ናይ ብሓቂ እዚ ከዓ እቲ መሰረት ፅንዓት ምፅማም እዩ። እዚ ሓሊፉ ዝኩሉ ሰብ ኣብዚ ዘሎ እተን ኣለይቲ ዋላ ኩሉ እኮ ንናቱ ስራሕ እንተነበሮ ተዋሃይትካ ዝክየድ እንተነበረ ኣለይቲ ግን መሰረት እየን። እቲ ቤት ትምህርቲ ደው ክብል ዝገበረ ኣለይቲ እየን። ቆልዓ ከይተዓንገለ ቆልዓ ከብዲ ከይመልአ ቆልዓ ከይፀረየ ትምህርቲ ከይዳ ኣይክእልን ከፅንዕ እውን ኣይክእልን መሰረት እየን። እዛ ገዛ እዛ ህንፃ እዚኣ እታ መሰረት ተደይቲ ድልድል ደዋይ ንበለት ነራ ኣለይቲ ከዓ መሰረት ናይ ዝኩሉ ኮይነን ከዓ ናይ ብሓቂ እቲ ቤት ትምህርቲ ግቡእ ንጥፈታቱ ክገብር ኣኽኢል እዩ። እዚ ናይ ካልኦት ተራጎሴ እዮም ማለት ኣይኮንኩን ኣብ ኣለይቲ ድምና ስለ ንዛርብ ዘለና ጥራይና ከም ሰብ ኣነ እውን ሓንቲ ካብተን ነቲ ኩነታት ተፃዊራ ሓዊ ሓሪራ ዝሓለፍኮ ሰብ ኣካልናታትን ኣብዚ ፅንዓት ነይሩ ፍቕሪ ነይሩ ሓድነት ነይሩ ሕሩጭ ክልወስን ከሎ ክልተ ኩንታል ሰለስተ ኩንታል ብሑቋና ተሰኪምና ኢና ነምፆ ነርና ሕቋ ደይ ተተንከፈ ሰብ ኣብዚ የላ ኣብ ሳንዱቕ ዓብዪ ነይሩ መለሲ ኢና ኩሉ ኣካልና ይደኣቱ ነይሩ ኩን ለውስ ክንሓሲ ጥስቲ ዝበሃል ለዊስና ንምግልብጠሉ ኣይነበረን ኣብቲ ሳንዱቕ ኢና ንድፋእ ነርና ክሳብ ክንደይ ነዊሕ ሰዓታት ከምዚ ኢልካ ተደፈኢካ ምስ ጥዕናኻን ምስ ናይ ምትንፋስ ክስታይካን እውን ከቢድ እዩ። ሳናዱቕ ነዊሕ እዩ ነይሩ ምስ ኩሉ ኩነታትና እዚ ለዊስና ከነብቅዕ ከዓ ብቆራፅ ፊስቶ ዝዳሎ ላፋ ፋሕ ከይብል ትመሸላ ክተሓሓዝ ምእንቲ ክስንከት ክበኩዕ ኣብ ቆራፅ ፊስቶ ከዓ ላፋ ንላፉ ነርና

ሰለስተ ኣርባዕተ መኸስ ኢና ንሕዝ ነርና ይሽልብበና ከዓ ነይሩ ተሓዊ የእጋርና ሽልበም ነይሩ ምክንያቱ ኣብ እምኒ ተሰክቲቱ ዘሎት ፊስቶ በዚ ከዓ እቲ ሃፋ ይምሽልቆና ነይሩ ኩሉ ዕዳውና እዚ ጌርካ ክትግልብጦ ከለካ ናብቲ ዓብ ሳንዱቅ ከዓ ሓዊ ተሰኪምና ኢና ንግልብጦ ነርና የእዳውና ኩሉ ልብለም ነይሩ በኪዒ ከዓ ክስንከት ሙሉእ ለይቲ ከዓ ይሕደር ነይሩ ኣባላት ጥርሕና ወፂና ኢና ንስንክት ነርና እቲ ንጥቀመሉ ዝነበርና ሓዊ ዝበ ኣውሊዕ ስለ ዝነበረ ክነድድ እንከሎ ዝነበሮ ትኪ ቀሊል ኣይኮነን እቲ ትክቲ ከዓ ንሰትዮ ነርና እዚ ሰትያ ዛኩላ ሰብ ነዚ ተፃዊራ ዛኩላ ሰብ ከይዳ እዚ ክግበር እንከሎ ግን ሕጉስ መንፈስ ነይሩ ምትሕልላይ ነይሩ እተን ስንክት ዝሓደራ ማይ ይበፅሕ ኣብቲ መሕፀቢና ክንሕፀቦ ከለና እቲ ካብ ነብስና ፀሎሎ ድመስል ትኪ ኢና ንሕፀብ ነርና እሱ ኢና ንርኢ ነርና ኣኽ ክንብል ከለና ከዓ ካብዚ ድወፅእ ዝነበረ ፀሊም ትኪ ቀሊል ኣይነበረን ትኪ ኢና ንሰቲ ነርና ዕለታዊ ክልተ ሰለስተ ዓመት ነዚ ተፃዊርካ ክትከይድ ከለካ ቀሊል ገድል ይኮነን ቀሊል ቃልሲ ይኮነን ኣብ ርእሲኡ እቶም ዓበይቲ ኣይሕፀቡን እዮም ነይሮም ኣብቶም ናብ ማእከለቱ እንዳናእሽን ግን ቆልዑት ከዓ ንሓፅቦም ነርና ኣፅሪና ሓፂምና ከዓ ቤት ትምህርቶም ከም ዝኸዱ ይግበር ቅጫ ከይጠም እዩ መቕሎ ተሰንኪታ ኣብ ኣርባዕተ እያ ትምቀል ነራ ስቕኢልካ ጨራሪምካ ይኮነን ነይሩ ክፀግቡ ስለ ዘለዎ ጥዕኖኦም ክሕሎ ስለ ዘለዎ ኣብ ርእሲ ከዓ ጥራይ ምምጋቦም ዘይኮነ ኩነታቶም ምፍላጥ ነተን ኣዴታት ኮይነን ዳኣሊኦም ዝነበራ ንሕግዘን መንቆል ዓበሊዑ መን ኣይቀልዐ ንድሕሪ ሓሚሙ ኣለኹማን ናብ ሕክምና ክኸይድ ከም ዘለዎ ምግባርን ካልእን ካልእን ነይሩ ኣብ ትምህርቶምን ምክትታል ትገብር ነርካ ማለት እዩ ስለዚ ኣለይቲ ናይ ብሓቂ እቲ ካልእ ገፅ ናይቲ ገድሊ ተፃዊረን ዝኸዳ ሰባት እየን ምስ ኩሉ ፅንኩር ኩነታት ከማን ሓንቲ ኣላይት ኣማሪራ ኣይትፈልጥን ሃዲማ ከዓ ኣይትፈልጥን ቀረባ ኢና ነርና ዋላ ከምቲ ንገብሮ ዝነበሩ ፊተራሪ ከይድና ናይ ሕማም ተውዚዕ ኩሉ ሰብ ነርዎ እዩ ከይድና ዋላ ካልኣይ ተዓሊምድና ክንመፅእ ገለ ዝኾነ ምርጫታት ነይሩ እዩ ኣበደን ተፃዊራ ነዚያ ከይዲ ኣላይት እቲኡ ዝነበረ ሰብ እውን ኩሉ ከምኡ እንዲ ነይሩ ኣብተን ኣለይቲ ብፍላይ ግን ናይ ብሓቂ

0: መጀመርያ እንቋዕና ብመበል 50 ዓመት መምስራት ቤት ትምህርቲ ሰብሮ ኣብፃሓና እንቋዕ ከዓ ገፀገፀ ኣረኣየና። መጀመርያ ክብሎ ዝደሊ ዳርጋ እቲ ምረት ናይቲ ዝነበረ ናይ ኣለይቲ ስራሕ ብዝተፈላለየ ክግለፅ ፀኒሑ እዩ። ኣነ ሕጂ ምናልባት ክዛረቦ ዝደሊ ኩሉ ተገሊፂ እዩ። ክገልፆ ዝደሊ ንድሕሪ ድኣ ሃሊ ኮይኑ እቲ ዝነበረ ምረት ተገሊፁ ስለ ዝኾነ ክደግሞ ኣይደልን እየ። ብሓፈሻ ግን ቤት ትምህርቲ ሰውረ እንድሕሪ ኢልና ኩላህና ኣብ ዝደለና ወይ ብዝተፈላለየ ምክንያታት ብረሓቢ ቦታ ደይመፀና ክንገልፆ ንደሊ ብዙሓት ክህልዋ ስለ ዝኽእላ ዝያዳ እሞ ንዕአን ዕድል ክህብ ኣብቲ መጨረሽታ ርእቶ ክህብ እየ።
1: ኣነ እኳ ዳርጋ ናይ ኩሉ ገይረ ክዛረባይ ኮንኩን ኣብታ ዝነበርናያ መድረኽ ግን ኣበይ በፂሕና? እንታይ ጌርና? እንታይ ፀኒሕና? ንሕና እዘን ዳሕሮት 78 መወዳእታ ዝመፃና ዝያዳ ነቲ ቤት ትምህርቲ ዘሰሰናዮ ኢና እንተበልና ስታይ ኣይኮነን። ብቐዳማይ ኣበባ ትገልፆ ነይራ ኣብ መደብ ሳይዳ እተን ዝበዛሕና ደቂ ኣንስትዮ ዝተመደብና ናብ ቤት ትምህርቲ ሰውራ ኣብ 78 መወዳእታ መጀመርያ 79 ኢና። እዚአን ብናይ 78 ናይ ምዝላቕ ተጋደልቲ 208 ሰባት ብቁፅሪ ከማ ዘኪራቶ እዚና ብዙሓት ግን ኣብ ምዝላቕ ኣብታ ዝኸፍአታ ህሞት ናይቲ ምዝላቕ ዝነበረሉ ካብ ዜሮ ናብ በዓል ዓራግ ዝመፅሉ ናብ በዓል ቀብረኦት ዝመፅሉ ናብ በዓል ሓሊቤት ኣዝዩ በዳሂ እሞከዓ ንሕና ኣዝና ብዕድመ ከምዚ ዝበልኦ ካብ 17 18 ዘይንበዝሕ ሰባት ኢና ዘይንበፅሕ ሰባት ኢና ነርና። ንሶም ተምሃሮ ኮይኖም ዝመፁ መኻይድና እውን ነይሮም እዮም። ማለተይ ካባና ተምሃሮ ኮይኖም ናብኡ ዝኣተዉ ነይሮም። ንሕና ከዓ ኣለይቲ ኮይንና ኣቲና ንክትቀበሎ ዝድረኸካ ነገራት ግን ነይሩ። ከምቲ ዝበልኦቶ ተከዓ ካድራት ፀኒሕና ናየ እተን ካድራትና በዓል ስለ ዘርኡ ኣወዳት ይኹኑ ደቂ ተባዕትዮ ይኹና ደቂ ኣንስትዮ ነቲ ክንርዕሞ ዘለና ሞሃ ኣብ ምዝላቅ ቆልዑ ንስከም ካብ ቀብሮኦት ከድናን ዜሮ ኣይንፈልጦ ኣይንጥይቆ መንገዲ ምክንያቱ ኣብ ሕማቅ እዋን ስለ ዝበፃሕና ኣብ ሰለስተ እምኒ ዝተተኽለ መቕሎ ኢና ፀኒሕና ንሕና እንዳኸትካ እንዳኸትካ ፍታሕ እንዳመፀ ሎሚ ድራር የብሎምን እንታይ ክንገብሮም ማይ ዘይብሉ ቦታ ህፃውንቲ ኮይና ንሕና እተን መራሕቲ ጋንታታትና ንፉዓት ስለ ዝነበራ ግን ድሓን ሎሚ ገዓት ብሽኮር ዋላ ነድርሮም እንዳተባህለ ዝስራሐሉ ንሕና ኸ እንታይ ንስከም ነርና? ሓርጭ እንተወሒዱ ነቲ ሓርጭ ኣሰክፈና ምክንያቱ ምዝላቅ ስለ ዝመፀና ቅድሚ ተሃሩር ቅድሚ ትጀልሃንቲ ዝበዳህና የብድሆታት ትበዝሕ ምክንያቱ ኣብቲ እዋን ምዝላቅ ክብድ ዝበለ ሃዋሁ ነይሩ። ንዓና እውን ኣብ ገለ ሓዊ ኢና ኣቴና ብጣዕሚ ከቢድ እዩ ነይሩ። ምክንያቱ ንዕኡ ክትፃወሮ ነቲ ክትርኢ ከይተላለኻ እዚ ኩሉ ጉዕዞ ክትጓዓዝ ኣብ ጉዕዞ ኣነ ዘይርስዖ እቲ ዝኸበለ ዘጋጠመና መቕሎታት ከምዚ ዝብለክን ፀፅሒርካ ሓሙክሽቲ እዩ ዝጓሓፍ ነይሩ። ከይዘከርኮን ክሓልፍ ዘይደሊ በዓል ጓል ሃይለ ኣለዋ ኣባ ሃይለ ሕደጎ መንእሰያት ኢና ነርና ምስ ወዳእካ ተሓፂብካ ነብስኻ እንዳሽንቲ ክትከይድ ገለ ክልቲአን እግራ ኣብ ረመፃት እየን ክልቲአን እግራ ኣብቲ ዝጓሓፍናዮ ረመፃት እየን ክልቲአን እግራ ጠልጠላ ቢልና ተሰኪምና ነዊሕ እዋን ተሓኪማ ኣለዋ ሓካይ ምሳና ተምሃሮ ቆልዑ ክንዳና እዮም ዝኾኑ ነቶም ክንዳና ዝኾኑ ንዕኦም መሲልና ምክንያቱ ሳይኮሎጂ እውን ንምሃር ነርና ኢና ተማሂርና ቆልዑ ከመይ ከም ዝዕቢ ተማሂርና ፖለቲካዊ ጎስጓስ ጥራይ ኣይኮነን ነይሩ ኣተዓባብያ ቆልዑ ከመይ ነይሩ ኢልና ተማሂርና እቲ ዝብድሃና ነበረ ናይ ሓዊ ይኹን ናይ ገለ ይኹን ካ ፀርናዮ ጀልሃንቲ በፂሕና ኣብ ጀልሃንቲ ካ ትዝኸፈ ምልዋስ ጥራይ ዶይኮነ እቲ ሙሉእ ለይቲ መቓሉ ሒዝካ ጥራሕ ነብስኻ ክገልፆ እየን በዕለን ናይ ጀልሃንቲ ኣሎ ናይ ዓራርብ ኣሎ ናይ ኩሉ ኣሎ ኣነ ውሑድ ክገልፅ እሳተን ኣበይን ተበዲህና ሰሪሕና ጀልሃንቲ ንርእሱ ጥራሕ ነብሳ ከይዳ ያሰብ ጥራሓ ትስንክት ነራ ጥራሕ እዛ ነብሳ ማይ ርብርብ ንሓድሮ ነዚ ጎልጎል ዳስ ኣብ ጀልሃንቲ ጥራይ ኣይኮነን ዕንጨይቲ ተኸይዶም እንዳ ዕንጨይቲ ንኸይድ ምስኦም ገዳይም ንኸይድ ካብ ገዳይም ምስኦም ንመፅእ ብእግሪ ጉዕዞ እተሎ ብእግሪ ንኸይድ እዚ ናይ ኣለይቲ ጥራይ ክዛረብ ኣለይትን ምስ ተምሃሮ ዝነበሮ ብድሆ ግን ድሕርና ክንገልፆ
2: ኣነ ንኹድና ክንከም ነድናኸ ብሓቂ ተሓጎሰ ንዓኸነስ

0: صحينا تمنسانا حولنا كنا ذكرى. أنا بنت المخلص نزين حولنا ديدين حنفتنا عن روما قد إذا قزر وخلنا نسوعت كنت قصاصة نحن مدحتا كنت سوينا ننوى زوزونا زنوغل كدراتات من من انا انا انا انا انا انا انا انا انا حولنا وانت زغلنا انا انا انا انا معقل حولنا نددنا بزغلنا حولنا نددنا بزحر عينا نحن نسا وتخسكس انا ادنا خمز زبرنا كنت ميتن نقص كذا ما سكن قط أو شتى متقام قداس كنا أتقبلنا عن ده حراق تقبلنا يوم ده درسنا سمعتنا ده قنطنا أنا نحضرنا ما تمحنا خاوس هنا زين فن زنبنا نهمن أجن أمتنا نخلنا أنا بيت المصورة قدرنا حاجة ريتوانكو مك أغنينا يكون كندري أدرناه إذا بزي هذا أغن أنا خلص أدخل سواتنا ببحدة تتقل تنسخمي أتنحوزنا دادا بزي أنا المال أبعد قتل قتل أننا كن كم حو جنهانتنا أنا قتل نير حجس أنا يا أخنا نما يقنينا دي سيا أخنا نساعة
1: كمزي تريقوا كبيد مهرم تزلوا كاب دقاء يا متيا وطا يا تنبر انكو عاد حان متأخي يغني لنا يغني لنا حراي
2: يا راي انا خلق غليل له كاب مجمرتا تما تطانا كمتي تخاز غلط اتو بحان سابينا متينا بيت مرتصورة ابزيرو مالتيو أوفت أوانتي زنبرا نابر دهوتات عطوي تقيسات تحجي خدوغم ويليني منال باش متسئل كاخم حدش لابرر تعت كاخمان دارقا أب أخيبا شعون أسبور جوات بايلكا تنقف ماليتي نيروتي من باب مئتاو غالي حجيزي أن نايبين أسبور جواسي تمهارا يخام برس خات فولتانا غير يلن بزوغان يد دحر حات إرقزي قن مستتمرتن مستنقلن نايب حقي موهاد نايتن عبالات تقيرو نايب حقي حجي اتاورات تقمنا تن كادرات دنبرا بوليتيكا تمستي تحرك ان احنا قلطيفنا سلا زلمنا بعال قال شامبل كانيرن كابزي روح حجي احنا نساترب كيدنا مالتي مونيات قرب صبت سلا زغات ما مسناي ما يكونتات نساترب كيدنا ساترب حنت غربيا نيرا اما اخلت تسنكتلا صحيا دحر كامبوديا مش متايو تي قطريني ابالات بزيحو ام سنكات نبر تقدم كل جيزي مشات مشات ناتكا اتاوا مسنكات مالتي ابتي نايت مهارو مئلاين قالن كاقول عسله زخونو نفرت ولا دمص نسمع كلنا كيد نابتي سفرهم مزمور نزمر قالينا نبلوم نيرنا مثلا دمص يسمعوا ناشتو بعل هابتوم مانجوس هابتوم مانجوس بعل هايله برهانه ناشتو نيرومتم غانت انا ذكرهم ساترب قال اتقن دي اوراني عليتي تقولو ناي مغوغو ناي لافا مقبار ناي ملواس كم تخاقت بلوتو تنحتا بلعلي كونتل تتعينكا مقبار ازي ازي بده ينيرو اتي زنبرو لقزاد داس عبي الدارش لومي قوم اخو تذكرو خلقا صريتون تفوتون بيحق كا زي تبالاشو ويلقلق بيحق احيق كايد قوحف نيرو مثلا جنان كالا حسخان قلن كيقبر تتريت اما قاقبو ام قال تلعن كله يا عليتي مزق كله هورور ما تحي نيرا غوما ابكشا غيركات غبرو في ماخل غرب حجب جل هانت زير سعني كاوق قري حكا بنو ليتي كنت بلي خات كنت كعولي خات حدر قال از كله حو انداندتكا بزي اندا سنكتكا بزغا بوليتيكا مع العالم سجدكا كمهروها تكتكات عكا مالتي موغو اندا سنكتكا سي جينا بوليتيكا وتمرتقات كاتع لعلو كلو خاة عليتي مسنكات راي ديكونا افتقوان تنقورون نبرناها اتم مقبس بلي عمودو اي بلي عوان حجي نحر ديت عمودتهم نعت عمها امزولوها حجي حميسو مالتي امو علو حميسو بلحريو እንታይ ዝበሃል ከም ሽሮ ኮይና በርበረ ገለ ኣትያታ ብከምኣ ከዓ ከም ቅያር መግቢ ኮይና ማለት እዩ። ታም ነምነሽ ፍልጥቲ እያ ወላ ሓንቲ ኩሉ ግዜ ናይ ኩሉ ግዜ ዝነበረት እያ። ስለዚ ክሳብ ከምኡ እዩ ነይሩ። ዋላ ኣብ መግቢ ገለ ደይፀጉቡ ደይረውዩ ዝነበሩ ተምሃሮ እንተ ተረኪቦም ከዓ ሓደ ግዜ ኣነ ሓደ ቆልዓ ዝከረኒ ፍጡም ምፅጋብ ኣብዩ ማለት ዳሃብካይስ ይብል ክሳይ ኮን ድሓር ክዓግብ ኣለዎ ይቅረብካ ኣሎ እንታይ ካ ትደሊ ሕጂ ሓደ መዓልቲ ገዓት ጀሚላ እንታይ ይበሃል ጀሚላ ድ ድበሃል ማርገሪን ማርገሪን መፅኡሲ ብከምኡ ገይራ ግዒታ ግዒታ እንካ ብልዓያ ኢላቶ ድሓር በሊዑ በሊዑ በሊዑ በሊዑ ኣብ መወዳእታ ተምላስ ኮይኑ ትቆልዓ በቃ ምክንያቱ ክሳብ ዳኣክሎም እቲ ዝነበሮ ህርፋት ንክዓግብ ይኳ ንክዓግብ ድልያትካ ስክብላዕ ካብኣን ኣብ ቦስቶ ኮይኑ ትቆልዓ ማለት እዩ። እቲ ናይ ክሳይ ዝነበሩ ከማን ዓጊቡ ከም ቆልዓሲ ድሃብካዮሲ ዓሰርተ ግዜ ስክበልዕ ይደሊ ሕጅብቲ እዋንቲ ሕጅቶ ትኸውን ሽኮር ዘነራቶ ኢልካ መርመርካ ኣብቲ እዋንቲ እዛ ሽኮር ስለዘይ ንፈልጣ ነበርና ግን ከምኡ ኢናሓስብኒ ኢና ነርና ዘይምዕጋብ እዩ ዝኸውን ገሊልና ክሳብ ከምኡ እዩ ነይሩ። ሕጂ ንኣለይቲሲ መስዋእቲ ተኸፊሉ ኢኮም ሕሱም ኣብ ምሕፃብ ነብሶም ድዩ ዓበቕ ኣብ ዝነበረሉ እዋን ኣብቲ ቅድም ሓሊፎ ንዮ እየን ዓበቆም ክሕክማ እዚ ኩሉ ጥራይ ክዳውንቶም ክጥጠቅ ፀጉሮም ዋላ ናይ ቁማልን ናይ ገለ እንተመፀ ከባን ንዕኡ ምፅራይ ሕጂስ ንኣለይቲ ተራሲ ክሳብ ሕጂ ናይ ሓምሳ ዓመት ክዝከር ከማን ኣነ ክሳብ ሕጂ ከማን ኣብይ ፀኒሑ እዚ ኩሉ መደብ እንዳኸደ ከማንሲ ናይ ብሓቂ ዋላ ብዙሕ ፅሑፋት ከማን ኣይትረክብን ዋላ ኣብ ካልእ መደብ ከምዚ ከማን ተዘትዩሉን ተዘንትውሉን ኣይፈለጥን። ክንደይ መስዋዕቲ ዝኸፈላ ኣባላት ከልዋና እየን ክንደይ መስዋዕቲ ዝኸፈላ ስዋዕት ኣባላት ኣለዋና። ለዚ ዝሓለፈ መስገደል ኩሉ ገሊፆ ንኦ ስለዝኾና ሕጂ ኣብኡ ኣቲና ሸንኮለል ከይንብል ከይደጋገም ግዜ ከይንቐትል ኣነ በዚ የ ዝዓፅቦ ማለት እዩ።
3: ኣጋጣሚ ኣነ ክልተ ገፅ ናይ ቤት ትምህርቲ ሰውራ እዩ ዝፈልጥ መጀመርታ ተምሃሪት ድሓር ከዓ ከም ኣላይትን ከም መምህርን ውን ስለዝሰራሕኩ ማለት እዩ። እዚ ሕጂ ዘሰክመካ ዓብ ሓላፍነት ኣለዎ ማለት እዩ። ምክንያቱ ትስኻ ዝሓልፍካዮ ምረት እቶም ንኣሽቱ ክሓልፍዎ ውን ስለዘይትደሊ ሕጂ ዝያዳ ዝዝክሮ ኣብ ቤት ትምህርቲ ሰውራ መጀመርታ ኣብ ዓራርብ ክትመፅእ ከለና እቲ ሩባ ካብ ላዕሊ ክሳብ ታሕቲ ፅቡቅ ዛራ እዩ ፀኒሑና ማይ ድሓን ነይሩ ክሳብ 83 ዘመቲ ንብገስ ማለት እዩ። ድሕሪኡ ግን ተንቆልዑ ውን በዚሖም እቲ ዘይውዳእ ፀጋ ውን የለን ፀጋ እናተወደአ ምስከደ ማይ ከሸግረና ጀሚሩ ገለ ክፋል ተምሃሮ ንፈልሒት ሒዝና እዩ ንኸይድ ገለ ግዜ ክንሓፅብ ከለና ከምዚ ክብልኦ ዝፀናሓ ሰዓት 4 ንቆልዑ 120 ዝኾኑ ቆልዑ ኣተሲእኻ ኣባራቢርካ ኣብ ሩባ ወሲድካ ክዳኖም ክትሓፅቦም ነብሶም ሓፂብካ ክዳኖም ሓፂብካ ከምዚ ክብልዎ ፀንሓ ናይ ክሻፋ ነገርካ ኣሎ ዘሰክፈና ኩሉ ግዜ ካብኡ ክትመልሶም ቀሊል ኣይነበረን። ሕጂ እቲ ኣነ ዝርከብ ኩሉ ግዜ ኣለይቲ ከም መምህር ኢካ ትሰርሕ መምሃራንን ኣለይትን ከዓ ማዕረ ንሳተፈሉ ዝነበርና ግዜ ማለት እዩ። ምክንያቱ ብዝሒ ዝተምሃሮ ነይሩ እቶም መምሃራን ምሳና ዘለዉ ዘለዉ መብዛሕትም 99 ካብ 100 ስንኩላን እዮም ነይሮም ኣቦታት እዮም ነይሮም መምሃራን እዮም ነይሮም። ሕጂ እቲ ፊተወራር ብፍላይ ብብዝሒ ንድሕሪ መስመር ምስ ተበገሱ ኣነ ኣጋጣሚ ኣውየ ተሪፈ ክሳብ 86 ኣውየ ነይረ ምረት ነይርዎ። ምክንያቱ ረብዑን ሓሙስን ከምቲ ኩሉና ንፈልጦ ዕርፍቲ እዩ ዝበሃል ዕርፍቲ ግን ኣይኮነ ንመምህርን ኣለይትን ቤት ትምህርቲ ሰውራ ሽዑ ዕንጨይቲ ንወፍር ሽዑ ክዳውንቶምን ነብሶምን ንሓፅብ ማይ እንድሕር ዘየለካ ኣርሒካ ክትኸይድ ዝመረረ ገብሮ ማለት እዩ። ናይ ነፈርቲ ሕቶዊና ኣሎ ስርሕ ዝሓደርኦ መግቢ ተሰኪሞም በጭቕ በጭቕ እናበለ ክክንዲ ዝኸውን ድስትታት ተሰኪሞም ኣብበዓትታት ምውዓል ኣሎ ቆልዓብ ከምኡ ከተውዕሎ ከለካ ዘለዎ ጭንቀት ከይተፃወተ ክሳብ ክንደይ ምረት ኣለዎ ማለት እዩ። ካልእ ሲስተር ኣውጣሽ ትገልፆ እያ ኣነ ካብቲ ዝዝክሮ ብምረት ከኣኒ እዚ ኣራእሶም ክቆስል ከሎ ኣብቲ ናህና ዕድመ ከብዙሕ ከምኡ ይነበረን ኣብዞም ንኣሽቱ 80 ድሕሪ እቲ ኣነ ዝርከብ ኩሉ ርእሶም ይቆስል እዚ ጭርዕንቲ ንብሎ ፋንጋስ ናይ ርእሲ ማለት እዩ። ነፍሶ ኮፍ ቆልዓ እንድሕር ከምኣ ንእሽቲ ያላቶ ክላፀ ኣለዎ ክላፀቲ ኮይኑ ከዓ ናይ ምልፃይ ተመክሮ እውን የብላን ግን ካብቲ ክቱርህርሀ ሲ ምልፃይ ለሚድና ምክንያቱ እቶም ቆልዑ ርእሶም እንድሕር ከምኣ ጌርካ ገዲፍካ ዮም ዝፀጉሮም ኣይሓውን እዩ። ሕጂ እዚትና እንታይ ይኸውን ነይሩ እዚተ ኣነ ሕጂ ብውሕዱ ሓንቲ ኣባል ሲ ዋሕዲ ከዓ ነይሩና ዛስዋይ እቶም መምሃራን ኩሉ ግዜ ፍቲ ምእላይ ንሳተፍ እዚ ኢድና ሰተቐሊጡ ኮይኑ ነይሩ በቲ መላፀ ዓባይቶ እዩ ደሲ ኩሉ ግዜ ተቐሊጣ ትኸይድ ከምኡካ ካቶም ካልኦት ብፀት እዩ ማለት እዩ። ምክንያቱ ትላማ ከምዚ ናይ ሕጂ ዝተፈላለዩ ዓይነት ኣይኮነን ብክልቲኡ መላፀ ዘለዉ ይትላፅዮም እቲ ኣቕሷል ኣሊኻ ክብሉ ስለ ዘለዎ ፈጫጫዊ ንብል ናይ ገሊኦም ማለት እዩ። ሕጂ ዝኾነ ቆልዓ ዝኾነ ፀገም ከይብሎ ሓላፍነት ኢኻ ትስከም ማለት እዩ። ተሓታቲ ኢኻ መምህር ዕንጨይቲ ይወፍር መምህር ተምሃሮ ይኣሊ ምስ ኣለይቲ ከዓ ኣብ ዝተፈላለየ ስራሕ ከዓ ይሳተፍ። ምክንያቱ ተን ኣለይቲ እውን በብግዜኡ ከምዚ ክብሎ ፅንሓ ንሓይልታት ስኸዳ ስለ ዝነበራ ማለት እዩ። ኬር ትወፅእ ሓደ ግዜ ኬር ወፅ ሲ ቀትሪ ኣባዲ ሓደ ወይኒ መስፍን ገለ ዝነበሮ ብዙሓት ብርክቲ ገብረወልድ ዝነበረታ ጋንታ ነርና ከደቅሶም 120 እዮም ዝኾኑ ህድቦም ብልእቲ ገዛ ዝፀፋ ኣቢልካይ ማሃት ድቅስ ሕጂ ናይ ራብሻ ባህር ኣለዎ ቆልዓ ነዚ ኩሉ ቆልዓ ክትፃወር ቀሊል ኣይኮነን። ሕጂ ምድቃስካ ኣብና ከለዉ እንታይ ንብሎም ዓምቲ ዓይንካ ኢና ንብሎም ዓምቲ ዓይንካ ዓምቲ ዓይንካ ኢልካ ነዞም ኩሎም ተደቅሶም ቀትሪ ማለት እዩ። ሕጂ ከምዚ ፀግዒ ኮፍ ኢሎ ከለኹስ ብላዕልስ ተመን መፂና ተመን መፂስ በዚ እግሪ ይሓሊፉ ማለት እዩ። ሕጂ እዞም ቆልዑ እንድሕር ከም ገለ ሰሚዖም ክብህርህርኦም ክንጥንቀቕ ኣለና ድምፂ ከምዚ ኮይነ ይትብልን ኢኻስ ቅጥ ኢኻ ተብል። ሓደ ግዜ ከዓ ለይቲ ከዓ ተረኛ ከለኹ ቆልዑ ኣደቂሰዮም ናብ ኣለይቲ ክዕልል ኢለ ኣብ ከምዚ በረኻ እዚ ኣብ ሓዲግ ኣብ መንጎቲ ምግብናን ኣብ መንጎቲ መደቀሲኦምን ከምዚ ኣምፑል ነራ ንእሽተ ኣብ ኣንፂፈ ንዕኦም ክከታተሎም መታን ኣብ ኣንፂፈ ክዕልል ምስአን ከይደ ምልስ ተበልኩስ ክንትገለ ኸውን ተመን ለይቲ ይወርድኦም ማይ ክሰት ይግዲ ኮይኖም ካብቲ ጎቦ ከምዚ ኢሉ ልዕለና እዩ ዘሎ ትጎቦ ይወርድኦም ንታሕቲ ማለት እዩ። ቶም ማትማን ሕጂ ተረእኹ ሳብቲ መደቀሲ ታልቺ ተዘይትብሉ ኣኺልኒ ነይሩ ማለት እዩ። ሕጂ ከምዚ ዓይነት ብድሆታት ከዓ ይሓልፍ ነይሩ ማለት እዩ ሰብ ማለት እዩ። ስለዚ ሲ ቀሊል ኣይነበረን እቲ ምእላይ ካብ መጀመርታ ክሳብ ዳርጋ መወዳእታ ከዓ ስለ ዝነበርኩ ተመሳሳሊ እንታይ ይበሃል ነይሩ ኣብኡ ዝነበረ ሰብ ግን ወዱ ጓሉ ንእሽቶ ዓብዪ ምፅዋር ነይሩ ማለት እዩ። ዋላ ድሓር ውን ብብዝሒ ዘመቲ ውን ካብ ድሕሪ መስመር እናመፁ ነቲ ናይ ኣቦነትን ኣድነትን ባህርያሲ ተላቢሶሞ እዮም ማለት እዩ። ተላቢሶሞ ፅቡቅ ከዓ ናይ ምእላይን ናይ ምክንኻንን ባህርኻ ኣጥሪና ማለት እዩ። ንሕና ውን ከምኡ እቲ ዝሓለፍናዮ ካልእ ብምረት ዝዝክሮ ኣብ ቤት ምሶራ ናይ ነፈርቲ ደብዳብ እዩ ማለት እዩ። ነፈርቲ ዳርጋ ካብ ዜሮ ትሒዝና ቀይሕ ተጠንቀቁ እናበልና ኢና መፂና ክሳብ መወዳእታ ከዓ ዓራርብካ እቲ ዝመረረ ከዓ ዕለት 17 ወርሒ 11984 ዘጋጥመተና ከዓ ምርር ዝበለት ብዙሓት ኣለዉ ብዙ ዝያዳይ ክጠቕስዎ ዝኽእሉ ኣብ ባዶ ሰለስተ ደብዳብ ምስ ኣጋጠመ ብዙሓት ቆልዑ ተሃስዮምና

ሓንቲ ካብአን ክዝክራ ዘለ ከዓ መታዓቢተይ ኣልማዝ ጓል ኣፍሮ ማለት እዩ። ንሕና ሕጂ ባድ ሓደ ልዕል ኢልና ኢና ነርና እታ ቦታ ማእከል እያ። ብታሕቲ ብምላዕለን ዝመፃና ነቶም መዓንጥኦም ኣብ ሕፃተ ቢሉ ህፃናት ቀሊል ኣይኮነን ህፃን ከምዚ ኢሉ መዓንጡ ኣብ ሕፃተ ዘልዲሉ ክርኢ ቀልጢፎም፣ ምክንያቱ ንፉዓት እዮም ነሮም በዓል ሰርፁ ቀልጢፎም ወላ ተምሃሮ ወላቶም ካብ ላዕሎ ንመፅእ ክማን ክሳብ ንመፅእ ክማ ናየፀንሑም ቀልጢፎም እዮም ኣልዒሎሞም። ኣጋጣሚ ላይነ ብታሕቲ ኣነ ከዓ ብባዶ ክልተ ብላዕሊ ምስ መፃ ኳ ኣልማዝ ተስፋፂንካ ወዲቃ ክፀንሓና ጓል ኣፍሮ ማለት እዩ። ላይነ ኣልዕል ኣቢሉ ብዛ ዝባኑ ኣብቲ ቀዳማይ ረድኤት ዝግበረሉ ዝነበረ ህድሞ እንዳ ምርምር ንብሎ እንዳ መምሃራን ኣብ ኣየብፅሓ ማለት እዩ። ኣልማዝ ካብተን ናይ ዜሮ መተዓቢት ስለ ዝኮነት ፍሉይ ስምዒት ኣለኒ። ሓንቲ ኣልማዝ ጥራይ ዘይኮነስ ብዙሓት ኣልማዝ ማለት እዩ። ኣልማዝ ሃይለላ፣ ኣልማዝ ጓል ኣለም ኣላ ፍሉይ ስምዒት ኣለኒ ብልዕሊ እየን ማለት እዩ። ሰለስትየን ስዋኣት እየን ኣልማዝ ሽዑኡ ኣልማዝ ኣይተመልሰትና ቆልዑ ከዓ ነይሮም ከምኡ ከቢድ ፎኪስ መውጋእቲ ዝነበሮም ገለ 15 ዝኮኑ ማለት እዩ። ምረት ነይርዋ ኤልሳ ዊን ኤልሳ ኣባል ዊን ከምኡ መውጋእቲ ነይርዋ በለፀት ካብ ዓብዩ ከዓ በለፀት መሓራካ ቀሊል ኣይኮነንቲ ኣብኡ ዝተሓልፈ ማለት እዩ ምረቱ ማለት እዩ ቆልዑ ክተሃሊ ሕጂ እቲ ናይ ነፋሪት ሕቶ ወላ ለይቲ ቀትሪ ከይተረፈ ቆልዑ በዓቲ ሸኪዕካዮም ክትውዕል ብዕላማ ቆልዑ ምዃኖም እናፈለጡ እዮም ዝሃርብዎም ነይሮም። ኩሉ እቲ ብጠለፋን ብገለን ከዓ ይልለ ነይሩ ማለት እዩ። ሕጂ እቲ ኣብ ቤት ምርሲ ወራ ዝተሓልፈሲ ብቓላት ውን ገሊፅካ ክትሓልፉ ኣይትኽእልን ኢኻ። እዚ ኩሉ ምረት ሓሊፎም ከዓ እዞም ቆልዑ ከዓ ሰብ ኮይኖም ከዓ ውሕስና

እቲ ሃገር ዝኾኑ ኣብ ነፃ ኤርትራ ከዓ ንሳቶም እዮም ማለት እዩ። ኣብረርቲ ዝኾኑ ሓይሊ ባሕሪ ዝኾኑ ሓይሊ ምድሪ ዝኾኑ፣ ምክንያቱ ውፅኢት ናይ ዝብዝ ዘሎ ሰብ እዮም እዞም ህፃናት ብግቡእ ስለ ዝተኣለየ ካባና ጀሚርካ ማለት እዩ። ኣነ ሕጂሲ ድሕሪ ሓደ ዓመት ደርጋ የ ቤት ምስ ወረ ድሕሪ ምስራታኣት እየ ማለት እዩ። ሕጂስ ቀሊል ፍርያት ኣይኮነን ኣባላት ኣብ ሓዊ ክሓራ ከሉዋሲ ቀሊል ኣይኮነን ዕላማ ስለ ዝኾነ ተሰጊሩ ማለት እዩ። ሓደ ስንኩል ብዛዕባ ስንኩሉ ንኸይሓሰበ ምስ ቆልዑ 24 ሰዓት ክገብር ከሎ ከመቦ ኮይኑ ቀሊል ኣይኮነን። ሕጂ ምስ ሓለፈ ገለ ግዜ ስዋዕ ሓቂት እዩ ዝተሰግረ ትብለሉ ግዜ እውን የለን ማለት ኣይኮነን። ሕጂሲ እዚ ብቓላት ብሓደ ግዜ ዘብል ኣይኮነን። በብዓውዲ እውን ናይ ነፋሪ ጥራይ በይናሲ ሓደ ብዙሕ መፅሓፍቲ ክኸውን ንኽእል እዩ። ካብ ዜሮ ጀሚርና ንሕልፎ ዝነበርና ብድሆታት ማለት እዩ። ስለዚ ይቕኒለይ ንካልኦት ዕድል ክህብ

ሰላም ኣብርሑቕ ናብ ቀረባን ኪንኩም መደብና መደብ ሰውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ መቕ ሰላምታይ ክቕርበልኩም ይፈቱ። ቀፂለ ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ሩዝ ምስጋ ደርሆ ክኸውን እዩ። እዚ ንምድላው ኣስቤዛና ንሄለ ተቐሪቡ ኣሎ። ኩሉ ግዜ ከምቲ ናይ ኩሉ መዓልቲ ንምዝኽኻር ዕዳወይ ይሕፀብ ኣለኹ። ዕዳወይ ተሓፂበ የ መፅአ፣ ግን ኩሉ ግዜ ኣብ ምግቢ ክንኣቱ ከለና ዕዳውና ክንሕፀብ ግድን ይበቃ ክንሕፀብ ኣለና። ዕዳውና ፅቡቅ ጌርና ክንሕፀብ ኣለና ማለት እዩ። ስለዚ ተሓፂበ ኣለኹ። ሩዝ ከምቲ ግቡእ ኣባሳስል ኣብሲልናዮ ኣለና። ቁርባ ሃፍቲ ኣቢለዮ ኣለኹ፣ ምክንያቱ ካሮት ገይረሉ ኣለኹ ማለት እዩ። ብካሮት ከምቲ ግቡእ ኣባሳስላ ሩዝ በሲላ ስጋ ደርሆ እቲ ሰስግኡ ጥራሕ ኣውፂና መቲርናዮ ኣለና። ከምዚ ኣይላ ዝተመተረት ስጋ ደርሆ ማለት እዩ። እታ ደርሆ ከምቲ ግቡእ ተቆራሪፃ ፅቡቅ ጌርና ሓፂብና ድሓር ከምዚኣ ጌርና ንመትራ ማለት እዩ። ሽጉርቲ ፃዕዳ፣ ሮዝማሪኖ፣ ጉዕ በርበረ፣ በርበረ ቀይሕ ከዓ ሓንቲ ማንካ ጣውላ ሓንቲ ማንካ ሻሂ ክጥቀመ ሶሪ ሳልሳ እዚ ተቐሪቡሎ። ስለዚ ሩዝና በሲሉ ተቐሪቡሎ ባዴላ ቀሪበ ኣለኹ። ሕጂ ኩሉ ትስቤዛና ብሓንሳ ስጋ ደርሆ ገይረ ኣለኹ። ሓደ ማንካ ሻሂ ጉዕ በርበረ ብደቂቕ ዝተመትረ ገይረ ኣለኹ። ሓደ ማንካ ሻሂ በርበረ ገይረ ይገብር ኣለኹ።

ሓደ ማንካ ጣውላ ሳልሳ ገብር ኣለኹ። ሓደ ማንካ ሻ ከዓ ሮዝማሪኖ ገብር ኣለኹ። ዘይቲ ኦሊቭ ቁሩብ ካብ ክባያ ፍርቂ ርብዒ ማለት እያ። ቁሩብ ዘይቲ ኦሊቭ ይጥቀም ኣለኹ። ኩሉ ግዜ ግን መዓቀኒ ክንጥቀም ፅቡቅ እዩ። ስለዚ ከምዚኣ ጌርና ኩላ ብሓንሳ ክንስክትተና

ከምዚ ኣጌርና ኩላ ቃሚምና ኣብ መወዳእታ ጨውን በርበረ ፀሊም ነስኒስና ከነውርዳ ኢና። ምስኣ ትቕረብ ከዓ ምስኣ ብሓንሳብ ክትበስለልና ሓምሊ ቆስጣ ይስኽትት ኣለኹ። ኩላትና ክቡራት ተዓዘብትና ካብ ምቅልላው ወፂና ክንከውን ተስፋ እየ ዝገብር። ምክንያቱ ምቅልላው ካብ ምቅልላው ንውፃእ እዩ ዘሎ ኩሉ ትምህርትታትና። ስለዚ ኩሉ ንስኽትቶ ፀብሕታትና ብሓንሳብ ክኸውን ከሎ ዘይተቀላለወ ንምገብ ኣለና ማለት እዩ። ክልተ ማንካ ጣውላ ሽጉርቲ ቀይሕ ገይረ ኣለኹ። ሓራይ ኣብ ልዕሊ ሽጉርቲ እቲ ብደቂቕ ዝመተርናዮ ሓምሊ ቁስጣ ይገብር ኣለኹ። ፍርቂ ኺሎ ሓምሊ ቁስጣ እየ ተጠቂመ ዘለኹ። እዚ ከም ኮንተርኖ ምስኡ ንቕርቦ ዓይነት መግቢ እዩ ማለት እዩ። ኩሉ ግዜ ኣሕምልቲ ንመግብና የኸፍትሞ ስለ ዝኾነ ክንጥቀመሉ ብጣዕሚ እዩ ፅቡቕ። በቃ ብደቂቕ ዝተመተረ ኮሚደረ ቀሪበ ኣለኹ። ሽጉርቲ ፃዕዳ ጉዕ በርበረ ንእሽተይ ራስማሪና ቁሩብ ዘይቲ ክንገብረላ እየ። ዘይቲ ዘይተቀልብ እየ ዝጥቀም ዘለኹ። ፍርቂ ማንካ ሻሂ በርበረ ፀሊም የእትዋ ኣለኹ። ጨው ቁሩብ ብጣዕሚ፣ ምክንያቱ ቁስጣ ኩሉ ግዜ ናቱ ጨው ስለ ዘለዎ ጨው ብጣዕሚ ኢና ንጥንቀቃ ኣብ ኣሕምልቲ ክንሰርሕ ከለና። ዋላ ጥራይ ተገበርናዮ እውን ተመራፂ እዩ። ስለዚ ቁስጣና ኩላ ኣቃሚምና ንስኽትታ ኣለና። ሽሉቅ ኢልና ቁሩብ ብቀጠሊ ዓይና ከነውርዳ ማለት እዩ እዛ

በስ ኢለናልና ኣለዋ ሕጂ ደርሆና በስ ኢላ ኣለ ሓራይ ሓምልና በስ ኢሉልና ኣሎ ኩሉ በስ ኢሉልና ኣሎ ሕጂ ወዲእና ኣለዋ ብሓንሳብ ምፍትሓት መቐራት ጥራሕ ይታሪፍና ሕጂ ማለት እዩ ሓምሊ በቃ ሽሉቕ ምስ በለትልና ኢና ነውርዳ ብቐጠሊኣ ኸላ ኩለና ስቤዛና ብሓንሳብ ጌርና ዘኽቲትናየን ሽሉቕ ምስ በለትልና ኸዓ

ኣው ከም ኣድላይነት ኢና ንጥቀም ከምቲ ኣቐዲመ ዝበልኮ ነቲ እነዳልወሉ ሰብ ዝክምገቦ ዘለዎ ንዕኡ ኣብ ግምት ብምእታው ኢና ጨው ንጥቀም ኩሉ ግዜ ከዓ ኣብ መውሓቲ ኮይኑ

ስለዚ ሕጂ ክንቅርቦ ከለና ፅቡቅ ንቀረብ ዝበልናዮ ንቅርብ። ሩዝና ተጣሊዐ ደላ ማለት እዩ።

እታ ሓምሊኻ መሳኢና ንገብራ ዘለና ሓምሊ ናታ መፍተሚት እያ ማለት እዩ። ከምዛ ዝረኣናዮ ከዓ ኣሰራርሓኣ ናይ ጥዕና ያ ኩላ ነገር ብሓንሳባእቲኢና እንደገና ንእሽቶ ይሸሊቕና ኢና ነውርዳ ዘለና። ብቐጠሊ እዩ ኢና ነውርዶ ሓምሊ ኩሉ ግዜ ሓምሊ ቁስጣ፣ ሓምሊ ስፒናች፣ በቃ ሰለስተ እንዳሓዳኣ ተሰክቲቱ እኸሉ በቃ ነታ ዝሰራሕናያ ደርሁ ከዓ ኣብ ልዕሊ ታሩስ ከነፍስሳ ኢና

ከምዚኣ ጌርና ንምግቢ ነዳልዋ እታ ትሰራሕናዮ ደርሆ ኣብ ልዕሊ እታ ሩዝና እታ ሩዝ ከዓ ከም ጉባኣ ተሰሪሓ ደላ ማለት እዩ። ካሮት እውን ኣትዋ ኣሎ። ምክንያቱ መሊስና ሃፍቲምና ኣለና ኣሕምልቲ ኩሉ ግዜ ኣብ ምግብና ክህሉ ከሎ ነቲ ምግቢ መኣዛ ይድውስኸሉ ማለት እዩ። ስለዚ ኣብቲ ሩዝ ካርቦሃይድሬት እዩ ዘሎ ከም ኩሉ ዓይነት ኣካል ማለት እዩ። ስለዚ ካርቦሃይድሬት እውን የገድስ እዩ ማለት እዩ። ካርቦሃይድሬት ጭራስ የለን ምዃን ከዓ ፀዓት እውን ክጎድል እዩ ማለት እዩ። ስለዚ እዚኣ ፀዓት እውን ንእሽቲ ኣላታ። እዛ ሓምሊ ቆስጣ ድማ ብጣዕሚ ፅቡቅ ዝኾነ ተሕዝቶ እዩ ዘለዎ ማለት እዩ። ኣሕምልቲ ከምቲ ኩሉ እዋን ንገልፆ ኣብ ኣሕምልቲ ኣዝዩ ፅቡቅ ዝኾነ መኣዛታት እዩ ዘሎ ማለት እዩ። ፅቡቅ ዝኾነ መኣዛታት ጎዳኢ ነገር ከዓ ዘይብሉ ማለት እዩ። ኣብ ኣሕምልቲ ጎዳኢ ነገር ዋላ ሓደ የለን። ኮለስትሮል ዝበሃል የለን፣ ስብሕታት ዝበሃል የለን። ኩሉ ነገር እንታይ እዩ እንታይ ደኣ ንጥዕና ተጠቅም ዝኽእል መኣዛ ኣብ ኣሕምልቲ ኣሎ። ስለዚ እታ ደርሆ ከምቲ ዝበልናዮ ካብቲ ዓይነት ስጋታት ዝፈኸሰት እያ። ኩሉ ግዜ ካብ ስጋ ብዕራይ፣ ስጋ ካፕሬቶ፣ ካብ ስጋ ካፕሬቶ እውን ስጋ ደርሆ ዝበለፀ እዩ ማለት እዩ። ኣብቲ ምፍኳስ ማለት እቲ ኩሉ ኮለስትሮል ናታ ጎዳኢ ኮለስትሮል ናታ ኣብቲ ቆርበት እዩ ደሎ ማለት እዩ። ሕጂ ኩሉ ግዜ ቆርበት ዓበይቲ ሰባት ክምገብዎ ኣይግባአን እዩ። ቆርበት ንቆልዑ እተሂብናዮም ከህልኽዎ ይኽእል እዮም፣ ሓደ ፀገም የብሉን። ቆርበት ግን ኮለስትሮል ክጥንቀቕ ስብሒ ክጥንቀቕ ዘለዎ ቆርበት ደርሆ ክምገብ የብሉን። ቆርበቱ ገዲፍካ እቲ ደርሆ ግን ዝሓሸ ካብ ካልእ ስጋታት ዝፈኸሰ ትሕዝቶ እዩ ዘለዎ ማለት እዩ። ኣብቲ ዩሪክ ኣሲድን ጎዳኢ ኮለስትሮልን ማለት እዩ። ኣብቲ ሓምልና ክንገልፆ ፀኒሕና ኢና። ኣሰራርሓ ካብ ምቅልላው ጭራስ ክንወፅእ ኣለና። እዞም ቴሌቭዥን ናይ ብሓቂ መደብ ሳይዳ መደብ ሸውሃት ሳይዳ ንከታተል ኣዚና ካብ ምቕላው ኣዚና ክንወፅእ ኣፀቢቐ የ ዝላቦ። ምክንያቱ ሽጉርቲ ምቕላው ኣብ ዘይተደለየ

ሕማም የብፅሕ ስለ ዝኾነ ስለዚ ምቅልላው ዝበሃል ኣብ ኩሉ ዓይነት ኣሰራርሓና ክንገድፎ ኣለና። ስለዚ ሓምልና ከምዚ ረቢብና ዝሰርሕና እያ ከምኣ ጌርና ኩሉ መግብና ክንሰርሕ ብጣዕሚ እዩ ፅቡቅ። እዚ እቲ ስጋ ደርሆና እውን እንድሕር ዳርእናዮ ልክዕ ከምኡ ኩሉ ስቤዛና ብሓንሳእ ጌርና ኢና ሰክቲትናዮ። ዝኾነ ዓይነት ምግቢ ክነዳሉ ከለና ኩሉ ስቤዛና ብሓንሳእ ጌርና ክንሰክትቶ ከለና ጥዑም እዩ ጥዑይ እዩ ከዓ ልዕሊ ኩሉ ሕጂ ዝበዝሐ ኣብቲ ናይ ጥዕና ኢና ክንፀቅጥ ዘለና ማለት እዩ። ስለዚ ናይ ሎሚ ሩዝ ምስ ስጋ ደርሆ ድማ ኣብዚኣ ወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰናይ ቅነ

0: በዓል ዝካየድ ንጥፈት እንተደኣ ርኢና ነዚ ሃዋህ ወይ ድማ ነቲ ድምቀት ዝህቡ ደርፍታት ካብ መጀመርታ ነዚ በዓል እዚ ማለት ካብ በቕሜን ጀሚርና ዝካየዱ ንጥፈታት ኣለዉ። እዚ ድማ ብዝተፈላለዩ ስነ ጥበባውያን ሃገርና ተሰሪሑ እዩ። ጉጅለ ባህሊ ኣሰር እውን ነቲ በዓል ማለት እዩ ካብ በቕሜን ጀሚርካ ኣብ ድሮ በዓል ቅዱስ ዮሃንስ ደቂ ኣንስትዮ ዝገብርኦ ደቂ ተባዕትዮ ዝገብርዎ ንጥፈታት ሰሪሖም እዮም። ቁንጭል ቁንጭል ኣቢልና ከም መኽፈቲ ንዓ ኣዳሊና ኣለና ሞ ናብኣ ክንሰግር። ብድሕሪኡ ድማ ቀፂሉ ዝቐርብ ደርፍታትና ከነላልዩና። ከመይ መስለኪ ናብ ክንሰግር ዶ?
1: ብጣዕሚ ፅቡቅ ማኮ ሓሳን ዋሓሳት መተቕብለትና ከማ ማክዳት በላለ ፀንሓት ገለገለ ምን ሓልት ባህለቱ ኣወል ድሉ ይልህላ ዲብእፍንቱ ህየ ዲብለት ፈናታዓያድ ፍንቱ ህየ ዲብበዓል ቅዱስ ዮሃንስ ብዙሕ ሓልት ዲብ ዓዳት ለተንከባቱ ለለትቀደም ባህለቱ ሳምን ብግዲዳ ምነን ገለገለ ተወግል ንቐድም ግልኩም ገለገለ ቪድዮታት ክል ይባሃለቱ እግለን እንደርእየና ሄብ ድግማ ግነቕብልቶ ዒድ በኪቶ ስዒድ ግልግባ ግልነዲብ ንተምነየድ ብስትድዮ ትግንትዓዲ
2: ደበና ጉንበተ ሰነን ማያት ኣዝመራን ተኸቲሉ ክረምቲ ይጅምር። ወርሓት ክረምቲ ብቐንደን ሓምለን ንሓሰን እየን። ብፍላይ ኣብቲ ዓይኒ ማያት ሰማይ ዝረሓወሉ ሓያል ክረምቲ ኸዓ ሓምለ ምስ ጉልባብ ሰበይትን ምስ ታቦትን ክሳብ ዝምሰለላ ደረጃ ብዲመማ ማይ ተጐልቢባ ተሓልፍ። ንሓሴ ቁሩብ ክኸፍት ይጅምር። ስለዚ ኸዓ ማይ ንሓሴ ተኸሳኸሰ ይበሃል። ከምቲ ድሕሪ ደብረ ታቦር የለን ክረምቲ፣ ድሕሪ ደርሆኖቆ የለን ለይቲ ዝበሃሉሉ ድማ ካብቲ ብ13 ወይ 14 ቈጻጽራ ግእዝ ማለት ክፍላ ንሓሰ ዝውዕል መንፈሳዊ በዓል ደብረ ታቦር ንድሕሪት ንፋስ ይነፍስ እሞ ኩሕሊ ንሓሰ ይቕላዕ። ንሱ እቲ ኩሕሊ ንሓሰ ካብ ኣሕምልትን ኣቝፅልትን ኣግራብን ዘራእትን ኩልቲ ሩባን ኩርባን ዓድን በረኻን ዝኸደነ ሓምሊ ብርናዮ፣ ሓምሊ ኣድሪ፣ ሓምሊ ዓለም፣ ሓምሊ ጨጎራ፣ ሓምሊ ኣድጊ፣ ሓምሊ ጊደበሉ፣ ሓምሊ ጫቑት፣ ሽበኒ፣ ርጅላ ወዘተ ካብ ኣቝፅልቲ ሙግያ፣ ሓፋፍለ፣ ኣፍዕለ፣ ጨቑምጤ፣ ጨቑምጤ ሓርማዝ፣ ሃምታ፣ ኣበልክኻ፣ ኣፍጓሓ፣ ሰንኮርፍያ፣ ኣሸንጦ፣ መሶቋ፣ ኣጋሕሽሮ ወዘተ ካብ እግራብ ኣውሌዕ፣ ጫዓ፣ ታምቡኽ፣ ምቕር፣ ፅሕዲ፣ ጠንቀለባ፣ ገንጂ፣ ጎኖ፣ ጠጠዓለ፣ ጋርሳይ፣ ድርሴን፣ ቋጣ፣ ኦባ፣ ዓጋም፣ ሻለዋ፣ ስሉሕ፣ ሓበነ፣ ኣዘንቋ፣ ኪላዓው ወዘተ ካብ ዘራእቲ እዝኒ ዝፈለየ ዘጨልቀዕን ስገመ ስርናይ ዘሰገነን ዘኾልኰለን ዓፋፉን ዘእጐመ መሻሉ ዘዕንበበ ደናንሽ ዘጐዐ ጣፋት ወዘተ እናማዕድኻ ተስፋ ጽባሕ ትሰንቀላ ድራር ዓይንያ ኩሕሊ ንሓሰ። ብኣቈጻጽራ ግእዝ ካብ ጽባሕ መወዳእታ ዕለት ወርሒ ናሓሰ ጀሚሩ ኸዓ ኣዲ ኣብርሃለይ ብምባል ኣዋልድ ንሩባ ይወርዳ።

0: ግን ጽነት ነኝ
1: ለሐመጽ ይፋደግ
0: ነው ትዴ ያን ነኝ ራይ ዘባለ ዘን ወዲን ተምተረፈ ሀደ ሀጣሪያ
1: ሐኒ ኮ ብዙህ ማረ ሐይ
0: ነው አቢና ፈአይኒ አቢና አይ አሪ አነ ዲፈ ዘባለ
1: ወይ አፍሳንዳ ሀራይ ሀራይ ለሐምዳ ወይ ከዲየ አብዝበለ ዘባን ትደይ ዘሰናዲ ራይን ነው ዘባን ስለዚህ ዘባል ከድግፍ ይያዋል ተጣቢ ለዚህ ግድፍ ይአልኝ ተፈተማ ዘሰናዲ ጓለይ ከድለ ለይ ፈይት

ኩለንተን ካብ ወጋሕታ ቀዳመይቲ መዓልቲ ጓቑሜ ንግሆ ንግሆ ኣደይ ኣብርሃለይ ብምባል ንሩባ ዝወርዳ ኣዋልድ ዘዛሪ ማያት ሳዕርን ስንደዶን ሰትን ሰተሰምሃንን ናብ ዝዕመሮ ሸኻሩባ ዝፅምብልኦ ወግዒ መዛኑ ወግዒ ምዝንግዓት እውን እዩ። ብቕንያቱ ከም እንኪጋባ ጠለይ ጠለይ ፍትሊ ሓንዳይ ኣደራራስ ወዘተ ዝኣመሰለ ፀወታታት ክሳብ ብድኻም ተሰኒፈን ዝድቅሳ

ምስ ምእታው ሓድሽ ዓመት ዕምባባታት ገልገለ መስቀለ ይቕልቀል። ኣዋልድ ጻዕዳ ገፊሕን ላኻ ሸሪበን ከም ሽራራ ኣብ መዓንጠአን ይዕጠቓ።

ቀል በሪኡ ሸወት እፉን ተጠቢሱ ስገ መስርናይ ተሃንኩቱ ሽልቆ መሻሉ ተሓሲቡ ባልዶንጓ ተጨጭፉ እኽሊ ካብ ቅሚጦታት ኣብ ዓውዲ ወዲቑ ዓውዲ መኸዳ ተኸይዱ ሽዑ ዑፋ ዳኖይ ክርኢ ዑፈይ በሪሩ ኣቶ ዑፈይ ዑፈይ ብረሪ ዑፍ መስቀለይ ምሰሊ ዑፍ መስቀለይ ደሪሳ ዑፈይ ኩምብራዛ ተባሂሉ ድማ ነተን ካብ እምኒ ዋንጭፍን ኩርማጅ ተኽሲ እራራን ርሒቕን እጃመን ዘማዕድዋ ኣዕዋፍ መስቀል ይድረፈለን። ሆዬ ሆዬ ዘይበለ ሆዬ ካባና ይፈለ ሆዬ ዓመት ይማሕለለ ሆዬ ሆዬ ዝበልና ሆዬ ዓመት ይድገመና ሆዬ ሆዬ ሆዬ ሆዬ ኣጆኹም ቆልዑ ሆዬ ባልዶንጓ ጨልቂዑ ኣጆኹን ኣንስቲ ጻዕዳ ጣፍ ለወስቲ ኣጆኹም ጓሶቴ መሸላ ሰወቴ ሆዬ ሆዬ ሆዬ ሆዬ ዘይበለ ካባና ይፈለ ዓመት ይማሕለለ ሆዬ ዝበልና

ክፍሊ ናሓሸ ብዕምባባታት ገልገለ መስቀለ ምስ ተተክአ እቲ ጸሊም ክራማት ብጽንዓት ተሰገረ ሓረስታይ ልምሉም ቈጽሊ ጽንዒ ምስ ቀጢን ጕንዲ ኣኽቢቡ ኣብ ርእሱ ይገብር። ጽንዒ ከዓ ይበሃል። ጽንዒ ትእምርቲ ምስ ስጋር ካብ ጸሊም ክራማት ናብ ዝያዳ ጽንዓት ዝሓትት ስራሓት ቀውዒ እዩ።

0: መስቀል ብጎርጎሬሳዊ ኣቆፃፅራ ኣብ መወዳእታ ሰሙን ናይ ወርሒ መስከረም ብግእዝ ድማ ኣብ ክፍላ መስከረም እዩ ዝበዓል። መስቀል ከይበረቐ ወይ ድሮ በዓል መስቀል ዝትኮስ ሓወሆየ ከይተሳገርካ ሓድሽ እኽሊ ምጥዓም ድማ ነውር እዩ። እቲ ወግዒ ምስ ስጋር ሓዊ ኣኾኻይ ይበሃል።
1: ልግለን ትርኡ ፀናሕኩም ሓጫይር ቪድዮታት እግል በዓል ቅዱስ ዮሃንስ ለሸርሓ ሓልየተን እግለን እንታብዕ ፀናሕና ወከማ እግለን ብሄ እቕቡላ ምልና ኣዜማ እንደ ደገምና ሄ የግል ከሎ ገቢልና ጥቀበት ዓድ ወኻርጅ ልትረከቦ ከም ሰልሁማያት ለትፈናተ ሕዱድ እንደገበኦ ላሉ ወምዕል እግል ለወጠን ዝዓቕበል ህለው ፍራስ ቅዋት ድፋዕ ኤርትርያ ኣሰናይ ዲብእሊ ዒድ ኣብፅሐየና ግል እበልፈተ ዒድ በኪትወስ ዒድ እብድግማን ግል ግባእ ግናቱ ሄ ትምኔትና መለንዳትልየና ዘ በርዶ ክልኤተን ላሓልት ለድውልያት ለያ እግለን ግነቐድም ላወለይት ሕላየት ተወፈነን ሜሮን ስቴፋኖስ ሆየ ፈጅር ዒድ እንደለት ባህልቱ እለት ልሄ ኣለለለት ለሆው ብሸባብ ባህለቱ እግላ እንደተለት ሜ ሕላየት ሳሆ ግትሃል ግናቱ ሕላየት ሕበር ላሕላየት በርዱ ሳባ ምስል ፈናን ዑስማን እስማዒል ብሕበርቶም ላሓለወ ላሓልየት ግንርአየንቱ ብድግማን ሄ ግነቕብልቱ ዒድ በኪቶስ ዒድ ግልግባእ ግነ ዲምነተምኒ ኣዜማ ምስልኩም ትልህልየና ወንትሞ ምስልናሃሉ ማኮ እተን ቪድዮታት ንከታተለን ፀኒሕና ካብኣን ተመሊስና ኣለና
2: እተን ንጥፈታት ኣብቲ ከምቲ ዝበልናዮ ቀዲምና ንኩሉ ዘጣምርአን እዘን ዘላለኽና ደርፊ እውን ናይ ሳባ ልምለም ምስ ዑስማን ከምኡውን ናይ ድምፃዊ ሜሮን ስቴፋኖስ ኣብ ድሮ በዓል ቅዱስ ዮሃንስ እንተዳ ርኢናዮ ሆየ ካብቲ ሓደ ልሙድ ዝኾነ ፀወታታት ስለ ዝኾነ ሆየ ኣብ ሰለስተ እዋናት እዩ ዝግበር ፋጡም ማለት እቲ ንጥፈት እቲ ዝግበር ዕዮታት እንተዳ ርኢናዮ ኣብ መጀመርታ በዓል ኣብርሃም ኣብ ዝሓለፈ እዋን ማለት እዩ ሆዮ ተባሂሉ እዚ ሎሚ ነኽብሮ ዘለና ድሮ በዓል ቅዱስ ዮሃንስ ድማ ሆዮ ይበሃል። በዓል መስቀል እውን ቅኒ ኢልና ክንኽብር ኢና ሽዑ እውን ሆዮ ትብል ኢኻ ሰለስተ ግዜ ኢኻ ሆዮ ትብል እዛ ደርፊ ናይ ድምፃዊ ሜሮን ስቴፋኖስ እውን ነዚ ሙርክስ ብምግባር ኢና መሪፅናያ ዘለና እተን ደርፍታት ተኸታቲለን ክቐርባየን ክቡራትን ክቡራንን ተኸታተልትና ደጊምና ንምላ ህዝቢ ኤርትራ ርሑስ በዓል ንበል

0: ደጊምና ተመሊስና ኣለና ክቡራትን ክቡራንን ተኸታተልትና ብምክንያት በዓል ቅዱስ ዮሃንስ ዝዳሎ ዘሎ ፍሉይ መደብ ሙዚቃ ትከታተሉ ኣለኹም። ትሕዝቶታትና ገና ቀጻሊ እዩ ዘሎ። ፋጡም ካብዚ ብምቕጻል ደርፍታት ሃገርና ባህላውያን ደርፍታት ሃገርና እንትዳ ፈትሽናዮም ብዓይነቶም ብዙሖም ኣዝዮም ዝተፈላለዩ እዮም። ንሕጂ እውን ነዚ በዓል እዚ ዘንፀባርቕ ደርፍታት ካብቲ ዝተደርፈ ባህላዊ ደርፍታት ናብ ህዝቢ ነቕርብ ስለ ዘለና ናብ ተኸታተሉ መደብና ካብዚ ብምቕጻል ናይ ድምፃዊ ኣማንኤል ጎይቶኦም ደርፊ ክንሰግር ኢና። ኣማንኤል ብዙሕ ባህላዊ ደርፍታት እዩ ዘለዎ። ካብተን ደርፍታት ስ ከፋጡመይ ዓይነት ደርፊ ምክንያቱስ ኩሉ ባህላዊ ስራሕ እዩ ዘለዎ ንበዓላት ዘንፀባርቕ ደርፍታት እዩ ሰሪሑ ዓይነቲ ናብ ህዝቢ ከነቐርባ እሞ ቡና እውን ፈሊሓ ስለ ዘላ ክንቀድሓ
1: ፅቡቅ ማኮ ከምቲ ዝበልክዮ ኣማንኤል ብዙሕ ስራሓት እዩ ሰሪሑ። ብፍላይ ባህሊ ተመርኪሱ ብዙሕ ስራሕ እዩ ሰሪሑ እዩ። ሕጂ ምስ ቅነው ዳኣመት ተኸይድ ኮይና ትስምዓኒ እዛ ፋኑሰይ ትብል
0: እዋ ብጣዕሚ ፅቡቅቲ
1: ንጋብዞም ሰ ፅቡቅ ንበልኩ ኣነ
0: ብድሕሪኣ እሞ ንሕና ቡና ክንቀድሓ ነታ ደርፊ ግን ነተዓዘብቲ ክንጋብዞም
1: ተማም ሓይሳ ዋ ሓይሳት መተቕብለትና ከም ትርእዩና ህለየኩም መቕቡላምኩም ለና መናሰበት በዓል ቅዱስ ዮሃንስ ፍንቱይ በርናሚድ ምስሎትን ህለየኩም ሕና ጀበነትና ፋልሓት ሌት ኣዋል ግንስቴቱ ወእንቱም ሄ ምስሊ ለንደተሌቶ ትትቀደም ሕላየት ፈናን ኣማንኤል ገይትኦም ከም ማግላ ንብለ ፀናሕና ዲብዓዳት እንደተንከባ ምንላ ላሸጎ ፈናኒን ሸባባትናቱ ፋኑሰይላ ትብል ሕላይቱ ግላቱ ግንታበዕ ዋ ኣብ ድግማን ግናቕብልቱ ዒድ በኪት ወስዒድ ኣዜማ ክልኩልና ዲብነተምኒ ዲባሕላይት ግንጌስትዎ

0: sei dir da arrestiert? Uffun. Uffun, schau ich uffun ab so wann sie kaptom ziada ab stafalale geza ab so wann sie intadari kha tok tok zibel dimtsi nay uffun disma kullu gezatat bifillay ab zi kab zakhababi zo maakel wuti ilka intada tanqasa iska uffun kapti zutur zkhona bifillay dima ab zo wann zi ዝበቁል ስለ ዝኾነ ተፈታዊ እውን ዕፉን ንጥዕና ንኸልእን ማለት እዩ ነገር መንገዲ ናይ ለ ተማሊእ እዩ ነይረ እንተኾነ ግን ድሕሪ ኣወል ኮይኑ ዳኣ ትምቕላው እምበር ኩሉ ሕደ እዩ ከርክበልክ የቐሊ
1: ገም የለን ቡንካ ብጣዕሚ ጥዕምቲ
0: ጣዕሚ ሃብ ክፋጡመይ
1: ቡን ክምራድ ይበሃል ቡን ማለት ከም ድሌት ከም ደስታ ማለት እዩ ብትግራሲ ቡን ክምራድ እያ ትበሃል ምክንያቱ ከም ድሌት ኮይናት ኒዎ ከምታ ደስ ትብለናዋት እዩ ቡን ኩሉ ግዜ ማኮ ወግዕ ናይ ቡን ብፍላይ ብውዱ ኣመት ካፍቲ ካብተን ኣገደስቲ እየን ዝኾነ ስድራ ቤት ብፍላይ ኣዴታት ሙሉእ መዓልቲ ብስራሕ ገለ ውዒለን ክመስ ከሎ ወይ ከዓኒ ኣብቲ እዋን ዕረፍቲ ከዓ ኮፍ ኢሎም ስድራ ቤት ተኣኪቦም ኮፍ ኢሎም ቡን ገይሮም ምስ ደቆም ብጣዕሚ ካፍተን ኣበውዱ ኣመሲ ዝያደ ድምቀት ዝህብኦ ኮይናት
0: ዋላቲ ቡን ደይሰቲ ከማንፋጡም ነቲ ቁርሱ ቡን ነቲ ዝግበር ወግዒ ተኣኻኺብካ ከዓ ስለ ተዕልለላ ይመስለኒሲ ቡን ዳርጋ ብዝበዝሕ ሚታዊት እንተዳርእናዮ ብዝተፈላለዩ ሰባት ተቐባልነት ካብ ዘለዋ እያ ስለዚ ድማ ኢና ብቡና ሰኒና ናይ ሎሚ በዓልና ከነንፀባርቕ ደስ ኢሉና ዘሎ
1: ርክ ኣለኹማ ኮ ቡን ከዓ ከመቀላልዋ ትጅምር ማ ቀላልዋ ቅሕላ ብጣዕሚ ፅብቕቲ ኣብ ምውቃጠውን ክተትክማ የብልካን ከምኡ እየን ዝብለ ኣዴታትና ወይ ከምኡቲ ስለዚ ሓሊፍ ክላ ክፅብቅ ብጣዕሚ ትቦን ብጣዕሚ ይቐኒየለይ
0: በቃ ሓራይ ፈጡመ እዩ እሞ ናብ ተቕፅል ደርፍና ክንሰግር ክቡራት ተኸታተልቲ ደጊምና ክንመለሰኩም

0: ካልኣይቲ ቡን ፈሊሐ ኣላ ፈጡመይ እንታይ ክሓስብ ፀኒሐ መሲልኪ ኣብ መደባት ኤሪቲቪ እንተ ርኢና ኣብ ምዝንጋዕ መደብ ማለት እዩ ዝዳሎ መደብ ሙዚቃ እንተ ኢልና ደባይዋ ዳራትቃና ከምኡውን ህርመት ካብተን ኣብ ሃገርና ዝፈረዩ ደርፍታት ናብ ህዝቢ ዘቕርባ ትሕዝቶታተይን ኣብ ፍሉይ በዓል ክመፅእ ከሎ ሃይማኖታዊ ይኹን ሃገራዊ በዓላት ድማ ሰለስተና ብምዃን ሰለስተና ኣዳለውቲ መደብ ሙዚቃ ማለት እዩ ነቲ በዓሊና ድምቀት ንህቦ ፈጦም ክቡራት ተኸታተልቲ ግን ኣብ ዝተፈላለዩ ቦታ ኮይኖም እንታይ ዳ ኣዳለውቲ ዳራት ቃናን ህርበትን ጥራሕ ንደው ምስ ቅዱስ በዓል ቅዱስ ዮሃንስ የኽብራ ኣለዋ ከይብሉ በዚ ኣጋጣሚ ክቡራትን ክቡራን እንተኸታተልትና ንሓፍትና ሰዓድ እንቋዕ ኣብፃዓና ዮሃና ንክብል ኢል ፋጡመይ ሰዓድ የላን ምሳና ሕጂ
1: ፅቡቅ እዎ ከምቲ ዝበልክዮ ብመገሻ ጌሻ ኣሎሞ እንሻ ላ ብሰላም ትመለሰና ፅቡቅ ኣለኺ ብመንፈስ ግን
0: ምሳናላ ኒ ብሓቂ
1: እንሻላ ብዝመፅእ ዘሎ መደባትና ከዓ
0: ብሓቢርናስተና
1: ከዓ ክንሰርሕ እንሻ ላ ሓይሳም ወሓይሳት መተቕብለትና ዜማ ብድግማ ንቕቡላምኩም ኣሌና ምንእን እንዳትልና በርዶ ዲብ እስቱድዮ ግነት ዓዴት ሓቲ ሕላየት ገል ነታብዕ ኣሰናይ ዲብ ዒድ በዓል ቅዱስ ዮሓንስ ኣብፅሐና ዲብ ኣንብል ኣዜማ ንሕላየት ዲባት ግንጊስ ብድግማ ንሄ ግናቕብልቱ ዒድ በኪቶስ ዒድ ግልኩልና ንተምኒዕ

0: ባህልን ዘመናውነትን ከምቲ ቅዲምና ከንዕልሎ ዝፀናሕና ምስ ፋጡም ኣብ ዝተፈላለየ ደርፍታትና ሎሚ ንሰምዖ ኣለና። ፅባቐ እዩ ድማ ሕልፊ ካልእ እዋን ይህልዎ ማለት እዩ። ክቡራትን ክቡራንን ተኸታተልትና፣ ካብዚ ብምቕፃል ቀርብናያ ዘለና ደርፊ ብድምፃዊ ኣበራ በየነ ዝተደርፈት ክትከውን እያ። ፋጡም ምናልባት ኣበራ በየነ እንተዳርእናዮ በታ ባህላዊት ዝኾነት መሳርሒት ሙዚቃ ዋጣ ኣሰኒዩ ዝተፈላለየ ባህላዊ ስራሕ ናብ ህዝቢ የቕርብ እዩ። ነውዳ ዓመታት እውን ድምቀት ዝህብ ሓደ ካብ ድምፃውያን ገዳይ ብድምፃውያን ሃገርና እዩ። እዛ ንሕጂ መሪፅናያ ዘለና ደርፊ ፀባ ሓንቲ ላም እያ ትብል። ፀባ ሓንቲ ላም ተዳርእናያ ንሕና ኤርትራውያን ኣብ ዘለና ንሃሉ ቶም 9 ክንዲ ሓደ ኢና ኣብ ሓደ ጠሚርና ድማ ንበዓላትና ዝያዳ ድምቀት ኢና ንህቦ። ኣብ ደርፊ እውን ተዳርእናዮ ነቲ ኣብ ባህሊ ትግርኛ ዝግበር ንጥፈት ኣብዛ ደርፊ ኣጣሚሩ ሰሪሕዎ ኣሎ።
1: ጥቡቅ ማኮ ንዓ ክንከታተለ ኢና ሓይሳን ወሓይሳት ምተቕብለትና ዜማ ብድግማ ንቕቡላምኩም ኣለና። ፈናን ኣበራ በየነ እምበመንገበ ወሮ ምንላ ዲብዓዳት እንደተንከበው ብዙሕ ሓልየት ለቐድሞ ፍንቱ እየ ዲብ ኣዕያድ ርኢና መንገቢ እየ ህቱ ለቐድሞ ሓልየት እየ ፍንቱ ይቱ ኣዘ ከማ እግላ ትባህላ ፀንሓት ባህለቱ ፀባ ሓንትላ ባህለት ሓሊብ ሓተውኣት ብትግራይ እግለ ግንርአያቱ ብድግማ ንሄ ግናቕብልቱ ዒድ በኪቶ ስዒድ ግልግባ ግነ ንተምኒ ድብስዮ ተግነ ተዓዲ

0: ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣለና። ትሕዝቶታትና ከመይ ትከታተልዎ ኣለኹም? ነዛኔኩም ክንህሉ መቸም ተስፋና ሙሉ እዩ። ብምክንያት በዓል ቅዱስ ዮሃንስ ዝተዳልዎ ፍሉይ መደ ሙዚቃ ፋጡም ምናልባት እንተ ደኣ ርኢና ዕፍነ እውን በሲለ እያ ዘላ ቀሪበ እያ ፋጡም ሓፍተይ ካሊእ ተክስክስተልክ እየ። ኣብ በዓላት እንተ ደኣ ርኢና ደቂ ኣንስትዮ ዝያዳ እዩ ነዚ በዓል ቅዱስ ዮሃንስ ድምቀት ዝህብኦ። ጓል ሃንሰ መስቀል ርኢኻስ ተዘይተጋጌ ማለት እዩ ኣይትተሓፀ ገለ ይበሃል እዩ። ምክንያቱ ወላታ ክፍቲ ዝተባህለት ጓል ኣንስተይቲ ኣብዚ እዋን እዚ ፀቢቓ ማዕሪጋ ብኩሉ ወገናታ ማለት እዩ እያ ናብ ህዝቢ ትቐርብ ኣብቲ ፀወታታት ዝግበር ንጥፈታት ማለት እዩ። ፋጡም ቁኖ ብዛዕባ ክየ ክዛርብ ደልየ። ኣብ ዝተፈላለዩ እዋናት ኣብ ደቂ ኣንስትዮ ፅባቐ ዝበና ደቂ ተባዕትዮ ከዓ ዝበዝሕ ዘረብኦም እንታይ እዮም ዝብሉና? ደይትቁነና ፅባቐ ክንሰ ኣብ ቁኖ ይብሉ። እስከ ፋጡም ምስኪ እውን ንሎሚ ነዚ ድምቀት ንምሃብ ተቆኒንኪ ማዕሪኪ ኢኽ ዘለኽስከ ብዛዕባ ቁኖ እስከ ገለበልና እውን ኣብ ደርፊ እውን ተዳርኢና ብዙሕ ደርፍታት ተደሪፉ እዩ ብዛዕባ ቁኖ። ብዛዕባ ቁኖ ዕዲልና ናብ ደርፍና ክንሰግር።
1: ፅቡቅ ከምቲ ዝበልክዮ መልክዕ ናይ ጓል ኣንስተይቲ ቁኖ እዩ። እቲ ዝያደ ከዓ ዘፀብቐልካ ኮይኑ ዝስምዓኒ ማለት እዩ። ኣብቲ ካልእ ግዜ ኖርማል ኮንካ ኣብ ስራሕ ድዩ ኣብ ናይ ገዛ ድዩ ኣብ ናይ ደገ ስራሕ ኖርማል ኮንካ ክትኸይድ ኣብ በዓል ክኸውን ከሎ ወይ ኣብ ዝተፈላለዩ ኣጋጣሚታት ክኸውን ከሎ ተቆኒንካ ፅቡቅ ክዳን ተኸዲንካ ማለት ሽፎን ክኸውን ክእል እቲ ባህላዊ ክዳና ማለት እዩ። እሱ ዝያዳ እቲ ስለ ትቕየር ስ ኮይኑ ስምዓኒ ቁኖ ከዓኒ ዝተፈላለዩ ዓይነት ቁኖ ኣሎ። ብቅንዱ እኳ ነተን ቅንዲ ሰብሞያ ንገት ምክንያቱ ብዛዕ እዚ ኢለ ቁኖ
0: ክንደይ ሰብ ሕጂ ብጣዕሚ ማዕሪክ ይልክዶ

ንዓኸ ብፍላይ ማለት ሲ ብዝበዝሕ ብሓፂር ፀጉሪ ገሌ ኢና ንፈልጠ ክፋጡሜ ሕጂ ካባይ ጀሚርካ ኣነስ ናተይ ድሓን ክገድፎ ማለት እዩ እንታይ ለክሲ ርዱ እዩ ናይ መሳርሕቲ ከይመስል ብጣዕሚ ግን ፅቡቅ ቁኖ ዝበዝሕ ድማ ኣቦታትና ኣዴታትና ዝብልዎ

0: ኣትዩ ሕጂ እንታይ እቲ ፍሉይነት ቅዱስ ዮሃንስ ካብቲ ካልእ ካብቲ ካልእ ኣውዳኣመስ እንታይ ይፍለ? ምክንያቱ ዋ ቅዱስ ዮሃንስ ግድን ክትቁነና ኣለካ ገለ ይበሃል እሞ እንታይ ስለ ዝኾነ ወይ እንታይ ፍሉይነት ስለ ዘለዎ?
1: ኣብ በዓል ቅዱስ ዮሃንስ ኮ ዝበዝሕ እዋን ኣብ ስራሕ ሃለክለኺኢኻ ትቕኒ። ምክንያቱ ክራማት እኽሊ ኣብ ምእካብ እቶት ኣብ ምእታው ኩለን ደቂ ኣንስትዮ ብሓፈሻ ዳርጋ ኩሉ ካብ ሓረስታይ ጀሚርካ ኣብ በረኻ እዩ ምቕናይካ። ምክንያቱ በቲ ክትዓፅድ በቲ ክትእክብ በቲ ኩሉ ነገራት ማለት እዩ። ሕጂ ቁራዕ ሓምሊ ውፃእ ጋዓት ተስምእቶው ከማን ይበሃል። ምክንያቱ ኣብ ሓምሊ ዘቐነየ ፃሕሊ ናብ ጠስሚ እዩ ዝቕየር ኣብቲ እዋንቲ። ምክንያቱ ብዙሕ ኣታዊታት ስለ ትእቱ እዘን ደቂ ኣንስትዮና ድማ ናብ ማጮሎት ይኹን ናብ ማይ ፍሰታ ከይደን ተሓፂበን ማለት ጨጉረኻሲ ኣለይ መለይ ክትብሎስ ኣይትቕኒን ኢኻ። ኣብቲ እዋንቲ ግን ኩለን ደቂ ኣንስትዮ ዕረፍቱ ኮይኑ ተወዲኡ ናብቲ ፅቡቅ ዝኾነ ናብቲ ሓምላይ ዝኾነ እዋን ክንኣቱ ከለና ድማ ዝያዳ ጓንስተይቲ ፀቢቓ እዚ ጌርናዮ ዘለና ገልገለ መስቀለ ፍዮር እውን መሸክዑ ኸውን ይብል ኣነ ፋቶ
0: ደሓኒ ኸማኮ ብዙሕ ገለ ፅቡቅ ኣፍልጦ ኣለክ
1: እዚኣናተይ ምፍታን እያ ንሳ ድያ ተሓቂ ዋላ ሳይኮነትን ግን ንዓና መውያውያ ንገድፎ መዕለል ኮነና ድ
0: ራይ ፅቡቅ ንተዓዘብቲ ንገድፎ ሓይሳሞ ሓይሳት መተቕብለት ቴሌቭዥን ኤርትርያ እመና ሰባት በዓል ቅዱስ ዮሃንስ ምንቱይ በርናሚጅ ሰተለለየኩም በርናሚጅና ህየ ታብዑ ግታሉ ሓልየትና ህየ ትርኡ ግታሉ ሳየትና ዓባይታ እንደ ደገምና ዜማ እግል ኩሉ ገቢልና ዒድ በኪቶ ስዒድ ግል ባእግልና ዲብ ንተምኔ ድውሊት ንሌት ሕላየት ዲባ ግል ንጊስቱ ሕላየት ትግርኛ ግታሃለግናቱ በርዱ ሉ ሕላየት ለምሂ እመና ሰበት በዓል ቅዱስ ዮሃንስ ለተሓልየት ሕላየት ተፈናን ዜናዊ ካሕሳይ ግልቲ ግባእቱ ማኮ ከብዚ ቀፂልና እቲ ደርፍታትና ኩሉ ሎሚ ዳርጋ ነቕርቦ ዘለናስ ኣብ በዓል ዝተመርኮሰ እሞ እዚኣ እውን ንበዓል ቅዱስ ዮሃንስ ዝተደርፈት ደርፊ ናይ
1: ዜናዊ ካሕሳይ
0: ንዓተ ከታቲልና ክንምለስ
1: ብጣዕሚ ፅቡቅ ናብ ኣንስገር ፈጡም ደጊምና ርሑስ በዓል ክንብል ንፈቱ። እታ ደርፊ እውን ነዚ ሃዋሁ እተንፀባርቃ ከምቲ ዝበልክዮ ንምሉእ ትሕዝቶኣ ክንከታተላ ምኮብራት ተኸታተልቲ ደጊምና ክንምለስ ኢና ምሳና ሕበሩ

0: ዘለዉ ገለድ እግል ሻዕቦም ወጠኖም መሰል እንደገብኦ እግል ኣኽደሞት ፋኔት ለበርናምጅ ዝክረት ብክሱስ መድረሰት ሰውረት ለዳላ ምእቲ ተኣሪካይ ስወርዎ ፍልም ወሳኢቒ ለከም ከማዕፈ ክምሰልሁማ ደረሳ ጃሌት ኤርትርያ ዝቐደመዉ ሓልየት ወኣናሺድ ደረሳ መድረሰት ሰውረት ላዕለዉ እቦ ናሃይር ዓላ ዲብ ደንጎብ ኣብ መናሰበት ዝክረት ኢዮቤል ደህቢ መትኣሳስ መድረሰት ሰውረት ዲባ ገብኣ ጅግራ ኮበሪት እገር ለተዓወተ ፈሪቕ ጃኢዘት እተህየባ
1: ሓምደኪ መንሱር ዑስማን ድብዕት ከበርምነት ዓደ ተቕሊም ግብለት ባሕር ቀያሕ መእሰሳት ሂበት ከደማ ትግል ተርድ ለኣመመሽ ድማዕትዮም 10 ሰብተምበር ዲ መዲነት ዓሰብ ገብኣ ሙዲር ዓም ቅስም ስያሓት ሰይድ ዒሳ ኣሕመድ ዲባ ቀደመየ ከሊመት ማሕበር ዲብ ዓቦት መእሰሳት ሂበት ከደማት ወራታት ልብፍገሪን ቀሊል ከም ኢኮን ኩለን ጀሃት እምበ ሕበር እንደትከምከበያ ኣው እዲ ማሕበር እንደትከምከመያ ለሃደፍ ግል ስበቕ ወመሻረከተን ግለ ውቕለት ላካ ዕላቅ ስያሓት ወማሕበር ግል ተረድ ብሕበር ከዲም ከም ለትሓዘን ሓበረ ህየ ዲብ ብቅዕ መእሰሳት ለቐድማሁ ከደማት እህትማም እግል ሃልዕሉ ትወሳ መስኡል ፈርዕ ማሕበር መእሰሳት ሂበት ከደማት ዲብ ለቕሊም ኣሰይድ ቢንያም ጣዕሚ ብጃህቱ ዲብ ሰለስ ሙዴርያት ለሃለያ ሓድምት ወሳዕ መእሰሳት ሂበት ከደማት ዲብ እህትማም ማሕበር ለበንፈዛዓት ዋፍሃ መግል ትወቀል መሓደራት ወተኣሂላት ግብእ ከምሰል ፀንሓ ወዲበ መፅሄ ብለሒሳ ከም ልተላለሀ ሸርሓ ናይ ዶሉ ሙዲር ሙዴርየት ዓሰብ ኣሰይድ ብርሃኒ ኪዳነ ተቐደመያ ናይ መከለሲ ከሊመት መእሰሳት ሂበት ከደማ ሰፋየተን ወበቕዒሃን እግል ልወቅለ ዲብ ለገብእ ወራታት እዳረት ዶራ እግል ተኣግደ ከም ዝሰልቱ ኣከዳ ዲሙዴርየት ስነይ ምን ሕማም መላርየት መዳፍዓት እንደገብአት ለሕማም እግራቅቦት ዲበገብእ ጀት ዲብ ስስ እዳረ ዳሕያት ኣስማም ድድ ሓናኒት ዲብ ኣብያት ከም ትረሽረሸ መስኡል ዳፍዖት ዓፍየት እጅትማዕ ሻፍ ሊሞን ተስፋ ዝገሓበራ ኣስማም ረሽረሾት እበኑ ካፍ ከም ኢኮን ለሸርሓ ሻፍ ሊሞን ዕቁር ማያት እግል ደፈን ራትዓት ገበይ መናፍዓት ላሙስያት እግል ትግበእ ተከምሰልሁማ ነዳፈት ቀነብያት እብርሒቡ እግል ትከደም ዲቡ መትሓሰባ መጥመጦርላ ማእሰሳት ዓፍየት ወሰብ ምህነት ለገብእ መሓደራት ዓፍየት ወኣጥፋ ዝዖት ብምጅተማዕ እግል ንግበእ ለወጅብ ኣብሳር ዳፍዖት እመጆብ እግል ትከደም ዲቡ እንደትፋቀደህየ ሽቁል ሕበር እግል ትወቀል ትሓሰባ ስኳን ብጃቶም ምጅተማዕ ዲብ ነዳፈት ድዋር እመት ኣያሸቀ መንገብእ ሕማም መላርየት ሓን መራቅበት እግል ንግበእ ከምሰል ቀድር ዋሸዓብ መሻረከቱ እግልአተ رد هي اتفقدوا ዳር ተቕሊም ቅብለት ባሕር ቀያሕ ዶር ሸባብ ዲ ሙጅተማዕ እግል ትወቀላ ኣማማ መሓደራት እትዮም 7 ሰብተምበር ዲ መዲነት ባፅዕ ነዘማ ለመሓደራት መራሒል ንዳል ዋ ብንየት ሻብ ዶር ሸባብ ዲ መጋብሃት ወዓማርታ ከምሰልሁማ ሃደፍ መትነዛም ሸባብ ለልብል ኣርእስ ለከምክም ዓላ ሙዲር ዓም ቅስም እዳረት ወማሌት ኣሰይድ ኣሚነ ከተማ ዲ በቐደመያ መብርሂ ዶር ሸባብ ዲብ ኣምፆት ሕርየት ወሓሸሞ ስያደት ለሓልፈ ንዳል ወለት ደፍዓ ዓውልቃሊ እተከምሰልሁማ ለተሓለፈ መራሒል ወተጃርቡ እመጆብ ሓድረት ሓለት እመሰለት ተለ መብርሂ ሃባ ዲብ መራሒል ለትረተበ ሰዋልፍ ኣሳስ ሃለዮትና እብ ኩሉ ጀዋንቡ ጋቢእ ከምሰልህላ ለኣሸረ ሰይድ ኣሚነ ኣተላለዮቱ ናይ ኢለ ደውለት ኣው ኣተላለዮት ናይ ኢለ ደውለት ኣማነት እግል ትርከብ ኩሉ መዋጥን ኣማነት ምንማቡ ኣግደላኪን ናይ ሸባብ ከምሰልቱ ሳደቀቶ እምበልሊ ዲብዮም 8 ሰብተምበር ዶር ሰብ ምህነት ላቶም ሸባብ ዲብ ብንየት ወጠን እበልብል ኣርእስ እግል ሸባብ ኣንፋር ብና ወዓማር ባሕር ቀያሕ ለለሸበ መሓደራት የተየባ ኣስክላ ታብዑ ላፀናሕኩም ኣኽባር ቅበትዓት ተሓለመት ዓደይት ብኣኽባር ካርጅ ግለቕብለኩም مرحبا بكم بدقمان دي بأخبار خارج قنة عدي جرمان حقومة أنبات حرب يوكرين زبط طبيعتي غاز روسيا سبت أزمة منه زياد حمسة بليون يورو للتواقم كسار اقتصاد كمسل جوارة ديبا تقارير حبرو قدم لا حرب حد حمسة وحمس مئتاي طلبات غاز جرمان من روسيا كمسل على للحبرو تقارير التل مدت إلا بدرجات باح أو دي بدرجات باح كروي كمسل هلال أفهمهم بسبب اللي جرمان من أمريكا بزيبه أسك نروي هولاند وبلجيم لا آتت أبيعتاي غاز عوال قالي إقل تدفع تتكسب كمسل هلاليتي لتحبر جرمان ليطان دي تقبيت أبيعتاي غاز روسيا لإيراك بايا بعداد دول اتحاد روباما اللي لا

0: ዮሃንስ ክቐርብ ከሎ ብሓቂ ጌርና ኢና ንሕና ሶሙን ክልተ ቕ ነክተርፎ ከሎ ኢና ንዳሎ ክንዳሎ ከለና ክዳና ንሓፅብ ክዳና ንክደን ርእስና ንቕምቀም ከምኡ ውን ደቂ ኣንስትዮ ይቁነና ይሕኘና እንደጋና ኣብዚ ወለባ ዝበሃል ኣሎ ዕንቁ ዝሓዘ ኣብዚ ይገብሮኦ ሽዑ ፈፂምካ ንስኻ ይትመስልን ኢኻ ኣብቲ መዓልቱ እቲ ሕጂ ከምዚ ጌርካ ምስ ተዳለኻ እኒሄልካ ከም ስርዓት ኩሉ ሰብ ንዮሃንስ ይቕበሎ ብዛዕባ ከምዚ ጌርካ ኩሉ ነብስኻ ተዓራሪኻ ናብ ጓይላኻ ምሸት ትብገስ ናብ ፀወታኻ ናብ ፀወታኻ ምስ ተበገስካ እንታይ ትገብር ሆየ ክትጅምር ከለኻ እንታይ ትገብር ነቲ ሰብ ከተላዓሎ ኢልካ ገተን ገተን ነዲ ዘጋዓተን ውፃእ ካብዛእቶን ገተን ገተን ነዲ ዘጋዓተን ውፃእ ካብዛእቶን እንዳበልና እቲ ሰብ ከም ዝእከብ ንገብሩ ካብኡ ምስ ተኣከበ ንቤተ ክርስትያን ለኪምና ኢና ንኳለል ሆየ ሆየ እንዳበልና ሆየ ሆየ ሆየ ይ ሆየ ሆየ ሆየ ሆየ ሆየ ሆየ ደሃይ ካብ መንጋጋ ሆየ ዘይትበላ ዋጋ ሆየ ደሃይ ካብ ጎረሮ ሆየ ዘይትበላ ምዕሮ ይ ሆየ እንዳበልና ከምዚ ገርና እንዳኸረርና ሰለስተ ግዜ ንበተ ክስያ ንኳለላ ዳሓር ዳሜራ ንገብር እዛ ቐልቀል እዚ ቐልቀል ዓብያ ትበሃል ዳሜራ ንገብር ናይ ምሸት መወዳእታ ካብኡ ተተሓሒግና ናበይ ንኸይድ መትከል ጓይላ ገዛ ማእከል ገዛ ዝበሃል ቦታ ነርና ጓይላ ይትከል ከምዚ ሎሚ ሰበይ ተዋሓደ ንሕና ቀዳማይ ንዳሓራወይ ነርኪብና ኢና ሕጂ ጓይላ ይትከል ዘይተኣደና መርዑ ዘይተኣደና ጓላ ተወዳት ብምሉእ ሰብ እዩ ዝመፅእ ናብኡ ኮባብሮ ሰሙን ከሎ ፅለውዎ እንዳቤይ ክስተ ኢልካ ይፅሎ ይቕኒ ፀሓይ ክፅሎ ተፀሊ ይመፅእ ተመርሚር እዩ ዝኣቱ ኮበሮ ዝወቕዑ ኣለዉ ስዕስዑ ኣለዉ ጭራ ዝሃርሙ ኣለዉ ጓይላ ሕቕ ዕልና ኢና ንፀወት ክሳብ ፀሓይ ትበርቕ ፀሓይ ምስ በረቐ እንታይ ንገብር ጓይላ ተፃዊትና ናበይ ንብገስ ናብ ሩባና ናብ ሩባ ተበጊስና ሩባ ክንሕፀብ ንኸይድ ምሕማሰ ጓላትን ምሕማሰ ወዳትን ዝበሃል ኣለና ሕጂ ከምዚ ገርና ምስ ገርና ተነጓላት ትሕት ኢለን ዝሕፀባ የእማን ዓብዪ ኣለና ቃላያት መሉእ እዩ ሕጂ ተመወዳእታ ይገብሩ ነተነጓላት ክዳነ ንውፅአን ክሕፀባ ምስኣተዋ ክዳነ ንብከውሒ እንድርብዮ ነቲ ክዳውንቲ ንሕድገን ሕጂ ከምዚ ትሪዮ ሳንዳይ ድሓረይት ክንገደደ እዩ ዝኸውን ሽዑ ሕጂ ክሕባኣ ጉብጦ ጉብጥ ክኸዳ ደድሕሪአን ንኸደን ሕጂ ደርቢና ኣለን ከዓ ንኸይድ ከምዚ ገርና ዋርድያ ከዓ ይውፃእ ንሳተ ዋርድያ ውፅአን ክዳን ከይውስድልና ኢለን ዋርድያ ውፃእ ሕጂ ንሕና ግን ተፀጋጊዕና በዓል ክስትኦም ዝኽእልዎ ተባሂሉ ተፀጊዖም ከይዶም ክዳን ዘልዕሉ ኣሎ ይብላ ሽዑ ብዛዕባ ክዳነን ንሕና ከዓ ብገዛ ኣሕዋትናን ደቀናን ድማ ከምዚ ካልእ ኮይነን ሽዑ ስማዕና ከምዚ ገርና ተለዊጥና ኢና ንውዕ ሽዑ ሕጂ ብዝኾነ ናብ ጉዳይና ንኣቱ ማይ ጓቕመን ኮይኑ ኢና ንሕፀብ ዘለና ሕጂ ሻዕጥዕና እያ ተባሂላ ሕጂ ዝሓርድ ጥዮል ይሓርድ በጊዕ ሓርድ ዓቕሚ ዘይብሉ ኣብ ስጋ ግርምድ ይኣቱ ከምዚ ገርና ቅዱስ ዮሃንስ ብጣዕሚ ገርና ንሕና ከምዚ ገርና ኢና ንውዕሎ ነርና
1: ኣብዚ ማእኸል ዓዲ ነበር ጓይላ እጂ ኣብኡ ተፀወት ሓዲርና ሰዕተ ሓሙሽተ ምስ ኮነ ከዓ ምሕፅ ዓላዊ ዝበሃል ለበዚ መርዒ ኮይንና ክንሕምብስ ንኸይድ ዮሃንሰይ ቅዱሰይ ጥቓን ጥቓን ሃበኒ ሽቱ ለይካ ዕጠቓ እንዳበልና ንኸይድ ድሕሪኡ ኸይድና ሓንቢሽና ክንመፅእ ከለና ከዓ ጓቕሜኒየ ማይ ጓቕሜኒ እየ ተሓፂብ ክንዶ ማይ ጓቕሜኒ እየ ከዓ ንብል ድሕሪኡ እቲ ርባርባ ከዓ ይሕንበዛ ከዓ ንብል ይሕንበዛ ይሕንበዛ እስኪ ዕደ ተሰዲደ እስኪ ዕደ ተሰዲደ ሕሪኡ ስም ሰዳና ከዓ ተብርሃን ጓልየ ዓትጋዓትለየ እምብለ እምብለየ ከዓ ንብል ከምኡ እንዳበልና ክዘላ ንመፅእ
2: ተፅወት ሓቢርና ንሮባ ክንከይድ ከለና ከምቲ ዝበለ እዘን ሓፍተ እዩ ዮሃንሰይ ቅዱሰይ ኣብሪህዋ ንባይቶ ዮሃንሰይ ቅዱሰይ ኣብሪህዋ ንባይቶ ተሓፂብና ክንመፅእ ከለና ከዓ ዮሃንሰይ ዮሃንሰይ ሰሰኑ ሰሰኑ እንቃዓጣፍኩኑ ከዓ ንብል ክንመፅእ ከለና ኣብዚ ተሓፃዊትና ክንከይድ ከለና ከዓ እንዳተጋፃፀምና ንፃወት እንኳይ ንመስቀል ንወለሎ ንሰብ እኳ ትቕበሎ ኢልና ከዓ ንደርፍ
3: ተዛውነላ ንሰይ ቅዱሰይ ትለና ንዓፈይ ተዛውነላ

ኣፈይ ትዛውንላ ትዛውንላ ኣንሰይ መስቀለ ይተቐልቀለ ኣንሰይ መስቀለ

ናይ ቅዱስ ዮሃንስ ብዕራይ ሓሪድና ትምህልል ውዒልና ወዲሰን ኣንስቲ ብናተን ሰብኣይ ምስካህና ከዓ ብናህና ትምህልል ውዒልና ፀበሉ ተማቒልና በሊዕና ሰቲና ንሓድር ነርና ብከምዚ እዩ ዝካየድ ነይሩ መስቀሉ።

0: ከምኡ
1: ናይዛ ዓዲ እየ ዝዛረብ ዘለኹ ኣነ ሕጂ ሕጂ ከምቲ ድበሎ ኮይኑ እቲ ናይ ቤተክርስትያን ድበሎ ኣብቲ ቤተክርስትያን ድግበር እዩ ምሸት ከዓ ናይ መንእሰይ ኣሎ ሽ መንእሰያት ወየብሉ ሽግ ጌርካ ነዛ ዓዲ ብምልእታ ማለት እዩ እንዲልካ ትዘራ ዝኸሩ ነይሮም ሰባት ፍሉጣት ማለት እዩ ሆየ ኢሎም ድመርሑ ካ ባዕሎም ሆየብሉ ሶም ቲ ካልእ ሰብ ከዓ ይቕበል ሆየ እንዳበሉ ንኣብነት ቃላት

0: ህጎይ ጠሪጡ ወይ ኣብርሃን ዓጓ ህጎይ ተጎጓ ኣጆኹን ቆልዑ ኣዳጉራ ጨልቂዑ ኣጆኹን ጓሰተ ኣዳጉራ ሸወተ ዕፉን ሸወተ ኩሉ ሓደ ይሱ ባሎንጓ ሸወተ ትብል ኩሉ ትኮየ ይበሃል እዙ ኣዋልድ ከዓኒ ኣብ ሓንቲ ቀልቀል ነራ በቲ ንሕና ንዘረሉ ሕጂ ነዛ ዓዲ በዚኣ እናንዘራ ብትሕቲ ቤተክርስትያን ከምዚ ኢልና ኣብ ሓንቲ ገዛ ነራ ከምዚ ዋልድ ቢት ምልባ ህድሞ ኣለዋ ኣብኣ ኮይነን ትዝድልየተን ነቶም መንእሰያት ንኸይድ ዘለና የመጉሳ ማለት እዩ ሰስኑ ሴፍን ዋልታን ኩኑ ዝዓድና ከይኣትዎ ጓና እንዳባላተን ዋልድ ከዓ ነቶም መወዳት ማለት እዩ የመጉሳ ሓድራ ማለት እዩ ሕጂ እቲ ናይ መስቀል ናይ ቅዱስ ሓንት ንጎ ሽዑ ምስ ወግሐ በዚ ለና ምሕፅ ዓላው ድበሃል ንጎ ከይድ ካብኡ ተን ዋልድ ይኸዳ ኣዋልድ ቀዲመ እንተኸይደን ክዳነን ምሰውፀወቶም መወዳት ገለ ገብሩ ወይ ሶም ቀዲሞም ተኸይዶም ከምኡ ገብራ ናይ ንግሆ ማለት ኮዮ ምስ ወዳእካ ጓይላ ተሓድር ለይቲ ሙሉ ለይቲ ሓድር ጓይላ ጃኣነ ብቲ ሰዓቲ ንገዛእ ነብሰይ ንእሽቶ ኮይነ ኔሮም ከባዩ ትክኡ ዋጣ ውቃዓሎም ደርፍ ተሓድር ውግሕ ትብል ንግሆ ምስ ወጋሕቲ ሕጂ ናብቲ ዝብለካ ማይ ዝኸይድ ይኸይድ እቲ ዝደኸማ ድቅስ ተንዋልካ ከምኡ ክዳኖም ሓብኣሎም ክዳነን ሓብለን ገልመለኡ ውጭጭ ተባሂሎም በቃ ተሓፃፂዮም መፁ ነይሮም እዚ ናይ ቅዱስ ዮሓንስ ፈልጣነ
1: ሰሰኑ ወይዓደበና ወይዓደበና ወይዓደበና ይዓደበና ወይዓደበና ወደስ ይሓንሰ ወለባሰ ክዕረሰ ወለባየ قدس يا نسى ولباس كعرس يا ولبا قدس يا نسى ولباس كعرس يا ولبا قدس يا نسى ولباس كعرس يا ولبا
2: شعو هويه هويه تبل قرع حملوزع قرع تسمئته يبهل كمزي اندا جبرنا مسكرنا ሕጂ ኣኸይ ኣኸኸይ ኣኸይ ኣኸኸይ ንብል ኣኸይ ኣኸኸይ ኣኸይ ኣኸኸይ ቁንጭ ውፃእ ትኾኑ እቶ ኣኸይ ኣኸኸይ ኣኸይ ኣኸኸይ ኣኸይ ኣኸኸይ እንዳበልና ብርሃን ገዳይ እንዳበልና መስቀል ገዳይ እንዳበልና ከምዚ ገርና ንውድእ ሕጂ እቲ ኣኸይ ኣኸኸይ ዝብ ዘሎ ነቶም ስድራ ብምልኦም የብሎም የሳገሮም ምስ ኣሳገሮም ይሳገርዋ ንዓ መስቀል ርኪበ ማለት እዩ ንዓመታ ከምዚኣ እንዳበልካ ሕጂ እዙ ምስተሳገረ እንዳዘወርካ ከምኡ ትገብር ሽግ እዲ ዘርባዕ ሕጂ ዝኸይደ ኣብ ሓደ ኢዱ እቲኣቶ ተወዲኣ እቲኣ እንዳገበረ እዩ ዝኸይድ ከምዚ ገሩ ምስ ወደአ እንታይ ይገብር እቲ ርሑስ ፅዕዲት ዘለዎ ኣፍኩን ክፈቱ እንዳበለ እንዳዘረ ምዕጉ ይኹን ኣጅቦ ማጨባ ኹን የዝር ነቲ ድኻ ማለት እየ ከምዚ እንዳገበርና እንደጋና እውን ከፍትና እንታይ ንገብረን ነሳግረን ካብ ሕጂ ሕማም የለን ኢልና ዒባን ጠስምን ንሕውስ ሓዊስና ኣብ መፃውቦ ቦታ ኮይና ከምዛ ናይ ምርፍእ ዝውጋዕላ ዘን ከፍቲ ኣብ መፃውቦ ኮይና ሕልፍ ክብላ ከለዋ እታ ጠስምን እታ ዒባን ኣብዚኣ ልሕግ ነብለ ኣለን ሕጂ ሽዑ ናይ መወዳእታ ኮይኑ በዚ ገርና ዶሮ ሓሪድና ኣብኣ እቶም ዘለዉ ብኣ ከፍቲ ዘበሉ ኣብኣ ሓንቲ ምፅና ፍልሕልና ንብላ ነታ ደርሆ ናተን ምስ ወዳእና መደረቀ እዩ ዝበሃል መደረቕ ተባሂሉ ከምዚ ገርና ድማኒ ነታ ደርሆ በሊዕና ንፈላለ
3: ተሓፂር ክንዶ ጓቕሜኒ ማይ ጓቕሜኒ

ካብ ገደልን ካብ እማንን ኢኻ ሸጓዕሎ ዝበሃለሎ ፈቐዶ ገደል ኢኻ ተኣርዮ ንዑ ኣሪኻ ሰለስተ ጉፍሮ ዝበሃላ ሰለስተ ሓላቓት ይኾና። ሕጂ ናይ ክስቶ ፅቡቕ ናይ ክስቶ ሕማቕ እንዳተባሃልና ይስራሕ። ክስራሓ ከለዋ ክንደይ ይስራሓ? ሽዱሽተ እየን ስራሕ። ሽዱሽተ ክስራሓ ከለዋ እተን ሓሙሽተ መዓልቲ ነናይ ምሸት ኣለዎ እየን፣ እታ ሻድሸይቲ ድማ ኣኸይ ኣኸኸይ ገለ ክኸውን እንዳበልካ ተማልኦ ዲ ዘርባ ማለት እዩ ተወሳኺ። ሕጂ ከምዚ ጌርካ መዓልቱ ምስ ኣኸለየ ኣባ ብርሃን ምስ ኣኸለየ ወየ ትብል ተሰሪዕኻ ከም ትቕድም ኢለ

0: ዝጠቐስክዎ ሓደ ኣለካ ከራሪ ኩልኻ ካብዚ ናበይ ክብለካ እያ ዳርጋ ናይ ኪሎ ሜትር ንኸውን ኢና ቁመትና ሓደ ሰብ ብዝኸረረካ ብኣት ከይድ ሕጂ ብገደል ኣሎ ንቤተክርስትያን ክንኳለል ክንብል እቶም ሰብ ጉልበት እቶም ዝኽእሉ እንዳወጠጡ እዮም እንዳደገፉ እዮም ዘደይቡኻ ሕጂ ምስ ከምዚ ክትኳለል ከለኻ ኣባ ብርሃን ዓጓ ክጎይ ተጎጓ ትብል ኣባ ብርሃን እንዲኣ ትኸውን ዘላ መጀመርታ ኣባ ብርሃን እያ ኣባ ብርሃን ጢጡ ክጎይ ጠሪጡ ኣባ ብርሃን ዓጓ ክኸይድ ተጎጓ እንዳበልካ ኣጆኹን ቆልዑ ዳጉራ ጠጢዑ እንዳበልካ ቀፂልካ ከምዚ ጌርካ ኢኻ ትኸይድ ብዛዕባ ናይ ሽግ ኣሰራርሓ ንምምፃኣ ሓያል ቃልሲ እያ ተምፅእ ሽግ ብከምዚ ጌርና ኢና ንሓልፎ ነርና ብዛዕባ ኣሰራርሓ ናይ ሽግ እጂ ልሕፅብ ዘለካየ ጨቐምጠ ቐሊጥካ ካብኡ ጌርካ ኢኻ ተኣሳስሮ ብከምዚ ጌርና ኢና ንኸይድ ነርና
1: መስቀል ንበለሎ ንሰብካ ተኸተሎ ኣምባል ንመስቀል ንበለሎ ንሰብካ ተኸተሎ ኣምባል ንመስቀል ንበለሎ ንሰብ እዚ ዓምባብቴለይ ተኣኽለኒ እያ ሽፍን መስቀል እዚ ዓምባብቴለይ ተኣኽለኒ እያ ሽፍን መስቀል እዚ ዓንበብቴለይ ተኣኽለኒ እያ ሽፍን መስቀል እያ ሽፍን መስቀል ተኣኽለኒ እያ ሽፍን መስቀል እያ ሽፍን መስቀል

0: ተኸታተልትና ተመሊስናኩም ኣለና ኣዛዚ እዚ ንከታተሎ ዘለና ያታዊ ደርፍታትን ትልሂታትን ማለት ንድሕሪት ዓመት ተመሊሱ ዝተፀንዐ ዝተሰርሐ እዩ ዝመስል ዘሎ ሞ ብኸመይ መንገዲ ኹም ዳሲስኩም መፅናዕቲ ይካይድኩም ከምዚ ዓይነት ስራሕ ክሰርሑ ኸኢድኩም?
1: ሕጂ ሓደ ካብ ዕላማታት መንግስቲ ኤርትራ ብመንገዲ ክፍሊ ባህልን ስፖርትን ኣቢሉ ከዓ ዝትግበር ዕላማታት ባህላዊ ትሕዝቶ ባህላዊ ክብርታት ናይ ሕብረተሰብ ኤርትራ ምብርባር እዩ። ስለዝኾነ ብዝተፈላለየ መፅናዕታት ይወሃብ እዮም። ክኢላታት ንምትብባዕ እውን ይስራሕ እዩ። እዞም ኣብ መፅናዕቲ ብመንገዲ ስልጠና ዝሓልፉ ክኢላታት ኣብ ውሽጢ ሕብረተሰብ ኣትዮም ኣብቲ ሕብረተሰብ ዘለው ነዚ ታሪክ እዚ ወይ ነዚ ሃብታም ባህላዊ ረቂቕ ባህላዊ ትሕዝቶ ይፈልጡ ዝበሃሉ እንዳተወከሱ ዘፅንዕዎ ትሕዝቶታት እዩ። ገሊኡ ብዛንታ ፀንሓካ ሞ ናብ ምትዕራይ ጌርካ እውን ናብ ዜማ ናብ ግጥሚ ናብ ንባር መታን ክሰጋገር እቲ ስነ ጥበባዊ ስራሕ ይስራሕ እዩ ማለት እዩ። እጂ ንሕና ኩሉ ግዜ ኣብቲ ዞባና ብዝሒ ከምዞ ክንገልፆ ፀንሕና ናይ ሰለስተ ብሄራት ኣቃውማ ኣሎ ኣብ ብሌን ኣብ ትግረ ብትግርኛ ኣብ ዝሓለፈ ዓመታት ዞባና ብትግርኛ ብብሌን ኣብ ዝተፈላለየ ፌስቲቫላት ዝሳተፍ ነይሩ። ኣብ ዛሕረዋይ ዓመታት ግን ኣብ ዝኽልተ ዓመት ትግርኛ እውን ሓዊስና ስለምንታይ ብተላይ ነቲ ባህላዊ ትሕሶ ምብርባር ስለ ዘድልዮ ተኩሮ መታን ክረክብ ተባሂሉ ካብቲ ብካልእ ከባቢታት ሃገርና ዘሎ ኣብቲ ናይ ዞባ ኣንሰባ ዘሎ ትግርኛ እውና ትፍሉይነት ኣብ ላህጃ ኣብ ትሕሶ ናይቲ ዜማን ግጥምን ኣብ ካልእ ክፋላት ብቲ ዛንታታት እውን ስለ ትረክብ ዝያዳ ንምብርባር ተባሂሉ ዝተገብረ እዩ ማለት ስለዚ

0: ክቡራት ተኸታተልትና ደርፊ ብቋንቋ ብሊን ወፋሮ መርዓት ኢና ክንከታተል ፀኒሕና። ኣዛዚ ማለት እዩ ውፅኢት ናይ ዝኩሉ ክንሪኦ ዝፀናሕና ቅድሚ ሕጂ ዝተዓቀበ ባህልን ክብርታትን ናብዚ ስጋብ ሕጂ ዘለና ወለዶ ክበፅሕ ፀኒሕ ሞ ብሕጂ ኸ ንስኻ ከም መንእሰይ እንደገና ኣብቲ ናይ መንእሰያት ነጥብ ዘለካ ነዚ ክንሪኦ ዝወዓልና ብሓፈሻ ከዓ ነዚ ክግለፅ ዝወዓለ ኣብ ዞባዓን ሰባ ዘሎ ታሪካዊ ቱሪዝማዊ ዝተፈላለዩ ነገራት ኣብ ዞባዓን ሰባ ዘሎ ተዓቂቡ ናብ ቶም ብሕጂ ዝመፁ ዘሎ ወለዶታት ንምስጋር እንታይ ዝግበር ዘሎ ወይ ድማ እንታይ ክግበር ኣሎ?
1: ፅቡቅ እቲ ፅቡቅ ነገሩ ዋላቲ ክንሪኦ ፀናሕና ትሕሶታት ወይ ሕጂ እውን ዝቐርብ ተርእናዮ ኩሉ ብመንስያት ዝሰናዳእ ወይ ዝቐርብ ዘሎ እዩ። ኣብዚ ቅድሜና መንስያት የቕርብዎ ኣለው። ኣብቲ ምፅንዑ ሰዋስኡ እውን መንእስያት እዮም። ኣብቲ ምስግጋሩ ክዋስኡ ዘለዎ ምንሶም ስለ ዝኾኑ እቲ ሕቶ ቦቲ እዩ። ስለዚ ዕላማ ናይዚ ኩሉ ዝግበር ዘሎ ፃዕሪ ብድምር ማለት እዩ ብዝተፈላለየ ክፍልታት ብዝተፈላለየ ማሕበራት ብሰራዊት ብካልእ ዝግበር ዘሎ ምስግጋር ናይ ክብርታት እዩ። መሰረቱ ከዓ እዚ ባህላዊ ክብርታትና ነዊሕ ዓመታት ተዓቂቡ ፀንሐ ስለ ዝኾነ ነዚ ሕጂ ምስ ዘበን ብዝኸይድ መንገዲ ብዘበን ብዝኸይድ ፅባቐ ወሲኹ መልክዕ ወሲኹ ጥበብ ወሲኹ እቲ መንእሰይ እውን ክፈትዎ ኣለዎ እቲ መፃእ ወለዶ እውን ክሰጋገረ ኣለዎ። በዚ መሰረት እዚ ዝግበር ዘሎ ፃዕሪ ሓደ ነቲ ዘሎ ምፍላውጢ እዩ ነቲ ፀንሐ ማለት እዩ ክንፈልጦ ክንክእል ኣለና ክንድህሶ ከነለልዮ ክንክእል ኣለና። ካልኣይ ነዚ ከመይ ጌርና መልክዕ ነትሕዞ ፅባቐ ነትሕዞ ኣብ ውሽጢ እቲ ናቱ ፅባቐ ከየ ጉደለ ግን ከዓ ነዚ መድረክ እዚ ክስሕብ ብዝኽእል መልክዕ ነቕርቦ እዩ። ሳልሳይ ከዓ ከመይ ጌርና ተሰኒዱ ናብ ምስግጋር ይኣቱ ናብ ፈነወ ናብ ኢድ ናይ ወይ ናብ እዝኒ ናይ ሰማዕትን ናይ ህዝብን ይበፅሕ ስለ ዝኾነ ነዚ ብዝተዋሃደ መንገዲ ዝስራሓሉ ኣሎ። ሰርሖ ዘለና እኹል እዩ ብቑዕ እዩ ዝብል እምነት የብለይ ብዙሕ ስራሕ ፅብየና እዩ ዝፅብየና እቲ ዝበዝሐ ዝኸበደ እዩ። ግን ደረጃ ብደረጃ ነቲ ዝግበር ዘሎ ፃዕርታት እናዋሃድና እንዳተዋሃድና ከዓ ክንገብሮ ተዓጢቕናሉ ዘለና ጉዳይ እዩ። ተኻሊእ ምናልባት ምዚ ናይ ክብርታት ተኣሳሲሩ ኣብቲ ቅድም ኢሉ እውን ተላዒሉ ፀንሐ ናይ ዞባዓን ሰባ ትሕዝቶ ምስ ባህሊ ምስ ቱሪዝም ምስ ካልእ ተኣሳሲሩ ክርአ ዘለዎ እቲ ዞባ እቲ ዞባ ምስ ዘለዎ ክሊማ ናይ ሕርሻ ዞባ ኢልና ሕርሻ በዓሉ እውን ባህሊ እዩ ባህሊ እዩ እናተሰጋገረ ድመፀ ትሕዝቶ እዩ። ሕጂ ኣብ ዞባና ዘለዋ ኮሌጃት ኣለዋ ንኣብነት ኮሌጅ ሕርሻ ሓመልማሎ ኣብ ዞባዓን ሰባ ኣብ ገምገም ርባዓን

0: ዓባይ ዘሎ ኣብቲ ቀዲምና ጀርዲን መከላሲ ተባሂሉ ዝፍለጥ ቦታ እዩ። ናይ ቴክኒክ ናይ ሕርሻ ቤት ትምህርቲ እውን ኣብ ሓጋዝ እዩ ዘሎ። ነቲ ኣብቲ ዞባ ዘሎ ናይ ሕርሻ ሃብቲ ከም ባህልን ከም ስነ ፍልጠትን ኣብ ምስግጋር ኣብ ሓረስቶት ኣብ ህዝብካ ዝለዓለ ተራድዋሰ ዘለዋይን ማለት እዩ። እዚ ሕልፍ ኢለየ ስለ ዝነበርኩ እየ ዝምለሶ ዘለኹ። ምስኡ ተኣሳሲረ ግን ነዚ ዝግበር ዘሎ ፃዕሪ እዚ እውን ክንቅፅሎ ምኳና እንዳረጋገፁ ንመላ ህዝቢ ኤርትራ ከም ተቐዲምና ዝበልናይ ከዓ በዚ ኣጋጣሚ ዮውሃና ርሑስ ሓድሽ ዓመት ከዓ ክብል ይደሊ።
1: ሽክረን ኡስታዝ ኣዛዚ ሃብቲ ማርያም ብላ መናሰበት ናይ ዒድ ወናይ እሊ ንሪኢሎ ፀናሕና ናይ ፍርቀት ናይ እቕሊ ማዕንሰባ ምግልቲ ይበልቲ ሓዘ ዲብ መከለሲ
2: ዲብ መከለሲ ግል ይበላ ሓዘ ሽክርቱ ሽክር ግል ወዛረት ዓላም ለኑ እሉ በክትእሊ ኣቕሊምና ግነት ኣምር ዓዳትና ግነት ኣምር ወላሃለ ግልና ፍረስ ናይ ዓዳቱ ፅበት ናይ ዓዳቱ ናይ ሸዓብና ምስንዮት መሓበት ናይ ሕድ እቡ እንደሃደግና ኣቕሊምና ምስል ብዕድ ኣቃሊም ደውለት ግነት ኣምር ባክትለበየና ወዛረት ኣዕላም እግሉ ግልሽከር ፈተ ሰልፍ ሓቆሃ የኒ ኪድናኽር ይነሸኑረንቲ እና ቆልወን ቀረኒን ቅዱስ ዮሃንስ ወረኻ ያኸኒር ምስ ምሰድ ቴሌቭዥን ኤርትሪዮክዲ እስናኸጎን ንትኻ እናትክ ሸዕብ ኤርትሪዩ በለትኮ በረዲ ትልመንደር ተውሲድ ናሒሊል ጌባን እዩ ዲ ኣጅብዓል እየሎም ጀረበኩን ወሽክረን

0: ዝኸበርኩም ተኸታተልትና ምስ ጉጅለ ባህሊ ንስሪ እዚ ምብራቕ ኢና ኣብ ምክታል ንርከብ ዘለና። ካብ ዝቐፂልና እውን ምስ ሓንቲ ካብ ተላሂቲ ናይታ ጉጅለ ዕላል ክንካይድና ደጊምና ንምክታልኩም ብክብሪ ንዕብእ። ሃራይ ኣቐድም ኣቢሉ ድምፃዊ ኣብርሃም ዋሲላ ኣንቲ ፅቡቕቲ ጋመይ ዘውዘዋይ ኣዲ ክገሸን ድየን ኣለዋየ ትብል ጣዕሚ ዜማ እየ ክስማዓና ፅኒሕ ሞ ንሕና ከዓ ምዝ ናትክ ልብስን ምዝ ቁኑኽን ንዑ ተተኣሳስር ደርፊ እያ ዝኻኺራትኒ ከመይ ረኺብካ እዛ ደርፊ
1: ምቲ ደርፊ እያ
0: ኣረይ እስኺ ከም ተላሃይቲ ብምኻኒ ኺ ኣብኡ ክንሪአ ክፀኒሕና እሞ መጀመርያ ሙሉእ ስምኪ ኣብ ጉጅለ ባህል ንስርኺ መዓሲ ክተፀንቢርኪ ክንደይ ዓመታት ጌርክ ኣለኺ?
1: ሙሉእ ስመይ ኢሉና ወልዲ ኣብ ብባሃል ዘለኹ ቦታ ከዓኒ ጉጅለ ባህል ንስሪ እዚ ምብራቕ ባሃል። ናብዚ ጉጅለ ባህል ንስሪ ከዓ 223 እየ መፅ
2: ሓራይ ዱና ኣብዛ ጉጅለ ባህሊ ከም ተላሃይቲ ኺ ተፀቢርክ ደለኹ ሞ ትልሂት ክንብል ከለና ሕጂ ንኣኸ እንታይ ማለት እዩ
1: ትልሂት? ከምዚ ናይ በቃ ድልየት እንድዩ መጀመርታ እቲ ኣብ ውሽጢ እናትካ ስሚዒት ደሎ ምውፃእ እዩ ወኒ በቃ ሕጂ ካብቲ ካልእ ሳዕሳዓይ ከዓኒ ኩሉ ሓደ እንድዩ ሳዕስዒት እዩ ግን እቲ ናይ ሓባር ኮንካ ስቴብ ጌርካ ስለ ተውፅኦ ፍልይ ድበለ ካብቲ ናይ ኩሉ ባህሊ ዝስዕስዖ ሕብረተሰብ ማለት እዩ።
0: ሕረይ ፅቡቅ ትልሂት ዋጋ ዝሓተት እዩ ፃዕር እውን ከተካየዱ ለካ ልዕሊ ክልኡ ፅባቐ ናይ ሓደ መድረኽ ከዓኒ ትልሂት እዩ። ስለዚ ነዚ ኣብዚ ክንሪኦ ፀናሕና ትልሂት ዝተፈላለዩ ዓይነት ቅዲ ሳዕስዒት ወይ ቅዲ ትልሂት ክንኣርኢ ኢኽናና ብዝተፈላለዩ ምስ ብሄራት ኣጣሚርክን ማለት እዩ። እቲ ዝሓተክን ዋጋ ፃዕሪ ከመይ ትርዮ ዝስከ
1: ከምዚ ስሚዒት ስለ ደለካ ደስ ኢልካ ካ ትሰርሖን ሓደ ነገር ማለት እዩ። ብፍላይ ኣብ ትልሂት ከዓኒ ኣብ ናይ ሓባር ስራሕ ስለ ድኾነ ከቢድ እንድዩ በርከስ ናይ ክንደይ ሰዓታት ኢኻ ደው ኢልካ ትሰርሕ ግን ደስ ኢልካ ብፍቕር ስለ ትሰርሖ ከምዚና ተሓጎስካ ኢካ ትሰርሖ።
2: ኣብዚ ክንሪኦ ፀናሕና ትልሂት ሕጂ ናይ ትግርኛ ጥራይ ደይኮና ናይ ካልእ ብሄር እውን ክንርኢ ፀኒሕና ኢና እሞ ናይ ትግርን ኣብነት ክንርኢ ፀኒሕና ብጣዕሚ ፅቡቅ ትልሂት እዩ ማለት እዩ። ሕጂ ከመይ ንዓኹም ነቶም ተላሂቲ ሕጂ ካብ ሓደ ብሄር ናብ ሓደ ብሄር ክትከደኸኹም ትግርና ሕጂ ብዙሕ ግዜ ነዘውትሮ ነገር ኮይኑ ኣብቲ ካልእ ብሄራት ግን ንዓኹም ምውሃትኩም ከመይ ይመስል? እቲ ትገብርዎ ፃዕሪ ነቲ ብሄር እቲ ንክትመስሉ ትገብርዎ ፃዕሪ ከ እንታይ ይመስል?
1: ሕጂ ዳርጋ ኣብ ዝበዝሐ ተላሃያይ ትግርኛ እዩ ትግርኛ እዩ ዝዝውተር ዝበዝሐ ጠይባል ማለት እዩ። ኣብ ተላሃያ ኩንካ ትመፅእ ከለካ ብዙሕ ዓይነት እምበርከስ ኣብ ጫዓተ ብሄራት ደልዋ

0: ክትሰርሕ ከለካ ከቢድ እዩ ነናተን ክትመስሎ ከኣለካ ነቲ ስራሕ ማለት እዩ ሕጂ ፅዕርፎ ሰ ብጣዕሚ እቲ ሓደ ካልኣይካ እንተዘምፅኦ ግድነት ንዓኻ ክመስል ኣለዎ ክብድ ድበለ እዩ ግን ዳሓን እዩ ተደጋጋሚ ስለ ትሰርሓሉስ ንክትሕዞ ቅልል ድበለ እዩ
1: ኣብ ዝተፈላለየ ኣጋጣሚ ናይ ትልሂት ውድድር ይካየድ እዩ ጉጅለ ባህል ንስሪ ኣብዚ ብተለሂቲ ዘምፅኦ ተዓወት ኣሎ ድዩ ወይ ንስኺ ተሳቲፍ ክትፈልጥ ዲኺ
0: ኣነ ካብዛ 223 ድመፃ ኩላ ናይ ውድድር ናይ ምክልኻል ነርና ተሳቲፍና ነርና ሽዑ ኣብ ደረጃ እውን ኣብ ራብዓይ ደረጃ በፂሕና ነርና
1: ሓራይ ተላሂት ሉና ሞ ናይ መዛዘሚ ናይ ዮሃና መልእኽቲ በዚ ኣጋጣሚ እዚ ክትሓልፍ እየ ምስትደሊ ዕድል ክንበኪ
0: ሓራይ ርሑሳዊ ዳኣመት ንኩሉ ኣማን ክርስትና ብውሽጢ ንደገ ንድቕመጥ ንሓይልታት ምክልኻል ኤርትራ ርሑሳዊ ዳኣመት ኣብ ደለኹምዎ ሰላምን ጥዕና ንግበረልኩም ንዓኹም ስድራይካ ብፍላይካ ጉጅለ ባህል ንስሪ ሕሳዊ ዳኣመት ኣብ ደለኹም

0: ዝኸበርኩም ተኸታተልትና መደብና ምስ ጉጅለ ባህሊ ንስሪ ቀፃሊ እዩ ዘሎ። ሕጂ እውን ሓደ ካብ ኣባላ ኢና ሒዝናልኩም ቀሪብና ዘለና። ብመጀመርያ እንቋዕ ናብ በዓል ቅዱስ ዮሃንስ ኣብቃዓካ።
1: ኣሜን ኩላ ይንዓኹም።
0: መጀመርያ ምስ ነፍስኻ ክተላለየና ማዓሲኻ ኣብዛ ጉጅለ ባህሊ እዚኣ ተፀንቢርካ ከም ምንታይ ትሰርሓ ኣለኻ?
1: መጀመርያ ሽመይ ሃብቶም ተክለማርያም ይበሃል። ሻማክ ከዓ ሳጓይ ኣብዛ ጉጅለ እዚኣ ኣቀዲመ እንዴ ነታ ጉጅለ ዝፈልጣ ነረ፣ ግን ንግዜያዊ ለመፀ ነረ ግዜያዊ ምስም ሰርሕ ነረ 2008 ምስም ሰሪሕ ነረ። ኣባል ኮይነ ዝተበበልኩሉካ 2010 ማለት እዩ ምስኣቶም ኮይነ ዝሰርሕ ኩሉ ማለት እዩ።
2: ኣብቲ ፈለማ ምስኣተኻ ኣብዛ ጉጅለ ባህሊ ከምንታይ ኢኻ ነርካ? እቲ ናትካ ዕዮ ኣበርክቶስ እንታይ እዩ ነይሩ?
1: ከም ተላሃያየ ነረ ሽዑ ኣብ እናስራሕና ምስ ከና ብኬሮግራፈር ከምኡ ዓይነት ኮርስ ወሲደ ማለት እዩ ናይ ቻይናውያን ማለት እዩ ክልተ ግዜ ወሲደ ሓደ ግዜ ክልተ ወርሒ ሊንሃይ ዝበሃል

0: መምህር መፂኡ ኮርሶ ሲና ናይ ኮሪዮግራፈር መሊሱ እውን ፀኒሕና ሚስ ዋን ትበሃል ዋን ሰይድ እውን ከም ኮርሶ ሲና ብድሕሪኡ ኣላይ ናይ ትልሂት ኮሪዮግራፈር ኮይነ ማለት እዩ ከምኡ ኢለ እውን ብከባቢ 2009 እውን ናይ ፍሬም ካሕሳይ ወዶ ከዳ ናይ ሓሙሽተ ወርሒ ኮርስ ናይ ዳይሬክቲንግ ፊልም ተማሂረ ብድሕሪኡ እውን ኣብዚ ገዛና ዝካየድ ኩሉ ድራማታት እንዳኣለኹ ከይፀኒሐ ከምኡውን ቪድዮ ክሊባት እንዳኣለኹ ከይፀኒሐ ማለት እዩ
1: ሕራይ ሕጂ እዛ ጉጅለ ባህል እዚኣ ንስኻ ብመንፅር ዝወሰድካዮ ስልጠና ኣብ ባይታ ንክትሰርሓሉ እንታይ ሓለፋ ይገብርልኩም ወይ እቲ ባይታ ንምጥጣሕ ሲ እንታይ ኣስተዋፅኦ ኣለዎም እዛ ጉጅለ ባህል እዚኣ
0: ኣለዎ እንታይ እዩ እንታይ ጠቂምና መሲልካ እተን ኣብኡ ምህላው ኣብታ ህሉ ምህላው ምስ ኩሉ ዓይነት ብሄራት ምስ ኩሉ ዓይነት ሰብ ኢኻ ትሰርሕ ዝያዳ ንኣብነት ንሕና ዓሰብ ሂወታና ኣብ ዓሰብ መዓት ቦታታት ኣሎ ምስኣቶም ክንሰርሕ ኣብኡ ከውፍ ኢልና ከምዘይ ንውዕል ከምዚንግበር ተባሂልና ብዙሕ ዓይነት ስራሕ ሰሪሕና ኢና ንኣብነት ሕጂ ዋላ ብዚ መወዳእታ ሓንቲ ናይ ሓበር ክሊፕ ሰሪሕና መዝሙር ዳርጋ ኩሉ ሓበሬታን ጎስጓስን ተሳተፋ ስራሕያ መናዓኺ ትብል ግጥሚ ናይ ገብሪ ወፀሐ ዜማ ኸ ናይ ተወለ ብርሃን ቀለታ ዳይሬክት ከዓ ባዕለ ጌረያ ሕጂ እቲ ቦታስ ናይ ስራሕ ኣብስ ኩሉ ክትረክበሉ ትኽእል ኢኻ ኩሉ ዓይነት ኩሉ ብሄር ትረክበሉ ኩሉ ቦታታት ኣብ ኩሉ ግንባር መሉ እያ ትሳኢላ ኣብ ኩሉ ከሊልና ኢና ሲድና ሕጂ ዝያዳ ድፊኢት ኣለዎ ሱ እቲ ቦታ ኣብኡ ድፊኢት ስለዎ ክንክትሰርሕ ሲ ባይታ ኣለካ ወደ ሓንቲ ፀገም ዘለዎ ይኮነን ይቐርበልካ ሱ
2: ጥቡቅ ጃማክ ሕጂ ከም ኣላይ ትልሂት ኮንካ ካትሰርሕ ዘለካ ኣብዛ ጉጅለ ባህል እሞ እቲ ኣላይ ትልሂት ክንብል ከለና ትስራሕ እንታይ እዩ ዝመስል ምስቲ ከም ሕጂ ክትዕልናና ፀንሕካ ድማ ዳርጋ ገዲም ኣባል ኮንካ ኢኻ ሞፍታ ጉጅለ ባህሊ ነቶም ንኣሽቱ ተበርክቶ ዓይነት ሓገዛት ከ እንታይ ዓይነት ሓገዛት ክተበርክተሎም ትኽእል
0: እወ ሕጂ እንታይ እዩ እቲ ኣልያ ትልሂት እንታይ ባህላ ኩሉ ግዜ እቶም ምሳይ ዘለዉ ኣባላት ኩሎም ኮርስ ወሲዶም ብሚኒስትር ምክልኻል ኮርስ ዘይወሰደ ኣባል ይብልና ሕጂ ኩሉ ግዜ እንታይ ይብሎም ቲምወርክ ናይ ሓባር ክንሰርሕ ኣለና ኩሉ ግዜ እየ ዝብላ እዚኣ ስቕ ኢልና ዘዝሃብክዎም ጥራሕ ቅበሉ ይብሎ ኖ ከምዚ ክትከውን ኣሎ ኩላና መፅናዕቲ ክንገብር ኣለና ተኸፍአ ዋላ ኣብቲ ቦታታት ናይ ብሄራት ከድና መፅናዕቲ እንተዘይገብርና እዛ ፌስቲቫል ዋላ ብኸፊል እኽልቲ እያ ኣብኡ ከድካ ኩሉ መፅናዕትታት ትገብር ትኽእል ናይ ብሄራ ሕጂ ኩሉ ሰብ ኮሪዮግራፈር እዩ ኣነ ከዓ ድሓን ኣላ ይበልኒ ሕጂ ከምኡ ክገብሩ ከም ዘለዎም ዝያዳ ክፅዕሩ ከም ዘለዎም ዝያዳ በዕሎም ሓሲቦም ክሰርሑ ከም ዘለዎም ኩሉ ግዜ ዝደጋግማ ቃልያ ማለት እዩ ሕጂ ኣነ ዝበልክዎም ጥራሕ ኩሉ ግዜ ክበሉ ዘይኮነስ ኩላና ቲምወርክ ኮይና ስጋብ ሕጂ ሰዓትካ ከም ጌርና ኢና ንሰርሕ በቲ ኣነ ዝበልክዎ ጥራሕ ኣይኮነን ኣነ እዚአን ከይኮና እዚአን ኣይኮናን ኢለ ጋይደ እየ ዝገብሮም እምበር ዝበዝሐ ይህን ምህ እንዳተባሃልና ኢና ንሰራሕ ማለት እዩ ዛስዋይ ትኸምኡ ዓይነት ስራሕ ከዓ ኣብ ናይ ምክልኻል ዝሓለፈ ራብዐይ ደረጃ ሒዝና ውፅና ትልሂት ከምኡን ድራማ ማለት እዩ
1: ሕረይ ሃፍቶም እዚ ናይ ትልሂት ብድራማዊ ዓይነት ትሕዝቶ እዩ ተዓዚብናዮ ነርና እሞ እቲ ዋጋ ዝሓተኩም ናይዚ ትልሂት ከመይ ትግንዘቦ ንስኻ ዘቕረብካዮ ኣብተን ተላሂትኸ ብልክዕ ይንፀባርቕ ዶ ትብል እንታይ ክፅበቕ ኣለዎ ኣብ መድረኽ
0: እወ እዚ ኣዘንተዊ ትልሂት ዝበልካዮ እቲ ቀንድን ኣገዳስን ስራሕ እዩ እምበርከንታይ ብምንታይ ቀንድን ኣገዳስን ስራሕ ምስልካ እቲ ትልሂት ባዕሉ ነፍሲ ክኢሉ እንታይ ዓይነት የንፀባርቕ ማለት እዩ ብዘይ ደራፋይ ብዘይ ዝኾነታ እዩ ዝበሃልሲ ባዕሉ ነፍሲ ክኢሉ እንታይ ከንፀባርቕ ደልዩ በርከ እንታይ ክብል ደልዩ ትልሂት ባዕሉ ክገልፅ ይኽእል እዩ ዝኾነ ዓይነት ቦታ ንኣብነት ኣብ ድፋዕ ድዩ ዘሎ እሶም ቶም ሰባት ድፋዕ ቀየርካ እሶም ቶም ሰባት ባዕሎም ዝተኸሱ ባዕሎም ዝከላኸሉ ባዕሎም ትልሂት ብመንፅር በቲ ኣዘንታዊ ትልሂት ማለት እዩ ብከምኡ ክሰርሑኹም ዘሎ እዚ እታ ቀንደ ኣገዳስ ስራሕካ እቲ ኣዘንታዊ ትልሂት እዩ ሕጂ እንታይ ፃዕሪ ንገብር እትሄልካኒ ትብልጫና እዩ ዝኽብለካ ፅናሕ ኮይ እቲ ብሓንሳብ ምህላው እቲ ብሓንሳብ ኣብ ሓደ ቦታ ኣብ ሓደ ክስታይ ምህላው ልምምድ ንክንገብር ዝያደ ሓጋዝ ኣለና ዕረፍቲ የለን ስራሕ ክወሃብ ከሎ ዕረፍቲ ዝበሃል የለን ማለት ኣዝና ኢና ንቃጣቐጥ ንቕጥቅጣ ኢና ክትመፅእ ክትክእል ኣለዋ ትመልሳ ትደግማ ደይከኣል የለን ኣይገብራን እየ ትብልኒ ተፈቲንከያ ትኸውን እያ ግድን እዛ ስዋይ ከምኡ ዝያዳ ፃዕሪ ስለና ሓትትና ዝያዳ ፃዕሪ ኢና ንገብራ ብትልሂት ክኸይድ ከሎ ተላሃየ ኣዝዩ መሳጢ እዩ ግን ከምኡ ጥራሕ ከዓ ኣይኮነ ኣሰናይ ከዓ ኣይኮነን ነብሱ ክኢሉ ሓደ ዝበለፀ ስራሕ ዘንፀባርቕ ሞያ እዩ ስለዚ ሞያ እዩ ኣነ ኩሉ ግዜ ብዛዕባ ወዲ ሓሶብ ክ እየ ዝኸይድ ናልባሽ ሕጂ ድራማ ይ ኣለ ኣለኹ ቪድዮ ክሊብ ይ ኣለ ኣለኹ ግን ወላ ተተልሂት ጎኑ ኣይጎድፎኒ ፈርከስ ብዛዕባ እየ ዝሓስብ እንታይ ክንገብር እንታይ ክንሰርሑ ክክእል ኣለና መፅእ ዘሎ ውድድራት ኣለና ንኣብነት ናይ ሓበሬታን ጎስጓስ ሚኒስትር ምክኻል ኣለና ኣክንሽዑ

0: ስወልና ንፅበ ብዛዕባ እንዳሓሰብካ ትኸይድ ብዛዕባ መፅናዕት እንታይ ክትሰርሕ ኣለካ ውሽጢ ይብል ኣትኻ ኢኻ ካብቲ ባህሊ ኣትኻ ኢኻ ክትፀወት ዘለካ ሕጂ ትልሂት ከምዚ ኣሰናይ ጥራሕ ይኮነ ዎ ክትሪኦ ፅባቐ ኣለዎ ኩሉ ነገር ኣለዎ ግን ነብሱ ክኢሉ ከዓ ብዙሕ ዓይነት ስራሕ ዝሰርሕ እዚ ክንብሎ ፀንሓና ኣዘንታዊ ትልሂት ነብሱ ክኢሉ ዝሰርሕ ስራሕ እዩ ስለዚ መሰነይታ ደይኮነስ ፅባቐ እዩ ትልሂት ሞያ እዩ ሞያ እዩ ከዓ ብርግፅ
1: ዝጋጠም እዚ እንኳዕ ናብ በዓል ቅዱስ ዮሃንስ ኣብ ፀሓካ ክብለካ ፈቱ ንዓኻ ምስድራ ቤትካ ናይ መወዳእታ ብዛዕባ እዛ ጉጅለ ባህሊ ክትብሎ ተደሊ ነገር ተለካ ወይ ናይ ዮሃና መልእኽቲ ተመሓላልፎ ተደሊ እንተለካ ዕድል ክንበካ
0: እወ መጀመርያ ርሑስ ቅዱስ ዮሃንስ ብፍላይ ንዓኹም ምስር ዜና እንታይ ክብል ደሊ ንሕና ኩሉ ግዜ ብስራሕ ኣለና ማለት ገና ብሕጅስ ካልእ ብዙሕ ነገር ይፅብየና ዘሎ በዚ ኣይንዛነና ብዙሕ ንሓስብ ማለት ኣለና እጂ ዝያዳ ስራሕ ክንሰርሕ ከም ዘለና ኩላና ንባህል ኢና ሕጂ እውን ከም ኣብዚ ቦታ ናይ ለቦዋ ቦታ ስለ ዘለኹ ክንሰርሕ ኣለና ስና ክነክስ ኣለና ኣብዚ ብፃሕ ክንበፅሕ ኣለና ትማሊ ራብዓይ ደረጃ ሒዝና ሕጂ ከመይ ቀዳመይቲ ኣነ ንቀዳመይቲ ኩሉ ግዜ ንቀዳመይቲ እየ ድሓስ ኩሉ ግዜ ክወዳደር ከልኩ ንቀዳመይቲ እየ ድበፃሕ ኩ ብፃሕ ንቀዳመይቲ ክንበፅሕ ንክእል ኣለና ተወዳዳሪ ሕጂ ኩሉ ግዜ ንብሎ ኣሎ ገዛና ናይ ዝነበረ ካብ ቀደም ማለት እዩ ዝገይሽ ነጥበዊ ዘይኮነሲ ዝገሽ ነጥበብ ኢና ክነፍር ዘለና ናትና ካብ ቀደም ከምኡ ዝብል ተክስተይ ኣለና ስለዚ ከምኡ ክንገብር ኣለና ባህላየ ቴንኪዩ ርሑስ በዓል ቅዱስ ዮሃንስ መጀመርያ መጀመርያ ንዓኹም ካልኣይ ከዓ ንጉጅለ ባህልና ስድራ ቤተይ ንመላእ ህዝቢ ኤርትራ ኣብ ውሽጥን ኣብ ደገን ዘሎ ዕንዲ ምስ ሓይልታት ምክልኻል ሰራዊት ከዓ ቴንኪዩ

0: ወጣተይ ትገብረልካ ዝተዓኒድካ
1: እንደይ ዝገብሮ እንዲ ጠፊእኒ
0: እዋ እንታይ ማለት ኢኸ ዝገብሮ ጠፊእኒ ኢልካ ዘረባ ከምዘይከመኻስ እምበረ በጊዕ ጤል ደርሆ ጓሲ ሰሙዮም ዝኣት ዘሎ
1: ዘለዎም ይኹኑ ኣነ ከዓ ሕጂ የብለዩ
0: ኣይ ኣይ ናይ መዓልቲ ካሊካ ፈለጥ
1: እዋ
0: እወ ሕጂ እውን ካብ ዘምፃእ ከምፅኢኻ በጊዕ ወይ ጤል ከተምፀለይ ኣለካ
1: ካበይ ካበይ እሞ ከምፅእ
0: ፈሊጠልካ ድ ካብ ዘምፃእኻ ተምፅእ ኣውደ ዓመት ንድርስባ ተደፊነልካ ይውዕልኒ
1: መን ተደፈኒ ኢልኪ ዓቕምና እኮ ክንገብር ኢና ደርሆ ስጋ ከዓ ኪሎ ክልተ ኪሎ ጌርና ንውዕል
0: ከይትሕመኒ ከይትተሓስቦ ክተ መሕፈር ዝበሃል ባእዩ ዘይብልካ ጎረባ ብትና ጮማ እንዳበልዑስ ደርሆ ዶ ስጋ ገዚእና ክትብለኒ
1: ግደፍየ ናይ ጎረቤት ከም ገዛ ከንበልኩም ጎረቤትካ ዶ ይንበር ንስም ብዓቕሞም ገይሮም ኣለዉ ንሕና ከዓ ብዓቕምና ንገብር
0: ዝቕበል በጃኻ ኢልካ እንታይ ኸ ዓቕም ለካ ይበጃኻ
1: በሊ ክትፈልጢ በታ ዘላትና ኢናኻ ንውዕል
0: ከይትሕመኒ ከምኣ እንተ ደኣ ጌርካ እስኻይ ሰብኣየ ኣነ ይሰበትኻ
1: ኣብዚ ድና ተባፂሕና ፅንሐ በሊ
0: ሃይ እንታይ ትገብርኻ ክትመስል
1: ድሓን ባሓደ ኣለና ዶ
0: ድሕሪ ሕጂ እስክንደየ ናይ ባሓደ ኸይንህሉ መዓረይ
1: ኣነብረሃም ዶ
0: ኣይ ገዛኻ ክተብርህ ዘይከኣልካስ ኣብርሃም ምባሎም እኳ ዘውግሄን ዘሎታ
1: ኣብ ዳ ዓመት ምድሪ ገለ እንዲፈሲልኪ ክሳብ ዝነፍሰልኪ ኸዓ ገለ ንምባል ሓሽ
0: ክትፅርግፍ በል ሃሊኻ ኸንታይ ጌርካ ኢኻ ከይሓስካ ጥራሕ እንዶ ምፃእ ብሓደ ኸ ኣለና ሳራ ኸመይ ኣርፊድኪ ድሓ እንዲ ኸዳ ቤኑ ክትፀርፀር ትብል ዘለኸ ኣትታይ ክድሕን ኢልክኒኢኺ ኣይ መርዘነይ እንዲ ላዓይለለይ ከይድጓል ዋ ንጎም ምድሪ እንታይ ኣብ ባፂሕኩም ቤ እንዳ ምስ ፀናሕኪ ኢኽኸ ኣነ ደኣ ኣንጌ ቤተ ክርስትያን ክስዕሚ ኢሎም ምስ ወፃኹ እንደ
2: እምበኣር ቀሲን ክስ ቤተ ክርስትያን ካዓ በፂሕኪ
0: ኣትሳሪ ኣቐስኒ ኢለ እምበር ናብኡ ኸይደ ዘረባኺ ግን ኣይተረድአኒ
2: ከመይ ኢሉ ክርድአኪ ኣብ ከብዲ ፅጉብ መዓስ ሃሊጡሙ
0: ዋ ሕጂ እውን ይሓስክኹን እስከነፅርለይ
2: ኣንታ ሓፍተይ ንውዲ ኣመት ዝኾነኩም ኣስቤዛኹምን ጥሪትኩም ስለ ዝሸመትኩምስ ቀሲንኪ ይብለክ ኣለኹ
0: እወ ንሱስ ሓቂ ከለኹ ሸዋሚትና ኢና ይሂ ንስኹም ከይ ሸዋመትኩም እንዲኹም
2: እዋይ ኣቲ ምስ መንኪ ሽመጥ ምዝዝሩ
0: ዋ ኮምባይት በሊ መን ይፈልጥ መፅእ ከለኩ በጊዕ ወይ ጤል ሒዝልክ መፅእ ኸዎ
2: ካበይ ካበይ ኣምፅኡ ከምፃለይ
0: እዋሕወይ ስራሕ ምስ ሰርሕ እዩ ኣቋሪፅ ወዲ ዶስ

0: ደሞዝ ይውሕድ ኮይኑ
1: ይ እንታይ ደሞዝ ኣለዎ ኢልክ ኢኺ እንታሃለዎ ከዓ ካብ ክራይ ገዛ ዝሓልፈ ኣይኮነ
0: ሞት ሳራ እዚ እና ፍለጥ ክዘየምፀ ዶ ዘይገበረ ኢል ክተንፀርፅሪ
1: እንታይ ደኣ ክገብር ነይር ንስከበል
0: አየ ሳሪ ሽግር ገዛ ኺ እና ፍለጥ ክትርደሉ ጥራይ ዘለኪ ድሓር ከዓ ዘምፆ ብፍሽኽታ ተቐቢልኪ ከም ዝተሓጎስኪ ክትነግርዮን ሞራል ክትህብዮን ጥራይ ዘለኪ
1: ኣሰይ ወረጃ ማዕዶ መንዳ ኣብልኹ ጓል ይንስኺ ወይ ምዒድ ክኽትክእል እዮ
0: ይምዕደክ ዘይኮንኩ ዘለኹ ነቲ ትፈልጥስ ኣፍልጦ ወስ ኩሉ እየ ዝብለክ ዘለኹ
1: የቐኒ ኢለይ ማዓረ ድያ እምበኣር ቆፎ ክመሊእ ክሲ ቆፎ እንዳማት ከይመልእ ትፅዕር ኣለኺ
0: በስማ ኣንቦውን መንፈስ ቅዱስ ንምንታይ ሕማቅ ዛርብ ትሳሪ ኣነስ ከምኡ ሓሲበ
1: ኣንቲ ተዘይተሓስብሎ ተዛሪብክዮ
0: እዎ የቕሬታ ግበርለይ ኣነስ ንፅቡቅ ከየ ሓሲበ ወደይ ከይደ ግዳ ብሩክ መዓልቲ
1: ኪድኸው በሊ ኣበይ ዘለያ እዚኣ ኣነስ ክኸይድ እንደ ግዲ ኣብዚ ዶዳ ትገቲረ ክውዕለልኩ ኮይነ
2: እወእወ ይሰማዕካ ኣለኹ ዳሓን ዳሓን ኣይትሰከፍ ፅቡቕ በጊዕ ክሳብ ናይ ኣርባዕተ ልዕሉ ዩ ተረኺብካ እውን ፀገም የለን ብዛዕባ ገንዘብ ስኽፍ ኣይብልካ ገዚአ ከምፃዮ ኖ ኖ ንዓይ ኣይኮነን ኣነስ ገዚአ ንንዳ ዓርከ እዩ ንሱ ኣብቲ ደገን እዩ ዘሎ ስድሪኡ ክሕጎስለ ኢለ
3: እዋይ ንዘለዎ ሲውስኮ ድዩ ዝበሃል ባዕልኻ ኣለኻታ ፈጣሪ
2: በቃ ሓራይ በቃ ውዳድእ ፀኒሕ ዳ ኢካ ክገብር እየ ቻው ቻው
3: መርሓባ ስምኦን
2: ይፅንሓልካሱ
3: ሓራይ ደልየካ እንዴ ዳኣ ነይረ
2: እሞ ረኺብካ እንደ ኮንካ ንደለኻ ወይሲ ንኻሊእ ግዜ ኢኻ ደሊኻኒ
3: ንሕጂ እምበር
2: እሞ ናብ ጉዳይ ካእቶ ይሰምዓካ ኣለኹ
3: ሓራይ እንታይ መስለካ ስምኦን ቁሩብ ተሸጊረ ኮይነሲ ነዛው ዳኣ መዝኾን ገንዘብ እሞ ክትሕግዘኒ
2: ክሕግዘካ ዋላስ ከለቅሓካ
3: ተሓገዝካኒ ይፅላኣኒ ተለቃሕካኒ እውን ኣይፅላኣኒ
2: ሓዲኡ ምረፅ
3: ድሓን ዋላ ለቃሓኒ ንዶ
2: ክንደይ ዝኸውን ኢኻ ክደዲኻ
3: ወላ ሽሕ
2: እስካ ሓንሳብ ሰሪጥካ ዶ ክንደይ ወዲያ ፀቦቕ ፀቦቕ በቃ ኣብቲ ገዛ መብፅሓ ኣሎ ሓራደግ ሰደልኩም ኢልኩም በሎም ድሓር ስራሕ ምፃኒ ኢኻ ቻው ቻው ቻው ሶሪ ክንደይ ኢልካኒ
3: ሽሕ
2: እንታይ ትዛረቡ ኣለኻ ብሽሕ ዳ ድንሽ ጌካ ሪኻ ክትሕልፎ መቸም ብድንሽ ክሕልፈ ኣይትብለኒ እንትኸውን
3: ኣይተሓጭ ጭባእ ብድንሽ ይሕልፎ ብድባሲ ተለቃሓኒ እንተኾንካ ኣለቃሓኒ
2: ኦ ማለተይ እዚ ገሪሙኒ ድዩ ሽዕ ቅርሽስ ከምዚ ዓብ ገንዘብ ጌካ ወሲድካያኖ
3: ክመልሶ ዝኽእል የ ለቃሓኒ ኢለካ
2: በዚ ዝርእካ ዘለኹ ደኣ ምሽ ክትመልሰለይ ጉንድኡ ትረክብ ከማን ኮይኑ ኣይስማዓኒን እዩ ዘሎ
3: ንዓባ ሰብኩን ኣይትዋራዘ ፅባሕ ኮነ ዝበፅሕካ ዘለካ ደረጃ ክበፅሐ
2: ኣታ ካብዚ ናይ ድኽነት ባይታ ሓፍ ኢልካስ ናብዚ ናተይ ደረጃ ከይተሓስቦ ዳሓርካ ኣንስኻ ኮ ወዲካ ኢኻ ዘለኻ
3: ሓቅኻ ፈጣሪኡ ኣሚኑ ዝወደቐ ፅባሕ ክትስኣየ ፀጉሞን እዩ ከምዚ ናትካ ሰቡን ፈጣሪኡን ዝረስዐ ግን ሓንሳብ ምስ ወደቐ ክንደየናይ ከይትስእ
2: ኣታ ክንደይ ክትዛረብ ኢኻ ምኳን እዞም ድኽታት ካብ ተበልዕዎ ትዛረብዎ እዩ ዝበዝሕ
3: ዋ ድኽነት ናይ ገንዘብ እምበር ድኽነት ናይ ኣእምሮ ማዕሳሃሊና ደኣ ካብ ምዝራብ ዝተቆጠብና
2: ኦይ ስኻ ትገድፈኒ ትመስልኒ ኢኻ ልቓዒልካ ኒርካ ሓቀይ
3: እወ ከተለቃሓኒ
2: የቕሬታ ዕድል ኣይገበርካን ቀዲመ ገንዘበ ኣዋፊረ ዮ
3: ምባ ንዘይተለቃሓኒ ኢኻ ጥፍጣፊ ክሳብ ዝነቅፅ ሃለውሎ ክተብለኒ ፀኒሕካ
2: ምስኻ ኢኻ ጥፍጣፍካ ወዲእኻ እምበር ኣነስ ክብር ዝበለ መግቢ ሰ ዝቆረዝኩ ንዓኻ ሃለውለው እንዳበልኩ ክሕቁቕ እየ ፀኒሐ
3: እንታይ ትዛረብ ኣለኻ ዋታ ርእሲ ለካ ዲ ተሸጊረ እናበልኩ ኻስ መሕቀቕ ደገለ ትብል ኣለኻ ግደፍ ኣይትበዳዕ ሃየንት ኣለዎ ግደፍ ስምኦን ሃየንት ኣለዎ
2: ደሓን ሓንቲ ነገር ክትሓባበረካ የ ሸሓለቂሕካ ክትመስተለ ስለ ትኽእል
3: እንታይ ኮይነ ዘይክእል
2: ደፊርካ ክትርምፆ ዘይከኣልካ ዶ ክተምፅዓቕ ብክትረክብ ብዝኾነ ግን ኣወዳእኒ ካብ ከለቅሓካ ክኸፍለካኒ ዝሕሸኒ ናተይ ናይ እንዳዓርከያን ኣለዋ ተሓርደን ሽሕኻኻ ይህበካ
3: ኣይደሊኒ ዓቕሚ ክትፈልጦ ከተለቅሓኒ እየ ዝደሊ ክመልሰልካ መታ
2: ኦው ግዜ ተቕትለለይ ኣለኻ ክትመልሰለይ ዓመታት ክፅብየካ እዚ ይህበካ ዘለኻ ሓሳብ ተሓሰብካሉ ዝበለፀ መስለኒ ከይደ ኣለኹ
3: እንታይ ትዕቢትታ እዚ ዋታ ድኽነት ስማዕረ ከምዚ ዘሕስረካ ምዃን ምስ ሕሱር ሰብተ ተዛሪብካ ዳእወ ኣኽ እዋይ ስምኦን እዋይ ስምኦን እውይ
0: ከመይ ውዒልካ ኣብርሃም
3: ከመይ ውዒል ክስምረት
0: ድሓ እንዲኻ ዳ ቤኑ ኸትዛርብ ዘለኻ
3: ተዛሪበ ድ ስቂል

0: ገለ ሓሳብ ሒዘ የፀኒሐ ዝኸውን
1: ደሓን ሓሳብ እኮ ይፅላን ክበዝሕ ጥራይ ዶ ይብሉ ብርሞ
0: ንሱስ ሓቂኺ
1: ምድላው ዳኣመት ሞ ከመይ ኣሎ
0: ብየላ ንዓመታ ከምዚ እዋን ከይሸርመመ ከይቆርመመ ጥራይ የፅንሓና
1: ኣሜን ምንታይ ኣሎ ንሕግዞ ከብወገና
0: ኩሉ ሙሉእዩ ግዳ ፅባሕ ክሓርደልኩም ክመፅአ እሞ ተኸራታትኩም ሳሓሒልክ የፅኒሒ
1: ፅቡቕ ፅቡቕ ናትኩም ከ ከሞ ክትሓርድ ዲኹም
0: ወ ክንሓርድ ኢና
1: ፅቡቕ እሞ ኣብርሃም ሓወይ እዘየን ሓዘን ንዝኾነ ከዓ ይኾነ ኸ
0: ንምንታይ ኣለኒ ንዶ
1: ወለካ ደስ ክብለኒ ግን ተቐበለን በጃኻ
0: እሞ ዝገንዘብ በዚሑ ኢሉ
1: ዘይበዝሐ ተቐበለን ጥራይ በጃኻ ኢለካ
2: ዋእታ ተእዝር ዘለኹ ዋእታ ትገብሪ ክትሲ
1: እዋ ይህ እንታይ ርኢ ኸሪኻ
2: ናይ ምንታይ ዝብየ ኣለኺ እንታይ ሰርሒልጊ ስማዓታ ስኸ እንታይ ደለካ ሕጂ ከዓ ንሰበይተይ መፅኻ ልቅሕ እንትባ ኣለኻ
0: ስምዓኒ ስምኦን
1: ድሓን ፅናሕ ሞ ኣብርሃም ሕጂ ኽኢል ድሓን ርሑሳዊ ዳኣመት ይግበረልና
2: እቲ ገዘብካ ክወስዶ
1: ኣይምልከተካን እዩ ኪድ ኣብርሂሙ ጉዳይካ ግበር ንሰበይትካ ከዓ ርሑሳዊ ዳኣመት ይግበረልና በላ
0: በሊ ዘውፃኽየ ይተካኣልኪ ብሩኽ መዓልቲ ኸ
1: ኣሜን ኣሜን ብሩኽ መዓልቲ
2: ሕጂስ እንታይ ገርኪ ማለት እዩ
1: እንታይ ዶ ገይረአ ደይ ተፀጊሙ ርአ እየ ሓጊዘዮ
2: ተጋጊኺ ኣንተ ወይ ኣለቅሕን ኢሉ ነይሩ ንዲ
1: እሞ እንታይ ጌርካ ኣብኻዮ ጥራይ ከይትኸው
2: እወ ምልቃሓ እኳ ኣየለቅሓካን ኢልዮ ግን ኣተየ ናይ እንዳ ዓርኬን ኣለዋ ተሓደ ዘለይካኻ ይህበካ ኢሉ ዮ
1: ትሕዝን ኣዝኻ ትሕዝን ዝበለካ ሂብካ ከም ሓገዝ ክንዲትሕርዶስ ጊላኻ ክትገብሮ
2: ዘይኮነ በዓል እዚኣቶም ክረኽቡ ተኮይኖም ክሰርሑ ክርፁ ጥራይ ዘለዎ
1: ኣየ ስምዖን እሂ ንስኻ ነዚ ዘለካዮ ደረጃ ርሂትካ ዲኻ በፅሕከ
2: ዋኣት ስምረተይ ምስ ዲ ክተወዳደር እንደ ተኽንዓይ
1: በርኣያ ስላሴ ዝተፈጠረ ሰብ ኩሉ ሓደ ምዃን እየ ዝፈልጣነ
2: ንሱስ ሓቂኺ
1: ስለዚ ብሓደ ዓይነት ክንረአን ኣብ ግዜ ፀገምና ክንተሓጋገዝ እዩ ዘለና ድሓር ከዓ እዛ ሃብቲ በፂሕካዮ ዘለኻ ስድራይ ክውርሱ ንኸለዉ
2: ይፈልጥ ያ ተቐፅል በጃኺ ለኪ
1: ኣወዳእኒ ንዝተሸገረ ክሕግዘሉ ንዝጠመየ ክዕንግለሉ ኢሎም እዮም ቃል እትዮም ስድራይ ኣውሪሶምኒ
2: ይፈልጥ
1: ስለዚ ነዚ ንስኻ ብዕድል ዝረኸብካዮ ነቶም ብዕድሎም ዝተሸገሩ ኣይትበዳዕሉ ተኽኢልካ ሓግዘሉ
2: የቕሬታ የቕሬታ ስምረተይ ስሕታ መዓልቲ ውዒደ ድሕሪ ሕጂ ኣይደግሞን እዩ
1: ካብ ልብኻ ግን ክኾን ኣለዎ ታስምዖን
2: ካብ ልቢ ኣንቲ ስምረተይ ደይደንቆሮ ኮይነ እምበር ኣነስ ካብ ሰብና ትፀብኹ እንዲ ዓብየ
1: ኖኖ ሕሉፍካ ከዝኻ ክረካ ደልየ ኮይኮንኩ
2: ኣጆኺ ኣጆኺ ሰከፊ ሕጂ ግዳሓ ንኺድሞ ገዛና
0: ኣታ ናይ ባሓቂ ድያ ጌይራቶ ገዛ ዓፂ ሕጂስ ናበይ ከይዳ ትበሃል ቁሩብ ከናበይ ከይዳ ናብ ስድሪኣ ዶ ከይዳ ትኸውን ኖኖኖኖኖ እዚኣ ተፀሊላ ጥራይ ክትከውን ኣለዋ ህዋ ኣቲ ኣበይ ዲ ክዳ ፀኒሕኪ
3: ኣይ ዝናብራና ኩሉ ምስ ሓሰብኮ እንዲ ዓኽሊ ፅብብ ምስ በለንስ ፀሎት ክገብር ቤተ ክርስትያን ከይደ
0: ናይ ብልብ በሊ በሊ ክትሕጎሰ ከዓ ገንዘብ ረኺቦ ኣለኹ እንታይ ከምፅእ በጊዕዶ ወላጤን
3: ኣይትሸግር ኣብርሃመይ በቲ ዓቕምና ጌርና ኢና ንውዕላይ ትዘግር
0: ናይ ብልብ ዲኺ እንታይ ደኣ ሃንደበት ተቐይርክኒ
3: ኣብ ቤተ ክርስትያን ዝውሃብ ዝነበረ ስብከት እንኳዕ ይትሰምዑ ንዕኡ ምስ ሰማዕኩ እዚ እውነይ ኩሉ ተመሊሱ ኩሉ ከዓ ተረዲእኒ ከም ገዛኻ እምበር ከም ጎረቤትካ ኣይነበር እዩ ሕጂ ከዓ እዚ ኩሉ ዝጨቕጨቕኩኻን ዝረበሽኩኻን ይቕረ ግበረለይ ኣብርሃመይ
0: ይቕረ ይኹንኪ እንቋዕ ጥራይ ናብ ልቢ ከተመለስ ሕጂ ግን በጊዕ ከምፅእ ክኸይድ
3: ድሓን እቲ ንበጊዕ ዝሓሰብካ ኣስቤዛና ንበሮ ሕጂ ግን ወላ ደርሆ ምፃይ ትሸግር
0: እወይ ናይ ፈጣሪ ጥዑም በሊ ኸይደ በሊ ደሮስ ግድን ከምፅእ
1: ከመይ ፀኒሕኩም እንዳ ኣብርሃም
3: መርሓባ ስምረት ከመይ ፀኒሕኪ
2: ኣብርሃም ሓወይ ኣይተሓዘለይ ክንዲ ክሕግዘካ ዘየለ ዘረባ ናተዛረብኩ ኣናሽከየ እሞ ይቕረ ግበረለይ
0: ይቕረ ይኹንካ እንቋዕ ጥራይ ትረዳእክ
3: ስምረት እውን ፅቡቕ ሓሳብ ዳማኸርክኒ ተገልቢጠ ዘየለ ዘረባ ተዛሪበ ቀይመካ ይኮን እሞ ይቕረ በለለይ
1: ኖኖ ኣይቐየም ክንንሳር ሓፍቲ ትስይ ትደፍ
0: ሪኦኹም ይቕረ ይቕረ ክትበሃል ክንደይ ጥዑም መስለኩም
3: ክንደይ ዎ ጥዑም ኣውደ ዓመት ምድሪ ኣብ መጎና ሰይጣን ኣትዩ ባሕሪ ፍሽፍሽ ኣቢልና ነይሩ
1: ሕጂ ባሕሪ ድበል እንኳዕ መፍቱ ይኮንና
2: እሞ ነዛ ዘለ ሓጎስ ሓጎስና ክንውስኽላ ፅባሕ ኣውደ ዓመት ምሳና ይምውዓልኩም ዝኾነ ከይተመኽን እዩ
3: እዋይ ፅባሕ ስባ ኣብ ገዛና ክንውዕል
1: ኖኖ ፅባሕ ቅዱስ ዮሃንስ ተኣኻኺብና ኣብ ገዛና ንውዕል ከምዛ ዝብለኩም ዘሎ መስቀል ከዓኒ ከምዛ ዝበልኩማ ኣብዛ ግዛኹም ተኣኪብና ንውዕል
3: ኣብርሃም
0: እዋ ብዘይ ምክንት እንደም ኢሎም ምስኦም ንውዓል
2: ኣንበሳ ኣብ ዳእመት ተሓቆሽካ ተውዓልካ ዩ መቐረ ዘለዎ
0: እሞ ስሞን እተናባጊዕከ ክሓርደ እንዴ
2: ኣጆኻ ጆኻ ይትሰከፍ ሰን ዝሓርደን ኣለዎን ምፃ ጥራሕ ብሓንሳ ኮይና ክንበልዐን ኢና

ሰላምታ ናብፃሕኩም ኣብ ውሽጢ ሃገር ንወፃእን ትርከቡ ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እኖ ኣብ ሰዓትና ተዳሊና ንርከብ ዝኸበርኩም ተኸታተልትና ቅንያት ኣውደ ዓመት በዓል ቅዱስ ዮሃንስ እዩ ዘሎ። መደብ ማእገር እውን ነዚ በዓል እዚ ዘንፀባርቑ ዝተፈላለዩ ትሕዝቶ ኢና ቀሪብናልኩም ዘለና። ከምዚ ትከታተሉና ዘለኹም ድማ ኣብ ቀንዲ ጎደናታት ኣስመራ ብምውፃእ ንሓፈሻዊ ብዛዕባ ዕዳጋታት ብዛዕባ ኣብ ቅንያት ኣውደ ዓመት ዝግበር ዕዳጋታት እንታይ ከም ዝመስል ንዑ ንምድህሳስ ኣብዚ መፂና ኣለና። ንሓፈሻዊ ትሕሶ መደብና ዝገልፅ ሓደ ብሓደ ክነቕርበልኩም ኢና። ክሳብ ፍፀ መደብና ምሳና ክትሓብሮ ንዕድም። ሰናይ ምክትታል ብሩኽ ኣውደ ዓመት።

0: መጀመርያ እንኳዕ ናብ በዓል ቅዱስ ዮሃንስ ብሰላም ኣብቃዓና ሃዋህው ኣውዶ ኣመት ከመይ ኣሎ?
1: ኣሜን ኣቶ ሰሚር፣ እዚ ኣውዶ ኣመት ብጣዕሚ ደስ ድብለካ እዩ። እዚ ህዝቢ ላዕልን ታሕትን ከምዚ ኢሉ ዋናጨብ ከሎ ብሰላም ብስኒት ብፍቕሪ ደስ ይብለካ። ሓቂ ደስ ኢሉና ብርኩ ዓመት ክግበረልና እግዚኣብሔር ኣምላኽ ከዓ ብፅሩይ ዝናብ ገይሩ ይተዓረቐና ሰላምን ፍቕርን ይሃበና ሃገርና ዓለም ብምሉእ ሰላም ይግበረልና። እምበር ዕዳጋ በዚ ትሪኦ ዘለካ ብጣዕሚ ፅቡቕ ኣሎ፣ ፅቡቕ ዕዳጋ፣ ፅቡቕ ሙሳ ኣሎ። ደሮ 5600 ዝነበረ ኣብ 250 ወሪደን ኣለዋ፣ ፅቡቕ ኣሎ። ብዓቂ ሃገርና ሰላም ይግበረልና። ኣብ ርእሲ ከዓ ኣነ ክሕልፎ ዝደሊ መልእኽቲ ፍቕርን ሰላምን ገይሩ እዚ ህዝቢ እዚ ከም ደለዎ ከም ቀደሙ ተሓባቢሩ ክኸይድ ብጣዕሚ ብጣዕሚ ምሉእ ተስፋ ኣለኒ። በዚ ዓድታት ወሪደ ነይረ ገሸ ነይረ ብጣዕሚ ለምለም ፅቡቕ ኣሎ። ዋ እንተ ተፋቒድና ሰኣኽለና እየ ድብል
0: ሓራይ ኣብዚ ኣውደ ኣመት እዚ ከምዚ ንሪኦ ዘለና ዓበይቲ ንኣሽቱ ኣዴታት ኣቦታት ካብን ናብን ክንቀሳቀሱ ነዚ ኣውደ ኣመት ከምዚ ኢሎም ከብዕሉ ከለዉ እንታይ እዩ ዘርእየካ? እዚ ኣውደ ኣመትናስ እንታይ ይትርጉሙ?
1: ንሃና ኣውደ ኣመት ደኣ ንኣዳም ገረሞ እዩ፣ ደለዎን ዘይብሉን ማዕረ እዩ። ተኸባቢሩ ተሓጋጊዙ ልቓሕ ጓደ ይልቃሕ ተደጋጊፉ እዩ ዝኸይድ። ንሃና ህዝቢ ፍሉይ ህዝቢ እዩ። እግዚኣብሔር ኣምላኽ ከም ቀደሙ ይግበረሉ ሰላምን ፍቕርን ብምሉእ ብካእቲ ኣብ ምክልኻል ዘሎ ከዓ ሰላም ኮይኑ ኩሉ ሓሪሱ ምሒዙ ወልጉሉ ቴክኒክ ዝገብር ቴክኒኩ ገይሩ መካኒኩ ባትላሜርኡ ደልካ ዳእሲ ኩሉ ብሰላም ሰርሒ ከዓ እቶ ተስፋ ገብር።
0: ናይ ዮሃና መልእኽቲ ከተሕልፉ?
1: ኣነ እኳ ውፅእ ኢለ ካብታ ገዛይ ኣብዛ ገዛይ ቀረባ እያ እዚኣ ማርካቶ ትበሃል። ዝሕልፎ መልእኽቲ እንተልዩ ንምሉእ ምክልኻል ብምሉእ ሰራዊትና ብደለዎ ሰላም ክኸውን ብደለዎ ሰላም ክውዕል ከምኡ ከዓ መንግስትና ዶ ብለልና ኢሳያስ ኣፈወርቂ ድንብርፅ ደየብሎ ሰብኣይ ብሓቂ ዕጡቕ ናይ ብሓቂ መፀ እንተመፀ ዘይግድሶ ከምኡ ውን ህዝቡ ሰራዊቱ ሓደ ኮይኑ ብምኻዱ ሃገርና ዝመፅእ እውን ሰላም ከም ዝኸውን ርግፀኛ እየ። እዚ ኩሉ ዓለም ክርበሽ እዚ ኩሉ ዓለም ዕለቕለቕ ክብል ሃገርና ሰላም ይደሎ ሞ ይመላእልና መወዳእትኡ ዮሃና ድብሎም ባርጃና ዝዓበየ ዝነኣሰ ባርጃና ፍያት መፃወተይ ስቴካ ብምሉኦም ሰላም ክብሎም ደሊ ተስፋ ዓለም ከዓ ንፋዕ ወታረቀ ብምሉኡ እቲ ገዛኻ ብሰብ ብኣኻይ ዝዛረብ ንፋዕ ይብለካ እሞ ይቐኒየለይ።

0: ሙሉእ ስምኪ ክትነግርና ከመይ ኣሎ ሃዋሃ ኣውደ ዓመት?
1: ኣውደ ዓመት ፅቡቅ ኣሎ። ሽሜካ ሰለማዊት ግርማ ይበሃል።
0: ራይስከ ሰለማዊት፣ ኣብዚ ኣውደ ዓመት መዓት ሰብ ካብን ናብን ዕዳጋ እዩ ዝገብር ዘሎ ሞ እስኸ እንታይ ክትሸጢ ከመይ ኣሎ እዚ ኣውደ ዓመት?
1: ዋይ ፅቡቅ ኣሎ ብሓኒ ኣነኻ እንቋዕ ከየድ ሸይ ፅቡቅ ኣሎ።
0: መንቋሖ ይኸብር ዶ ይሓስር ከመይ እዩ ዘሎ?
1: ፅቡቅ ዋጋ እዩ ዘሎ። ከምዚ ሕጅስ ከም ስለ ዝኾነት ወቅቱ ፅቡቅ ኣሎ።
0: ኣውደ ዓመት ሕብረተሰብና ከመይ ግዜኡ ክሕልፎ ዘለዎ ትብል እስኪ ትክኸውን ዘለዎ ከመይ እዩ?
1: ኣውደ ዓመት ዳ በብዓቕሚ ከይኻ ትዕልፎ ብዓቕሚ ክሕልፎ ኣለዎ። ኣብ ዘየድልዮ ነገራት ከያተወ ፅቡቅ ነገር ገይሩ በታ ዘላቶ ብኣ ክሕልፎ ኣነ ይደልብና ድናት እዩ ማለት እዩ።
0: ሕጂ ኸ ንስኸስከ ከመይ ክተዳሊኹ ዘለኹ ንኣውደ ዓመት ተቆናኒንክ ዲኺ? መግቢ ከመይ ተዳልዩ ዘሎ? ዕዳጋታት ጌርክ ዲኺ?
1: እወ ብዓቕመይ ኩሉ ገይረ ኣለኹ ምስ ደቀይ ፅቡቅ ክሕልፎ ደሊ ምስድራ ቤተይ ተቆኒነ ኣለኹ።
0: ርሑስ ኣውደ ዓመት ክትብሊ ትደልዮም ሰባት እንታይ መልእኽቲ ተሕልፍና ይኾና?
1: ናይ መጀመርታ ንኩሉ ህዝቢ ኤርትራ ርሑስ ኣውደ ዓመት ይግበረልና፣ ንዝፈትዎም ክልተ ደቀይ ምስ ስድራ ቤተይ ምስ ኣሕዋተይ ርሑስ ኣውደ ዓመት ይግበረልና ክብል ደሊ።

ዝኸበርኩም ተኸታተልትና ኣብ መሸጣ ዕዳጋ ደርሁ ኢና ንርከብ ዘለና ምስ ጣዕሚ ዜማ ኣውደ ኣመት እተኣሳሰር ሓንቲ ደርፊ ጋቢዝናኩም ፅኒሕና ካብ ዝቐፂልና እምበኣር ናብታ ፈላሚት ትሕዝቶ መደብና ዝኾነት ተኸታታሊት ፊልሚ ትግሪ ሕደጋት ኢና ክነስግረኩም ፅኒሕና ድማ ክንምለሰኩም ኢና።

0: ፈይኩም ሩ ዳግሞ ግን ኣብ ወይናፈ
1: ሃማ ከይተገዝበታ ይሩክ ተደባ ወዕላ
2: ወቃዲመ በራምጅ ዲቢ ሃለ አንተ ሸቆልክ ቤቱ ኣትራኸቦ ሳልም ወለትኪ ለባግሌ ዘምን
3: ልበስ ግሊ ሓደጉ እንተ ወለቼ ዋና ፈደ
0: ላለ ምስለ ወይና ፈዓልኩ ሃጅሪ ያሰለተካ ወለም
2: ላለ ሃጅሪ ያሰለተኒ ሞዶ ባድ ብርን ታገጻ ሃና
3: ሳልም ማይ ኣኩ ኸላስ ከብረም ጸንሐ
0: ምጋት ነጃት ሐመድ ተርፈት ሚቱ ይደሐና ወለም
3: ያ ሬት ወተርፈት እንተርፉ ሒሳ ኣለ ነጃት
2: ايوه عمنا هذا هاجر ورا تعبل بولا وانا جمال وتعبي
4: بقى بعلى عربيه او وكيل انت صباح
0: ببس ابل لا ما ينفح لينا ريكي ابل زدينا وحر كله مسلق انك هارجوت وكمان

0: ከምና ሚና ጥሉግሎም ፅቡቀት ቢልኒ ፈነስአም እኒ መምኖ ፃዕሚ ይብላ
1: ላካላላ ትከበጥካሩ
2: ኣዮ ክቡታ ነ
1: ከማ ላይካ ብመሳዓደት ለቤካታ ዓረቢያ ኮንትሮባንድ ትትፈረር ባ
2: ኣናት ገጌ ኳ ኣምነ ኣመል ፀላሙ ኣልኩ ኣማለት መለሀ ጠለብኩ መጋፍተ ክን ወደየተኒ
1: ላስ በ ስካብ ዓልታ ትመፅ ዓረብየ ደማነ ትገብግ ለ ዘለ ትፅናል
3: ኣዚ ኩሉ ዘ ዓረቤካ ትበሃል
4: ሕለየት ዓረቤት ካን ኣምነት ይበሃል
3: ኣነ ዓረቤት ችብክላይ እንቸ ንደ ይርእኮ ዝብላ ባብን ዘይበጥረት ምስተሒል እያምነካ ነ
4: እንተይ ንኣማነት ረፍዓት ምንኪ ክልኢተን ሑሽ ናይ መለየ ድዩት ግንታ ኣሸነን ወድያለያ ተኣከድም ኣነ
5: ለብዓልታ ይትኣኽር ምን ኢና ዓመነ መለ ርትበረፋግረትለ ኣደማም ከን እግሮሽ ልግባእ ኣው ሄ ረክሰት ናይ ደማነት ግና ኣብትግልኩም ስዳውና
1: ስዳውና ዳሃን ደማነት ናይ 50 ኣሊፍ ኣምፅ ዋሓቋ በዓልታ መፀት እየ ትትሓከ እቲ ሞማ መለ
6: ሰላም

0: ኣቦ ከመይ ኣሉ ኣውደ ኣመት መን ክንብል ስም
1: በይን በይን ገብሮ ርፋኤል
0: ኣረስኪ ኣቶ በይን ኣብዚ እንታይ ኢኹም ሒዝኩም መፂኹም ዘለኹም እዚ ዕዳጋታት ከመይ ኣሎ
1: ደሮ ሒዝና መፅእና ኣለና ቀዳማይ ነገር እግዚኣብሔር ኣምላክ ይመስገን ኣብዚ ዓመት ዝደብፅሓና ኣብዚ ኣውደ ኣመት ዝደብፅሓና ክብሪ ንዑ ይኹን ዓድና ድማ ትለምልመልና ብዝደለናይ ዕዳጋ ፅቡቅ ኣለና ማርያም ኣስመራ ንኩሉ ትእክብ ትበና ድራርና ምሳሕና ሰላም ካ እንነብር ኣለና እቲ ዕዳጋ ውን ፅቡቕ ይካየድ ኣሎ እግዚኣብሔር ኣምላክ ንሕና ኣነ ኣብዚ 44 ዓመት ሸቂጠ ኣለኹ ኣነ ኣዚ እግዚኣብሔር መስገን ኣነ ወሊደይ ውላደይ ዕብየስ ውሉድ ውሉደይ ከማ ይዕብዮ እዮም ኣለኹ ኣኺሎም ኣለዉ የገልግሉ ኣለዉ።

0: ኣብዚ ደብፃሓና ከዓ ክቡር ኣምላክ ተመስገን።
1: ኣረይ ኣቶ በይን፣ ኣብዚ ነዊሕ ዓመታት ኢኹም ዝሰሪሕኩም፣ እስከ እንታይ እዩ ዕደጋ ኣብዚ ዝበዝሕ ግዜ እንታይ ኹም ሒዝኩም ትመፁ ናብዚ?
0: ኣነ ብዚ ሸቃጣይ ደርሀ ነጋዳይ ደርሀ ስጋ ሕጂ ከዓ ኣምላኽ መስገን ክንሕሱ ዩ ንደሊን ኢና። ኣብዚ ተመርዒና ወሊድና ዘሚድናስ ደቅና ዕብና ደቂ ደቅና ናዕብላና
1: ኣብ ሃዋህው ናይ ኣውደ ኣመት ኢና ንርከብ ዘለና። ኣውደ ኣመት ከመይ ገይሩ እዩ ህዝቢ ክሕልፎ ዘለዎ? ኣብ ሓድሕድ ምትሕጋዝ ከመይ ክኸውን ዘለዎ ኢልኩም ትሓስቡ?
0: እቲ እግዚኣብሄር ድሃቦ ብጊዕ ሓሪዱ ንጎኑ ደለዉ ክማቐል ይግብኦ። ደሮ ድሓረደ ከዓኒ ዝብፀየ ዩ ንድሕሪ ደይብሉ ኮይኑስ ካብዛ ናተይትነስትማኣነ ንዑ ክቦ ክንብል ይግባአና።
1: ናይ ዮሃና መልእኽቲ ከበ ዝጋጣሚ እዚ ናይ ዮሃና ክትሕልፍዎ ትደልዩ?
0: ቅድም ነቲ ክቡር መንግስትና ብድሕሪኡ እውን እቶም ኣብ በረኻ ዘለዉ ምክልኻል ንኤርትራ ድካላኸሉላ ንዖም

0: መጀመሪያ ሩሑስ ኣውደ ኣመት ግበረልና መን ክንብል ስም?
1: ኣነ በላይነሽ ይበሃል። በላይነሽ ገብሩ ይበሃል።
0: ወይዘሮ በላይነሽ ቅድንያት ኣውደ ኣመት ኢና ንርከብ ዘለና እንቋዕ ናብ ቅዱስ ዮሃንስ ብሰላም ኣብቃዓና። ከመይ ኣሎ ኣውደ ኣመት?
1: ፅቡቅ ክንደይ እኳ ፅቡቅ። እግዚኣብሄር ኣብዚ ብሰላም ዘፅንሐና ይኽበር ይመስገን። ዓመታት ዝእዋን ከዓ ብሰላም የፅንሐና። ዕዳጋ ደርሆ ክገዝ መፅአ ዕዳጋ ከዓ ገና ሕጂ ይሓትት ኣለኹ። ከም እዋኑ ከም ግዜኡ ዘለና በቲ ዘለና ጌርና ብሰላም ብሓጎስ ብሰላም ንሕልፎ ይግበረና። ኣውደ ኣመት ናይ ፍቕሪ እንዲዩ ዳኣመት ኣውደ ኣመት በታ ዘላትና ብሓጎስ ብሰላም ምስ ጎረባብትና እንዳሰሓቕና ክነሕልፎ እዩ ዝግባአና። ዘለና እንዳተኻፈልና ብሰላም ክነሕልፎ።
0: ኣውደ ኣመት ክመፅእ ከሎ እስከ ከመይ እዩ እቲ ህዝቢ ከመይ ዝቀራረበሉ ከመይ ይሸባሸበሉ? ትርጉም ናይ ኣውደ ኣመት ከ እንታይ እዩ?
1: ትርጉም ናይ ኣውደ ኣመት እንታይ ምክብለካ እየ? ኣውደ ኣመት በቲ ዘለካ እግዚኣብሄር ዝሃበካ ፀጋ በቲ ዘለካ ተሓጒስካ ምስ ደቅኻ ድዩ ምስ ጎረባብትካ ድዩ ምስ ኣሕዋትካ ድዩ ተሳኒኻ ደለካ ተኻፊልካ ተሕልፎ በቃ ደለካ ተቆናኒንካ ከምዛ ትርእየና ደለኻ።

ዝኽበርኩም ተኸታተልትና ኣብ ቅንያት ኣውደ ኣመት ህዝቢ ናብ ዕዳጋታት ብምምፃእ ደርሁ፣ እንቋሖ፣ ከብቲ፣ ጤለበጊዕ ዝገዝኣሉ እዩ ሞ ንሕና እውን ሕጂ ዘለናየ ቦታ ከምዚ ትከታተልዎ ዘለኹም ኣብ መሸጣ ደርሁን እንቋቑሖን ብዝፍለጥ ከባቢ ኢና ዘለና። ካብዚ ቀፂልና እምበኣር ዝኸበርኩም ተኸታተልትና ጋሻ ማእገር ኢና ክነቕርበልኩም ኣብ ናይ ሎሚ ትሕዝቶና ዕላል ምስ ስነ ጥበበኛ ምሕረት ገባሪ ክኸውን ሳምራዊት ሊቪዮ ነቲ መደብ ኣዋሂዳ ቶላ ንምሉእ ምክታል ናብቲ ተዳልዩ ዘሎ ንኡስ መደብ ጋሻ ማእገር ካሕልፈኩም።

ዝኸበርኩም ተኸታተልቲ መደባትና ንሎም እውን ብምክንያት ቅዱስ ዮሃንስ ዝተፈላለየ መደባት ኢና ሒዝና እንመፅእ። ንሎም ድማ ሓንቲ ዕድምቲ ጋሻ እያ ዘላትና። ናይ ሎሚ ዕድምቲ ጋሻና ወይዘሮ ምሕረት ገባር ስነ ጥበበኛ ገዲም ስነ ጥበበኛ እያ ምሳና ኣብዚ ክትውዕል። ብመጀመርያ ኣዝየ ዘመስግነኪ ነዚ ቃለ ምሕተት እዚ ፍቃደኛ ኮንኪ ኣውደ ኣመት ምሳና ክትሕልፍ እየ ብምምፅ

0: ኣኪ ብስመይ ምስም ኩሎም ተኸታተልትና ከመስግነኪ ፈቶ ጓልገባር ቀፂለኻ ንዓኽን መላእ ስድራ ቤትክን ርሑስ በዓል እንኳዕ ናብ ዝክብር በዓል ኣብቃዓኩም ክብል ይፈቱ
1: ኣሜን። ኣነ እውን በቲ ዝገበርኩምለይ ዕድመ የመስግን ነዚ ክቡር በዓል እዚ ብምሳኹም ኮይነ ከሕልፎ ምዕዳምኩም ካብ ብልቢ የመስግን።
0: ሃረይ ወይዘሮ ምሕረት ከመይ ጓል ገባር እዳበልና ዕላ እናተቐፀነ ፍልጥቲ ወይ ድማ ኣብ መንጎ እውን በታ ፍልጥቲ ንሽምኪ ዓብሊላ እውን ነዊሕዋ ምሳኽ ዝተጓዕዘት ጓል ኣለም እትብል ሳጓኸ እውን ተፀዋዕና ፀገም የብሉ መስለኒ። ሃራይ ጓል ገባር ንድሕሪት ምልስ ክንብል ቅሩብ መተሓሓዘ ክኾነና እንደገና ከዓ ንተኸታተልትና ከዓ ብዝያዳ ብድሕረ ባይቲ ከዝያዳ ንክፈልጡ ማለት እዩ። ንድሕሪት ምልስ ኢልኪ ምሕረት ጓል ገባር መንያክተ ኣላሊና።
1: ኣነ ምሕረት ገባር ይበሃል። ኣባል ባህላዊ ጉዳያት ወይ ሚኒስትሪ እዚ ኮሚሽን ባህልን ስፖርትን ኣባል
2: እየ።
0: ኣራይ ፅቡቅ ከምቲ ዝበልክዮ ስነ ጥበበኛ ሕጂ ንኩሉ ሕቁፍ ከብለና ስነ ጥበበኛ ክንብልና ምክንያቱ ኣብቲ ናይ ስነ ጥበባዊ ፍርያት ኣለኺ እንደገና ኣብቲ ኢደ ጥበባዊ ፍርያት እውን ስለ ዘለኺ ንኩሉ ክሓቅፈልና ስነ ጥበበኛ ወይዘሮ ምሕረት ገባር ኢና ክንብል ሞ ኣራይ ጓል ገባር መዓዝ ኸ ናብዚ ሞያ እዚ ኣቲኺ?
1: ኣብዚ ሞያ እዚ ክኣቲ ከለኹ ኣብ 1900 መወዳእታ 79 ኣብቲ መጀመርያ ናይ 80ታት ኣብ ቤት ትምህርቲ ሰውራ ከም ኣባል ናይ ቤት ትምህርቲ ሰውራ ኮይነ ምስ ተመደብኩ ምስቲ ዝነበረ ናይ ሽዑ ውዕውዕ ኩነታት ናይ ምቋም ባህልታት ነቲ ዝነበረ ባህላዊ ወራር ዝብድህ ነቲ ሰራዊትና ዘነቃቅሕ ነቲዮም ንሕና ካ ብፍላይ ከዓ ነቶም ተማሃሮ ዝጉስጉስ ዘነቃቅሕ ዝምህር ናይ ባህሊ ጎስጓሳት ንገብር ስለ ዝነበርና ኣብቲ ግዜ እቲ እየ ኣነ ከም ኩሉ ኣህዱታት ኣብ ቤት ምሰራ እውን የድሊ ስለ ዝነበረ ናይ ኣባላት ኣብታ ሰዓት ያያነ ኣብ ባህሊ ካብቶም ጀመርቲ ማለት እዩ።
0: ኣራይ ፅቡቅ ከምቲ ዝበልክዮ ኣብ መወዳእታ 79 ኸ ኣብ ቤት ምህርቲ ሰውራ ኮንኪ ባህሊ ኣቲኸሞ ቅድሚኡ ኸ ነይሩ ድዩ ማለሲ ኣብ ገዛ ድዩ ዝኾነ ፅልዋ ናብቲ ጥበብ ክትኣት ዘሕደርከ ዋላ ኣብቲ ቤት ምህርቲ ሰውራ ምስ ከድኪ ክነዚ ጥበብ እዚ ኣቲኸ እዮ?
1: ኣይ ቅድሚኡ ከዓ ዋላ ሓንቲ ከም ድሌት ከም ስምዒት ከምዚ ናይ ምድራፍ ድሌት ወይ ከምዚ ብጣዕሚ ፈቱ ነይረ ባህሊ ወይ ሳዕስዒት ወይ ሙዚቃ ከምዚ ጓይላታት ምርኣይ ደስ ብለኒ ነይሩ ካብ ንእሽተይ ከለኹ ማለት እዩ። ከም ጉጅለ ወይ ከም ባህሊ ዝኣተ ኩላ ግን ኣብታ ቤት መሰውራ እያ። ካልእ ብዙሕ ወፃኢት ሳዕሳዒት ገለመለ ኣይነበርኩን፣ ግን ምርኣይ ደስ ብለኒ ነይሩ ጓይላ ክርአ ወይ ኣብ መርዓታት ድዩ ወይ ከምዚ ሃንሰ መስቀለ ክግበር ከሎ ጓይላታት ምርኣይ ደስ ብለኒ ነይሩ። ሽዑ በቃ ምስ ከድና ከዓ እቲ ውሽጠይ ዝነበረ ክወፃለ እዩ ጀሚሩ ማለት እዩ።
0: እቲ ናይ ምርኣይ ዝነበረስ ብኣካል ስ ክሳተፍ እያ ጀሚርክ ማለትእዩ። ፅቡቅ ከመይ ነይሩ ተጉዕዞ ናይ ጥበብ እሞ ኣብቲ ቤት ምህርቲ ሰውራ ከም ኣለት ዝነበርኩሉ ግዜ?
1: ኣብኡ ምስቲ ከም ሓቂ ከቢድ ናይ ስራሕ ወይ ናይ ተሳትፎ ፃዕሪ ነይሩ። ምዝ ኩሉ ዝነበረ ፀቕጥታት ናይ ምግብና ድዩ ናይ ፅሬት ድዩ ናይ ኮታ ኩሉ ነቶም ቆልዑ ዘድሊ ነገር ምዝ ኩሉ ናይ ምድላው ዝነበረና ፃዕርታት ሕጂ በዳሂ እዩ ነይሩ፣ ግን እቲ ባህሊ ክግበር ስለ ዘለዎ ከዓ ሕጂ ኣነ ከምዚ ምድራፍ ፈቱ ነይረ። ዋላ እንዳ ስንክትና ሙሉእ ለይቲ ክንስንክት ኢና ንሓድር፣ በቲ ንለውስ፣ በቲ ንላፉ፣ በቲ ንስንክት። ሕጂ ኣብቲ ዝነበረ ሂወትና ሕጂ ንደርፍ፣ ምክንያቱ ካልእ ዘዘናግዓና ነገር ኣይነበረን። ንዝደርፍ፣ ንፃወት፣ ንስዕስዕ መጎጎ ካሲስና ንስዕስዕ ገለ ንገብር ከምኡታት ስለ ዝነበረ ነቲ ባህሊ ክንምስርቶ ከለና ቁሩብ ካብኡታት እዩ ተበጊሱ ማለት ሲ ሕጂ ክስቶን ክስቶን ክስቶን ክስቶን ኢልካስ ብደረጃ ሞያ ገለ ተጠሚቱ ኣይኮነን፣ ግን እስከ ነቁም ንተኣከብ እስከ ተባሂሉ ኢና ተኣኪብና። ኣብኡ ንፉዓት ወደብቲ ነይሮም ብዙሓት ኢና ተኣኪብና። ሽዑ ይዝከረኒ ሓንቲ ድራማ ንስራሕ ተባሂሉ ኣነ ሕጂ ብድራማ እየ ጀሚረ። መጀመርያ ክጅምር ከለኹ ከም በዓልቲ ባር ገይሮም እዮም ኣስሪሖምኒ። መምሃራን ነይሮም ብዙሓት ነይሮም፣ ሕጂ ኣስማቶም ጠፍኣኒ ኣሎ እምበር ድራማ ጌርና ንዋሳእ ድሕሪኡ ከዓ ሞደርፊ ዘይንገብር ተባሂሉ ሓደ ንፉዕ ስነ

0: ኣዝዩ ብሉፅ ዝኾነ ስነ ጥበበኛ ደራስን ዘያምን ጣዕሚ ገብረ ስላሴ ዝበሃል ነይሩና ብቐንዱ እሱ እዩ ነታ ጉጅለ ደርፍታት የውፅእ ኣላ ዜማታት የውፅእ ግጥምታት ይውፅእ ኣብ ደቃይቂ ግጥምታት ዘውፅእ ጣዕሚ ሕጂ ናይ ጣዕሚ ፍረ እዩውንቲ ኣብ ተን ኣለይቲ ከም ኣለይቲ ከም ባህሊ ክንቆም ዝኽኣልና ሲ ብናይ ጣዕሚ ፃዕሪ እዩ ጣዕሚ ዜማታት የውፅእ ኢልና ናይ መጀመርያ ደርፊ ሕጂ ደንደን ትብል ነራ ክበረት ንባየ ትብል ትበሃል እ ኣብ ናይ ስኒ ሕክምና ኣላ ደንደን ትብል ደርፊ ንዓ ኣውፅእ ኢላ ድሕሪኡ ከዓ ንዓይ ከዓ ረመፅ ድጉል ሓዊ ትብል ደርፊ ከዓ ኣውፅእ ኢለይ ናይ መጀመርያ ዘን ክልተ ደርፊ እዚአን ሒዝና ኢና ተበጊስና ድሕሪኡ ግን እሞ ዘይንቐፅል ዳኣ እሞ ዘይንገብር ደርፊ እሞ ትግረ ነምፅእ እሞ ሳሆ ነምፅእ እሞ ገለ እንዳበልና ሕጂ ከብ ካብቲ ዘለናዮ ናይ ጋንታታት መሳርዕ ድዩ ጋንታታት ድዩ ካብኡ ሰባት እንዳውፃና እሞ ክስቶ ከማን ትደርፍ እያኮ ክስቶኸ ኣብ ከምዚ ጉጅለ ነራ ኮ ያ ክስቶኮ ያሕቲ ዕንባባ ነራ ያ ክስቶኮ ምስ ባሕ መር መንእሰይ ነራ ያ እንዳተባሃለ ሕጂ ነቲ ባህሊ ከነቕሞ ዕድል ረኺብና ብልፅቲ ጋንታ ብልፅቲ ጉጅለ ባህሊ ከዓ ነራ እቲ ደርፍን እቲ ካልእ ንጥፈታትን ንሕና ንገብሮ እቲ ሙዚቃዊ ንጥፈታት ግን ንሕና ተማህራዊ ክኢላታት ናይ ሙዚቃ ስለ ዘይነበራና በቶም ቀያሕቲ ዕንባባ ኣብቲ ግዜ እቲ ዝነበሩ ሙዚቀኛታት በዓል ኤልያስ በዓል ሻምበል ፍጹም በዓል ዳልቼ በዓል ኡድንባየ ነይሮም ብዙሓት በዓል ወድዛግር በዓል ሳጢር ኣሮን ሳጢር ከይርስዖም እምበር ብዙሓት ነይሮም እሳቶም እዮም ንዓና ዝበቆልና ወዲ ሻውል ዝላይፍ ድራም ዝወቅዕ እዚኣቶም ሕጂ ንዓና እሶም እዮም ዝበቁዕልና እቲ ሙዚቃ ንሕና ከዓ ምስኦም ደድሕሪኦም ናብነት ምርኢት እንተልዩ ሳ ናቶም ምርኢት እንተልዩ ንሕና ደድሕሪኦም ነርኢ ሕጂ ከምዚ እንዳበልና ዳርጋ እቲ ባህሊ ዱልዱል ባህሊ እንዳኾነ ኸይዱ ዱልዱል ጉጅለ እንዳኾነ ኸይዱ ስጋዕ ብዚኣ ከምኣያ ነራ ተቃወማና
1: ኣረይ ፅቡቅ ከምዚ ከምዚ ዝበልክዮ እቲ መጀመርያ ናትኪ ሰረት ናይ ምጅማር ናይ ጥበብ ኣብ ቤት ትምህርቲ ሰውራ ከም ኣላይት እንዳሰራሕ ክከለኺጎንጎኑ ሰሪሑ ነርኩ ሞ ከመይ ክብደት ነይርዎ ምክንያቱ በቲ ዝእለዩሎ በቲ ከዓ እቲ ሞያ ጥበብካ ንባዕሉ ዓብዪ ነገር ስለ ዝኾነ እቲ ናቱ ክብደት ወይ ድማ ብድሆታቱ እንታይ ይመስል ነይሩ
0: ክብደት ኣዝዩ ከቢድ እዩ ምክንያቱ ለይትን ቀትርን ዕረፍቲ የብልካን ንጎቦ ብምልዋስ እንድሕር ጀሚርኪ ትላፉውያ ትስንክት ንኣብነት ስጋዕ ንስንክት ፖለቲካ ንምሃር ሰዓት 10 ከባቢ ፖለቲካ ተማሂርና ናይ ምሳሕ ሕጂ በብ ንናትካ መደብ ኣሎ መጋቢት ናይ ፀብሒ ድያ ናይ ላፋ ድያ ናይ ምስንካት ድያ ንናትና መደብ ኣለና ዝደጋገም ማለት እዩ ከምዚ ሕጂ እታ ደይ ትስንክት ጉጅለ ትምሃር እታ ትስንክት ጉጅለ ከዓ ትስንክት እታ ትላፉ ጉጅለ ትላፉ እታ ደይ ትላፉ ጉጅለ ከዓ ናብ ካልእ ንጥፈታት ትኸይድ ከምዚ እናኾነ ከሎ ኢና ሕጂ ንሕና እቲ ንለማመድ ትምህርቲ እውን ዓለይ ዓሲና ኣብ ቤት ምሶራ ናይ ሙዚቃ ትምህርቲ ምሂሩና እዩ ብዙሓት ነርና ሓደ 5-6 ንኸውን ሙዚቃ ምሂሩና እዩ ዓሲና ዋላ ናይ ስንኩላን ነይሮም በዓል እዮባብታ በዓል እዛ ሄዋን ናይ ኣዴታት ነረን ምሳና ማለት ኣዴታት ክብለን ኣብቲ ዓስከር ዕቁባት ዝነበራ ንበር ኣዴታት ኳ ይኮናን ዳርጋ መሳትና እውን ነረን እየን ሕጂ እዚኣተን ከዓ ምሳና ኣምሃራ ነረን ተማሂርና ኣነ ኳ ሽዑ ኣይ ማለት ኣይቀፀልና ዮን ነቲ ብዩኒስትሪሜንት ደረጃ ሲ ሒዝናስ ኣይ መለኽና ዮን ግን ንዓይ ኣብ ጊታር ኢድኪ ኣፃብዕቲ ክነዊሒ ኢሉ ያዕሲና ኣብ ጊታር ይመዲቡኒ ኣነ ኦርጋን ክሕዝ እየ ዝደሊ ነረ ኣብ ጊታር እቲኒ ብዝኾነ ከምኣ እንዳቐፀልና ከለና ከዓ ኣብ መንጎ ኩነታት ናይ ዓማ ነይሩ ካብኡ እሱ ቁረባ ሳናኺኢሉና መሊስና ከዓኒ ከይድና ንጋሽ ባርካ ከይድና ምስቶም ቀያሕቲ ዕንባባ ዕደት ጌርና ድሕሪኡ ተመሊስና ንዓራግ ምስ ተመለስና ከዓ ኣብ ዓራግ እውን ተስፋንኪኤል ቀለታ ዝበሃል ናይ ሙዚቃ መምህር ነይሩ እሱ እውን ምስ ጉጅለ ሓንቲ ጉጅለ ናይ ወያነ ባህሊ ነይሮም ኣስማቶም ካርስዕ እዮም ሕጂ እሳቶም ከዓ ምሳና ሙዚቃ ኣምሃሩ ነይሮም እዚ ተስፋንኪኤል ቀፂሉልና ማለት እዩ ሽዑ ንባህሊ ውድብ ክንሰሓቡ ንፈልዮምና ነይሮም ኣነ ዝከረኒ ብታሕተይ ዓራግ ተፈሊና ነርና ዳሓር ግን ምስ ናይ ሻድሻ ወራር ኩነታት ኣይከድናን እቲኦም ንኸቱ ነይሮም ሽዑቶም ጉጅለታት ንሕና ነቤት ምሰወራ ተመሊስና ካብኡ ስጋዕ ማለት በዳሂ እዩ ነይሩ ምስቲ ዘለካ ስራሕ ሲ ኣፀባቢብካ ኢኻ ትሰርሖቲ ናይ ባህሊ ነገር ከቢድ እዩ ምክንያቱ በቲ ግጥሚ ተፅንዒ በቲ ዜማ

0: ተፅንዒ ምስቶ ሙዚቀኛታት ኸዲ እቲ ክላይመት ንባዕሉ በዳህ እዩ ነይሩ ናይ በዓል ጀላንቲ ካብ ቦታ ናብ ቦታ ክትከዲ ኣዝዩ ከቢድ ናይ ፀሓይ መጥቃዕቲ ነይርዎ እዩ ክሳብ 50 ገለን ዲግሪ ሰንቲግሬድ እዩ ዝበፅሕ ነይሩ ንዕኡ በዲህና ፀሓይ እንዳተሃረምና ንኸይድ ተለማሚድና ንመፅእ መሊስ ናብታ ጉጅለና ኣቲና ከዓ ንስንክት እቲ ዘሎ ንጥፈታት ነካይድ መሊስና እውን ኣካዳሚ ንምሃር ነርና ኣነ ንባዕለ ሂጀ ተማሂረ የ ኣብ ቤት ምሰውራስ ኣማዕቢለ የ እቲ ዝነበረኒ ደረጃ ኣማዕቢለ የ ቀፂልና ኢና ኩሉ እዩ ዝምሃር ዋላ ሓሙሻይ ዝነበረ ብሓሙሻይ ይቕፅል ዓስራይ ዝነበረ ብሓሙሻይ ይቕፅል ኩሉ ሰብሲ ይምሃር እዩ ኣነ ክሳብ ሕጂ ከማንሲ ኣብኡ ዝሓዝክዎ ፍልጠት ካብቶም መምሃራን ዝኸሰብክዎ ፍልጠት ስጋብ ሕጂ ንዓይ ኣማዕቢሉን እዩ ኣብ ሂወተይ ዋላ ሃይለ ኣርትስ እውን ሃይለ ኣርትስ ዝበሃል ነሩና ሰኣላይ ንሱ እውን ናይ ስእሊ ትምህርቲ ክንመሃር ፈልዮምና ነይሮም ዳሓርዮም ቶም ሓለፍቲ እዚኣ ድምፃዊት እያ ከመይ ጌርኩም ኣብዘእትዋ ሙዚቃ ክትኣትለዋ ኢሎም ኸሊኦም ንምበር ኣነ ሕጂ ስእሊ ብጣዕሚ እየ ዝፈቱ ሕጂ ከምዚ እንዳበልና እዩ ነይሩ እቲ ብድሆታት ንእሽቱ ስለ ዝነበርና ንብድሆ ነርና እምበር ብጣዕሚ ከቢድ እዩ
1: እዎ ክትሪኦ ከለካ ክትሓስቦ ከለካ ከቢድ ምክንያቱ ቤት ትምህርቲ ሰውራት ኢሎምካ ከምዚ ክትብሎ ዝፀንሕ ክምስ ኩሉ እቲ ኣብኡ ዝግበር ንጥፈታት ማለት እዩ ምክንያቱ ከምዚ ናይ ሕጂ ዋላ ኮሌጅ ንበሎ ዓብይ ኮሌጅ እዩ ብዙሕ ሰብ ዘድልየ ማለት እዩ ሃራይ ጓል ገባር እስከ ተናይቲ ሽዑ ዝነበራ ትዝክሬንዶ ኣብዚ ክትብልና ፀናሕ ክገለገለ ደርፍታት ክዝክር ፀኒሕኩምዎ ድምፃዊት ኢልክ ከዓ ስለዝጀመርክ ሰብ ኣብዚ ሕጂ ዝፈልጠክ ከዓ ብተዋሳይት ወይ ድማ በቲ ኣብ ስነ ፅበቦ ናይ ክስታይ እሞ እስከ ትዝክሬ እንትኾንኩ ናይ ሽዑ ደርፍታት ገላ ክትብልና
0: ብዙሕ ቅድሚ 4-5 ዓመት ኢና ንዛርብ ዘለና ብዙሕ ዝዝከር ኣይኮነን ግን ሓደ ሓደ
1: ወገለ እውን ኣብ ዝናና ሰነዳት ዝረኸብኮን ስለዘሎ
0: ረመፅቲ ጉልሓዊ ዘንደዶ ምዕባለ ሰውራና ዝርዓዶ ዝጠፈ መሲልዎ ንጉልሓዊ ዘሊሉ ኣተዋደርጊ ፋሽሽታዊ ብሓንቲ ሓለንጊ ብሓባር ተቐፅዑ ፍትሒ ቁኑዕ ፍርዲ ስኢኖም ዝነብዑ ታሪክ ከም ዝሰርሑ ኣይፈለጠን ደርጊ ድቁስ መሳፍሒ ድኹም ተሰሓጊ
1: ጎረሮስ ነይሩ ኢደይ ቀፀልክዮም ግን ከምቲ ክሳይ ከዓ ናብ ውልድኪ ከም ዕድ እንደገና ከዓ ናብ ረዘና ከዓ ሰጊሩሎ ማለት እዩ ናይ ድምፂ ሃራይ እቲ ብድሕሪኡ ዝነበረ ኩነታት ከመይ ኹም ቀፂልኩም ጓል ገባር ድሕሪ እቲ ናይ ሙዚቃ ትምህርቲ ኣቋሪፅኪ ናብቲ ሰራዊት ተመሊስኩም ናብ ባህሊ ብርጌድ ክተሰሪሕኩም ከመይ ነይሩ እቲ ባህላዊ ንጥፈታት ክብድሕሪ ኢኻ
0: ድሕሪኡ ኣብ 82 ወርሒ 5 ከቲትና ማለት እዩ ኣነ ኣብ ብርጌድ 77 ተመዲበ ገና ሻድሻ ወራራይ ተወድአን ፀኒሕኒ እቲ ውግእ ኣርኪበሉ እየ ሻድሻ ወራር ኣብ ቤት ምሰውራ እቲ ዝኸፍአ ውግእ እንዲ ነይሩ ኣብ ሻድሻ ወራር ክሳብ ኮቦርታ ኸዲና ጀሪካን ንወርደሉ ግዜ ነይሩ ቆልዑ ትሒዝና በረኻ ንውዕል ቀትሪ ለይቲ ክንስንክት ንሓድር ፀብሖም ጀረኦም ንሰንኪትና እንደገና ቀትሪ ንበረካ ሒዝናዮም ንወፍር ኣብኡ ነፈርቲ የሸግረና መቸም ከቢድ እዩ ነይሩ እቲ ናይ ሻድሻ ወራር ዝነበረ እንደገና ኣብኡ ማስክ ንሰፍየሎም ነቶም ቆልዑት ናይ ቀመማዊ ጋዝ ከይብሎም ተባሂሉ ከቢድ ነይሩ ድሕሪኡ ግን ኣብታ ናይ መወዳእታ ሻድሻ ወራር ከዓ ኣብ መጀመርያ ግንባር ናቕፋ በዓል ቴስታፋር ነየሎ ዝበሃል ቦታ ኣትየ ካብኡ ከዓ ንሓልሓል በጠሎኒ ሓደ ናይ ወዲ ፈረጃ ነራ በጠሎኒ ከይድና ማለት እዩ ኣብኡ እታ ናይ መወዳእታ ኩናት ናይ ሓልሓል ተዋጊእና ድሕሪኡ ሓደ መስከረም ከምዝ ሕጂ ነይሩ እሞ ምስ ኣዕረፍና ማለት እዩ ሻድሻ ወራር ተወዲኡ ዕረፍቲ ምስ ኮነ እሞ ባህሊ ሕጂ ኩሉ ግዜ እንድሕር ዕሪፍካ ባህሊ ትገብር ስዋ ትገብር ትዘናጋዕ ገለ ኢኻ ሕጂኡ ንዓይ ኣባላት ቤት ምሰውራ ፀኒሖም እኒኦም ኣብኡ ማለት ተምሃሮ ዝነበሩ እሞ ዝኸዱ ናብ ተዋጋእቲ ሓይልታት ዝኸዱ ሕጂ እሳቶም ጓል ገባር ትደርፍ እያ ኢሎም እዮም ዘረክሱኒ ማለት እዩ ሽዑ እምበኣር ናይ ባህሊ ሓይሊ ናይ በጠሎኒ ንግበር ምስተባህለ እጂ ኣነ ኣብኣ ናይ በጠሎኒ ጉጅለ ባህሊ ኣብኣ ኣትየ ማለት እዩ ኣብኣ ሽዑ ሓንቲ ደርፊ ሰሪሑለ ሓደ ስውእ ፍቕረ ዝበሃል ተሰውኡ እዩ እሱ ይሰርሓለ እዩ ማለት እዩ ተዘራሪቡ ዝመፀ ካብ 4 ግንባር ገለ ያ ትብልታ ደርፊ ሕጂ ሳ ዘይትርስዓ ንሳ ክደርፍ ከለኹ ሓደ ታባ ዝበሃል ኣባልና ዓሽ ምባል ምስ ከልእዎምሲ ብእምኒ ገይሩ ርእሱ ሃሪምዎ ንምንታይ ከሊእኩምና ኢሉ ብስርዓት ኣብ ቅድመይ ፈጊእዎ ገፁ ሕጂ تتذكروس بطعمي وسايز قبركا شعزة تدراريبو تبل درف مس درفكو أي وعلكي حضركي أنا بندا برجيت تسحيبه مالتي لا برجيت تسحيبه برجيت سبعة شوعة نفعت وجلي عنيرة أبا أتي أبا خان فتاتي قد إلى مالتي دحريو ناب كل سرايت ثمانين حمشتن مسكونت كا سقاب ناتس نت كا مس أي قد إلى
1: هاي محرتي علىنا جينا قد علي إزولو دمتاوي ميرون كفلون نزي بعال زي نمدما مسانا حبيري زلو ابزع لنا مو ميري دجمه روحس بعال نعخن نملا صدرا بيت كان قبل يفوتمو قتل كدما نزي بعال زي زدمق حسكنا متخازلها انت كونك تسمع

ፅቡቅ ንኻንእሰይ ንመስቀለይ ርከቦ ሩሓዛለይ ንኻንእሰይ ንመስቀለይ ርከቦ ሩሓዛለይ ሽንኳይ ንማርያም ንወለሎ

እቲ ናይ ብድሕርና ፅነት ዝነበረ ናይ ግዞ ናይ ስነ ጥበብኪ ቀፂልና ክንቅፅሎ ስለ ዝኾና ሕጂ ግን ኣብ ሜዳ ከለኽ ማለት እዩ ኣብ ባህሊ ከለኺ ካልእ ተወሳኺ ሞያ እውን ነርኪ ብዘይካ ተክሳይ ገለገለ ብፅዕትኪ ኣብ ዝሓበረኑ ማለት እዩ ሓያል ንፍዕቲ ናይ ኢደ ጥበብ ክኢል

ስእለ ባዕለይፈታትን ይገብሩካ ገለድ ፀበበና ወይ ዝገፍሓና ወይ ንኣብነት ረጅም ምስፋይ ሕጂ ኣብ ሜዳ ብጣዕሚ ገዳሲ ነገር እዩ ነይሩ። ናይ ወዳት ኮስትሞ ምስፋይ ኣገዳሲ ነገር እዩ ነይሩ። እቲ ክዳውንቲ እውን ንባዕሉ ገሊኡ ገጅፍ መፀካ ፍላይ ሚላኖ ምስ መፀ ኩሉ እዚ ኣብ ምትዕርራይ ብጣዕሚ እየ ዝግደስ ነይረ። ሕጂ ዋላ ሓንቲ ስእለ ብቐንጠብጠብ ዝለመድኩ እምበር ተማሂረ ዘምፃኽዎ ነገር ኣይኮነን። እጂ እቲ ረጅም ምስፋይ ሕጂ ዝፀገመ ካ ጨርቂ ምፅኢኻ ካብ ገለ ትረክብ ካብ ገለ ስትራሾ ገለ ትረክብ ንዑ ምፅኢኻ ከዓ ረጂ ትሰፍዮ ፍሉያ ሰባት ከማ ነረ ረጂ ናትክ ጥራሕ ኢና ንክደን ዝብላኒ ዋላ ኮስሞ ናይ ወዳት ከማ ንሰፍ ነይረ እስከ በጃ ክስፈኢልና ብበጃ ክ እዩ በቃ ምክንያቱ ይስርዑ እዮም ነይሮም ይስርዑ ንሰፍየሎም ኣነ ሕጂ ግድስቲ እየ ነይረ ከምኡ ዋላ ግዜ ተሃልወኒ ኣብታ ዘላትኒ ግዜ ዋላ ምሸት ሕጂ ፍላይ ቤት ምሰውራ መብራህቲ ስለ ዝነበረ ብመብራህቲ ሰፊ ዋላ ተኣቂረ ብታ ዘላትኒ ግዜ ነታ ሽግር ክፈትሕ ኢለ ፅዕር ሓደ ግዜ ሳብ ዓራ ኣብ በዓል ቀብርኦት ይመስለና ዓራግ ድዩ ከይድና ሲ ዓራግ እምበር መፂኦምና ሰራዊት እንዳ ኣርባዕተ ዝበሃሉ ነይሮም መፂኦምናስ ብጣዕሚ ዕርቃን ነይሩ ሽዑ ድሓር ካብቲ ናይ ኣባላት ክዳውንቲ ኣዋፂና ስረታት ቁምጣታት ሰፊና ንህቦም ነርና። ሕጂ ኣነ ኣብ ከምኡ ብጣዕሚ ግድስቲ እየ ነይረ። ካልእ እቲ ናይ ኢደ ጥበብ ዝበሃል ናብነት ሕጂ ኣብ ጀልሃንቲ ኣብተን ማሕበር ዘን ዕቁባት ናይ ደቂ ኣንስትዮ ነይረን ክኢላታት ናይ ካይላ ይመፃና ነይረን መጎጎ ክሰርሓልና። ሕጂ ምስተን መጎጎ ድሰርሓስ ቀዳመይ ተሰሪዐ መጎጎ ከዓ ክሰርሕ ሕጂ መጎጎ ክሰርሕ ምስአን ፍሉያት ሰባት እውን መዲቦም ምስአን ስራሕ ኢሎምና ታ ካይላ ሕጂ ብኣያ ክኢል እያ ኣነ ኣብኣ ንዐን ርእን ስለ ዝነበርኩ እንታይ ዓይነት ሓመድ ዝጥቀማ ከመይ ገረን ይሰርሓ ገለ ርእን ስለ ዝነበርኩ ኣብዚኣ ሕጂ ይሕዛ ድሓር ምስ ከድና ናብ ሓይልታት ማለት እዩ ኣብ እንዳ 77 ከለኹ ሕጂ ኩሉ በቃ ኩሉ ብምሉእ ይሰርሖ ነይረ። ኣብኡ ኳ ደሓን እዩ ማለት ናይ ግዜ ፀገም የብልካን ኣብ ቤት ምሰውራ እቲ ግዜ ድፀበበና ነይሩ እምበር ኣብቲ ሓይልታት ምስ ከድካ ዝተዛማዲ ዕረፍት ኣሎ ሕጂ ኡ ነቲ ዝተቐደ ክዳኒ ሰፊ ኮስትሞ ዘተዓራሪ ተዓራሪ ገለ ገብር ድሓር ኣብቲ ባህሊ ከዓ ኤግዚቢሽን ነቕርብ ነርና ከምዚ ርክያሞ ስፈ ዋላ እዚ ናይ ጨጉሩ ከማ ሽዑ እያ ንጀሚር ሽዑ መሳዕስዒ መድረፊ ገለመለ ሽዑ ዝሰርሕ ነረ። ካብ ምንታይ ንሰርሕ ነርና ሽዑ ካብ ጸሊም ጎልፎ ነናዲ ንኸይድ ምሽ ይሰዱና ንደጀና በዓል ዓራርብ ንኸይድ እሞ ካብቲ ስትራሾ ናይ ኢራ ዝመፅፍ ራውንቲ ነይሩ ንስትራሾ ተባሂሉ እውን ሓይልታት ንብረት ዝውሃብ ነይሩ ካብኡ ሕጂ ጸሊም ጎልፎ ኣናዲ እየ ካብኡ ዝሰርሕ ነረ ኣነ በዕለ ዋላ ሓንቲ ዝመሃረኒ ሰብ የለን ግን ከይደ በቃ ቆቢዕ ገይረ ነታ ናይ መሳእሲዒ ናድዩ ገለ ድዩ ይሰርሕ። እቲ ካይላ ዝብለክ ዘለኹ ከዓኒ ካይላ ኣምፅሉ ናይልና ከዓ ካይላ ሰሪሐ ከዓ በቃ ማዓት ገለመለ በቃ ከምዚ ብያትታት ገለመለ በራድ ገለ ስፔሻል ዝኾነ ቅርፅታት እንዳውፃና ኢና ንሰርሕ ብዚ 24 ሳዕሳኡ ሕጂ ዋላ ካብቲ ዘርፊ ገለመለ ከማ ኣዘንቢሉ እኒአ ዝብል ኣነሱ ምክንያቱ በቲ ደርፊ ዝረፊ ባህል በቲ ከዓ ናብኡ ኸይድ ኣብ ባህሊ ከዓ ፀወታ የለን ተጣቂዕ ኢኻ ከበሮ ትወቅዕ ኢኻ ትቕበል ኢኻ ትዋሳ ኢኻ ትደርፍ ኢኻ ኩሉ እዩ። ሙዚቀኛታት ከዓ ሙዚቃም ወቅዑ በቲ ይዋስኡ በቲ ደርፉ ዝደርፉ ሙዚቀኛታት ኣለዉ። ሕጂ ኩሉ ግዜ ቢዚ ኢኻ ነቲ ፅባቐ ኢኻ ውድድር ኢኻ ከዓ ትገብር ምስተን ካልኦት ኣሃዱታት ናይ ክፍለ ሰራዊት ትወዳደር ኢኻ ብመጀመርያ ነቲ ኤግዚቢሽን ቀሪብና ክንዕኡ ከም ዝርዮ ኢና ንጉብረት ሰብ ድሕሪኡ ከዓ ናብቲ መደብ ናይ ባህሊ ንኣትሩ ሕጂ ናተይ ሲ ተማሂረዮ ገለ ደይ ኮንኩስ በቃ ድልየት እዩ ትኾነለይ ከዓ ተዝሓሰብኳስ ይገብራ ተገዳስነት ሕጂ ብተገዲሰ በቃ ብስምዒት እየ ድሰርሖ ነቲ ስራሕ ተሒዘዮ ከዓ ይገድፎኒ ዋላ ለይቲ ትኹን ዋላ ቅትሪ እየ ድሰርሓ ሰብ ክዕልል ከሎ ክፃወት ከሎ ኣነ ይፃወትኒ ከይደ ኣብታ ናይ ኢደ ጥበብ ስራሕ ይዝሰርሕ ሕጂ ሓቂሓሽ ጠቂሙኒ እዩ ማለት ኣብ ሂወተይ ንዓይሲ ጠቂሙኒ እዩ ምስ ኣተና እውን ብዙሕ ተጠቂመሉ እቲ ሞያ ከማያ ነይራ ካልእ ምስኡ ዝኸይድ ናይ ደርፍታት ነይሩ ሙዚቃ ከይወቅዕ ግን ኣብ ሙዚቃ ሕጂ እታ ንዓይ ድሕሪት ዘትረፈት ንንታይ እያ ምስ መፃኹ ኣብቲ ብርጌድ ብኢዶም ዝሰርሕዋ ጊታር እያ ፀኒሓትኒ ኣነ ከዓ ኣብ ጊታር እየ ተማሂረ ሕጂ እታ ብኢዶም ዝሰርሕዋ ጊታር ከዓ ብመፍትሕ ትውፅ ዋላ ሓደ ሰባይትን ክፋን ብጀካ እቲ ጊታሪስት ምክንያቱ ድሕር ተበቲኻ ስልኪ

0: ኣይትረክብን ኢኻ ተተባላሽ ውን ኣይትከኣን ኢኻ ሕጂ ብከምኣ ስለ ዝፀንሐትኒ ኦሮማይ ክገድፈለኒ ኢለ ስኢለ ክራር ገለፍትን እምበር ከምዚ ሙዚቃ ናተኢለ ኣሓስኮን ዘንቢለ ሕጂ ግን እቲ ምድራፍ ስጋዕታ ናብ 17 ዝኸድኩላ ጥንስቲ ኮይነ ሲ ደሪፈ የ ጠቂዐ የ ሰሪሐ የ ኣብ ቴስዓ ግን ወሪደ ማለት እዩ ካብቲ ግንባር እ ማልያ ደይብሉ ደርፍታት እዩ ነይሩ ግን ኣይተሰነደን ሕጂ እዚኣን ገለገለ ደኣ ነይሩ በዓል መሰቡና ነይራ ወራሴ ትብል ነይራ ሓንቲ ኣስገዳድ ፍቅሪ ብዘይ ድሌተየ ብዘይ ማለት ሲ ኣስገዳድ ፍቅሪ ብዘይ ድሌተይ ንሃገር እያ ማለት እዩ ሕጂ ብዘይ ድሌተየ ምርዖን የገለ ትብል ነይራ ኣግራብ ዓደይ ትብል ነይራ ማዕበል ቀይሕ ባህሪ ትብል ነይራ ሸዊት ሓወይ ትብል ነይራ ኣርካን ናይ መዛግብ ትብል ነይራ ናይ ፍቅራዊት ደርፊ ጎበዛይ ንባዕላ ለና ሰርተኸውን ደርፍታት ደሪፈ እያ
1: ደርፍታት እዮ ግን ዝያደ ከምቲ ዝበልክ ከዓ ናብቲ ድራማ እንደገና ናብቲ ኢደ ጥበባዊ ስራሓት ስለ ዘንበልኪ ኣብዚ ግን ክሓተኪ ጓል ገባር ከምቲ ዝበልክዮ እቲ ናይ ኮስቲም ዝበሃል ነገራት ማለት እዩ ካብ ሽዑ ትሒዝኪ ክትሰሪሑ ነርክ ሞ ከመይ ማለት ስእልስ ከበይ ትረክበ ነርኪ ወይ ድማ ከመይ መፀልቲ ነይሩ እቲ ዝገብርኦ ዝነበራ ሽዑዎ ባርኳታ ድዩ ገለማስ ናይ ኩለን ብሄራት ከዓ ስለ ዝስራሕ ነበር ኣብቲ ባህልካ ኩለን ስለ ዝነበረስ ከመይ ክትገብር ነ
0: በቲ ዝፈልጦ ማለት በቲ ዘርከብ ኩሉ ንእሽተይ ዘርከብ ኩሉ ቆል 17 ዓመት የወፅያነን ሜዳ ግን በታ ዘርከብ ኩላ ሸዓ ዝርያ ዝነበርኩ ሲ ሰበይቲ እንታይ ትኸደን ኣብ ከተማ ዘላ እንታይ ትኸደን ካብኡ ናብኡ ካብ ከተማ ስለዝዓበኹ እንታይ ትኸደን ኮታ ካብቲ ዝረአኽዎን ዝፈልጦን ዝነበርኩ ሲ ይፍትን ነይረ ኩሉ እዚኣ ግበርልና ዲኖ ሲ ዲኖ መሳዕስዕ ሲ ኣነ ዲኖ መርዓ ወረድ ማወራድ መርዓ ጌሮማ ክኸዱ እየ ዝሪያ እምበር እንታይ ዓይነት እያ ከመይ እያ ገለስ ኣይፈልጣን እየ ግን ዲኖ ኣነ ሰሪሐ ነይረ ዲኖ መሳዕስዕ እዩ እቲ ሓላፊና ጥራሓ ርኢ ነቲ ዲዛይን ከመይ ክገብሩ ከም ዘለኒ ገለ ዲኖ ሰሪሐ ኣብ ናይ ሕጂ ጎበዛይ ብዲኖ እያ ከማንቲ ስዕሳዕ ሕጂ እቲ ድልየት እዩ በቃ ክገብር ምባል ምፅባቅ ክፅብቐልና ከዓ ማለት ክንሓልፈን ኣለና ነዘን ካልኦት ሃዱታት እንዳበልና ንምህዝ ገለ ንገብር ክዳን ንእሳ ነቲ ዝመፀናይ እንዳ ኢራ ክዳውንቲ ንንእሶ ነፅፍዎ ገለ ንገብር ቬሎ ከይተረፈ ነይሩና ሕጂ ንሕና ኣነ ዝደርፈላ ነበርኩ ቬሎ ነይራ ነማሓይሾ ከመይ ንዕነስኪ ኣለዋ ከዓ መሊአን ምሳና ከዓ ደቂ ከተማ ከዓ ዝፈልጥኦ ከዓ ንዕን ከዓ እንዳፀዋዕና ብሓባር ናይ ሓባር ስራሕ እዩ ግን ኣነ ነኸይሰ ሒዘዮ ነቲ ስራሕ እምበር ስራሕ ናይ ሓባር ስራሕ እዩ ሕጂ ምስቲ ዘለካ ግጥሚ ፅንዕ ትበሃል ናይ ሙሉእ እቲ መደብ ኢኻ ልዕሊ 20 ዝኾኑ ደርፍታት ኢኻ ምቕባል ተፅንዕ ምስኡ ናትካ ደርፊ ተፅንዕ ሕጂ እዚስ ቀሊል ኣይነበረን ግን ዳሓን እዩ መቸም ንእስነት ስለ ዝነበረናስ ሓሊፍናዮ ማለት ብወኒ ኢና ንሰርሖ ነርና
1: ሓረይ ጓል ገባር ንድሕሪ ናፅነት ከዓ ክንምለስ ኢና ሞ ድሕሪ ናፅነት ከመይ ቀፂሉ ስነ ጥበባዊ ስራሕትኪ
0: ድሕሪ ናፅነት ድኣ ኣነ ሓራስ ኮይነ ምስ ኣብ ሳሕሊ ፀኒሐ ድሓሪ ምስኣተኹ ግን ኣብ ስብሪት መዲቦም ማለት እዩ ውጅለ ባህሊ ስብሪት ውጅለ ባህሊ ስብሪት ክምደብ ከለኹ ግን ናይ ኮስቲም ናይ ስነ ፅባቐን ተባሂለ እየ ተመዲበ ሕሪኡ ከዓ ኣብ 94 ከዓ ተጣይስና ኣብቲ ማሕበራዊ ሂወተ ኣትየ ሕጂ እቲ ናተይ ፀገም እስ እዩ ከቕፅሎ ኣይከኣልኩን ስእል እያ በቃ ከምዚ ኦሮማይ እንታይ ክሰርሕ እ ኦሮማይ ኣብ ቅዕና ኢና ኣኽለና ሕጂ እቶም ዘለዎ ቐፅልዎ ገለ ትብል ግን ፈቲነ ነይረ ብዙሕ ከዓ ዝሕግዘኒ ሰብካ ይረኸብኩን ተሓገዝ እውን የድልየካ ንዲ ሞራል የድልየካ ንዓባ ግበር ዝብለካ ትደሊ ሕጂ ስዊታት እውን ይጎድል ነይሩ ኣነ በቲ ደርፊ ኣይቀፀልኩን በቲ ድራማ ግን ቀፂለዮ ብፍላይ ታደ ትብል ፊልም ብኣየ ዝምገስ ማለት እዩ ድሕሪ ነፅነት ኣብ በዕሎ ድፈረረየ መፂኦም ፀዊዖምኒ ሰርሕያ ትኽእል እየ ክስኺ ኢሎም ኣብኣ ሰሪሐ ማለት እዩ
1: ሕጂ ኣብዛ ታደ ከምዛ ክትገልፂ ያ ዝፀናሕኪ ፍልይቲ ፊልም እያ ካብቲ ተዘከርት እያ እንደገና ታደ ክትብል ከለካ ከ ኣብ ርእስኻ ዝመፁ ሰባት ኣለዉ ሓንቲ ከዓ እታ ከም ጓል ኣለም ኮይና ተላበስኪያ ገፀ ባህረ ከዓ ነሳ ሓብቶም ቀደሞ ዝመፁካዮ ሞ ተምሳጥከይ ወይ ድማ ጥብሉሕትኸይ ኣብ ፊልም ታደ እንታይ ዝመስል
0: ኣነ እቲ ፊልም ሽዑ ይኮንኩን ጀሚረ ዮ ማለት እቲ ድራማ ማለት እየ ናይ መድረክ ድራማስ ብዙሕ ንሰርሕ ነርና ኢና ሙዚቃዊ ድራማ ንሰርሕ ናይ መድረክ ድራማ ንሰርሕ ከም ዝበልኩ ብዙሕ ዓበይቲ ድራማታት ሰሪሕና ኢና። ሕጂ ንዓየ ሓደሰንን ግን ንሳቶም ከዓ ንፉዓት ስለ ዝነበሩ ንፉዓት ኣለይቲ ስለ ዝነበሩ ከዓ ንሳቶም ከዓ ናይ ብሓቂ ሃኒፆምና እዮም ነቲ ምእላይሲ ክንላበሶስ ገይሮምና እዮም። ሕጂ ወላ ሓንቲ ኣየፀገመንን ኣነ ስለ ዝፀንሐት ባግራውን
1: ሕጂ እውን ንድሕሪት ምለስ ከብለኪ ኣብቲ ድራማ ከለና ማለት እዩ ከይቀፀልና ከብ ርእስና ከይወፀና ከለና ጠቅሲውን ኣቢልክዮ ፀኒሕኪ ብዙሕ ፊልምታት ወይ ድማ ናይ መድረክ ድራማታት እውን እናሰራሕኪ ኢኺ ፀኒሕኪ መፂኸ ሞ ተዝክርያ ወይ ድማ ፍልይቲ ናይ መድረክ ድራማ ክትከውን ትኽእል ወይ ድማ ብመልክዕ ሓንበት ናይ ሽዕዋን ፊልም እንብላ ንኽእል ሲ እንታይ ነራ ብኸመያ ተሰሪሐ ወይ ድማ ትናታ ዛንታ እንታይ ዝመስል ነይሩ?
0: ቀያሕ መንዲል እዚ ማለት ሲ ሓቀኛ ታሪክ እንዲያ ቁሩብ ኣማዕቢላ ቢሎማ ክኾኑ ይክእሉ እዮም ግን ዝፍፀም ዝነበረ ተሳዕቲ ኣብቲ ልዕሊ ህዝብና ኣብ ብዙሓንቲ ምውቕቲ ስድራ ቤት ዝተፈፀመ ዓመፃትን ገበናትን እያ ትዝትርኽ ማለት እዩ። እዚኣ ክንሰርሓ ከለና ዳርጋ ከም ፊልም እያ ተሰሪሓ ማለት ክልተ ሰዓት ሙሉእ ኣብ ስቴጅ ስታንድ ባይ ኮይና ነብሲ ወከፍ ሰብ ነናቱ ስራሕ ነይርዎ ነናቱ ታኒካ ዝቐብል ማንካ ዝቐብል መንፀፍ ዝቐብል ዓራት ዝሰርዕ ገለ ዝሰርዕ እንደገና በረኻ ተቐይርዮ ነቲ ግራብ ዝተኽሉ ፅርግያ ተቐይርዮ ነቲ ፅርግያ ከመይ ዝገብሩ ኩሉ ሰብ ነናቱ ስራሕ ነይርዎ። ሕጂ ኣነ ተዋሳኢት እየ ነይረ ግን ኣብ ከምኡ እውን እቲ ዘድልየን ዘድልየን እውን ይቕርብ ክልተ ሰዓት ሙሉእ ግን ልክዕ ከም ፊልም ኢና ሰሪሕና እታ ቀያሕ መንዲል። ብዙሕ ሰብ ከማን ብዙሕ ሰብ እዩ ዝፈትዎ ነይሩ ሽዑ ዋላ ኣነ ንባዕለይ ሳብ ቅድመይ እንዳቦኮ ዝርዮም ነረ ሰባት እንዳ ተዋሳእና ከለና ሲ ኣነ ታ ፅዮን ትብል ጠባይ ሒዘ ነረ እታ ቀንዲ ትጋፋዕ ስድራ ቤት ማለት እዩ። ሕጂ ኩሉ ሰብ እንዳበኸ ኢኻ ትሪዮ ኣብ ቅድመኻ እቲ ፃዕርኻ ሲ ኣብ ቅድመኻ ካ ትሪዮ ኢኻ ስኻ ተካይዶ ፃዕሪ ዕውት ምዃኑ ሳብቲ ቅድሜኻ ኢኻ ትሪዮ። ሕጂ ቀያሕ መንዲል ብጣዕሚ ከቢድ ስራሕ እዩ ነይርዋ ከተማ ፀኒሕካ ናይ ከተማ ክዳን ተኸዲንካ ፀኒሕካ ናይ ገድሊ ትኽደን ብዙሓት ጠበያት እዮም ነይሮማ ብዙሓት ጠበያት ስለ ዝነበርዋ ነቲ ክዳውንቲ ክንእክብ ኣነ ንባዕለ ሕጂ ካብተን ናይ ኮስቲም ኣዳላዊት ስለ ዝነበርኩ በቲ ይዋሳእ በቲ ከዓ እንታይ ክክደኑ ከም ዘለዎም ከማን በቲ ድሕሪ ስቴጅ ኣብታ ኣነ ዘይዋሳእ ላወፀ ይቕርብ ኣሎም እንደገና ከዓ ንኣቱ ተዋሲእና ከዓ ንወፅእ በቃ ነን ናትና ስራሕ ሒዝና ክልተ ሰዓት ሙሉእ ኮፍ ኢሉ ሰብርያ ነ ከም ፊልም ኮይና ትረአ ነራ። ናይ ብሓቂ ከዓ ፅቡቕቲ ፊልም እያ እዚ ድራማ እያ ነራ ኩሉ ሰብ ከዓ ርእዋ እዩ ኣብ ሜዳ ይፈልጣ እዩ እዚኣ ከምዚኣ እያ ነራ ናይ ቀያሕ መንዲል
1: ዘይትርሳ ማለት እዩ ተዘካሬታ ቀያሕ መንዲል ሃራይ ጓል ገባር ምስ ብፆትኪ በጋጣሚ ኣብ ዝተረኽብና ኣሎ ኣብ ዛዕለና ኣሉ ኣብ ባህሪ ባህርኽ ማለት እዩ ሓያልያ ተራርያ እዮም ዝብልኹም ሞ ከመይ ዝስካሕዝካ ካብ ቃላት ትን ሰምዖ
0: እሱ እንድዩ እቲ ሓያል ዘብለካ ከምዚ በቃ ሓንቲ ነገር ሲ ንምንታይ ጌጋ ይርከባ ንምንታይ ከምታ ዝደለያ ደይሰርሕዋ ገለ ኢለ ይሓርቀ ግን ናተይ ሕርቃን ሲ ንምንታይ ከምቲ ዝድለ ዘይከውን እዩ እምበር ከምዚ ተርአ ባእሲ ገለ ኣይኮነን። ሕጂ ሓልዮት ኣቦትኡ ኣሎ እቲ ፃዕሪ ቦትኡ ኣሎ ኣነ ሕጂ ተኽፍእ ተክርኢ ከለኹን ኣይሰግራኒ እዚኣ ናተይ ባህር እያ ክፉእ ነገር ወይ ደስተይ ትብለኒ ነገር እንተርአ ስጋብታ ትፀሪ እየ ዝካታ ኣላ እጂ እዚኣ እያ ተሓያል ተብለኒ
1: ብዛዕባ ክንዳዕለልና ከለና እንዲ ከምኡ ነይሩ ኣብቲ ረሳዕ እንቶይ ዝረሳዕክዎ ከማን ምስቲ ናይ ኢደ ጥበባዊ ስራሓትኪ ምስቲ ተፍልየ ነበርኪ ኣዝያ ክኢላ ውሕልቲ ሰራሒት ወይ ድማ ሰራሒት ፀብሒ ኣብታ ዝነበረትኩም ናይ ምግብና ሲ ተወሓርቲ ብዛሕቲ ውሃዋ ዝነበርኩ መሻርፍሲ ንዓንሲ ከመይ ጌይራ ኣመቄራ ፅቡቅ ማለስ ብሓፈሻስ ውሕልነት እውን ነይሩዋ እዩ እዚ ከዓ እቲ ናይ ውሽጢ እዩ ገሊሎም እውን ገሊፆም ክነሮም ኣብዚ ዓምቶይ ዝረሳዕኮም ኣብኣ ከለ ክቐፅላ ሕጂ ብባህርኸ ካበልዓልኮ ማለት እዩ
0: ኣብሲ እዩ እቲ ስነ ጥበብ ከዓ ምስ ኩሉ ከይድ እንድዩ እዚ ስነ ጥበብ ወላ ኣብ ውሕልነት መፂኻ እውንሲ ከተፀብቆ ንድሕር ትፍትን ኮይንካ ነቲ ስነጥበብ ነቲ ስነ ፅባቀ ኣብቲ ናይ መግቢ መፂኻ እውን ከተፀብቆ ኢካ ትፅዕር። ኣነ ሕጂ ዋላ ቤት ምስ ወራ ከለና ሃንዛ ናተይሲ ንቁርሲ እያ ተቐረብ ነራ ኣነ ስንክታ ዝሓደርኩ ሃንዛ ክንዲዚ ዝኸውንቲ ሃንዛና ምስ ተፀፍፀፈ ኩለን ንቁርሲ እየን ዝወሃባ ምክንያቱ ምሕራር ኣይፈቱን እየ ተጠንቂቀ እየ ስንክት ኣይዝንግዕኒ እንዳ ስንከትኩ ከለኩ ኣይዝንግዕኒ ኣነ ስጋብታ በቃ ፅፍፍቲ ክትወፀለይ ኣለዋ ብድሕሪ ይሁን ብሰራዊት ባህሊ ምስ መጻኹ ናብ እንዳ 85 ምን ከምኡ

0: ሕምባሻ ፅብቕቲ እተዘይ ኮይናትለይ ብጣዕሚ እየ ዝሓርቕ ከፀብቃ የ ዝፅዕር ብዝተኻእለኒ መጠን መግቢ ከምዚ ማይ ገለ ኣይመልኣኒ ፅፍፍቲ ገይረ ሰርሓ ድሕር ደንጉዮም የውድቆም እያ
1: ዋላ ውሕቶ ትኹንስ
0: ጥዕምቲ ክትከውን ኣለዋ ተዋህበትካ ሳፀፋ ኣቢልካ ትሰርሓ ሕጂ ብከምኣ ምናልባት ዝነቕፉን እውን ነይሮም ክኾኑ እዮም ኣውዲቃትና ገለ ኢሎም ዝነቕፉን እዩ ኣይሳኑን
1: ዝተረንሾ ንምሳሕሲ ወይ ቅርስስ
0: ኣይሳኑን እዮም
1: እቲ ናይ ጥበብ ናይ ኢደ ጥበብ ማለት እዩ ሕጂ ቲ ዝያዳብቲ ናይ ስነ ጥበብ ኢና ድሕርና ፅነት እውን ከም ዝቐፀልክ ኣብ ዝተፈላለዩ እውን ስለ ዝረኣናክ ማለት እዩ ሕጂ ግን እቲ ናይ ኢደ ጥበብ ብፍላይ ድማ እቲ ናይ ፀጉሪ ትሰርሕዮ ከመይ ተቕፅል የሎ ክሳብ ዚ ሕጂ እዋን ከመይ ይኸደልክሎ
0: ፅቡቅ እዩ ዝኸይድ ማለት እቲ ፅቡቅ ድዩ ከምዚ ህውኽ ኢልካ ክትወፅእ ድዩ ወላ ሃንደበታዊ ዝኾነ ውራይ የጋጥመካ ግብር ኣቢልካ ክትከይድ ሲ ፅቡቅ እዩ ሕጂ ኣነ ከዓ ከም ናይ ምንጪ እቶተይ ገይረ ከዓ የ ድወስዶ እንዳ ማዕበልናዮ ከዓ ንኸይድ እንዳ ማዕበል ክዎ ከዓ ኸይድ ካብ ግዜ ናብ ግዜ ካብ ግዜ ናብ ግዜ እንዳለወጥካ ትኸይድ ሕጂ እቲ ሰብ ከዓ ሎሚ እቲ ምቑናን ገለ ይህከ ወይ
1: ግዜ
0: ስእን ግዜ ንምቁጣብ ወይ እውን ናይ ሕማም እውን ክህሉ ክእል ፀጉሩ ክቁኖ እንደይክእል ደይፅመም ሰብ ኣሎ ሕጂ ንከምዚ ፅቡቅ እዩ ዋፅ እዩ ኣነ ከዓ ከም ምንጪ ደቅና ዕብና ኣሎ
1: ፅቡቅ ስራሕ ማስተ ጠለብ ናይ ዓማዊልሲ ኣለዎ ማለት እዩ
0: ኣለዎ
1: ሃረይ ጎልግበር ኣላልና ገና ቀፃሊ እዩ ዘለዎ ከምቲ ዓንተወይ ዝገበርናዮ ሕጂ እውን ድምፃዊ ሜሮን ምሳና ክሳብ ዝሃለዎ ማለት እዩ ነዚ በዓል እዚ ንምምዕራግ ድመፂ ስለ ዘሎ ደርፊ ክጋብዘና ነዚ በዓል ዝኾኑ ሞ ሜሪ እንታይ ቀሪብካልና ዘለካ

ያኔልና ድምፃዊ ሜሮን ክፍለ ካብ ጉጅለ ባህሪ እዚ ተወርዋሪ ጉጅለ ባህሪ ሓሪና ኣዝና ኢና እነመስግነካ በዚ ኣጋጣሚ ማለት እዩ ንዓኻ ንመላእ ስድራ ቤትካ ንደጊመ ርሑስ በዓል ቅዱስ ዮሃንስ ክብል እናተመለኹ ንሳ ካበዚ ኣጋጣሚ ናይ ዮሃና መልእኽቲ ካ ተመሓላልፍ

ኣሜን ኣሜን። ደጊምና ንሕና እውን ርሑስ በዓል ቅዱስ ዮሃንስ ንዓኻ ንመላእ ስድራ ቤትካን ከምኡ ድማ ነታ ሓዳሽ ምጮት ጓልካ ኸ እንኳዕ ኣብቃዕካ እንኳዕ ሕጉሰካ ክንብለካ ደጊምና ይቐኒ ኢልና

0: መጀመርያ ሙሉእ ስምኩም ክትነግሩና።
1: ሽመይ ጎይቶም ዘረቕብሩ ክበሃል ምቕማጠይ ዞባ ማእኸል ከባቢ ሓሊበት።
0: ኣቶ ጎይቶኦም ኣብዚ እንታ ክትገብሩ ኢኹም መፂኹም ዘለኹም?
1: ዕድግ እየ መፂኦ ዝወደይ ፅቡቕ ዋጋ ፅቡቕ መጠን እዩ ዘሎ ፅቡቕ እዩ ዘሎ።
0: እዚ ኣውደ ዓመት ክነሕልፎ እንትኮይና ከመይ ጌርና ኢና ክነሕልፎ ዘለና? ከመይ ኣለኹ ሃዋህው?
1: ሃዋህው ትሓን እዩ ዘሎ መቸም ከም ግዜኡ እንዲኻ ትኸዶ ግዜ ርኢኻ ሕለበን ትልጓላም ግዜ ርኢኻ እዩ ዝኽየድ። ግን ድሓን ከምዚ ዝበልናዮ ድማ ጥራይ ንሰላምን ጥዕናን ይግበረልና። ዝሓለፈ ጨንቅና ዝመፀ ረህዋና ገይሩ ቅሳነትን ሰላም ዘለዎ ዘመን የምፃልና።
0: ሕጂ ከመይ ጌርኩም እዮም ኣውደ ዓመት ከተሕልፍዋ ምስ ጎረባብትኹም?
1: ምስ ጎረባብትና ተማቒልና ሓፍተይ ሓወይ ተባሃልና ብሓንሳ ቡን እንዳሰተና እንዳ ከነሕልፎ ኢና።
0: ህዝቢ ኤርትራ ዝልልየሉ እንታይ እዩ?
1: ህዝቢ ኤርትራ ዘዋህን ተሓላላይን እዩ። ምክንያቱ ዝፀንሐ ናይ ኣቦታትና ናይ ኣቦሓጎታትና ተማቒልካ ንብላዕ እዩ ዝብል።
0: እስኹም ሕጂ ኣብዚ ክትመፁ ከለኹም ባዕልኹም ኢኹም ዕዳጋ ትገብሩ ዘለኹም ከመይ ኣሎ ሞ ዝሃዋህው? እዚ ኣብ ዝፅንሐኩም ሰብ እዚ ኣብዚ ክገዝእ ዝመፀ ሰብ ከመይ ትዕዘብለኹም? ከመይ ተሰማቕርዎ?
1: ሰላምን ቅሳነትን ዘለዎ እዩ። ፅቡቕ ኣሎ ፅቡቕ ፅቡቕ ብጣዕሚ ሕጉሳት ኢና ዘለና። እዚ ህዝቢ ዝደለ ድማ ከም ትፈልዮ ድማ በጀካ ከምዚ ማይ ፈሳሲ ወይ ድማ ከምዚ ማይ ቡንባ ወይ ከምዚ ማይ መጀመርያ ዝፈስስ ውሕጅ ፅቡቕ በቃ ብሰላም ብቕሳነትን ይሕልፈሎ
0: እሞ ናይ ዮሃና መልእኽቲ በሉ
1: በል እምበኣር ኣነ ክብ

ኢልኩም ዘልየ ዘለኹ ቅሳነትን ሰላምን ዘለዎ ዘበን የምፃልና እቶም ዘለዉ ብደገን ብውሽጥን ኣኻኻቢ ግዜ የምፃልና ቅሳነትን ሰላምን ዘለዎ ግዜ የምፃልና ኣሜን ኣሜን ሕቢር ዝወደይ

0: መጀመርያ ስመይ ሲልቫና ተክለ ይበሃል። ዝሓፍተይ ከዓኒ ራሂል ቀሺ ሚካኤል ትበሃል። ኣብ ዳሚ ብጣዕሚ ፅቡቅ ኣሎ። ካብ ኩሉ ጨጉርና ነፍስና ኩሉ ኣማዕሪግና ኣሎ። ብጣዕሚ ፅቡቅ ኣሎ ይብላና ማለት እዩ። ናብዚ ሸቕ ምፃና ከምኡታት ኣስፌዛ ብዙሕ ነገር ኩሉ ስፌዛታት ክንገብር ኢና መፂና። ከምኡ ከዓኒ ደሎ ኩሉ ዕዳጋታት ክንርኢ ኢልና መፂና ማለት እዩ። ብዳኣመት ናይ ሎሚ ብፍሉይ ኢና ነብላ ድለና ማለት እዩ። ምክንያቱ ወላ በዚ መደብ ፀኒሕና ተላሂትና በዚ መደብ ፀኒሕና ከምኡ ጨጉርና ተቆኒና ኣሸንዳና ገርና ብፍሉይ ነውዕላ ኣለና ማለት እዩ። ትርጉም ናይ ብዳኣመት ክብል ከለካ ማለት እዩ ምስተን መሓዙትካ መሰተካ መታዕቢትካ ተኣኪብካ ተውዕሎ ማለት እዩ። ከምኡ ብሓፈሻስ ምስ ኩላትካ ደቂ ገዛታካ ዘሎ ኣኸክንዳካ ዶኮና ከምዚ ናኣትና ሓደ ዓይነት ክዳን ጌርካ ሓደ ዓይነት ከም ጨጉርና ተቆኒና ዘለና ሓደ ዓይነት ተቆኒንካ ብሓደ ተውዕሎ ማለት እዩ።
1: ኣብ ዳኣመት ፅቡቅ ኢና ንሕልፎ ዘለና ብፍላይ ከዓ ሎም ዓመት ማለት እዩ። ዝቁኖ ከዓኒ ጋመ ናይ ኣሸንዳ ተቆኒና ማለት እዩ። ናይ ባቕሜን ዮውሃና ክብሎም ዝብል በዚ ኣጋጣሚ እዚ ንመላ ህዝቢ ኤርትራ ሓይልታት ምክልኻል ንስድራ ቤተይ ብምሎም ኣብ ውሽጢ ና ወፃን ዘለዉ ንዓኹም ከዓ
0: መጀመርታ ንስድራይ ከምኡ ውን ንመላእ ህዝቢ ኤርትራ ምስጋና ክብሎ ደሊ ከምኡ እተን ደፍቅረን ድፈትዎን መሓዝተይ ተላሂቲ ንዕኒ ዮውሃና ክብል ደሊ ኮሚታት ኣዋፃእን ኣብዚ ኤርትራን ዘለዉ ይሕዋተይ ሓብቦታተይ ንኩሎም ዮውሃና ክብሎም ይፈቱ ማለት እዩ። ካብ ኩሉ ከዓ ዕድሜና ክቢርኩም ከምዚ ጌርኩም ምምፃእኹም ብጣዕሚ የመዝግነኩም ንዓኹም።

0: ኣረይ ጓል ግባር ዕላልና ክንቅፅል ከምዚ ክንብሎ ፃንሕና ካብ ሜዳ ኣትሒዝና ዝነበረ ስነ ጥበባውን ኢደ ጥበባውን ስራሓትኪ እንዳዕለልና ኢና ድሕርና ፅነት እውን በፂሕና ዘለና ማለት እዩ። ኣብ ድሕርና ፅነት ግን ገለ ፍልይ ዝበለ ኮይኑ ክስማዓኒ ወይ ድማ ተዓዘብቱ ከምኡ ኮይኑ እዩ። ምክንያቱ በዓልቲ ሓዳሪኺ ኣዶ ቆልዑት ኺ እንደገና ነዚ ካልእ ሞያ እውን ጎንጎኒ ክትሰርሐ ዘለኹሞ ብኸመይ ትገብረ ነርኪ ማስ ብኸመይ ክንክልቲ ኣዋሂድ ክትሰርሐ ትኽእል እዩ?
1: ከምቲ ዝበልናዮ እዩ ካብቲ ዝሓለፍናዮ ዝብርታዕ ኣይኮነን እንጂ እዚ ከቢድ እንድዩ ከም ሓቂ ቆልዑት ሒዝካ ሓዳር ሒዝካ ቀሊል ኣይኮነን። ግን ይኸይድ እየ ውን ሰርሐ ናይ መንግስቲ ስራሕ እውን ሰርሐ እቲ ብፍላይ ናይ እዞም ሳዕሳዕ ተገለምለ ሰርሓሎም ነረ ሕጂ እውን ኣብኡ ከምኡ እዩ ትመደበ ኣብቲ ባህላዊ ውደ። ግን ኣብ ገዛ ዋላ ቡነ እንዳሰቱ ክእ ኣነሰርሕ ዋላ ቡን እንዳሰተ ክድ ዋላ ለይቲ ሕጂ ኮፍ ኢል ሓድር ሰርሐ። ምክንያቱ እንተደይ ሰሪሐስ ከምዚ በቃ ገለ ነገር ዘጉደልኩ ኮይኑ ይስማዓኒ። ሕጂ እቲ ሓቂ ሓይሽ ትቅደም ቆልዑ ተዕቢና ብከምኡ ሰሪሕና ዲና ገሊጌርና ሕጂ እውን ከምዚ ዘሸገር ኣይኮነን። ግን ክትገብር ክስለ ዘለካ ከዓ ኩሉ ግዜስ ክትክእ ክትምልእ ኢኻ ትደሊ ንብዙሕ ነገር ይሽፍነልካ። ሕጂ ናይ ግድን እዩ በቃ ምስታ ዘላትካ ግዜ ፀቢብካሲ ክትሰርሓ ኣለካ። ሓደ እቲ ስርሕልና ዝብለካ ሰብ እውን ክትሕጉሶ ትደሊ ንምንታይ ከደይሰርሕ ካብ ኮፍ ድብልሲ ደይሕጉሶ ኸ ተንዝደሊአን ከደይሰርሓለን ኢልካሲ ትግደስ ማለት ትብገስ ኢኻ። ሕጂ ምቹእ ሂወት ሃልይካ ዘይኮነስ ኣፀቢብካ ምስታ ዘላትካ ግዜ ተፃጊምካ ትገብራ ኢኻ ክገብረ እየ እንድሕር ኢልካ ዘይግበር ነገር የለን። ኩሉ ግዜስ ክትብገስ ኣለካ። እተተበጊስካ ንክትቅፅሎ ፀገም ይብሉ እታ ቀንዲ ከባድ ነገር መብጋስ እያ
0: ንበቃስለካ
1: እንጂ ሳያ ሳ ከዓ ሓቂ ሓይሽ ደሓኒ ኣነ ስራሕ ፎት እየ ዙረት ገለ ይፎትን እየ ብዙሕ ከምዚ ሕጂ ከማና ሓይሽ እምበር ከምዚ ምብፃሕ ማሕበራዊ ሂወት ዶ ገለ ዶ ገለ ኣይፈትን እየ ነይረ። ሕጂ እዩ ቅሩብ ይግድደካት ኩነታት ትኸይድ እምበር ኩሉ ግዜስ ክሰርሕ ጥራሕ የደሊ ዳሓኒ ኣከባቢንካዮ ተሰሪዕካዮ መደብ ተውፅኢካሉ ሲ ዘይከኣል ነገር የለን።
0: ልክዕ ንስ እዩ ድሕር ክምፅካ እታ ነጥቢ ግዜካ ተሰሪዕካ ሲ ኩሉ ክኾኑ ክእል እዩ። ግን ፍሉይ ነገር ካባኺ እንታይ ተዓዚበ ጓል ግባር ማለት እዩ ኣነ ከም መንእሰይ ካብ ዴታት የከወርስ ስለ ዘለኒ ማለት እዩ ከምዚ ፍሉይ ኣብ ስራሕ ሲ ፍቅሪ ስራሕ
1: ናይ ብሓቂ
0: እጂ ሓደ ስራሕ ናስራሕካ ነቲ ሓደ ምእላይ ዘይኮነስ ንኩሉስ ከምዝከኣል ማለሲ ይከኣል ተይልካሲ ከምዝከኣል ክምሃር ፀኒሐ ሞ ኣዝ ዘመስግነክበ ዝጋጣሚ ከዓ ማለት እዩ ጋል ገባር ናብ ካልእ ሕቶ ክቅፅል እዚ ኩሉ ክትገልፂዮ ፀናሕኪ ናይ ጥበብ ብቕዓትክስ ኣብ ደቂ ክኸ ወሪሱ ድዩ ብጀካቲ ኩላትና ንፈልጦ ስነ ጥበበኛ ረዘነ ማለት እዩ ናብ ካልኦት ደቂ ከኸ እዚ ሕጂ ንብሎ ፀናሕና ብጀካቲ ናይ ጥበብ ማለት እዩ ናይ ኢደ ጥበብ ክኾኑ ክእልስ ዝተፈላለየ እቲ ዘለኪ ውሕሉል ባህርሲ ኣብ ደቂ ኸ ሰጊሩ ዶ
1: እዋ

ምትዕርራይ ከምዚ ዝኾነት ነገር ምልጋብ ድዩ ገለ ድዩ ምትዕርራይ ድዩ ምስቃል ድዩ ምስራሕ ድዩ ኣይፅጎምን እዮም። ዋላ እዚ ናይ ኤሌክትሮኒክ ነገር ሲ ብቐሊል እዮም ጣዕጣዕ ደብሎ ኣሚርና ዮም ኢና መምሃር ግን ከምዚ ዋላ ረዘነ ንባዕሉ ሕጂ ዝኾነት ነገር ናይ ቴክኒክ ነገር ሲ ይግደሰላ እዩ ይሰርሕ እዩ እንተጓል ከዓ ድሓንያ ማለት ሲ ትሰርሕ እያ ጨጉሪ ትናተይ ስራሕ ሕጂ ትቕፅሎ እያ ምስፋይ ድዩ ምቑናን

0: ሕርሻ ክኸውን ክእል ኢለ ይሓስብ። ኣነ ኣቦይ ብጣዕሚ ይወሓለ ነይሩ። ኣቦይ ሲ ኣዝዩ በቃ ኣቦይ ዝኸደና ገዛ ወይ ኣቦይ ዝሰርሓ ከምዚ ፈለኛ መወድዩ እምብሬዛ ኮይኑ ሰርሕ ገለ እዩ ነይሩ። ደልዮም እዮም ዝፅውዑ ማዕፅኮ ዝግበሎም ገለ ዋሓለ እዩ ብጣዕሚ ይወሓለ ነይሩ ቦይ ዋላ ጥልያንሲ ቀደምሲ ጁባ እዚ ባድላስ ብኢድ ይስራሕ ነይሩ። ቀደም ባድላስ ዝሰርሕ ነይሩ እዮም ዝብን እ ባድላ ብኢዱ ይሰፍ ነይሩ ቦይ ሕጂ እቲ ውርሻ ክኸውን ክእል
1: እዩ ካብ ዜሮ ተበገሰ
0: ኣይኮነስታይ ሲ ውረስ እዩ
1: ኣረይ ናብቲ ናይ ስነ ጥበብ ክንምለስ ንረዘነ እውን ኣልዕላ ቢልክዮ ስለ ዝፀናሕኪ ኣነ ሕጂት ያ ክፅበእ ምሕረት ንስኺ ኣብ ሜዳ ካለኺ ከም ድምፃዊት ኮንክ ብዙሕ እዋን ነጢፍኪ እንደገና ሃዋን እቲ ናይ መሳርሒ ሙዚቃ ወላ ክንዲ ትደ ኣይትስርሐሉ ዳ እምበር ገለ ተናኺፍክያ ኹሞ ኣብ ረዘነ ዘለኪ ሓገዝከ እንታይ ዝመስል ረዘነ ናብዚ ደለዎ ደረጃ ክበፅሕ ሲ ካብ ዜሮ ተበጊሱ ኣይኮነን ኣድዩ እንደገና ከዓ ሞካ ኣብቲ ሞያ ናይ ጥበብ ስለ ዘለኽ ሲ እንታይ ዓይነት ሓገዛት ክትገብርሉ ነርኪ
0: እወ ኣነ እቲ ሓቂ ሓይሽ መጀመርያ እኳ ኣይደልን እየ ነይረ ማለት ሲ ጥራሕ ተማሂሩ ኩሉ ሞያ እንድዩ ግን ተማሂሩ ሲ ኣብ ካልእ ክኸደለ ይደሊ ነይረ ኣነ ከም ድሌት ማለት እዩ። ምክንያቱ ኣነ ትዝደለኽዎ ትዝደልዮ ነገር ኣይበፃሕኩን ኣይዓገብኩን ማለት ኣነስ ድምፃዊት እየ ነይረ ብድምፃዊት ክቕፅል ሲ ይደሊ ነይረ ግን ምስታ ምውላድ ናይ ረዘናካ ቁሩብ ተዘናቢለ ድሕሪኡ ግን ኣይቀፅልኩን ኣይ ቆልዓ ድሕሪ ወሊድካ ከንታይ ኢለስ ኣዋዲቀ የ ሕጂ ረዘነ ክራር ገለ ክብል ከሎ ደርፊ ብጣዕሚ ዝፈቱ ብቆልዑ ከሎ ዩ ደርፍ ነይሩ ኣሎ ሕጂ ዝመላእክዎ ከማ ወዲ ኣርባዕተ ዓመት ገለ መለ ከሎ ዝተመልአ ኣሎ ገዛ ሕጂ ደርፊ ፈቱ እዩ እታ ንኣይደይ ጠቐመ ገለ ኢለሲ ሓውስ ኣይፀቅጥን እየ ነረ ድሓር ግን እንዳበዳሃኒ መፅኡ ዝቆልዓ እንዳበዳሃኒ መፅኡ ድሕሪኡ ጎቢዙ ኣብ ቤት ትምህርቲ ናይ ቀይሕ ባሕሪ ባህሊ ውጅላኣት እዩ ይደርፍ ደርፎ ክፈቱ ማዓት እዩ ነይሩ ሕጂ ክራር ግን ኣይደልያን እየ ነረ ክሕዞ ክሕዛ ይሰርሕሉ ሰርሕሉ የብሎም ገለ ሰባት መፁ ሞ ኣነ ከዓ ስብርስብስር ኣቢለ ድርብያ ሰለስተ ኣርባዕተ ክራር ሰይረሉ እየ ድሓር ግን በቃ ማለት ሰክስታይ ኮይኑ ማራ ጠሊቁ ናብ ከምኡ ዝምባለ ምሰምፀአ ድሓን ገዝኣሉለኒ ኢለ ካብዛ ብራንዳታት ኣብኣ ኣለዋ ክራር ድሸጣ ኣብኣ 300 ሂበ ሓንቲ ክራር ገዛኣሉ ሕጂ ምስ ገዛእ ኩሉ ኣብቲ ምቕናይ ኣብቲ ምግራፍ ገለመለ ገለሲ ንኣሽቱ ነገራት ኣትሒዘ የ ናብነሲ እዚ ደሮ ሚፋሰላሲ ኢልካስ ዋላ እዚ ቀሊል ምቕናይ ማለት እዩ ሽማ ንጉስ ላዕላይ ሽማ ንጉስ ታሕታይ ትብለ ኣሎ ኮሚታት ኣትሒዘ እዮ እዚአና ትሒዘዮ እታ ምግራፍን ኣነ ትሒዘዮ ካልኦት ውን መላሊኦም ልኦም ነይሮም ዝመላልኡሉ እውን ሕጂ ኦሮማ ኢለ ዳሓር ኣብ ሓደ ግዜ ክራር እዛ ክራር ሲ ሓንቲ ምኡ እንታይ ክሰደልካ ኢለቶ ደገ ዘለ ክራር ኢልዋ እንታይ እዩ ዝብለን ዘሎ ዝቆልዓ እንታይ ክራር ማለት ኣንቲ ታይ ክራር ድብለን ደሎ ገለ ዝብለኒ ኣንቲ ክራር ሕጂ ናይ መን ንርኢ ነይሩ ናይ ብረት ክራር ንርኢ ነይሩ ሕጂ ብጣዕሚ እዩ ዝፈትዋ ነታ ክራር ዋላ ሕጂ ሕጂ ክራር ይብል ኣሎ ንደ በቃ ከምኡ ዝደሊ ዘሎ በጃ ከለ ክራር ይብለን ኢልያ ክንደይ ኸ ዝውድእ ኢላቶስ 7,000 ኣትግዛእ ኢልዋ ር ሰዲዳስሉ ክራር ገዚእናሉ ገዚኡ ከይዱ ባዕሉ ኣነ ሕጂ ካብ መን ስራሕ መን ስራሕ ገላ ይፈልጥኒ ነረ ከይዱ ባዕሉ ናብ ሓደ እቲ ክራር ዝሰርሕ ሽሙ ርሲዕዮ ናብኡ ከይዱ ክራር ኣስሪሑ ገለ መለ መፅኡ ሕጂ ብዙሓት ሰባት እዮም ዋላ መፅፅ መፅኡ የርእዮ ነይሩ ኣብተርእዮ ከምኣ እንዳበለ ኣብኡ ሕጂ ሓጊዘ እዮ ማለት እዩ ኦሮማይ ዘቆልዓ ዝምባለ ገይሩ ኣሎ ኢለ ዋላ እታ ናይ መጀመርያ ደርፊ ዝደረፋ እውን ባዕለ ዜማን ግጥምን ከፍ ኢለ ኣቢለሉ ድሕሪኡ ግን እቲ ድምፁ ከዓ ምስ ረእኽዎ ኦሮማይ ዘቆልዓ ደራፋ እዩ ክኸውን ማለት እዩ ደስ ኣብ ምሕጋዝ እያ
1: ትእዮምቋም ገዲፍ
0: ኣብኡ ምሕጋዝ ከምዚ እዛ ዜማ እዚኣ ፅቡቅቲ ያ ነው ነዚኣ ሕማቅ እያ እዚኣ ገልመለ ኣብ ምባል በፂሕና ማለት እዩ ድሕሪኡ
1: እዳተሓጋገዝ ማለት እዩ እዚ ንሪኦ ዘለና
0: ዝበፅሕ
1: ኣለዎ ፅቡቅ እዩ ምክንያቱ እትስኻ ዘይበፅሓኪ ከምዝበልክ ስኻ ዘይበፅሓኪ
0: ብኡ ዓጊበ ሕጂ ኣ ማለት በቃ እንቋዕ ረዘና ከዓ ኳዓ ካኣቲ ናተይ ድሌሲ ኣብኡ ረእኽዎ ገለስ ክብል ጀሚረ ማለት እዩ።
1: ፅቡቅ ሓፈሻዊ ኸ ሕቶታትና እናዛዘምናን ኢና ዝኽልና ንኩሉ ነገራት እትገብርዮ ፃዕሪ እንታይ ዝመሰል ጓል ገባር ኣብ ኩሉ ንጥፈታት
0: ኣብ ኩሉ ንጥፈታተይ ድሓኒ ማለት ሲ ሃሎ ሓደሓደ ናይ ዝዕንቅፈካ ነገራት ኣለዎ፣ ግን ኣነ ይብድሆ እየ ንኩሉ ማለት ሲ ከከም ኣመፃፅ እየ ዝኸዶ በራ ኣሎ። ብዙሕ ነገር እንዲ ኣብ ሂወት ሲ ብዙሕ ነገር እዩ ዝዕንቅፈካ፣ ብዙሕ ነገር ኣለዎ ዝብድሃካ። ግን ንስኻ ክገብራ እየ እንድሕር ኢልካ ዘይትብፃሕ ነገር የላን። ድሓን እዩ እንተዘይተዓውትካ ሲ ናብቲ ክትከይድ ኣለካ እ ኩሉ ሻዕስና ሓንቲ ነገር ሒዝካ ጥራሕ ይኮንካ ንትኸይድ
1: ብዙሕ መንገድታት ሃ
0: እቲ መንገድታት መሪፅካ ግን ንስኻ ናብቲ ዘዕውተካ መንገዲ ትኸይድ።
1: ፅቡቅ ኣዘየ ዘመስግነኪ ሕጂ እውን ደጊመ ክብለክ ምክንያቱ ቶም ጋዜጠኛ ጥራይ ዘይኮነ ሲ ከምቲ ሞያይ ውፅእ ኢለ ሲ ከምቲ ራሰብ ኮይና ካባኸ ብዙሕ ነገር ክምሃር ክኢለ እንደገና ከመስግነክ ምክንያቱ ኣብቲ ናይ ጥበብ ናይ ገለ ጥራይ ክትዕልልካ ምስ መፅኻ ነቲ ሰብ ምስ ፈተሽካያ ሲ ካልእቲ ናቱ ባህር እውን ትምሃር ኢኻ ወይ ድማ ካብኡ ትቐስም ኢኻ። ኣነ ጥራይ ዘይኮንኩ ኩሎም ተኸታተልትና እውን በቲ ናይ ስነ ጥበብ ዓይነ ጥራዮም ክርእዩ ፀኒሖም ዝኾኑ ኣብዛ ሰዓት እዚ ኣብዛ ሓፃር ግዜ ዘዕለልኒያ ግን ምሕረት ጓል ገባር መን እያ ጥራይ ዘይኮነስ እቲ ኣብ ውሽጡ ኹ ዘሎ ሞያ ዓቕሚ እንታይ ከም ዝመስል ብሕጂ እውን ተሰሪሕ ክሉ ሲ ዓብ ነገር ከም ዝኾኑ ሲ ክንፈለጥ ክኢልና ና ጥዕና ትህብና ወነ ብሓቂ ደጊመ ኣዝየ ዘመስግነኪ ስለ ግዜኺ ብጣዕሚ ብጣዕሚ ከመስግነኪ ይፈቱ ነዚ ውዱ ዓመት እዚ ምሳና ክትሕሊፍ እዩ ብምምፃእኪ ብስመይ ምስም ኩሎም ተኸታተልትን ከመስግነኪ ዝፈቱ ሞ ኣብ መጨረሻ ግን እንታይ ክትብልና ትደሊ ምዝ ውዱ ዓመት ኣተሓሕዛ ኣቢልኪ
0: ንክቡር በዓል ቤተይ

0: ብሓፈሹ ከዓ ንኩሉ ህዝቢ ኤርትራ እንቋዓብቃዓ እናብል ብፍላይ ከዓ ነቲ እናተኸላኸለ ሃገርና ዝሕልዋ ዘሎ ሓይልታት ምክልኻል ከዓ ዓብዩ ከምኡውን እንዳ ዜና ተቀኒየለይ ዮሃና ካብል
1: ይቀኒልና ንሕና እውን ድጊምና ረሑስ በዓል ንዓኽን ንመላእ ስድራ ቤትክን ክኸውን ንምነ ይቀኒልና
2: ኣብ ዓሰብ ዝርከብ ክቡር በዓል ቤተይ መርሃዊ ጎረንዳዮ ንወደይ ንኽ መርሃዊ ኣብ ኣንጎላ ዝርከብ ሓወይ ምስተቤት ሄነ ዝፈቶ ሄነ ኣብ ጀርመን ዝርከብ ሓወይ ምስ ክልተ ደቁ ኣብ ገጀረ ትርከብ ሓፍተይ ምስ ሰብኣያን ደቃ እዚ ጨጉረይ ዝቆነነት ሰላም ስበር በረካ
1: ንሕና እውን ደጊምና ረሑስ በዓል ምስ ኩሎም ስድራ ቤት ክኾነልከይምና ይቀኒለይ ዝኸበርኩም ተኸታተልቲ መድረኽ ዕዱም ጋሻ ማእገር ናይ ሎሚ ትሕዝቶና ኣብዚ ተዛዚሙሎ ኣብዚ ፍሉይ መደብና ብምክንያት በዓል ቅዱስ ዮሃንስ ንገብሮ ፀናሕና ምስ ገዲም ስነ ጥበበኛ ተገራሊት ወይዘሮ ምሕረት ገባር ጓል ገባር

ባህሊ ኣሓሪና ብምዃንና ምሳኹም ፀኒሕና ደይምና ንመላእ ህዝቢ ኤርትራ ኣብ ውሽጥን ኣብ ወፃን ዘሎ ብፍላይ ድማ እቲ ጅግና ዘይክማ ሓይልታት ሰራዊት ኤርትራ ርሑስ በዓል ቅዱስ ዮሃንስ ክኸውን እናተመነኹ ቅድሚ ምዛሜ ኣብዚ ምሳኹም ሓቢርና ዝፀናሕና ጋዜጠኛ ሳምራዊት ሊቪዮ ከምኡ ድማ ሳላይ ኣማን ተክለ ሳይሞን መርሃዊ ብምዃንና ከምኡ ድማ ከም ዝትዕዘቡና ዘለኹም ምሳና ኣብዚ ሓቢራ ዝፀንሐት ቡን ብምስታይ ነዛ መደብና ክትዕጅባ ዝፀንሐት ድማ ወይዘሮ ሙዚት ተስፋ ሚካኤላ በዚ ኣጋጣሚ እዚ ብስምኩም ከመስግና ይፈቱ። ከምኡ ድማ ነዚ ተኸዲነዮ ዘለኹ ኣልባሳት ንቅዱስ ዮሃንስ ክኸውን ብምባል ገይረዮ ንክምዕርግ ዝሃበኒ ቴዲ ፋሽን ድማ በዚ ኣጋጣሚ እዚ ከመስግኖ ይፈቱ። ደጊመ ርሑስ ቅዱስ በዓል ዮሃንስ እናበልኩ ናብ ዝተረፉ መረባት ማገር ከስክረኩም።

0: መጀመርታ ዳናይ ደሳለ ይበሃል። ኣብ ዳኣመት ፅቡቅ ኣሎ እግዚኣብሔር መስገን ብወገንኩም ከመይ ናብ ዝኽቢርኩም ምምፃኹም ኣዚና ኢና ነመስግነኩም። ስቤዛ ድሓን እዩ ዘሎ ዋጋ በዓል ኮሚደረ በዓል ድንሽ ጥቡ ስቤዛ እዩ ዘለኹም ትሪዮ ዘለኹም ምሳይ ዝማዕረገ ስቤዛ እዩ ዘሎ ካብ ቁነና ጀሚርካ ኩሉ ነገርና
1: ኣረሽኪ ዳናይት ኣብ ስራሕያ ክዘለኹም ዝሕጂ ንኣውደ ኣመት ከመይ ተዳሊኽሉ ቅድንያት ኣውደ ኣመት እውን ዘሎ ሃዋህ ከመይ ዝመስል ዘሎ ህዝቢ ከመይ ይነግደኩም ኣሎ
0: ምድላው ማራይ ፅቡቅ ተዳልየሉ ሎ ከምዝትርእኒ ዘለኻ ኣብዚ ወዲአ ብገዛይ ከዓ ካል በዓል ኣሎ ኣብዚ ፅቡይ ዘሎ ሰብ ይመፀና ኣሎ ኣምላኽ መስገን ስፔዛ ካ ሕጂ ኣዝዩ ካብቲ ዝነበሮ ጎዲሉ ኣሎ ብጣዕሚ ኣብ ፅቡቅ ኩነታት እዩ ዘሎ ሰብካ ይመፀና ኣሎ ብዝተካለ መጠን
1: ንስኺ ሕጂ ኣብዚ ኣብ ስራሕ ኣለኺ ኣብ ገዛኸ ከመይ ጌርከ ክትሕልፍዮ ከመይ ምድላዋትኪ ዓመት ዓመትከ ኣብ ነፍሲ ወከፍ በዓላት ከመይ ተሕልፍዮ
0: ብዝያዳ ኩኩሉ በዓላት ብፅቡቅ እንደ ዝሕልፎ ቅዱስ ዮሃንስ ግን ኣዝየ ዝፈትዋ ማለት ደስ ትብለኒ ሰብ ደስ ትብሎ ዳኣመት ኣሎ ቅዱስ ዮሃንስ ኣዝያ ደስ ትብለኒ ካብዚ ምቕፃል ኣብ ዝወድአ ገዛይ ብሰላም እቲ ንኣምላኽ ምስ ስድራይ ቡነይ ብድሕሪኡ ድብላዕ ስጋ ኣሎ ገለ ኣሎ ስሓቅን ደስታን ክሕልፎ እዩ ዝደሊ
1: እዚ ቁኖ ከመዓስካ ተቆኒን ክዮ
0: ቁኖ ኣነ ምሸት ኣብ ስለ ዝፍደስ ምሸት ትማለየ ተቆኒን እዮ ግድን ክቁኖኖ ስለ ዘለኒ ትማሊ ምሸት

0: ብዝያዳ ኮብ ኩሉ በዓላት ብፅቡቅ እንደ ዝሕልፎ ቅዱስ ዮሃንስ ግን ኣዝየ ዝፈትዋ ማለት ደስ ትብለኒ ሰብ ደስ ዝብሎ ዓመት ኣለኒ ቅዱስ ዮሃንስ ኣዝያ ደስ ትብለኒ ካብዚ ምቕፃል ኣብ ዝወድአ ገዛይ ብሰላም እቲ ንኣምላኽ ምስ ስድራይ ቡነይ ብድሕሪኡ ድብላዕ ስጋ ኣሎ ገለ ኣሎ ስሓቅን ደስታን ክሕልፎ እዩ ዝደሊ
1: እዚ ቁኖ ከመዓሽካ ተቆኒንክ እዮ
0: ቁኖ ኣነ ምሸት ኣብ ስለዝፍደስ ምሸት ማለ እየ ተቆኒን እዮ ግድን ክቁኖኖ ስለ ዘለኒ ትማሊ ምሸት ኢና ተቆኒንናዮ ምስ ወላዲተይ ማለት እዩ
2: ስ በዓል

ዝኸበርኩም ተኸታተልትና ብምኽንያት ኣውደ ኣመት ከነቕርቦ ዝፀናሕና ትሕዝቶ መደብ ማእገር ኣብዚ ዛዚምና ኣለና። ደጊምና ደጋጊምና ንመላእ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝነብር ምስቲ ዕርድ ሓፂን ዝኾነ ጅግና ሓይልታት ምክልኻል ኤርትራ ርሑስ በዓል ክኾነልና እንዳተመንና ምስ ዝቕፅሉ ትሕዝቶታት መደባት ኤሪቲቪ ክንሓድገኩም ኢና። ምስ ሰኣላይ ዮሃንስ የሴፍ ብምዃነ ምሳኹም ሓቢረ ፅኒሐ ምስ ዝቕፅሉ ትሕዝቶታት መደባት ኤሪቲቪ ንሓድገኩም ብወገና ሰላም መዓልቲ።

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ኣብ ናይ ሎሚ መደብና ንመንሽሮ ጉርንጉሪት ወይ ታይሮይድ ካንሰር ዝድህስስ ትሕዝቶ ኢና ቀሪብናልኩም ዘለና። ኣብ ከባቢ ክሳድና ዝርከብ እዚ ጉርንጉሪት እንታይ ዓይነት ኣገልግሎት እዩ ዘለዎ? ብኸመይ ንሕማም ክጥቃዕ ዝኽእል? ካብኡናዊ ከዓ ብመንሽሮ ብኸመይ መንገዲ ክጥቃዕ ይኽእል? እንታይ ምልክታት ንርኢ? ኣብ ገዛና ክንገብሮ ንኽእል ነገራት ኣሎ ድዩ? ኣብ ሕክምና እንታይ እዩ ዝግበረልና ዝብልን ካልእ ንሕቶታት ሒዝናልኩም ቀሪብና ኣለና። ከም ልሙድ ንስኹም ውን ብቴሌፎን ብምእታው ንዕድምና ዶክተር ሙልጌታ ሃይለ ክኢላ ሕክምና መንሽሮ ሕቶታት ይኹም ርእቶታት ክተቕርብሉ ትኽእሉ ኢኹም። ዶክተር ዕድመና ክቢርካ ብምምፃእካ ኣዝየ መስግነካ። ርሕሳዊ ዳኣመት ብል ዶክተር ነታ ጉርንጉሪት ቀደም ክንድህስሳ ጉርንጉሪት ክንላለያ ከመያ ትመስል? እንታይ ኣገልግሎት እዩ ዘለዋ? ብከምኡ ክንጀምር
1: ሕራይ ይቕኒየለይ። መጀመርታ ቅድሚ ናብ መንሽሮ ናይ ጉርንጉሪት ምእታውና እታ ጉርንጉሪት ትበሃል ኣካል ናይ ሰውነትና እንታይ እያ፣ ኣበይ ትርከብ፣ ስራሕ ክንታይ ስራሕ ኣለዋ፣ ቁሩብ ክነብርሃ ክንፍትን ኢና ማለት እዩ። ሕራይ ጉርንጉሪት ክንከለና ሓንቲ ወይ ከዓ ታይሮይድ ትበሃል ብኣፀዋውዓ ናይ ሕክምና

0: ኣብ ቅድሚት ክፋል ናይ ክሳድና ትርከብ። እሱ ከዓ ቅርፂ ናይ ፅምብላሊዕ ዓይነት ዘለዋ የማን ፀጋም ክፋል ዘለዋ ኮይኑ ኣብ ጥቃኣ እንታይ ኣሎ ብክልተ ሰራውር ናይ ደም ዓበይቲ ሰራውር ናይ ደም ኮመን ካሮቲድ ኣርተሪ ዝበሃሉ ብላዕሊ ድዩቡ ንላዕሊ ድዩቡ ካልእ እንታይ ኣለዋ ብላዕሊ ክስታይ ኣለዋ ናይ ካርትሌጅ ወይ ከዓ ቁርጥምጥሚት ናይ ጉርንጉሪታ ዝበሃል ኣሎ። ካልእ ጨዋዳታት ውን ኣሎ። ብድሕሪኣ እንታይ ኣሎ ዓብዪ ሻምብቆ ናይ መተንፈስ ኣሎ። እዚ ትራክያ ንብሎ ንዑ ሓቂፋታያ ትርከብ። ብድሕሪት ከዓ እንታይ ኣሎ ሻሕለለ እውን ኣሎ ማለት እዩ። ስለዚ እዚኣ ክፋል ኣካልና ጉርንጉሪት ኣብ ቅድሚ ክፋል ናይ ክሳድና ኣብ ቅድሚቲ ወገን ትርከብ። ስራሓ ከዓ ቀንዲ ስራሓ እንታይ እዩ ምምንጫው ሆርሞንስ ሆርሞን ዝበሃሉ ንኣካላትና ብጣዕሚ ኣገዳሲ ዝኾነ ከም በዓል ታይሮይድ ሆርሞንስ ንብሎም ካብ ምንጩ ካብዚኣ ጉርንጉሪት ንብላ ወይ ካብዚኣ ታይሮይድ ግላንድ ንብላ ማለት እዩ። እዚ ታይሮይድ ሆርሞን እንታይ ይጠቕምሎ ንኣካላትና ካብ ህፃንነት ጀሚሩ ንዕቤት ኣካልን ንዕቤት ኣእምሮን ብጣዕሚ ኣገዳሲ እዩ። ኣብ ካልእ ወላ ስጋ ሙሉእ ሂወት ናይ ወዲ ሰብ ኣገዳሲ ዝኾነ ሆርሞን ተፍሪ ማለት እዩ። ካልእ ተፍርዮ ነገራት እውን ኣሎ። እዚ ካልሽም ኣብ ኣካላትና ንክህሉ ትገብር ከዓ ካብ ጉርንጉሪቱ ዝፈሪ ምሳ ጊባ ኣለዋ ኣርባዕተ ባሊልና ትመስል ኣለዋ ፓራታይሮይድ ሆርሞን ዝበሃል ኣለዋ። ስን ከዓ ኣብ ኣካላትና ካልሽም እኩል ካልሽም ንክህሉ ካልሽም ካ ኣካላትና ብጣዕሚ ኣገዳሲ እዩ። ጨዋዳና ብግቡእ ንክሰርሕ ልብና ደም ብግቡእ ንክጭንጉዕ እዚ ካልሽም ከዓ ኣገዳሲ ማለት እዩ። እቲ ካልሽም ተበዚሒ ከዓ ነቲ ካልሽም ካብ ደም ወሲደ ናብ ይዕፅምቲ ትወስድ ከዓ ካልሲቶኒን ዝበሃል ከዓ ሆርሞን ከዓ ካብኣ ምንጩ። ስለዚ ብዙሕ ስራሕ ኣለዋ ማለት እዩ። እዚ ስራሕ እዚ ንድሕሪ ጎዲሉ ኣብ ኣካላትና ጉዳእ ትመፅእ ማለት እዩ። ክጎድል ከሎ እቲ ሆርሞንስ እንታይ ንብሎ ሃይፖታይሮዲዝም ንብሎ። እቲ ካብኣ ዝፈሪ ሆርሞን ኣይፈሪን ኣሎ ወይ ተፈረየ ከዓ ብእኹል ኣይኮነን። እዚ እንታይ ንብሎ ሃይፖታይሮዲዝም ንብሎ። ምልክታት ኣብ ኣካላትና ድህቦ ምልክታት ኣሎ። ተበዝሒ ከዓ ካብኡ ዝፈሪ ተበዝሒ ከዓ መብዝሒኡ ብዙሕ ምክንያታት ኣለዎ። ሕጂ ክነብሮ ቁርብቲ ግዜ የብልናን ካልእ መዓልቲ ክነብሮ ንክእል ኢና። እስ ከዓ ናቱ ጉድኣት ኣለዎ ማለት እዩ። ስለዚ እዚ ኣካል ናይ ሰውነትና ዝኾነት ጉርንጉሪት ብዙሕ ጥቕሚ ኣለዎ ማለት እዩ። እሳ ከዓ ብመን ትእዘዝ ተይብልና ብሓንጎልያ ትእዘዝ። ካብ ሓንጎልና ሃይፖታላሙስ ዝበሃል ኣሎ፣ ፒቲታሪ ግላንድ ዝበሃል ኣሎ። እዚኣቶም ከዓ ይእዝ ኣብ ደም ድሕሪ ተሆርሞን ውሒዱ ኣፍሪ ዝበሃል ሆርሞን ኣይፍሪ ካብ ሓንጎል ታይሮይድ ስቲሙሌቲንግ ፋክተር ወይ ታይሮይድ ስቲሙሌቲንግ ሆርሞን ዝበሃል ኣሎ መፅኡ እታ ጉርንጉሪት ንኸተፍሪ የተባብዓ ማለት እዩ። ንድሕሪ እኹል ደም ኣብ ደም እኹል ሆርሞን እንተሎ ከዓ እቲ ኣፍሪ ዝብል መልእኽቲ ደው ብል ማለት እዩ ወይ ይወርድ ከማ ንታሕቲ ይወርድ። ስለዚ እዚኣ ጉርንጉሪት እዚኣ ካብ መን ትእዘዝ? ካብ ሓንጎልና ትእዘዝ ማለት እዩ።
1: እዚኣ ኣገልግሎታ ክሳብ ብሂወት ዘለና ማለት ድዩ ኩሉ ግዜ ንእሽተይ ኣብ ዓብ
0: ኩሉ ሻዕና እዚኣ ናታ ምህላው ንኣካላትና ብጥዑይ ንክሰርሕ ንትሕግዘና ማለት እዩ። ዝበላዕናዮ ምግቢ ከም ካርቦሃይድሬት ፋት ንበሎ ፕሮቲን ንበሎ ኣብ መስርሕያ ንኣካላትና ከምዝጠቅም ትገብር እቲ ኣሳተፍርዮ ሆርሞን እዩ። ስለዚ ንሕርቲ ሆርሞን ጎዲሉ ኩሉ ሻዕ ኣብ ኣካላትና ጉድኣት ኣሎ፣ ተበዚሒ ከዓ ጉድኣት ኣሎ። ሕጂ ኩሉ ሻዕ ምርመራ ንገብር ኢና ተወሒዱ መተካተ መድሃኒት ነቲ ሕሙም ንቦ ተበዚሒዎ ከዓ መጉደሊ እውን መድሃኒት ይወሃብ ማለት እዩ ብሕክምና።
1: ስለዚ ጥዕናስ ክምሕሎ ክኽእል ኣለዎ።
0: እዚኣ ክፋል ኣካላትና ከዓ ካንሰር እውን ከም ዝኾነ ኣካላት ናይ ሰውነትና ካንሰር ክትሓመም ትኽእል እያ። ሕዚ ናይ ሎም ዓንቲ ዛዕባና ብዛዕባ ካንሰር ናይ ጉርንጉሪት እዩ ማለት እዩ።
1: ፅቡቅ። እዚ ናይ ጉርንጉሪት ካንሰር ክንብል ከለና እንታይ ይቡ ከምኡ ክንከይድ
0: እወ ሕጂ ናይ ጉርንጉሪት ናይ ካንሰር ናይ ጉርንጉሪት ክንብል ከለና ከም ዝኾነ ካንሰር ማለት እዩ። ሕጂ ካንሰር ብዙሕ ዓይነት ካንሰራት ኣለና ኣብ ኣካላትና ዝወፁ ኣብ ኩሉ ኣብ ርእስና ዝወፁ ኣለዉ፣ ኣብ ክሳድና ዝወፁ ኣለዉ፣ ኣብ ስርዓተ ምሕቓቕ ዝወፁ ኣለዉ፣ ኣብ ስርዓተ ሽንቲ ዝወፁ ኣለዉ፣ ኣብ ቆርበትና ዝወፅእ ኣለዉ። ናይ ደም ካንሰር ኣለና፣ ብዙሕ ዓይነት ካንሰር ኣለና። እዚኣ ከዓ ሓደ ካብኣቶም ማለት እያ ካንሰር ክትሓምን ትኽእል እያ ማለት እዩ። ሕጂ ክንሪኦ ከለና ኣብ ስእሊ ክንሪኦ ከለና

0: ታዕቲ ጉርንጉሪት ንሪኣ ኣለና ሸነ ፀጋም ኣላ እዚኣ ከዓ እታ ካንሰር ዝገበረት ጉርንጉሪት ማለት እያ። ስለዚ ከም ዝኾነ ኣካላት ናይ ሰውነትና ካንሰር ክሕዛ ክእል ማለት እዩ።
1: እንታይ እንተኮይና ሕጂ ካንሰር ዝሕዛ ጠንቂ እንታይ እዩ?
0: ጠንቂ ናይ ካንሰር
1: ግን ዓይነ ምናልባት ኣብዚ ጠቂስካ ይኹም ዘለካ ካብ ኩሎም ዓይነታት ካንሰር 4 ሚታዊት እዩ ኢላ ጀሚራ ኣላ ብከምኡ ክንከይድ እውን ንኽእል ኢና።
0: ሕጂ እንታይ ኣሎ መንሽሮ ጉርንጉሪት ካብ ኩሎም ዓይነታት ካንሰር 4 ሚታዊት ጥራሕ እዩ። ሕጂ እዚኦም ዝበልናዮም ካብ ኣካላትና ዝወፁ ክወፁ ዝኽእሉ ካንሰራት ብዙሓት እዮም። ሕጂ ካብኣቶም 4 ሚታዊት እዩ ብዓቐን ውሑድ ዝበለ ማለት እዩ። ተኻልእ ኣብ ኣሜሪካ ኣምነት 63,000 ኣብ ዓመት ካንሰር ናይ መንሽሮ የጋጥም ዓመታዊ። ካብኣቶም ከዓ 1900 ከዓ በቲ ሕማም ወይከዓ በቲ ካንሰር ይሞቱ። ሕጂ እንታይ
1: የርእየና
0: ናብ ሞት ከብፅሕ ዝኽእል ሕማም እዩ። ግን ኣብዚ እንታይ ክብር ኣነ ደልየ እቲ ሕማም ብዙሕ እዩ። 63,000 ኣብ ዓመት ከጋጥም ከሎ ካብቶም 63,000 1900 ጥራሕ እዮም ዝመቱ ዘለዉ። ሕጂ 300ዊት ማለት እዩ። ሕጂ እቲ ካንሰር ወላ ካንሰር መንሽሮ ዝኣኹ እንዳ እምበር እቲ ናይ ምቕታል ክሳዩ ውሑድ ምዃኑ 300ዊት ጥራሕ እዮም ኣብ ሞት ደረጃ ዝበፅሑ።
1: ስለዚ ክፍወስን ብክንክንን ገለን ክፀንሕሓርየና
0: ከም ባህሪ እቲ ናይ ካንሰር ድሕራ ክነብር ኮይና ከም ባህርያቱ እዚ መብዛሕትኦም እቲኦም ዓይነት ናይ መንሽሮ ናይ ካንሰር እቲኦም ዝግምታዊ ዝኸዱ ቀልጢፎም ጉድኣት ደ የብፅሕ እዮም መብዛሕትኦም። ስለዚ ንክትሕምኩሞም ቀሊል ግዜ ድቡኻ ምዃኖም ማለት እዩ። እቲኦም ተጓዳእቲ ዝኾኑ ዓይነታት መንሽሮ ናይ ጉርንጉሪት ብጣዕሚ ውሕዳት እዮም። ካልእ እንታይ ኣሎ ደቂ ኣንስትዮ ካብ ደቂ ተባዕትዮ ዝያዳ ይጥቃዓ። እዚኣ ከዓ ብዙሕ ግዜ ደቂ ኣንስትዮ ካብ ደቂ ተባዕትዮ ዝያዳ ከዓ ኣብ ደቂ ኣንስትዮ ብዝያዳ ይረአይ። ሰለስተ ደቂ ኣንስትዮ ክሓማ ከለዋ ሓደ ወዲ ተባዕታይ ይሓመም ብረሾ ክንሪኢ ከለና ማለት እዩ። ኣብ ዝሓለፈ 10-15 ዓመታት መንሽሮ ናይ ጉርንጉሪት ብብዝሒ ክረአይ ጀሚሩ።

0: እንታይ ትጠንቂ ሕጂ ጉርንጉሪት ካንሰር ተሓማሉ
1: ምክንያት መንሽሮ ናይ ጉርንጉሪት ጠንቆታቱ ከምዚ ዓይነት ብዙሕ ግዜ ናይ ካንሰር ጠንቆ ብዙሕ ይፍለጥ እንዲ ግን ሓደ ሓደ ሃይፖቶሲስ ወይ ከዓ ከምፅኡ ዝኽእሉ ተባሃሉ ከዓ ኣብ ናይ ጉርንጉሪት ኣብ ናይ መንሽሮ ናይ ጉርንጉሪት ታሪክ ሕክምናዊ ጨረር ኣብ ከባቢ ኣብ ክሳድን ኣፍ ልብን ብፍላይ ኣብ ግዜ ንእስነት ሕጂ ጨረራዊ ሕክምና ንብሎ ወይከዓ ራድዮቴራፒ ንኣብነት ኣብ ርእሲ ዝግበር ጨረራዊ ሕክምና ወይከዓ ራድዮቴራፒ ኣብ ርእሲ ዝግበር ብዙሕ ግዜ ግበር እዩ ካልእ ኣብ ከባቢ ክሳድ እዚ ሊንፎማ ንብሎ ንኣብነት እዚ ናይ ስእክታት ካንሰር ምስ ኬሞ ምስሃብካዮ ወይ ትሕር ባልክ ዝኾነ ዝሓበጠ ነገር ተሎ ብራድዮቴራፒ ጌርካ ካ ትሕርሮ ሕጂ እዚ ክትገብር ከለካ ወይ ከዓ ኣብ ኣፍ ልቢ ዝወፅእ ዝኾነ መንሽሮ ወላ ሊንፎማ ኣብ ኣፍ ልቢ ይወፅእ እዩ ንዕኡ እውን ብጨረር ጌርካ ኬሞ ምስሃብካ ነቲ ባልክ ንክሳብ ተብሉ ከዓ ራድዮቴራፒ ይግበር እዩ ሕጂ እዚ ድሕሪ ግዜ ብዕልፊ ኣብ ንእስነት ድሕሪ ተወሲዱ እቲ ጨረር ተገይሩ ድሕሪ ግዜ ከዓ ድሕሪ 20 ዓመት በሉ ከዓ እንታይ ክምፅእ ክእል መንሽሮ ናይ ጉርንጉሪት ከምፅእ ክእል እዚ ሕጂ ሓደ ጠንቂ እቲ ጨረራዊ ሕክምና ንካልእ ካንሰርካ ይዕድመካ ኣሎ ማለት እዩ ብዓብ ነቲ ሕሙም ክትሕክመልካ ዝገበርካዮ ኣብ ገለገለ ሕሙማት ከዓ ድሕሪ ግዜ መንሽሮ ናይ ጉርንጉሪት ከምፅእ ክእል ካልእ ጠንቂ ናይ መንሽሮ ናይ ጉርንጉሪት ክኸውን ዝኽእል ብተወርሶ ናይ ስድራ ቤታት ሓደ ሰብ ወይ ብናይ ኣቦኡ ወይ ብናይ ኣዲኡ መንሽሮ ናይ ጉርንጉሪት ንድሕር ኣሎ ኮይኑ ከም ታሪክ እሱ ከዓ ዝያዳ ከዓ ካብ ዝኾነ ህብረተሰብ ካብ ዝኾነ ሰብካ ዝያዳ እቲ መንሽሮ ናይ ካንሰር መንሽሮ ናይ ጉርንጉሪት ክሕዞ ክእል ማለት እዩ ካልእ ሄሪታሪ ንብሎ ኣሎ ጅንስ ኣለዎ ብፍሉያት ጅንስ ኣለዉ ኣብ ገለገለ ፋሚልታት ድራእዩ እዞም ተለዎ ከዓ እቲ መንሽሮ ናይ ጉርንጉሪት ከጋጠም ይኽእል
0: ዓይነታት ኣለዎ ድዩ ከምዚ ዝበልካ ገሊ ብርቱዕ ገሊዩ
1: ኣለዎ እታ ትስዕብ ስላይድ ሞ ክሳይ ግበራ ሕጂ ዓይነታት መንሽሮ ጉርንጉሪት ሕጂ ኣርባዕተ ፍሉጣት ዓይነታት መንሽሮ ጉርንጉሪት ኣለውና እዚኦም ኣርባዕተ ፍሉጣት እንታይ ይበሃሉ ፓፒላር ይበሃሉ ፎሊኩላር ይበሃሉ ሜድላሪ ተባሂሎም ካልእ ኣናፕላስቲክ ዝበሃሉ ኣርባዕተ ዓይነት ኣለውና እዚኣቶም ሕጂ ናይ ግድን ምጥቃሶም ከድሊ ማለት እዩ እዚኦም ሕጂ ፓፒላሪ ዝበሃሉ 80 ሚታዊት ካብ መንሽሮ ጉርንግሪት እቶም መብዛሕቶም ፓፒላሪ ዝበሃሉ እዮም ኣብ ከባቢ 30-50 ዓመት ዕድሚኦም ሕሙማት ከዓ ይረአየ ኣብቲ ዲያግኖስ ክኾን ከሎ ወይከዓ ክንፀር ከሎ እቲ ሕማም ከዓ ኦሬዲ እቶም 35 ካብ 100 ፅቅታት ገይሮም ዝፀንሑ ካብቲ ጉርንግሪት ሓሊፉ እቲ ሕማም ናብቲ ፅቅታት ሓሊፎም ዝፀንሑ ማለት
0: እዩ
1: ከይተፈለጦ ካልእ ከዓ ከይተፈልጠ እውን 2-10 ካብ 100 ከዓ ኣብ ካልእ ተዘርጊሑ ይፀንሕ ከም ሳምቦ ይዕፅንቲ ማለት እዩ ካብ ጉርንጉሪት ተበጊሱ እዚ ሕጂ እቲ መብዛሕትኡ ግዜ ልዕሊ 80 ስጋብ 90 ክኾኑ ይኽእል ፓፒላሪ ካንሰር ይበሃል እዚ እንታይ ኣለዎ ከም ባህሪ እንታይ ኣለዎ ቀስ ዘገምታዊ ባህሪ ኣለዎ ቀልጢፉ ዝቐትል ዓይነት ካንሰር ኣይኮነን ሕጂ እንታይ ኣለዎ ቀስ ኢሉ ዝኸይድ ንክትሕክሙ ከዓ ዝቐለለ ድሕራይ ኣብቲ ፍወሳ ክንሪኦ ኢና ንክትሕክሞ እውን ካብቲኦም ዝቐለለ ብቐሊሉ ክንሕክሞ ንኽእል ብበዝሒ ድረአዩ ሳቶም እዮም ንክትሕክሞም ከዓ ቀሊል ማለት እዩ
0: ቀስ ኢሎ ክንብል ከለና ሕጂ ብግዜ ክንደይ ግዜ ወ
1: ብግዜ ሕጂ እንታይ ካብ ገለገለ ክስታይ ስጋብ ወላ ሕክምና ከይገበረ ክዎን ትሕሙም ስኒ ንዓመታት ክፀንሕ ይኽእል ይብለካ ወላ ክዲመፅካ እኳ ሽዑ ስለተፈልጠ እዩ እምበር ብዙሕ ቅድሚኡ ክደይፀንሕ ግዜ ከይተሓከሙ ዝፀንሑ ክኾኑ ክእሉ እዮም ሕጂ መንሽሮ ክምሱ ግዜ ድህብ ማለት እዩ ካልእ እዚ ፎሊኩላር ካንሰር ዝበሃል ከዓ ሓደ ዓይነት ባህሪ እዩ ዘለዎም እዚኣቶም ከዓ 10-100 ካብ መንሽሮ ጉርንጉሪት እዮም ኣብ ከባቢ 4-6 ዓመት ዕድሚኦም ይረአ ብደም ሰራውር ናብ ካልእ ኣካላት ይዝርጋሕ ብሕልፊ ናብ ዕፅንቲ እዚ ፎሊኩላር ዝበሃል ከዓ 10-100ታዊት እዩ እዚ እውን ሓደ ክፋል ናይ ፓፒላር እዩ ሓደ ዓይነት ባህርያት ኣለዎም ካብ 4-6 ዓመት ዕድሚኦም ሰባት ይረአ ብደም ሰራውር ገይሩ ከዓ ናብ ካልእ ኣካላት ዝርጋሕ እቲ ፓፒላር ዝበልና ክዝርጋሕ ከሎ ብደም ፀቕጢ ብናይ ክስታይ ብቲ ክስታይታይ ዝበሃል ፅቅታት ገይሩ እዩ ንዝርጋሕ እዚ ግን ብናይ ደም ሰራውር እዩ
0: ዝዝርጋሕዘረጋፋ
1: ካልእ ቁሩብ ሒል ዝበለ ሜድላሪ ታይረድ ካንሰር ዝበሃል ኣሎ እዚ ከዓ 2-3 ካብ መንሽሮ ጉርንጉሪት እዩ ውሕዲ በለ እዩ ናብ ፅቅታት ክሳድ ከምኡ እውን ኣፍ ልቢ ይዝርጋሕ ደንጊ ናብ ካልእ ኣካላት ሰውነት ይዝርጋሕ እዚ ከዓ

0: ክልተ ስጋ ብ ሰለስተ ከሚ ጥራሕ እዩ ደጋጥም ክዝርጋሕ ከሎ ቀልጢፉ ናብ ኣፍልቢ ዝርከብ ከባቢ ጥቅታት ዝርጋሕ ምስ ግዜ ከዓ ናብ ካልእ ኣካላት እውን ዝርጋሕ ማለት እዩ። ካልእ ኣናፕላስቲክ ዝበሃል እዚ ዋላ እቲ ሽሙ ዝሕብረና ከማ ኣናፕላስቲክ ማለትኒ እቲኦም ዋህዮታት ናይቲ ካንሰር ብጣዕሚ ዝራውሑ ማለት እዩ። ዝራውሑ ኮይኖም ቀልጢፎም ናብ ሞት ደረጃ ዘብፅሑ ማለት እዮም። እዚኣቶም ብዙሕ ግዜ ኣብ ዓበይቲ እዮም ዝረአዩ ልዕሊ 6 ልዕሊ 7 ከምኡ ኣብ ዓበይቲ ዝረአዩ ፅቡቕ ነገሩ። ካልእ ካብቲኦም መንሽሮ ዓይነት ከዓ 300 ጥራሕ እዮም ውሕድ እዩ። ካልእ እንታይ ኣለ ብውሕድ ዓቐን ዝረአዩ ከዓ እንታይ ኣለዎና ሃርት ሴል ዝበሃል ኣሎና ካንሰር ዘ ከዓ ዓይነቱ ናይ ፎሊኩላር ኮይኑ ብተዛማዲ ሓደገኛ እዩ። እዚ እውን ውሕድ ስራሕቲ ዘጋጥም ሃርት ሴል ካንሰር እዩ ምስኦም ፎሊኩላር ዝበርናዮ ምስኦም ድማሳሰል ካንሰር እዩ። ካልእ መንሽሮታት ከዓ ኣብታ ጉርንጉሪት ባዕላ ከዓ ናታ ደ ኮነ ካልእ ዓይነት ካንሰር ከዓ ተጥሪ ከም በዕል ሊንፎማ እዚ መንሽሮ ናይ ፅቅታት ዝበልናዮ ኣብ ፅቅታት ዝወፁ ንዓ ከዓ ኣብኣ ከዓ ሊንፎማ ክሕዝ ይኽእል እዩ። ወይ ከዓ ሳርኮማ ዝበሃል ከዓ እዚ መንሽሮ ናይ ጨዋዳታት ሳርኮማ ከዓ ከምኡ ከዓ ሳሕቲ የጋጥም እዩ። ካልእ ከዓ ኣብ ገለገለ እዋናት እንታይ ኣሎ ካብ ካልእ ኣካላት ዘሎ መንሽሮ ናይ ማዕናጡ መንሽሮ ንኣምነት ወይ ናይ ኩሉት መንሽሮ ክዝርጋሕ ከሎ ኣብ ሳንቡ ዝርጋሕ ኣብ ፀላም ከብዲ ዝርጋሕ ኣብታ ጉርንጉሪት ከዓ ክዝርጋሕ ይኽእል እዩ ማለት እዩ። እዚ ከም ሳሕቲ ዘጋጥም ማለት እዩ።
1: ሰብ ብቀሊሉ ክፈልጦ ከእል እንታይ ምልክታት እዩ ዘርእካ ጉርንጉሪት ዓሚምካ ዲኻ ከምዚ ዝበልካዮ ገሊኡ ምልክት ከይረኣየ ነዊሕ ፀኒሕ እዩ። ስለዚ ብሕክምና ጥራሕ ድዩ ዝፍለጥ ወይስ ምልክታት ኣለዎ ክንሪኤሉ ንኽእል?
0: ሓደ ምልክታት ኣለዎ እንድዩ ሓደ እቲ ምልክታት ትሕበጥ ኣብ ክሳድ ትሕበጥ ምርኣይ እዩ። ኣብ ክሳድ ትሕበጥ ምርኣይ እዩ። ካልእ ከዓ ምልክታት ከይረኣየ እውን ሃንደበታ እውን ከጋጥም ይኽእል እዩ። ሕጂ እቲ ሕበጥ ሓፈሻ እው ንሪኦ ምልክታት ሕበጥ ኣብ ቅድሚት ክፋል ጎረሮ ኣብዚ ቅድሚት ጎረሮ ሕበጥ ንሕር ኣሎ ኮይኑ ኩሉ ሕበጥ ጎረሮ እዚ ካንሰር ማለት ኣይኮነን ወላ ጉርንጉሪ ተወሲድና
1: ካልእ
0: ክኾኑ ይኽእል እዩ። ሲምፕል ጎይተር ክኾን ይኽእል እዩ። እዚአን ብሕልፊ ሕጂ እኳ እቲ ዝኾነ ንበልዖ ምግቢ ኣዮዲን ኣለዎ ክንደ ዓመታት ኮይኑ ኣሎ ካብ 9ሰዓታት ጀሚሩ ኣዮዲን ዘለዎ ኢና ንምገብ ዘለና ሕ ናይ ኣዮዲን ዋሕዲ የለን ማለት እዩ ዓድና። ስለዚ ጎይተር ከዓ ብኡ መጠን ካ ብጣዕሚ ይቕኒሱ ሕጂ ሕበጥ ኣሎ ማለት ኒ ካንሰር ማለት ኣይኮነ ግን ሕበጥ ተሎ ሓደ ምልክት እዩ ናብ ሕክምና ንክትከይድ። ካልእ ሕበጥ ናይ ፅቅታት ክሳት ሕጂ ኣብዚ እንታይ ገብር ናይ ሓቂ ካንሰር ኮይኑ ከዓ ኣብዚ ሕበጥ ገብር ወይ ኣብዚ ብኢትካ ደ ይረኣይ ኮይኑ ኣብዚ ከዓ ፅቅታት ይሓብጡ። እዚ እውን ሓደ ምልክት እዩ።
1: ብዓይንኻ ክሳብ ዝረአ ደረጃ
0: ይሓብጥዎ ዳሲስካ ትሪኦም ወ ብዓይንካ ንርአ ይኸውን ማለት እዩ። ካልእ ቃንዛ ናይ ክሳድ ሕጂ እቲ መንሽሮ ድሕሪ ሓሊፍዎ ድሕሪ ፅቢቕ ሓቢጡ ታኸውን ወላ ክሳድካ ዕትዕት ኣቢሉ ሒዘካ ማለት እዩ። ሕጂ እዚ ቃንዛ ናይ ክሳድ እውን ንገብረልካ ማለት እዩ። ካልእ ምልሕታት ጎረሮ እቲ ቅርፂ ናይቲ ጉርንጉሪት ርኢናዮ ኣለና ምሽ ጎራብታ ኩሎም ርኢናዮም ኣለና። ሕጂ ጎረሮ እንታይ ኣሎ ሕጂ ሓደ እዚ ብድሕሪያ እንታይ ኣሎ እቲ ሻምቦቆ ናይ መተንፈስ ዘሎ ትራክያ ንብሎ ሕጂ ፀቐጥ ገብር ንትራክያ ፀቐጥ ገብር ብድሕሪኡ ከዓ ንሻሕለለ ፀቐጥ ገብር ሽዑቲ ሰብታ ኸውን ጎረሮ ልሕትት ወይ እውን ነታ ሻሕለለ ኣብ ጥቁ እንታይ ኣሎ ሳፅን ናይ ድምፂ ኣሎ ቮይስ ኮርድ ዝበሃል ኣሎ ንዑ ከዓ ፀቐጥ ገብረሉ ሞ እቲ ሕሙም ከዓ እንታይ ገብር ይልሕትት። እዚ እውን ሓደ ምልክት ማለት እዩ። ካልእ ቃንዛ ኣብ ግዜ ምውሓጥ ምግቢ ኣብ ግዜ ምውሓጥ እውን ሻሕለለ ስለ ዝፅቀጥ እቲ ሕሙም ክበልዖ ከሎ እንታይ ክኸውን እቲ ምግቢ ኖርማል ክወርዘሉ ይክእልኒ ቃንዛ ውን ገብረሉ ማለት እዩ። ካልእ ሕፅረት ምትንፋስ ነቲ ሻምቆ መተንፈስ ነትራክያ ስለ ዝፀቕጦ እቲ ሕሙም ከዓ ሕፅረት ትንፋስ ክገብረሉ ይኽእል። እዚ ሕጂ ሓፈሻዊ ምልክታት ናይ መንሽሮ ጉርንጉሪት ማለት እዩ።
1: ኩሉ ብሓንሳብ ድዩ ድረአ እቲ
0: ምልክታት ኩሉ ብሓንሳብ ክረአየ ይክእልኒ ካብዚኣቶም ኩሎም ክረአዩ ይኽእሉ ገሊኦም ፍርቆም ክረአዩ ይኽእሉ ገሊኦም ካ ሕበጥ ጥራሕ ርኢኻ ረዲኻኒ ካልእ ምልክታት ከይረአኻ እውን ክሰኽብል ይኽእል እዩ። ኩሎም ናይ ግድን ኣይኮኑን ክረአዩ።
1: ስለዚ ብኸመይ ዝንፀር እንታይ ድግበር ኣብ ሕክምና
0: ነ

0: ንሪኣ ዘለና ከተሕልፎ ትደሊ መልእኽቲ እንተሎ ምክንያቱ ብዙሕ ግዜ ምስ ብዛዕባ መንሽሮ ክላዓል እንከሎ ብናተይ ውልቃዊ ርእቶ ከምዚ ዝተጋነነ ስምባደን ገለን ስለ ድፈጥረልካ ገሊኡ ሰብ ገና ከይተበገሰ ናብቲ ሕክምና ይከይድን እዩ ገሊኡ ከዓ ኣብ ከባቢኡ ንዘሎ ሰብ እውን ግቡእ ሓገዛ ይሂዎን እዩ ገለዘይ መልእኽትካ ክትሕልፍ
1: ማዚ ሓፈሻዊ ብዛዕባ መንሽሮ ማስኒፍ መንሽሮ ይሕከም እዩ ጥራሕ እንታይ ቀልጢፍካ ዝተኻለካ ናብ ሕክምና ምኻድ ብሕልፊ መንሽሮ ኣብ ዓድና ብብዝሒ ድረአዩ መንሽሮ ናይ ጡብ ኣሎ ንኣብነት መንሽሮ ናይ ክሳድ ማህፀን ኣሎ ቀልጢፍካ መንሽሮ ናይ ጡብ ሕጅስኒ ኣብ ቅድሚ ድረአዩ ዳሲስካ ትርዮ ነገር እዩ ንኾነት ጓል ንሰይቲ ደቂ ተባዕትቱ ንረአዩ ንኾነ ሕበጥ ርኢኻ ቀልጢፍካ ናብ ሕክምና ትኸይድ ቀልጢፍ ይምርመር ኩሉ ሕበጥ ከዓ ካንሰር ማለት ኣይኮነን ግን ሕክምና ከትካ ክንፀር ክኽእል ኣለዎ ድሕርቲ ነፂኡ ካንሰር ተኾነ ከማ ክሕከም ይኽእል እዩ ብእዋን ድሕር ከትካ ንኾነ ኹን ላ ደንጊኻ ውን ናብ ሕክምና ክትከይድ ኣለካ ወላ ደንጊኻ ትኾነ ውን ኣመራፂ ኢሎ ናብ ሕክምና ክትከይድ ኣለካ ኣብ ሕክምና ውን ብዙሕ ሕክምና ዝግበር ኣሎ ብዙሕ ሓገዛት ዝግበር ኣሎ ካልእ ናብ ባህላዊ ምኻድ ኣብ ገለ ዝኾነ ኩርናዓት ዘለዉ ዓንቲ ዘይተምሃሩ ብዛዕባ መንሽሮ ክሕክሙን ክፈልጡን ኣይክእሉን እዮም ስለዚ ኩሉ ሻዕ ዘላትና ናብ ሕክምና ምኻድ ኣብ ዘቕርበና ሕክምና ምኻድ ካብ ዘቕርበና ሕክምና ከዓ ብሪፈር መልክዕ ከዓ ናብቲ ዝምልከቶ ከዓ ሕሙም ክመፅእ ይኽእል እዩ ማለት እዩ ስለዚ ሕጂ መንሽሮ ይፍወስ እዩ ይፍወስ ኣይኮነን ቀሊል ኣይኮነን ግን ይፍወስ እዩ ካልእ እንታይ ኣሎ መንሽሮ ናይ ክሳድ ማህፀን ከዓ ፅቡቕ ነገር ሕጂ ኣብ ዓድና ጀሚሩ ኣሎ እዚ ናይ ክታበተ ኣብ ህፃውንቲ ካብ 13 ስጋብ 15 14 ዕድሚአን ዘሎ ሕጂ እሱ ፅባሕ ንጎት ውፅኢቱ ክንሪኢ ኢና እቲ ውፅኢቱ ብጣዕሚ ውፅኢታዊ ንሙሉእ ሂወተን ካብ ክሳድ ማህፀን መንሽሮ ዝከላኸል
0: እዩ
1: ካልእ እተን ዕብ ዝበላ ከዓ ስጋብ 25 ዓመት ዘለዋ ገለ ከዓ ናይ ማህፀን መርመራ ተገበራ ውን ፅቡቕ እዩ ካብ 25 ስጋብ 45 ዘለዋ ናይ ማህፀን ምርምራ ተገበራ ልዕሊ ዘለዋ ውን ምርምራ ናይ ማህፀን ተገበራ ፅቡቕ እዩ ብኸምኡ ኢካ ትከላኸሎ
0: ኣራይ ዶክተር ኣዜና ነመስግነካ ይቐኒልና ዝኸበርኩም ተኸታተልቲ ናይ ሎሚ ትሕዝቶና ንመንሽሮ ጉርንጉሪት ዝደስስ ትሕዝቶ እዩ ነይሩ ዕድምና ዶክተር ሙልጌታ ሃይለ ክኢላ ሕክምና መንሽሮ እዩ ስለምክታልኩም ኣዜና ነመስግን ዝመፅእ ሰሙን ኢና ክንረኸብ ንሓንቀኒ እዩ

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 28 ክሳብ ዕለት 8/9/2026 ዝነበረ ስታስቲካዊ ፀብጻብ ትራፊካዊ ሓደጋታት ሒዝናልኩም ቀሪብና ኣሎና። ብደረጃ ሃገር ዝነበረ ስታስቲካዊ ፀብጻብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 201 ከቢድ መጉዳእቲ 24 ፎክስ መጉዳእቲ ድማ 51 ኣብ ንብረት ዝወረደ ዕንወት ድማ 585600 ናቕፋ ዝግመት ዕንወት እዩ ነይሩ። ብዞባታት ደረጃ ዝነበረ ስታስቲካዊ ፀብጻብ ድማ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት ከምዚ ብዝንዕዘቦ ዘለና 114 እዩ ነይሩ። መጠን ሞት ሓደ፣ እቲ ብደረጃ ሃገር ኣጋጢሙ ዝበልናይ ሓደ መጠን ሞት ኣብ ዞባ ማእከል ዝተዓዘብናዮ እዩ ነይሩ። ከቢድ መጉዳእቲ 10 ፎክስ መጉዳእቲ 21 ኣብ ንብረት ዝወረደ ዕንወት ድማ 51700 እዩ። ኣብ ዞባ ደቡብ ዝነበረ ስታስቲካዊ ፀብጻብ ከምዝሕብሮ ድማ ዝተመዝገበ ቁፅሪ ሓደጋታት 14 መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1 ፎክስ መጉዳእቲ 5 ኣብ ንብረት ዝወረደ ዕንወት ድማ 17750 ናቕፋ ዝግመት እዩ። ናብ ዞባ ዓንሰባ ዝነበረ ስታስቲካዊ ፀብጻብ ምስ ንዕዘቦ ድማ ዝተመዝገበ ቁፅሪ ሓደጋታት 24 ነይሩ። መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 5 ፎክስ መጉዳእቲ 4 ኣብ ንብረት ዝወረደ ዕንወት ድማ 136800 ናቕፋ። ምናልባት ኣብዚ ዝያዳ ኣቶ

0: ክሎ ክንህቦ ዘለና ኣብ ሰሙን እዚ ዝነበረ ስታስቲካዊ ፀብፃብ ዳርጋ ኣብ ብሙሉእ እንዝባታትና ምስ ንዕዘቦ ዋላ እኳት መጠን ሞት ዝሓሸ ወይ ድማ ጎዲሉ ካብቲ ቅድሚኡ ዝነበረ ንዕዘቦ እንተለና ኣብ ንብረት ዝወርደሎ ዕንወት ግን ኣብ ብምሉእ እንዝባታትና ብተዛማዲ ንሂሩ ንዕዘቦ ኣለና። እዚ ድማ ኣብ ዝሓለፈ ክልተ ሰሙን ዝተዓዘብናዮም ሓደጋታት ክሳብ ክንደይ ዓይነቲ ሓደጋታት ምንባሮም ከረዳእና ዝኽእል ኣብነት እዩ። ናብ ዞባ ጋሽ ባርካ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 34 መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 8 ፎኪስ መጉዳእቲ 14 ኣብ ንብረ ዝወረደ ዕንወት ድማ 231850 ናቕፋ ዝግመት እዩ። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምንተሰጊርና ድማ ዝተመዝገበ ቁፅሪ ሓደጋታት 14 መጠን ሞት ከቢድ መጉዳእቲ ኣይነበረን፣ ፎኪስ መጉዳእቲ 8 ኣብ ንብረት ዝወረደ ዕንወት ድማ 147500 ናቕፋ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ድማ ዝተመዝገበ ሓደጋን ሳዕቤናቱን የለን ዝብል ስታስቲካዊ ፀብፃቢና ተቐቢልና ዘሎና። ናብ ጠንቅታት ሓደጋ ምስ ንሰግር ብዚ ኣገባብ ንድሕሪት ምምላስ 19 ምስተሰቲኻ መኪና ብምምራሕ ዘጋጠመ ሓደጋ ድማ 15 ቀዳምነት ዘይምሃብ 31 ሓደገኛ ኣመራርሓ 22 ርሕቐትካ ዘይምሕላው 24 ንኣጋር ቀዳምነት ዘይምሃብ ድማ 18 ሓደጋታት ዝኸተሉ ጠንቅታት ነይሮም። ኣብ ዝሓለፈ ክልተ ሰሙን ን10 መዓልቲ ዝቐፀለ ልዕሊ 300 ኣባላት ፖሊስ ትራፊክን ኣብ ኩለ መደብራት ዝተዋፅኦ ኣባላት ፖሊስን ዝተሳተፍዎ ሓደጋ ኣልቦ ሰሙን ተባሂሉ ዝግለጽ ኣብ ነፍሲ ወከፍ 3 ወርሒ ዝካየድ ንጥፈት ኣሎ። 10 መዓልቲ ኣባላት ፖሊስ ትራፊክ ከምኡ ውን ኣብ መደብራት ዝርከቡ ኣባላት ፖሊስ ናብ ጎደናታት ብምውፃእ ንህዝቢ ኣብ ምምሃርን ነቲ ዘሎ ጥሕሰታት ኣብ ምንካይን ልዑል ተራ ምፅዋት እዮም ቀንዮም። ኣብዝሓለፈ 10 መዓልታት ኣብ ዝወፅሉ እዋን ኣብ ጎደናታት ኣብ ዝረኸቦ ጥሕሰታት እንታይ እዩ ዝመስል ዝገልፅ ስታስቲካዊ ፀብፃብ እውን ሒዘልኩም መፅእ ኣለኹ። ኣብ ዝተጠቕሰ 10 መዓልቲ ጥራይ ዝነበረ ስታስቲካዊ ፀብፃብ ምስ ንዕዘቦ ብመኪና ዝተፈፀመ ጥሕሰት 4467 ብሞቶ ዝተፈፀመ ጥሕሰት 18 ባተሪ ዝተገጥመለን ብሽክለታ 130 ብብሽክለታ ዝተፈፀመ ጥሕሰት ምስ ንዕዘቦ ድማ 8765 ዓረብያ ፈረስ ዝፈፀሞ ጥሕሰት ድማ 24 ብጠቕላላ ድምር ክንሪኦም ከለና 15186 ዝግመት ጥሕሰታት እዩ ኣብ ውሽጢ 10 መዓልቲ ተፈፂሙ። እዚ ድማ ክሳብ ክንደይ ጉዕዞና ወይ ድማ ትራፊካዊ ጉዕዞና ክሳብ ክንደይ ሓደገኛ ምዃኑ ዘረዳእና ሓደ ስታስቲካዊ ፀብፃብ እዩ። ክንዳዕፅፈ ዝኸውን ናይዚ እውን ብምእራም ዝተሓልፈሎ ኣብዚ ከም እንዕዘቦ ዘለና ልዕሊ ፍርቂ ካብቲ ተፈፀመ ጥሕሰታት ብብሽክለታታት ዝተፈፀመ ጥሕሰታት እዩ ነይሩ። ስለዚ ብሽክለታታት ክሳዕ ክንደይ ሓደገኛታት እናኾነ ይኸዳ ከም ዘለዋ ክሳዕ ክንደይ ብብሽክለታት ዝፍፀም ዘሎ ጥሕሰታት እናዓበየ ይኸይዳሎ ድማ እዚ ረኺብናዮ ዘለና ኣብ ውሽጢ 10 መዓልቲ ረኺብናዮ ዘለና ስታስቲካዊ ፀብፃብ ገለ መረዳእታ ክህበና ክኢል ኣሎ። ስለዚ ምዝ ፀብፃብ ኣተኣሳሲረ ድማ ምስ ኣባላት ፖሊስ ትራፊክ ዝገበርክዎ ዕላል ኣሎ ተኸታቲልና ንበለ
1: ብቐፃሊ ኣብ 3 ወርሒ ነካይዶ ስራሕ እዩ። ኣብቲ ሓደጋ ንምክልኻል ዝብል ዕላማ ሕዝና ንኸይዲ ስለ ዝኾና ከዓ በዚ ከዓ ነቲ ሓደጋ ከም ዝቕንሶ ርኢ መልሲ ይህበና ኣሎ ማለት እዩ። ስራሕ ምስተፈረሲ ክንደይ ዓይነት ጥዕሰታት ተታሒዙ ክንደይ ዓይነት ሓደጋታት ክጎዲሉ ብርኢ ኣብቲ ሓደጋ ጉድለት ትናሃና ስታስቲክስ ይሕብረና ማለት እዩ። እቲ ንጥፈታት ስራሕ ኣዝዩ ኣገዳሲ እዩ። ዋላ ብቐፃል ካብ ካልእ ተወሳኺ እንተዝካየድ እውን ኣዝዩ ሓጋዚ ንዓና ኣብ ሓደጋ ምክልኻል ማለት እዩ። ኣብዚ 10 ምዕልቲ ንብሎ ዘለና መኪና ጥራይ ተሽከርከርቲ 4467 ከሲስና ናይ ኩሉ ድምር ማለት እዩ። እዚአን ማኪና ጥራይ ሞቶ ምስ ቻርጀር እናንሓስበን ግድን ቀዳማይ ምምርሒ ፍቓድ ደረጃ ክሕዙ ስለ ዘለዎም እተን ቻርጀር እውን ታርጋት ሰቐላ ምስ ቀዳማይ ደረጃ ስለትሕሰባ ምስ ሞቶ ስለትሕሰባ 18 ከሲስና ማለት እዩ። ብሽግለታ ቻርጀር ዝገጠማ እዘን ሓደሽቲ መፅአን ዘለዋ ኣብ ብሽግለታ ባትሪ ዝገጠሞን ካዚአን 130 ከምትሕዛ ተገይሩ ኣብዚ 10 ምዕልቲ ማለት እዩ። ብሽግለታ ተራ ብሽግለታ 8765 ተትሒዘን ኣብዚ 10 ምዕልቲ እዚ እዚአን ብጭቡጥ ተተሓዛ ዝተኸሳ ኣብ መደበራት ተተሓዛ ኣብ ፖሊስ ትራፊክ ይኹን ኣብ መደበራት ዳሓዝናየን እዩ። ካልእ ቮልቮላ ከም ቀሊል መቕፃዕቲ ጌርና እናሓስቦ ከባቢ 7782 ቮልቮላ መሊቑ ኣብ መደበራትናን ኣብ ፖሊስ ትራፊክን ከም ተሓዝ ተገይሩ እዚ 10 ምዕልቲ ንብላ ኣለና ማለት እዩ። ዓረብያ ፈረስ 24 ከሲስና ጠቕላላ 15186 ኣብዚ 10 ምዕልቲ ሕግታት ትራፊክ ዝፀሓሱ ተኸሲሶም ከም ዝቕፅዑ ተገይሩ። እዚ ጭ ቀሊል ስራሕ ኣይኮነን።

ኣብ ካልእ መዓልትታት ከመይ ይኸውን እስቲ ፖሊስ ትራፊክ ንሰርሖ ኣብ 12 ክንዚ ዝተኸሰስና እዚ ማዕረ ክንደይ ጥዕሰታት ትፍፀም ኣሎ ኢልካ ትገምጋም ክትበሉ ከለካ እዚ ትራፊክ የብሉን ኢልካ ትኸዶ ንትራፊክ ጥራይ ሓለዋ ጌርካ ንድሕነትካ በዓልካ ሴፍቲ ደይ ምግባር ኣብዚ 10 ምዕልቲ እዚ ክንዚ ዝኸሰስና ኣብቲ ካልእ መዓልትታት ከ ፖሊስ ትራፊክ ብዓሙ ማእልያ ደይብሉ ክኸስስ እንታ ኣለዎ ንዚ ክትሪኦ ከለካ ግን ማዕረ ክንደይ ከዓ ጢሑሱ ትኸይድ ኣሎ ትራፊክ ኣሎ ዶ የለን እናበልካ እዚ ሕጂ ንዓና ዓብይ ገምጋም እዩ ኣብቲ ስራሕና ትበልና ንሕና እንታይ እዩ እቲ ሰብ ንቕሓቱ ሕይሉ ኣጠቃቕማ ኣጋር ኣጠቃቕማ ሽግለታ ሽግለታ ብያ ብያ ትንቀሳቀስ ማኪና ብየን ብየን ክኸይድ ኣለዎ ኣብየናይ ዶ ዝብል ዘሎ ርሕቆት ሓልዩ ዶ ዝብል ቀዳምነት ንመን ክህብ ኣለዎ መጠንቀቕታን መሃርን ምሄርና ንሰደሙን ማእለያ የብሎም እዚ ኩሉ ቀፂዕካ ንድሕር ኣምፅኢካ እዚ 15186 ዝበልናዮ ክንዲ ፍርቁ ትኸውን ከዓ መጠንቀቕታን መሃርን ኣስተምህሮ ዝተዋሃቦም ብዙሓት ማእለያት ይብሎም ኣሎ ሕጂ ንሕና እቲ ንቕሓትና በይና ንብል ዘለና እቲ ሰብ ነቕሑ ኣብ ሕጊ ኣፍልጡ ዝያዳ ንድሕር ዓብዩ ንኣናት ዓብየ ዝሓገዝ እዩ ኣብ ምቕፃዕ ዘይኮነ ንድሕር ሱ ነቑሑ ብየና ይጥቀም ኣብየና ይጥቀም ኣብየና ይኸይድ እንድሕር ነዚ ኣፍልጦ ዓብዩ ድሕሪ ዋላ ሓንቲ ፀቅም ይብሉ ስራሕ ፖሊስ ትራፊክ ጥራይ ክማ ክስራሕ ይኽእል እዩ ካብዚኦም ሕጂ እቲ ኣዝዩ ኣሰካፍ ዝበሃል ዘሎ ከባቢ 2200 ቀዳምነት ዘይምሃብ እዚ ጅ ከም ቀሊል ይመስለና ንኣጋር ቀዳምነት ዘይምሃብ ኣሎ ንመኪና ቀዳምነት ዘይምሃብ ኣሎ ንበዓል ሽግለታ ቀዳምነት ዘይምሃብ እዚ ሕጂ ኣብቲ ሓደጋ ኣሸጋሪ ኮይኑና ዘሎ ስጋብ ክንዲ ዝኸሲስናዮም ሕጂ እንታይ ርእካ ማዕረ ክንደይ ቀዳምነት ክህብና ንጥሕስ ከም ዘለና ተሽከርከርቲ ኣዝዩ 2200 ብከምኡ ትኸሱ ኣሎ እተኣናቕፅና ድረኣናዮ ማለት እዩ ከባቢ 800 ዝኾኑ ከዓ ፍራቻ ዘይምጥቀም ፍራቻ እውን ቀላል ኣይኮነት ንብድሕሪካ ዘሎ ማኪና እጥዎ ኣለኹ ንየማን ወይ ፀጋም ንርሳዕ ኣሎ ስጂ ቀጥታ ንድሕር ምልክት ደይ ሓበርካዮ ጠበቕ ክብለካ ሓደጋጋጥም ከባቢ 800 ከሲስና ነቲ በዓል ተሽከርካር ቀሊል ይመስሎ ፍራቻ ምጥቃም ግን ኣዝዩ ኣገዳሲ ምዃኑ ሓበሬታ ካ ትሕብሩ ዘለካ ንየማን እጥዎ ኣለኹ ወይ ከዓ ንፀጋም ክጥዎ ኣለ እጥንቀቅ ሱ ሕጂ ወይ ፍጥኖ ትቕንስ ብደለካዮ መፅኢካ ሃንድበት ትዕፀፍ እሞ ኣብዚ ከዓ እቲ ዝኸበተ ሓደጋ የጋጥም እዚ ሕጂ ፍራቻ ዘይገብሩ ከዓ ከባቢ 800 ከባቢ 600 ከዓ ቤልቲ መቐነት ዘይምጥቃም ማለት እዩ እዚኣ ተዓባይ ንህይወትና ድሕንነት እያ ተወዝሑ ሓደጋ ዘጋጥሞ መቐነት ገይሩ ፀንሐን መቐነት ካይገበረ ፀንሐን ኣብቲ ውፅኡ ትፈላለ ኣብቲ ሓደጋ ዝመፅ ሲ እቲ መቐነት ዝገበረ ዝያዳ ህይወቱ ድሕን መቐነት ዘይብሉ እንተኮይኑ ግን ንሞት ወይ ከዓ ንከቢድ ሓደጋ ወይ ከቢድ ኣካል ጎደሎ ይትኸው ገና ሓደጋ እንድሕር ገጢሞዎ እዚ እታ መቐነት መዓር ክንደይ ውሕስነት ኣለ ዋላ ባዕሎም እውን ገልፅዎ እቶም ሓደጋ ዘጋጠሞም ኣብዚ ክንግራ ከሎ መቐነት ምግባር እዚ መዓረ ክንደይ ጥቕሚ ከም ዘለዎ ንዓና ቀሊል መስለና እንበሪ ዓባይ ሂወት እያ ተድሕን ኣብ ሓደጋ ምስ ገጠምን ዝታ መቐነት ስለ ዝገበርኩ ሂወተይ ድሕነ ብሉካ እቲ መቐነት ዘይተጠቕማ መቐነት ስለ ዘይገበርኩ ካ ነጢራ ውፅኣት እንታ ማኪና ከቢድ ሓደጋ ኣጋጢምና ካልእ 530 እንትኾኑ ብኩልኩል ቦታ ናይ ሽግለታ ክልኩል ናይ ማኪና ክልኩል ኩሉ ነዚ እንዳፈለጥካ ግን ትክልካ መጠኸ እዚ ሕጂ 530 ታቤላ ጥሒሱ ንክቱ ቀሊል ኣይኮነም ክትሪኦ ከላ እንዳረእካ ታቤላ ነዚ እንዳረእካ ጥሒሱ ዝኸይሲ እንታይ ክትብሎ ትኽእል ማለት እዩ ማዕረ ክንደይ ሸለልትነት ኣለና ኣብ ገሊኡ ክትሪኦ ከለካ ማራዩ ዘገርመካ ማለት እዩ ነዚ ታቤላታት ጥሒሶም ትኸጡ ካልእ ምስኡ ትኸይድ ምልክታት ትራፊክ ዘይ ምክበራ ንኣብነት ዜብራ እንታይ እያ ትሕብረካ ዘላ ንኣጋር ቀዳምነት ሃብ ንሰግር ሰብ ቀዳምነት ሃብ ትብል ብጫ ላይን ኣሎ እዚ ጥቡቅ ብጫ ላይን ኣይርገፅን እዩ ክልዮም ጥሒሶም ከምዚ ኢሎም ዕፀፉ ልክ ከም ማርሸበ ድዩ ሕጂ ነዚ ምልክታት ዝጠሓፅዋ ከባቢ 320 ነይሮምና ቀሊል ኣይኮነን ዝጠሓስ ዘሎ ብሽግለታ እንታይ ለካ 8765 እዞም ኩለን እዚአን ምልክታት ትራፊክ ደይክበረ እንታ ኮይና 8765 ቀሊል ኣይኮነን ተኸሲሰን ዘለዋ ምልክታት ትራፊክ ኣይክብሩን እዮም ተጓራቢትካ መኻድ ኣሎ ንሓንቲ ሽግለታ 3 ምስቃል ኣሎ ሕጂ ከም ፋንሽን መፅኡ ዘሎ ናይ ዝን ሽግለታ ዝበዝሕ ኣሰካፍ ኮይኑና ዘሎ ብማዕረ 3 ተሰሪዐ ከምኻ ተተሓይስካ ኢድኒ እዚ ብ3 ትኸይድ ሕጊ ሽግለታ ተሰሪዕካ ተተኺልካ ከይድ ይብል ሕጂ ግን መፅኡ ዘሎ 3 4 ከምዚ ኢልካ እዛ ፅርግያ እዚ

0: ንመን ያጥቁም? ነዞም ከምዚኦም እውን ዓብዪ ትምህርቲ እዩ። ኣብዚ 1 ምዕልቲ ዝሓዝናያን ዝልሽክለታ እዚአን 8765 ክትብል ከሎ ሓስቀሊል ኣይኮነን። ንየማን ፍራቻ እንዳብላዓልካ ዝተኸልካ ተኣቱ መብራህቲ ግበረላ ትብሎ ብደይ መብራህቲ ምሸት ጠምለሉ ኣንፃባረቀ ግበርላ የለን። ስጋብ ክንዲዚ ኸሲስካ ስጋብ ክንዲዚ ሚዒድካ ገና ፀገም ኮይኑ ዘሎ ናይ ሰብ ሽግለታ ነዚ ዝዓለመካ ንሕና ብጥብቂ ነዘን ብሽግለታ እዚአን መስመርን ከም ድሕዛ እናግበርና ከይድ ዘለና። ንኣብነት ርአዮ ካብ ናቕፋውስ ስጋብ ሜዳ ባሓት መስከረም ንብሽግለታ ክልኩል እዩ ነዚ ከማ ንጥሑ ዘለና ኣብ ናቕፋውስ ለይቲ ተሓድሮ ኣባላትና ኣብ ሽዳ ተሓድሮ ኣባላትና ለይቲ መፅኦም ትራፊክ ኢለን ኢሎም ነዚ ጎደና ሓድረ ጥሒሶም መክዝል ኣብ ካልእ ሓለዋ ክንድንዋፈር ኣብዚ ከማ ፀጊምና ኣሎ እንዳፈለጥካ እዩ ዘጂ ሕጂ እዚ ጎደና ናቕፋን ጎደና ሓርነት ካብ ጥንቲ ዝፀንሐ ታቢርላካ ኣሎ ነዚ ጥሒስና ክንከይድ ንደሊ ንሕና ሕጂ እንታይ ና ሓይልና ደሊና ዘለና ጎደና ሓርነት ብምሉ ክትቆርፅ ትኽእል እያ ቆራሪፅካ ትከይድ ትኽእል ብሽግለታ ግን ኣዝዮም ኣሸጊሮምና ዘለዉ ዋላ ደፊኦሞ እንትኸዱ ካብ ሰሜን ንምዕራብ ከማን ኩልኩል ደፊእካ ምካት የለ ቆሪፅካ ትከይድ ትኽእል ንኣብነት ብኤሪተር ቆሪፅካ ትከይድ ትኽእል ብከባቢ ኢምፖሮ ዘሎ መቁረፂ ቆሪፅካ ትኸይድ ብዓብ ባንኪ ኮመርሻል ባንኪ ዘሎ መቁረፂ ኣሎ ቆሪፆም ክሰካከሩ ክእሉ ጎደና ናቕፋን ከምኡ ካብ ትረስተለ ስጋብ ጎደና ኣዳ ሓበሻ ምፃእ ኣብዚ ናይ ፖስት ኦፊስ ሕለፎ ንዑ ከረኖቴር ስጋ ኣብ ዝክልኩል እዩ ትብል ቆራሪፆም ክሰክሩ ክእሉ እዮም። ነዚ ጥሒስናያ ንከይድ ሰባት ግን ማእለ የብለን ጎደና ናቕፋ ብየን ምሽግለታት ዋላ ደፊእካ ከማን ካብ ሰሜን ምዕራብ ክትከይድ ኣይትኽእል እያ ቆራሪፅካ እንተዘይ ኮይኑ ኣብዚ ዘሎ ቅልስ ሕጂ ማእለያ ይብሉ እዩ ኣብኡ ተኣሲረን ድውዕላ ማእለያ የብለን መርሻ በቲ ናይ ሰብ ጎደና ሓርነት ናይ ሰብ መተሓላለፊ ኣብኡ ሽግለታ ተረቅርያ ተኣሲረ ንውዕላ ጎደና ናቕፋኹም ብየን ይኸይድ ይተኣጋር ብየን ክግልገል ተዝ ሽግለታ ኣብ ድፍቀዶ ቦታ ትገብራ ቦታት ከዓ ኩልኩል እዩ ሽግለታ። ስለዚ ዝያዳ ጥሕሰታት ትገጥመና ዘሎ ናይዚ ምሽግለታ ኣገባብ ክሕዛሉ ድሕዛሉ መገዲ ናፃዕርና ንኸይድ ኣለና። ኣንፀባራቂ ዘይብላ ምሸት ክዝወር ይብላን መብራህቲ ዘይብላ ክዝወር ይብላን ኣብዚ ዘሎ ቅልስ ኣብዚ ምሳሓዝናያ ንሕና ሕጂ ኣንፀባራቅን መብራህትን ካይ ግበራ ኣይነውፀኒ ኢና ኣብቲ ደገ ግን ትውፅኢቱ ትርእየና ንቕሓቲ ክሕል ክኽእል ኣለዉ ሰብ ከምውት ኣሎ ብምሽግለታ ሓደጋ በዛሓ ኣሎ ሽግለታ ንድሕር ኣንፀባረቃ ጌርካ ኣሎ መብራህቲ ተጌርካ ኣሎ ነቲ በዓል መኪና ድቃሳቀሲ ኣካል ኣሎ ክርያ ክእል እዩ ንስኻ ክጥንቀቅ ክኽእል ብፀልማት ግን ከመይ ገይሩ ክርያ እዛ ማኪና እዚኣ ሃንድበት ኣንፀባረቃ ይብላ ሕጂ እቲ ንፀባረቅን ቲ መብራህትን ኣዝዩ ውፅኢታዊ እዩ። ስለዚ ሓይልና ኣብ ከምዚ ኢና ንቃለስ ዘለና እዚ ጥሕሰታት ዝፍፀም ዘሎ በቢ ኣንቀፁ እቲ ተፈፂሙ ዘሎ ክትሪኦ ከለካ ቀሊል ኣይኮነን እሞ ከዓ ንፍሉጥ ነገር ኣፍልጠና ገሊኡ እንዳፈለጥና ከለና ገለ እውን ብዘይ ንቕሓት ንክ ዘለና ሞ ኣብ ፍልጠና ዝያታ ክንሕየል ኣነ ግን ፀቂጠ ዝዛረበላ ሕጂ እውን ተህዝብና ክፈልጦ ዘለዎ ካብ ናቕፍ ሃውስ ስጋብ ሜዳ ባሓት መስከረም ንብሽክለታ ኩልኩል ስለተባሃለ እዚ ጠቕላላ ኣይቅረብኒ እዩ ዘዊርካ ኹን ደፊእካ ኹን መስቀላዊ መገዲ ክትሰግሩ ንኽእል ኣብዚ ግን ደፊእካ ኹን ዋላ ዘዊርካ ኹን ኩልኩል እዩ ንኸት ጎደና ናቕፋ ካብ ትረስተለ ስጋብ ከረኖቴልካ እዚአን ካልካ ተፊእካ ትኸየድ ነገር የለን በቲ ቆራፅ መንገዲ ክንቆርፅ ንኽእል ኢና በቲ ዘይፍቀዶ ንምሽግለታ ክልኩል ትብል ግን እዚ ኣይፍቀድኒ ሕጂ ንኣብነት ካብ ባርኬትካስ ንትረስተለ ተፊእካ ብዓብ ጎደና ክትከይድ ኣይፍቀጠካ ኢልኻ ንፀጋም ተዓፂፍካ ብውሽጢ ውሽጢ ጌርና ትረስተለ ክንመፅእ ንኽእል ካብ ሽዳ ንከባቢ ኢምፖር ወይ ማእኸል ከተማ ክነኣቱ ንደሊ ሽግለታ ደፊእና ብጎደና ንኸይድ ከይድና ብሳን ፍራንሲስኮ ተወይና ብውሽጡ ውሽጢ ጌርና ናብ ደድልየና ቦታ ንብፃሕ እተን ሽግለታኻ ኣብ ደድልየና ቦታ ንዓግበን እዚአን ብመትከል ብሕጊ ንፍልጥ ኣለና ማለት እዩ።
1: ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል እንዳበልኩ ንመላእ ህዝቢ ኤርትራ ምስተጀግና ሓይልታት ምክልኻሉ ድማ ርሑስ በዓል ቅዱስ ዮሃንስ ይምነያ።

ሰላምታ ናብፃሕኩም ዝኸበርኩም ተኸታተልቲ መደባት ሞዛይክ ኣብ ዘለኹምሞ ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕሶታት መደባት ሞዛይክ ሰርዒና ሓደ ብሓደ ናባኹም ከነብሎ ኢና። ኣብ ቅንያት በዓል ቅዱስ ዮሃንስ ኢና ዘለና። በዓል ከመይ ሓሊፉ? በዚ ኣጋጣሚ ድማ እንቋዕ ብቃዓና እናበልኩ ንመኽፈቲ መደብና እትኸውን ደርፊ ንዘለናይ ቅንያት ናይ ወዲ ዓመት እትገልፅ ጋቢዝናኩም ኣለና። ናፍታ ደርፊ ክንሰግር

ኩራት ተኸታተልትና ትሕዝቶታት መደባት መወዛይክ ኹም ትከታተሉ ዘለኹም መደባትና እውን ጌና ቀጻሊ እዩ ዘሎ ኣስዒብና ድማ ኣብ ዞባ ደቡብ ገጽና ዘወሪልና ኣለና ኣብ ድባርባ ማለት እዩ ኣብዚ ዝረኸብናዮ ድማ ሓደ መንእሰይ ኣብ ሞያ ስነ ፅባኣ ናይ ደቂ ኣንስትዮ ዝነጥፍ ዘሎ እዩ ሞያ ስነ ፅባኣ ናይ ደቂ ኣንስትዮ ዝበዝሕ እዋን ብደቂ ኣንስትዮ ጥራይ እዩ ዝነጥፍ ነይሩ ኣብዚ እዋን እዚ ግን ብዙሓት ደቂ ተባዕትዮ ኣብዚ ሞያ እዚ ብምእታው ክሰርሕሉ ይረኣዩ ኣለዉ እዚ መንእሰይ ድማ ዝተፈላለዩ ናይ ደቂ ኣንስትዮ ናይ ሜክኣብ ይኹን ናይ ፀጉሪ ምቁናን ምሻ ካልእ ናይ ፅፍሪ ምልጋብ ይኹን ዝተፈላለዩ ስራሓት ናይ ደቂ ኣንስትዮ እዩ ዝነጥፍ ዘሎ ከምኡውን ንእሽተይ ትካል ከፊቱ ድማ ብዙሓት መንእሰያት ኣብ ምምሃር ዝርከብ ዘሎ እዩ እዛ ትሕዝቶም በኣርሲዒባ ክትቀርበልና ክትከታተሉ ብኣኽብሮት ነድመኩም

0: እዚ መንእሰይ ዝኾነ ይኹን ዘረገጾ ቦታ ዝኾነ ስፍራ ኩሉ መድረኽ ስራሕን ባይታ ጻዕርን እዩ። ንሱ ኣብ ስራሕ ዝኣምን፣ ብስራሕ ዝሓስብ፣ ብስራሕ ዝነብር መንእሰይ እዩ። ንዑ ዕረፍቲ ማለት ስራሕ ምቕያር ወይ ሓድሽ ናይ ፈጠራ ሓሳብ ምፍጣር ማለት እዩ። ኣብ ዝኸደ ቦታ ዕዒንቱ ንሓደስቲ ዕድላት ወትሩ ክፉታትን ስእልታት ይቐብእ፣ ፀጉሪ ይቕምቅም፣ ይምሽጥ፣ ፅፍሪ የልግብ፣ ይንቅሽ፣ ብሜክኣፕ ኣቢል እውን ሓድሽ ውቃበ ይምጡ። እዞም ኩሎም ሞያታት እዚኣቶም ብሓደ ሰብ ብፍላይ ድማ ብመንእሰይ ወዲ ተባዕታይ ክስርሑን ከለዉ ንቡር ናይ ኣተሓሳስባ ለውጢ ዝሓትት እዩ። እንተ ንዑ ግን እዚ ሞያ ናይ ፆታ ደው ይብሉን። በዚ ድማ ኣብ ከተማ ድባርዋን ከባቢኣን ፍሉይ ተፈላጥነትን ኣድናቖትን ከም ዝረክብ ገይርዎ ይርከብ። ኣፎም መድሃኔ ኣብ ንእዞባ ማይ ምነዩ ተወሊዱ ዓብዩ። ናይ መባእታ ማእከላይ ካልኣይ ደረጃ ትምህርቱ ኣብ ዓዲ ጭጎኖ ዓዲ ባሓይላይ ሞራሮ ዝበሃል ከባቢታት ንእዞባ ማይ ምነ ትምህርቱ ተኸታቲሉ ምስ ኣዋላት 30 ዙርያ ናብ ሰዋ ብምውራድ ድማ ናይ ሰርቲፊኬት ነጥቢ ረኺቡ። ኣብ ማሞስ ብግብርን ክልሲ ሓሳብን ዝተደገፈ ንኽልተ ዓመት ብዓውዲ ስራሕት ዕንፀይቲ ሞያ ቐሲሙ። ሎሚ ድማ ኣብ ትካል ሰፍነግ ተመዲቡ ይሰርሕ ኣሎ። መደብ ስርሑ ናብ ዝተፈላለዩ ቦታታት እናተንቀሳቐስካ ዝሰላሰል ስለ ዝኾነ ኣፎም ኣብ ዘረገጾ ስፍራ ኣብ ትርፊ ግዜኡ ክሰርሕን ክልወጥን እዩ ዝብገስ።
1: ብሓፈሻ ከምዚ ኣነ ተውበ የ ድብል ምክንያቱ ካብ ቅድም ዋላ ፕሮጀክት ኢሎም ኣብ ቤት ትምህርቲ ክእዙና ከለዉ ክሳብ ሰብ ብጭቃ ሰሪሐ ድወስደሎም ነይሮም። ካልእ ዝተፈላለየ ኣብ ናትና ሕጂ ባህላዊ ስለዝኾነ ካራ ፀሪብካ ትኸይድ ካልእ ነገራ ዝኾነ ነገር ጌርካ ትኸይድ ኣነ ከዓ ብጭቃ ገይረ ሰብ ሰሪሐ ድኸደሉ ግዜ ነይሩ ተውበስ ነይሩ እዩ። ከምኡ ውን ኣብ ንገብሮ ናእሽ ኮይና ኣጀንዳታት ተፅሕፍ ካልእ ስእልታት ገለ ብጣዕሚ ፈቲ ነረ ዋላ ስእልታት ኣብ ንዋሃበሉ ከዓ ቀዳምነት ተሰርአ ዝሰርሓሉ ዝነበሩ ዩ ተውህቦ ነርኒ ካብ ቅድም ማለት እግዚኣብሔር መስገን ኩሉ ናይ ፈጣሪ ተውህቦ ነርኒ። እዚ ክብለካ ከለኹ ባርቤር እውን ከምኡ ካብ ቅድም ዋላ ትመዓልቲ ክስታይ ይግበረሉ ንእሽተይ ከሎ ክየ ጀሚር ዮ ብምቐምቃም ነዊሕ ግዜ ገይረሉ። ከምኡውን ኣብ ዝሓልሓለ ከም ዝበልኩካ ትርፊ ግዜ ኣብቲ ዝኸድኩ ኣብ ዝኾነ ማለት እዩ ካብ ሰባ ካብ ገዛ ካብቲ መጀመርታ ዝዓበ ኩሉ ማለት እዩ ዋላ ሰባ ይኹን ኣብ ዓድሃለ ይኹን ኣብ ሓልሓለ ዝያዳ ይነጥፍ ነይረ።
0: ካብ ግዜ ቁልዕነቱ ጀሚሩ ናይ ቅብኣን ስእልን ፍሉይ ተውህቦ ነበሮ። ንዓለም ብዓይኒ ጥበብ እዩ ዝጥምታ። እቲ ኣብ ውሽጡ ዝነበረ ናይ ጥበብ ህያብ ማዕረ ማዕረ ዓመታት ዕድሚኡ ምስ ናዓበየ መፅኡ። ካብ ቅብኣታት ጀሚሩ ክሳብ እቲ ፀጉሪ ርእሲ ናይ ምቕምቃም ተራ ስራሕ ንዕኡ ኩሉ ናይ ጥበብ መግለፂታት እዩ ነይሩ። ነዚ ሞይኡ ድማ ናብ ዝለዕለ ደረጃ ክብከብሎ ተበጊሱ። ነፍሲ ወከፍ ዓሚል ናይ ሓጎስ ምስጋና ክምጥወሉ እንከሎ ድማ ዓበ ናይ ሞራል ፀዓት ይፈጥረሉ ነይሩ።
1: ኣባጋግሳይ ከምዚ ኣብ ገዛውቲ ናይ ደቕምቅም ነረ ብላማን ብመቐስን ማለት እዩ ከምዚ ኩሉ ሰብ ድጅምሮ ማለት እዩ ብላማን ብመቐሲን ጀሚረ ኣብኡ ፅቡቕ ኣብ ገዛውትና ፅቡቕ ክስታይ ረኺበ ፅቡቅ ሰርሕ ነረ ከምኡ ከዓ ክጅምር ኣለኒ ኢለ ከዓ ጀሚረ ኣብ ማክኔታ ማለት እዩ ኣብቲ ሹቅ ጀሚረ ኣብኡ ከዓ ፅቡቅ ክሳ ሒዘ ሰሪሐሉ ናይ ምቕምቃም ማለት እዩ። ንዞባ ማይምና ኣብ ዓደየ ጀሚረ ዮ ኣብ ማይምነ ድሕሪኡ ከም ዝበልኩ ከዓ ብናይ ሰዋ ኣብ ሰዋ ዝበዝሐ ኣብ ናይ ምክልኻል ማለት ኣብ ሰዋ ንጥፈታት ነረ ካብኡ ምስ መጻኹ ምስ ተመደብኪ የ ድሕሪ ማሞስ ምስ ወዳእኺ ኣብዚ ዝበልኩካ ዓዳሃለ ይኹን ኣብ ካልእ ቦታታት ብምላእ ሓልሓለ ይኹን ኣብየ ኣማዕቢለ ዮም ዝያዳ ባርቤር ኮ ዋላ ኣብኡ ፅቡቅ የ ደቕምቅም ነረ ብዘይቀላዕሊ ማለት እዩ። ቅብኣ ከዓ ከም ዝበልኩካ ብርሳስ እየ ብዙሕ ነይሩ ዋላ ዳሓን ፅቡቅ ተዘይበልኩ ዳሓን ነረ ብዙሕ ግን ዝጎለን ነሩ ምክንያቱ ትምህርቲ ኣይነበረን ብተውህቦ ስለ ዝኾነ ተውህቦ ሕጂ ኣሎ ድጎለካ ነገር ብዙሕ ነገር ሕጂ ካብ ተውህቦ ዝተበገሰ ስለ ዝኾነ ግን ትምህርቲ ወሲካሉ ዝያዳ ከም ተዓቢ ግን ኣብዚ ምስ ተምሃርኩ ከዓ ዝያዳ ፈሊጠ ማለት እዩ።
0: ኣፎም ናይ ቅብኣን ተቐምቀሙ ንዝመፁ ድማ ቲንታ ናይ ምልካይ ተመክሮ ስለ ዝነበሮ ሜክኣፕ ክገብር ብድፍረት ፈቲኑ ፅቡቅ ግብረ መልሲ ስለ ዘረኸበሉ ከዓ ነቲ ስራሕ ክዕብዮን ብፍጠት ክድርዖን ወሲኑ። ፍልጠቱ ክዕቢ ምስ ዘመናዊ ናይ ውቃበን ፅባቐን ዓለም ክስጉም ብርክት ዝበሉ ዝተፈላለዩ ስልጠናታት ቀሲሙ። ሓደስተ ቴክኒካት ክምሃር ብዛዕባ ኬሚካላት ኣጠቃቅማ ፅፍርን ሜክኣብን ዓሚቕ ፍልጠት ከጥሪ ከምኡ ውን ውሕስነትን ፅሬትን ዘለዎ ናይ ምንቃሽ ኣገባብ ክመልኽ ክኢሉ። እዚ ኩሉ ፃዕሪ ድማ ካብ ተራ ተውህቦ ዘለዎ ሰብ ናብ ብቑዕን ምኩርን በዓል ሞያ ኣስገሮ።
1: ብስእሊ ዳሓስ ክበሎ ኣብ ርሳስ ገይረ ኖርማል በዕለይ ስኢለ ብድሓን ምፃ ኢለ ቴሌፎን ፅሕፈ ኣብኣ ብታ ባርቤር ናይስ ባርቤር ትበሃል ኣብኣ የ ድሰርሕ ረ ብዛ ትሕትና ኣብኣ ጠቂለን ኣብኣ መፅአን ከዓ ይገብራ ነ

ብጣዕሚ ምሽ ድሓን ይኮን ይሩ ግን ተሰብ ከምዚ ዝበልኩ ሕብረተሰብና ብጣዕሚ ነታ ንእሽተይ ነገር ዓብ ገይሩ ኣቢሉ ዝያዳ ንክትዓቢ ዝጉስጉስ ሰብ እዩ ብፍላይ ድባርዋ ማለት ብጣዕሚ ኣነ ፍረናት እየ ሞዴል ናት እየ ዝብል በቃ ሳሉ እየ ኣብዚ ደረጃ ዝበፅሐ ነቲ ዘለኒ ነቲ ንእሽተይ ነገር ከም ዓብዪ ገይሩ ርዩ ብጣዕሚ ዋላ ንቃሸ እውን ኣብኡ ኮይነ ካሸር ነራ እንዳነቆሽኩ ካብ ስእሊ እንዳረእኹ ቅድሚ መምሃረይ ዝሰርሓሉ ዝነበርኩ እዩ ብናተን ሞራል ከምዚ ዝበልኩ ከዓ ንምንታይ ዘይትውስኸሉ ትምህርቲ ዝያዳ ካብዚ ንላዕሊ ክትዓቢ ትኽእል ኢኻ ምስ በላኒኻ ብናተን ከም ዝበልኩ ከዓ ኣስመራ ከይደ ተማሂረ ኢየሩሳሌም ዘረኣይ ትበሃል መምህረይ ምሂራትኒ ብጣዕሚ ከመስግና ዝደሊ ከም ሓፍተይ ከመደይ ከም ኩሉ ነገር ምሽ ልዕሊ ኩሉ በይነይ ነይረ ወዲ ክምሃር ከለኹ ኣዋልድ ነይረን ዝኾነ ንኸይ ሽርሸር ኢላ ከዓ ብዙሕ ነገራት ንዓቕፎም ወደይ ንዓበዚ ንብረት ኣቐብለኒ ትብለኒ ኣብኡ ንምንታይ ዝኾነ ሽርሸራ ንከይሕድር ንዓይ ኣብኡ ኮይኑ ከዓ በብሓደ እንዳረእኹ ፅቡእ ከዓ ኣብኡ ውፅኢት ኣርአ ብጣዕሚ ተሓጒሰ ሜክኣብን ኩሉ ፉል ሜክኣብ ማለት እዩ ፉል ሜክኣብ ክንብል ከለና ኣብ ጨጉሪ ይኹን ሕብሪ ምልካይ ምቑራፅ ምስፋይ ዝኣመሰለ ኩሉ ነገር ጀል ፅፍሪ ኩሉ ከዓ ናይ ሜክኣብ እግሪ ምሕፃብ ገለ ዝተፈላለየ ናይ ቅርፅታት ኩሉ እዚታት ስልጠናታት ወሲደ ናይ 6ዱሽተ ወርሒ ማለት እዩ ንቃሸ ካምስኡ ማለት እዩ ሙሉእ እዚ ኣብ ኣስመራ ናይ 6ዱሽተ ወርሒ ኮርስ ወሲደ

0: ኣፎም ካብ ዝቐፂሉ እውን ዝተፈላለዩ ስልጠናታት ቀሲሙ እዩ። ንኡስን ዓብይን ዓውድታት ናይ ዝስራሕ ብዕምቆት ኣፅኒዑ ነቲ ዘለዎ ፍልጠትን ተመክሮን ናብ መጻኢ ወለዶ ከመሓላልፍ ድማ ንዝደለቦ ፍልጠት ንመንእሰያት ክካፍልን ብኡ ኣቢሎም ድማ ናይ ስራሕ ዕድልን ናይ ሞያ ተስፋን ክህብ ክኢሉ ክሳብ ሕጂ ሰለስተ ዙርያታት ስልጠናታት ኣቕሲሙ ንመመረቕቲ ኣብቂዑ እዩ። ገና እውን ዝተፈላለዩ ናይ ዝሞያ ኮርሳት ኣብ ምሃብ ይርከብ።
1: ናይ ፔዳጎጂ ክላስ ከዓ ወሲደ ናይ ክልተ ወርሒ ኮርስ ኣብ ኣውሊዕ ቤት ትምህርቲ ኣውሊዕ ፕሮፌሰር ዮሴፍ ናይ ክልተ ወርሒ ኮርስ ምሄርና ብጣዕሚ ፅቡቅ ከዓ ስልጠና ናይ ምህርና ከዓ ወሲደ ማለት እዩ። ተመክሮይ ኣብ ናይ ትምህርቲ ሕጂ ሳልሰይቲ ኮርስ እየ ድምህር ዘለኹ። ቀዳመይቲ ኮርስ ፅቡቅ እዛዚመ ኣብዚኣ ኮይነ እየ ድምህር ነይረ ቁሩብ ምስቲ ኩነታት እቲ ግዜ ምስቲ ምጅማር እቲ ሰባት ከዓ እንዳራኹ ክፈልጥ ኣሎ ምሻሎት ሰብ እቲ ህዝቢ ስከመይ ኣሎ ኣብ መሃራ ክርኢ ስለ ደለኒ ኣብዚኣ ጀሚረ 55 ተምሃሮ ከዓ ኣመሪቐ ማለት እዩ። ካልእቲ ኮርስ ከዓ 33 ተምሃሮ ኣመሪቐ። ሕጂ ሳልሰይቲ ኮርስ ዛሕጂ ድህባ ደለኹ ከዓ ኣብታ ዝረኣነይ ኣብታ ገዛ ከይድና እሳ እውን ዝያዳ ከም ዝበልኩ ከዓ ንሽ መጀመርታ መኮርመይ ዝበሃል ሽኦ መሳፍ ቀስ ብቀስት ብስትዮ ማለት እዩ። ሕጂ ንእሽተ ያላ ሕጂ ካብኡን ላዕሊ ዝያዳ ክዓቢ ሞራል ኣይኩማ ይፈለኒ ካብኡን ላዕሊ ክዓቢ ሕጂ ከዓ ከባቢ ስሳ ዝኮና ተምሃሮ ከዓ ኣለዋን ሕጂ ማለት እዩ። ብሜክኣፕ ኩሉ ከም ዝበልኩካ ፅፍሪ ንቃሾ ኩሉ እየ ደሰልጥኖም እዚ ክልቲኡ ኮርስ ህብ ኣለኹ። ብዝያዳ ከዓ ኣሕዋተይ ከዓ እዚኦም ክልተ ኣብዚ ክሰርሕ ዝፀንሐ እሶም ካልኣይ እውን ኣለኒ ሳልሳይ እውን ኣለና ማለት ካልኣይ ንዕኡ ክልቲኦም ንሶም ምሂረ ዮም ኣብዚ ዝያዳ ምሳይ እቲ ኩሉ ሰብ ድርኦም ዘሎ ማለት እዩ። ተን ካልእ እውን ኣብ ብዙሕ ስራሓት ቦታታቶም ዝሰርሐ ሰባት ኣለዋ ፅቡቅ ከዳ ኣለዋ እሶም ከዓ ብዝያዳ ከዓ ምሳይ ኮይኖም ከዓ ፅቡቅ ሰርሕ ኣለዉ። ካልእ እውን ከማይ እውን ኣለዉ ኣወዳት እውን ደመረቕኩም ኣብቲ ሞያታት ከዓ ብጣዕሚ ፅቡቅ ከምዚ ስራሕ ስራሕ ካልእ ትርጉም ደየብሉ ከምኡ ከዓ ከመይ ጌርካ ትሰርሕ ከመይ ጌርካ ለውጢ ማለት ስራሕ ማለት ለውጢ እየ ዝብል ኣነ ብናተይ ርድኢት ማለት እዩ። ከመይ ጌርካ ከዓ ሞያ ከዓ ናይ ጓል ናይ ወዲ ከይበልካ ከዓ ክሰርሕ ኣለካ ድብል ሞያ ሞያ እዩ። ብዙሓት እውን ኣወዳት ዳርጋ ዳሓን እዮም ከባቢ 7 ዝበፅሑ ሕጂ ኣብዘን ሰለስትኤን ምሂር ኣለኹ ሕጂ እውን ብናቶም እንዳርኣይ እውን ይስጉም ኣለዉ ዳሓን ፅቡቅ ኣለኹ።
0: ሎሚ እዚ መንእሰይ ናተይ ዝብሎ ናይ ገዛእ ርእሱ ትካል ከፊቱ ብዓብዪ ተወፋይነት ይሰርሓሎ። እዚ ትካል እዚ ናይተን ዓመታት ዘፍሰሶ ረሃፅ፣ ናይቲ ዘሕለፎ ናይ ለይቲ ትግሃት፣ ናይቲ ዘይሕለል እምነቱን ተስፍኡን ምስክር እዩ። ኣብ ውሽጢ እዚ ትካል እዚ ንሱ ንሰባት የገልግል ጥራይ ዘይኮነስ ነቲ ብፃዕሩ ዝደለቦ ፍልጠትን ተመክሮን ንመጻኢ ወለዶ ንምትሕልላፍ ሓላፍነት ተሰኪሙ ይርከብ።
1: እዚኣ ከዓ መጀመርታ ከም ዝበልክኹም ባርቤሪ እየ ድሰርሕ ነይረ ተማሂረ መጀመርታ ምስ መጻኹ ካብ ኣስመራ ኣፍታ ባርቤሪ ኮይነ እየ ጀሚረ ሜካብ ኣብኣ ፅቡቅ ስም ሒዘ ወይ ፅቡቅ ግብረ መልሲ ረኪበ ፅቡቅ ዓማዊል ሒዘ ኣብኣ ብጣዕሚ ከመስግኖም ደሊ እሶም ናይስ ባርቤር ማለት እዩ። እሶም ብጣዕሚ ሞራል ሂቦምኒ ካብኣ ከዓ ናተይ እዚኣ ናተይ ከፊተ እዚኣ 2 ዓመት ገይረ ኣለኹ ካብዚ ከፍታ ካብ ዝመሃር ከዓ 3 ዓመት ገይረ ኣለኹ። እዚኣ ከዓ ፅቡቅ ኣብዚኣ ከዓ ኩሉ ነገር ዝበልኩኻ ናይ ምምሻጥ ይኹን ናይ ካልእ ነገራት ኣብዚ ብምልኡ ሳላ ናይዚአን ምሳይ ኣሕዋተይ ደለዋ ሓገዝ ከዓ ኣብዚ ደረጃ ዝበፅሐ ብጣዕሚ ከመስግነን ደሊ ንሰን እውን ድኸመን ከይፀብፀባ ንዓይ እውን ብዙሕ ካብቲ ዝነበረኒ ብዙሕ በትናትን ተመክሮ ከዓ ስልጠና ሂበና ንአ ድብል ሰን እውን መምሃራነ ንዓይ ኩሉ ነገር እዚኣ ከዓ እናተያ ነዚኣ እውን ከውፃ እውን እዞም ቤፅፈታት ብጣዕሚ ኩሎም ተሓባቢሮም ነዚያ ምሽ ከምዚ ምስ በልኩ ዋእስኻ ከማ ከምዚ ኣብ ንእሽተኻ ከምዚ ኢልካ ገለሎም ብጣዕሚ ፅቡቅ ሞራል ሂቦምኒ ከምዚ ብጣዕሚ ኢደመስክኖም ንኦምካ።

0: ንፉዕ መምህር እዩ ማለት ምቕሉል እዩ ኣቃብላ ሰባት ደቂ ሰባት ክመይ ጌርካ ትሕዞም ኩሉ ብጣዕሚ ኣነሳይ ክብታ ይበሃል ፅቡቅ ብጣዕሚ እዩ ዝምህር ዋላ ኣመሃርኡ የረዳእካ ማለ ብትሕትና ይደቐበል ሰብ ማለት ብጣዕሚ ንፉዕ መምህር እዩ ፅቡቅ ተማሂርና በቲ ዝሃበና ብትምህርቲ በቲ ዝወሰድናዮ ከዓ ንስርሓሉ ኣለና ኣብ ገዛና ገለ ኮነሲ መፃና ንሰርሕ ኢና ፅቡቅ ዝተማሃርና በቲ ተመሪቕና ብሯትና ወሲድና ኢና ሒዝና ኢና ፅቡቅካ ንሰርሕ ኣለና
1: ምስ ኣፌ ክልተ ዓመት ጌርና ኣለና ኣብ ስራሕ ካብ ዝጅምር ማለት እዩ መጀመርታ እዛ ስራሕ ክጅምር ከሎ ምስ ዮ ጀሚራ ክሳብ ሕጂ እውን ብሓንሳብ ኣለና ፅቡቅ ንሰርሕ ኣብ ስራሕ እናተሓጋገዝና ብጣዕሚ ፅቡቅ ንሰርሕ ብጣዕሚ ንፉዕ ኣፌ ምሻሎ ምስ ንእሽተይ ንእሽተይ ምስ ዓብ ዓብይ ምስ ወዲ ምስ ኣዋልድ ነናና ጠባይ ገፀ ባህር ሒዚ ድኸይድ ኣብ ስራሕ ካል እዩ ኣብ ደገ ካል እዩ ከምቲ ሰብ ነዚ ሞያ ንዕኡ ዝሪኦ ወይ ኣትሒዙ ዝሪኦ ናይ ኣዋልድ ዝብሎ ሞያ ኣይኮነን ብተገዳስነት ስለ ዝሰርሓሉ ኩርዒ ብሞይኡ ምስ ሰብ ዘለዎ ቅርበት ብጣዕሚ ፅቡቅ
2: ለዋሂ እዩ ካብ ኩሉ ከምዚ ኣቀራርቡ ምስ ሰብ ከዓኒ ፍልይ ዝበለ ብጣዕሚ ከምዚ ክርዳእካ ዝኽእል ኣብ ኩሉ ማለት እዩ በቃ ብኣፌስ ኩላትና ሓጉሳት ኢና ንስርሑ ወላ ንካስትመር ገለስ ልዕሊ ነብሱ ክሳብ ዝሓለየሎም ባዕሎ ነብሱ ገዲፉስ ልዕሊ ነብሱ ክሳብ ዝሓለየሎም ገለ እዩ በዚ ጋጣሚ እዚ ከዓ ከምቲ ተገዳስነትናቶ ኣብ ዝለዓለ ደረጃ በፂሑ ክንሪኦ ተስፋ ንገብር ማለት እዩ
3: ብራዘሪ ኣብ ዝሰርሕ ኣሎ ምንእሰይ እዚስ ከምዚ ለስ ና ሓፍትካስ ከምዚ ምስ ዘላ ተጠቅምሲ ኩርሚ ሓገስ ጓ ነረ ባይ ዓቕሚ ኢሉ ኣጀሚረ ማለት እዩ ንብሎ ከዓ ጀሚረ ኣምላኽ መስገንካ መሃር ኣለኹ።

0: ኣውሽቲ ሕብረተሰብና ገለ ስራሓት ንደቂ ተባዕትዮ ጥራይ ገለ ስራሓት ድማ ንደቂ ኣንስትዮ ጥራይ ተባሂሎም ብልምዲ ዝተመደብሉ ኩነታት ኣሎ። ካብዞም ስራሕቲ እዚኣቶም ድማ ፅፍሪ ምስራሕ፣ ሜክኣብ ምግባርን ምንቃሽን ይርከብዎም። እዚኣቶም ብልምዲ ደቂ ተባዕትዮ ክሰርሕዎም ዘይተለምዱ ንደቂ ኣንስትዮ ጥራይ ዝተሓደጉ ስራሕት ጌርካዮም ዝውሰዱ ነይሮም። ኣፎም ግን ነዚ ልሙዳት ተሓሳስባ እዚ ብትብዓት ሰይርዎዩ ነዚ ሞያ ካልኦት ከምኡ ደቂ ተባዕትዮ ክፅምበርዎን በዚ ሞያ ድማ ክዓብን ይሕልሙ።
1: ሓንቲ ዘረባ መጀመርታ ከምዚ ምሽ ኩሉቲ ሞያ ይፈትወ የ ዝያዳ ኣብ ቅብኣ ክዕብዮ ይደሊ ነይረ ከም ዝበልካ ግን ሃንደበት ሕጂ ኣብ ናይ ሜካኣብ ኣትየ ሕጂ ብጣዕሚ ድፈትዎን ደፍቁረ ናብ ሜካኣብ ማለት ዝያዳ ክዕብዮ ይደሊ ቅብኣ እውን ጎኒጎኒ ማለት እዩ ኩሉ ዋላ ባርቤር እውን ክገድፈ ደሊ ኣብኩሉ ሞያ ክሰርሐ ዝደሊ ዝያዳ ግን ኣብ ሜካኣብ ማለት ነዚ ዘለኽዎ ዝያዳ ክዕብዮ ብዙሕ ነገራት መፅሓፋት ከንብብን ካብ ብዙሕቶም መክሮ ካባይ ዝዓብዩ እንዳረኣኹ እንዳኸድኩ ክዕብዮ ነዚ ዘለኒ ስልጠና ብፍላይ ትምህርቲ ዝያዳ ማለት እዩ ካብዚ ንላዕለ ክዕብዮ እቲ ሰብካ ባይታ ደ ዘይረኸበሉ ኣለካ ዝያዳ ባይታ ክረክብ ከምኡ ክፈጥር ይደሊ።
0: ኣፎም ነዚ ኩሉ ከም ምቕምቃም፣ ምምሻጥ፣ ምንቃሽ፣ ፅፍር ምልጋብ፣ ሜክኣብ ምግባርን ቅብኣን ናይ ስነ ጥበብ ስራሕትን ዝኣመሰሉ ብዙሓት ሞያታት ከሰላስልን ከሎ ኣብቲ ካብ መንግስታዊ ስራሕ ዝተርፎ ናይ ብሕቲ ግዜኡ ጥራዩ ንዑ ትርፊ ግዜ ማለት ዝባኸን ግዜ ኣይኮነን ንስርሑን ፃዕሩን ዝተረድኡ ናይ ቀረባ

0: ዝሓለፍቱን መሳርሕቱን ምትሕብባር ስለ ዘይተፈለዩ ከዓ ኣብዚ ግዜ እዚ ክልወጥን ክዓብን ክኢሉ ይርከብ።
1: ከምኡ እውን ብሓፈሻ ህዝቢ ድባርዋ ማለት እዩ ንዓይ ከምዚ ክኸውን ዝገበረኒ ህዝቢ ድባርዋ እዩ ብጣዕሚ የመስግኖ ሳሉ እየ እንኳ ኣብ ከዓካ እንኳ ኣሕጎሰካ ከ ይብሎ ናት እየ በቃ እሱ እዩ ድበኣኒ ማለት ድባርዋ ማለት እዩ ብጣዕሚ ሳላ ናቶምን ሞራሉን ሓገዝን ኣብዚ ደረጃ ዝበፅሐ ካብዚ ንላዕሊ ከዓ ክዓብን ሞራሉ ከዓ ኣይፈለኒ ይብል ካብዚ ንላዕሊ ክዓቢ ከዓ ክፀዕር ከይተሓለልኩ ማለት እዩ ኩሎም ኣብ ቤት ፅሕፈታት ሃማተ ከዓ ኣብ መደፈራ ይኹኑ ብኣብኡ ኣብዚ ድባርዋ ዘሎ ኩሎም ከዓ ዝገብርሉ ኣበርክቶ ከዓ ብጣዕሚ ከመስግን ካብዚ ናእሰ ክሳብ ዝዓበየ ጨንፈራት ቤት ፅሕፈታት ዘሎ ድባርዋ እውን ከምኡ እውን ዓድካሎ ከዓ ሓለፍተይ ካብ ዝናእስ ክሳብ ዝዓበዩ ከዓ ክመስግኖም ደሊ ብጣዕሚ ከምዚ ምሽ ፍሉይ ምስጋና ከዓ መምህረይ ኢየሩሳሌም ዘርኣዩ ማለት እዩ ብጣዕሚ ከምዚ ኩሉ ነገር ከምዚ ምሽ መምህር ጥራይ ኣይኮነትን ትምህርቲ ሲ ብዛዕባ ነቲ ዘለካ ሞያ ኢኻ ተቕስሞ ንሓደ ሰብ እሳ ግን ብዛዕባ ሞያ ጥራይ ኣይኮነትን ኣቕሲማትን ንዓይ ክገብሮ ዘለኒ ኣብ ኣካይዳ ይኹን ኣብ ሰባት ክገብሮ ዘለኒ ምስ ሕብረተሰባት ብዙሕ ነገር ዋላ ኣብ ሂወት ኣትዮ ከምዚ ምሽ ከምዝን ከምዝን ክትከውን ኣለካ እዚ ተጌርካ እዚ ክትዕወት ኣለካ መንገዲ ዘተሓዘትኒ ሰረትንካ ብጣዕሚ የመስግና ብጣዕሚ ድፈትወክን ደኽብረክን የርሰይ ምስ ደቂኽ ማለት እዩ ስራሕኺ ኣብ ዓወት ይምነየልክ ብጣዕሚ የመስግና ነዚን ምሳይ እውን ድሰርሓ ከም ኣሕዋት ኮይነን ምሳይ ድብለኻ ብጣዕሚ የመስግነን ማለት እዩ።

0: ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ኣሰራርሓ መግቢኣ ክትከውን ዝተፈላለዩ ዓይነት ኣከሻሽና ናይ ምግቢ ኣብዛ መደብ እዚኣ ንምሃር ክንብሉ ተስፋ ንገብር። ናይ ሎሚ ትሕዝቶ ኣኸ እንታይ ክኸውን ብሓባር ኢና ክንከታተሎ። ናብ መምር ዝጋሃር እያ ክንሰግር።
1: ሰላም ክቡራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎም ማዓልቲ ንሰርሓ ኩኪስ ናይ ብርስን ንተጣሕነ ብርስን ምስ መዓር ምስ ሶዳ ካርቦናይት ቫኔልያ ፀባ እዚ ኩሉ ሻዕ ምግቢ ትግበር ግን ኢደይ ክሕፀብ ኩላ ግዜ ብኢና ንሕዝ ንድሕር ኮይና እዚኣ ዝርሳዕ ሰብ የለ ሕራይ ክቡራት ተዓዘብትና ሕጂ ኩኪስ መዓር ማዓሪና ጌርና ቤኪንግ ሶዳ ባንለ ካ ፅቡቅ መቐረት ስለ ዘለዎ ፈሳስ ሎ ሕሩጫ ኣሎ ባንለ ሕጂ ኮሻሕ ክብለና ናይ ስዕረት ኮይኑ ብሮ ክትገብር ትኽእል ሕራይ ሕጂ እንዳነኮ እንዳወሰኩ እንዳወሰኩ እየ ዘጥሓናዮ መጀመርታ ብርስን ሓፂምናዮ ድሕሪ ምሕፃብና ኸዓ ኣንቂፅናዮ ድሕሪ ምቅራፅና ኸዓ ኣትሒና እንዳጠሓኒት መንኪና ሕጂ ብዙሕ ክትገብር ትኽእል ውሑድ ክትገብር ትኽእል ንዓኻ ከማብ ገዛኻ ከምጥዕመካ ግን ፍትው ምግቢ ዓለም ስለ ዝኾነ ቀይርናዮ ብርስን ሕሲ ሓሲኻ ምቅር ኩሉ ሓሲኻ ተዘይምቅርኖ ወለድና ከይሓስያ ምሰርሓ ነይረን ሕጂ ከምዚ ሎሚ እዩ ኣብኡ ከሎ ዝልወስዶ ኣይኮነሲ ሓደ ይብርክት ይፅብቕ ሓሲኻ ዝወሰሲ ዝበለፀ ሕራ ሕጂ መስጠቲትና እታ በትሪ ምስኡ ልዕልልዕል ከይትብለና ኣላትና መስጠቲት ግን እዚኣ ኸዓ ዝሓሸት ይኸባ መሰንከቲና ኣብ ዝዋዲድና

እቲ ቤኪንግ ሶዳ መዓር ብርስን ዘይቲ ገረ ዘብዓጥኮ ቫኔልያ ገረ ዘብዓጥኮ ሰጢጠ ዮ ገዛ ዕንጨይቲ መጠጢት ገይረ ድሕሪ ምስ ጣጠይካ ቆርፀ ኣለኹ ሕጂ መሰንከኪና እዚኣ መሰንከኪና ቅብኣት ኣለኺና ልክዕ በታናታ ሳይዚና ንገብረ ፅብቐት ክትኮነልና ናይ ብርስን ኩኪስ ሕጂ ንቆልዑት ብጣዕሚ ፅቡቅ ጌርና ንሰርሓሎም ናይ ብርስን ኩኪስ ናይ ብርስን ኩኪስ ምስ መዓር

ምኸብር ስንቲ ዝፀበአ ሕጂ ምግቢ ዓለም ኮይኑ ዘሎ ኩሉ ዓለም ትጥቀመሉ ዘሎ ካብ ቀደም ዝፀንሐ ዋላ ይኹን እምበር ኣብ ኩሉ ኣብ ኬክ ኣብ ገለስ ዓይነት እውን ነርና ሕጂ ግን ኣብ ኩሉ ሕራይ ፍርንኸት ወይ

ሕራይ ነዚ መሲላትና ቸኮሌት ኩክስ ናይ ብርስን ብመዓር ጌርና ብካርቦናይት ጌርና ዝሰራሕናዮ እንደገና ቫኒልያ ዝሰራሕናዮ ነዚ መሲሉና። ካካዋ ቸኮሌት ኣሰርሓሉ እንደገና ፀባ ሕጂ ኣብ ሓዊ ኢ ክህርሞ ብሩኽ ትገብረሉ ትኽእል ኢኻ ፍርቂ ኩባያ ካካዋ እጅ ጥዑይ ጌርና ከነብስሎ ኢና ከምቲ እንጀራ ብዘይ ፀብሒ ዘይብላዕ እዚ ከዓ ከምኡ ስለ ዝኾነ ሕጂ ፅቡቅ ጌርና ስጋ ብዝሓፍስ እዚ ከዓ ፃዕዳ ብመፋሕፈፊ ኣርማጆ ጌርና ዝፋሕፋሕናዮ ኢና ኣብቲ መቐመጢኡ ክንገብሩ ከለና ደስ ክብለና ናይ ኣውደ ኣመት ስለ ዝኾነ ቅሚያት ኣውደ ኣመት እዩ ሕጂ ፃዕዳ ቸኮሌት ነይሩ ሲ ፋሕፊሕናዮ ከምዚ ኮይኑ ሕበስ ኢላ ዝፀበቐት ኮይኑ ከምዚ ኮይና ምስ ሓፈሰ ንወረዳ ናይ ብርስ ንምስ መዓር እንዲና ንሰርሕ ዘለና ሕጂ እዚ ፃዕዳ ቸኮሌት ፋሕፊሕናዮ መፋሕፈፊ ኣርማጆ ጌርና ንግዜ ኢልና እምበር ኣብዚኣ ትፍፋሕ ዘለዎ እጂ ንግዜ ከምዚ ጌርና መሰንፀፍናዮ ቸኮሌት ከዓ ክገብረሉ ኣውደ ኣመት እጂ ደስ ዝብሎም ቆልዑት ቅን ኣውደ ኣመት ቅን ዮሃንስ እንድ እጂ ካልእ ኣብ ፃሕሊ ተሰርሐ ገለ ይኮኑ ንጥምቱ ንኣብነት ጎይ መፀካ ካልስ ከምዚኣ ክሰርሕ ንድሕር ፀኒሕከት ሓንቲ ሰብ ተቢልካስ ደቂ ኣኺላቶ ምስ ካልእ ኣይጥምትን እዩ ንቆልዓ እጂ ንቆልዓ እንተብክዮ ንዓብ እንትኸርዮ ከይትኸውን ሕጂ ከምዚኣ ጌርና ንቆልዑትና ጥምብር ንብሎ ናይ መዓር የ ገይረሎም ደስ ክብሎም ኒ ኣውደ ኣመት

ሕረ ባሪክ ብራት ዓዘትና ናይ ሎም መዓልቲ ናይ ብርስን ምስ መዓር ብሰራሕ ኳኩኩስ መጀመርታ መዓርን ብርስንን ዝተጣሕነ ብርስን ኣሪና ሓፂና ዘጣሓናዮ ብርስን ፔኪን ሶዳ ምስኡ ጨው ጌርና ዘብዓጥናዮ ድሕር ዝሰጠጥናዮ ዘይቲ ከዓ ጌርናሉ ዋላ ሓሸኽ ሓሸኽ ዝብለልክ ኢካ ትገብረሉ ዝሰጠጥናዮ ኣብሲልናዮ ድሕሪ ምብሳልና ከዓ ቸኮሌት ንዕል ኸውን ሰሪሕና ቸኮሌት እ ካብ ከባ ትፍሕፍሕ ወይ ካብ ቸኮሌት ትፍሕፍሕ ምፀባ ሓዊስና ሽኮር ጌርና ትቦ ጌርና ከዓ ንሱ ኣሕፈስ ኣቢልና ከዓ ኣብሲልናዮ ፍሉይ ነተን ቆልዑት ናይ ኣውደ ኣመት ለዝሓሰብ ኮይኑ ንሱ ምስ ገበርና ከዓ ነቲ ፃዕዳ ቸኮሌት ነዚ ከዓ መታሕፍሒ ፋርማጆ ጌርና ከዓ ፍሕፍሕ ኣቢልናዮ ብታሕቲ ጌርና ኣሉለና ናይ ኣውደ ኣመት ናይ በዓል ስለ ኣብዚ ከዓ ደስ ክብሎ ሻይ ኩሉ ግዜ ኣሎ እንድዩ ማዓር ማይን ማዓርን ደሚንን ጌርና ከዓ ንሳ ከዓ ኣክ ንዝውዒልኮምካ እዚኣ ጌርና ንዝቦ ባሪክ ብራት ተዓዘትና ናይ ሎም መዓልቲ ብሰራሕናያ ናይ ብርስን ትውክስ ነዚ ትመስል ስለዚ ተቐይሩ ስለዝኾነ ከዓና እቲ ንገብሮ ዘለና ሕርጅ ከዓ ልክዕ ፊኖ ነይሩ ካብ ፊኖ ከዓ ናብ ብርስን ሓልፍና ኣለና ብጣዕሚ ብዙሕ ስሕቶ ስለ ዘለዎ ብርስ ካልእውን የብሉን ማለት ኣይኮነ ክድበለፀ ዝስራሕ ዘለዎ ወይ ከዓ ናይ ዓለም ፍቱ መግቢ ዝኾነ ብርስን ስለዝኾነ ከም ሌማ ሰሪሕና ዝመስል ሰራሕና ባሪክ ኩራ ተዓዘትና ናይ ሎም ማዕት ዝሰርሐናዮ ናይ ብርስን ኩክስ ነዚ ትመስል ዝመፅእ ዘሎ ሰሙን ብካልእ መደብ ስጋ ንራኸብ ሓንቀኒ

ክብራት ተዓዘብትና ትስዕብ ትሕዝቶ መደብና መደብ ዜና ሞዛይክያ ክትከውን ዝተፈላለዩ ኣገረምቲ ዝኾኑ ፍፃመታት ናይ ሰሙን እዚ ኣብ መዝገብ ክብረ ወሰን ናይ ሰፈሩ ትሕዝቶታትን ካልእን ሒዝሃልና ቀሪባ ኣላ። ንምሉእ ትሕዝቱ ናብታ መደብ ክንሰግር ኢና ብሓባር ንከታተል ኣለና።

ወይዘሪት ዓለም ኤርትራ ምሽዱሽተ ብሉፃት ውድድራ ዛዚማ እዚ ኣብ 1951 ዝጀመረ ውድድር ቁንጅና ዓለም ንመበል 75 ግዜኡ ኣብ ቬትናም ካብ 8 ናሓሰ ክሳብ 5 መስከረም ተኻይዱ። ኤርትራ ንፈለማ ግዜኣ ብስኒት ሃብቲ ኣብያ ተሳቲፋ ኣብ ቀዳማይ ሶታፊኣ ድማ ብሉፅ ውፅኢት ኣመዝጊባ። ውድድር ወይዘሪት ዓለም እቲ ዝነውሐ ዕድመ ዘለዎ ዓለም ለኻዊ ውድድር

ባቀዩ ንተወዳደርቲ ብብዙሕ መድረኻት ኣሕሊፉ ዝግምግም ኮይኑ ከም መባእታዊ ብድሆታት ዕጹው ቃለ ምሕትት ቀጥታዊ ዙርያታትን ካልእን ዘጠቓልል እዩ። ሎም ዓመት 111 ወይዘራዝሬን ተሳቲፈን ብብቕዓትን ምርጫ ህዝብን መሰረት ብምግባር ዝበለጻ 4 ተወዳደርቲ ናብ ርብዒ ፍጻመ ሓሊፈን ብድሕሪኡ 20-12 እናበለ ኣብ መዛዘሚ 6 ብሉፃት ተወዳደርቲ ተመሪጸን። ኤርትራያ

እተን 6 ተወዳደርቲ ወይዘሪት ዓለም ኤርትራ ስኒት ሃብተኣብ ኣስታት 14 ሚልዮን ድምፂ ህዝቢ ብምርካብ ብህዝባዊ ምርጫ ኣብ ዓለም ቀዳመይቲ ኮይና ተሰሪዓ። ወይዘሪት ዓለም እስጳኛ ኤልሳቤጥ ሬይነስ ካብ ኤውሮጳ፣ ወይዘሪት ዓለም ማሌዥያ ተኣኑስያ ቸቲ ብፅባቐ ምስ ዕላማ፣ ወይዘሪት ዓለም ቪየትናም ለንጉየን ብኣኑጎ ካብ ኤስያን ኦሽያናን፣ ወይዘሪት ዓለም ዶሚኒካን ሪፓብሊክ ጆሄሪ ሞላ ካብ ኣሜሪካን ካሪቢያንን፣ ከምኡ ውን ወይዘሪት ዓለም ደቡብ ኣፍሪቃ ሮማንዳ ሆምቢር ካብ ኣፍሪቃ የን። ካብዚአን ወይዘሪት ዶሚኒካን ሪፓብሊክ ጆሄሪ ሞላ ጸብለሊላ ብምውፃእ ዘውዲ ደፊኣ። ብድሕሪኣ ወይዘሪት ዓለም እስጳኛ ኤልሳቤጥ ሬይነስን ወይዘሪት ዓለም ማሌዥያ ተኣኑስያ ቸቲ ተሰሪዐን። ጓል 24 ዓመት ጆሄሪ ሞላ መምህር፣ ጋዜጠኛ፣ ሞዴልን ተጣባቂት መሰላት ማሕበረሰብን ኮይና ዝሓለፈ ዓመት ነቲ ውድድር ንዝተዓወተትሉ ወይዘሪት ዓለም ታይላንድ ኦፓል ሱቻታ ተኪኣ።

0: ምስጢር ኣብ ኣንታርክቲካ ዝርአ ቀይሕ ፈሳሲ እንታይ እዩ? ንተመራመርቲ ንልዕሊ ሓደ ዘመን ዝኸውን ዘገረመ መስተንክር ትርኢት ኣሎ። ኣብ ኣንታርክቲካ ካብ ወሰን ከውሒ በረድ ታይለር ዝፈስስ ድሙቕ ቀይሕ ፈሳሲ። እቲ ፈሳሲ ነቲ ኣብ ከባቢኡ ዘሎ በረድ ብደም ዝተጸየቐ እዩ ዘምስሎ። ንነዊሕ ዓመታት ተመራመርቲ ስነ ፍልጠት ምኽንያት ናይቲ ወሓዚ ቀይሕ ሰበባ ክኸውን ከም ዝኽእል ግምት ነይርዎም። ድሒሩ ዝተኻየደ መጽናዕቲ ግን ምኽንያት እቲ ቀይሕ ወሓዚ ልዑል ዓቕን ሓጺን ስለ ዘለዎ ምዃኑ ተረዲኦም። እቲ ብሓጺን ዝሃብተ መማይ ናብ ዝባን ምስ በጽሐ ምስቲ ኣብ ኣየር ዘሎ ኦክስጅን ይራኸብ። ብድሕሪዚ ምስቲ ኦክስጅን ይወሃሃድ፣ በዚ ድማ እቲ ቀይሕ ሕብሪ ይፍጠር። እቲ ማይ ኣዝዩ ጨዋም ኮይኑ ካብ ማይ ባሕሪ ብኣስታ 3 ዕፅፊ ዝዛይድ ትሕዝቶ ጨው ኣለዎ። እቲ ዘይተለምደ ልዑል ትሕዝቶ ጨው ንኸይበርድ ይሕግዞ። በዚ ድማ ዋላ ኣብቲ ዝዝሓለ ቦታ ክበርድ ዝግብኦ ፈሳሲ ኮይኑ ዝውሕዝ። እቲ ኣዝዩ ጨው ዝበዝሖ ማይ ብውሕዱ ን1.5 ሚልዮን ዓመታት ኣብ ትሕቲ በረድ ከም ዝጸንሐ ይእመን። ስለዚ ድማ እቲ ቀይሕ ፈሳሲ ብሓጺን ዝሃብተመ ካብቶም ተፈጥሮኣዊ ባህርያት ኣንታርክቲካ ምዃኑ ተፈሊጡሎ።
1: Can you believe this? This is not a bridge. This is not a highway. This is China building an elevator on the side of a 288-meter cliff.
0: China 288 metro ዝነውሓቱ ሊፍት ሰሪሓ። ሊፍት ፋያኦ ኣብ ዓለም ካብ ዘለዎ ኣደነቕቲ ካብ ውሽጢ ገዛ ወፃኢ ዝተሃነፁ ሊፍት ሓደ እዩ። ኣብ ቻይና ግዛት ዩናን ዝርከብ ሊፍት ፋያኦ ነቶም ኣብ ርሑቕ ኣኽራን ዝበዝሖ ከባቢ ናብ ዘሎ ኣሕዳር ቤት ትምህርቶም ዝጓዓዙ ቆልዑ ንምሕጋዝ ዝተሃነፀ እዩ። እቶም ተምሃሮ ናብ ቤት ትምህርቲ 3 ሰዓት ብምጓዓዝ 3 ሰዓት ንኽምለሱ ናይ 6 ሰዓታት ጉዕዞ እዩ ነይሩ። ሕጂ ግን በታ ሊፍት ክኸዱን ክምለሱን ናይ 1 ሰዓት ጥራይ ይወስደሎም። ብተወሳኺ ነቲ ጎቦታት ክድይቡን ክወርዱን ኣድካምን ሓደገኛን ጉዕዞ እዩ ዝነበረ።

ገለ ካብቶም ተምሃሮ ሸተቲሎም ይወድቁ ከም ዝነበሩ እውን ጠቒሶም እዮም። ሳላ ሊፍት ፋያኦ ግን ሕጂ እቲ ጉዕዞ ኣዘናጋዐ ኮይኑ ምህላው ይሕበር።

ኣብ ፊሊፒንስ ብርቱዕ ዝናብ ንወርሒ ዝኸውን ብምዝናቡ ሰፊሕ ክፋልቲ ሃገር ተሃስዩ ክሳብ ትዕልቕልቕ ዝገድፍ ብዙሕ ሰብ ዝነበሮ ጉዳያት ከወን ዝፈዩ ተራእዩ። ብዘይካ ሊያን ሊዛ ጋላን ግን ጊልበርት ችኮን ኣብ ሰላሳታት ዕድመ ዝርከቡ መጻምቲ ስነ-ስርዓት መርዖም ኣብቲ ብማይ ዘዕለቕለቐ ቤተ ክርስትያን እዮም ኣካይዶሞ። እቲ ካህን ነቲ መርዓ ከናውሕዎ ምኺርዎም ነይሩ፣ ንሶም ግን ክሰማምዑ ኣይከኣሉን። ኣብታ ብማይ ካብ ትዕለቕልቕ ኣስታት ሓደ ወርሒ ኣቝጺራ ዝነበረት ቤተ ክርስትያን ተመርዖም።

ኣብታ ሃገር ካብ ንቡር ዝኸበደ ወቕታዊ ዝናብ ኣብ ወርሒ ነሓሰ ሃሪሙ ነይሩ። ከም ውፅኢቱ ድማ ምፍራስ ገዛውትን ውሕጅ እውን 34 ሰባት ከም ዝወሰደ ተሓቢሩ። እቶም መፃምቲ ግን እቲ ውሕጅ ክዓግቶም ኣይፈቐዱን። ትሕቲ 15 ሰባት ኣብ ዝተረኸብዎም መርዓኦም ፀምቢሎም እቶም ዕዱማት ነቲ ኣጋጣሚ ኣብ ማእከል መዓት ዘሎ ፍቕሪ ብምባልዮም ገሊፆሞ።

ኣብ ኣሜሪካ ተወሊዱ ዝዓበየ ብምድላው ምግቢ ድማ ብዝለዓለ ዲግሪ ካብ ኮለጅ ዝረኸበ ኤርትራዊ ካሌብ ሩፋኤል እዩ። ካሌብ ሩፋኤል ድሕሪ ነዊሕ ዓመታት ናብ ሃገሩ ብምምፃእ ምስ ህዝቡን ሃገሩን ክላለይን ዝተፈላለዩ ባህላዊ ምግብታት ክፈልጥ ንክኢል እዩ። በዚ ድማ ባህላዊ ምግብታት ናይ ኤርትራ ምስቲ ኣብ ኣሜሪካ ዘሎ ምግብታት ብምውሃድ ንሃገሩ ኣብ ምልላይ ዝሰርሕ ዘሎ ኤርትራዊ ሸፍ እዩ። ንምሉእ ትሕዝቱ እምበኣር ምስኡ ዝተካየደ ዕላል ኣብ መደብ ሌላ ክቐርበልና እዩ። ምክትታልኩም ብክብሪ ንዕድም።

ኣብ ዲያስፖራ ዝርከቡ ኤርትራውያን ናብ ዓዶም ምምጻእ ካብ ዶብ ሰጊርካ ዝግበር ጉዕዞ ንላዕሊ እዩ። ናብ ዓሚቕ ውልቃዊ ነገር ምምላስ እዩ። ናብ ስድራ ቤት ምምላስ፣ ናብ ስኽርታት፣ ናብቶም መን ምዃኖም ንምቕራጽ ዝሕግዙ ቦታታትን ልምድታትን። ኣብ ናይ ሎሚ መደብና ንናይ ጉዕዞ ሼፍ ካሌብ ሩፋኤል ተመክርኡን ከምኡውን ናብ ሃገሩ መጺኡ ዘሕለፎ ግዜን ዘተኮረ ዕላልዩ ክኸውን። ናብ ኤርትራ ምምጻእ ንካሌብ ከም ሼፍ ማለት ናብ ሱር ናይ መግቢ መንነቱ ምምላስ እዩ። ኣብ ሃገርና መግቢ እንበልዖ ነገር ጥራይ ኣይኮነን። ዝኽሪ የሰክም፣ ታሪኽ ተሰኪሙ የረክብ፣ ንወለዶታት ድማ ኣብ ሓደ መኣዲ የራኽብ።

0: ሼፍ ካሌብ ንኤርትራ ምስ ሰፊሕ ዓለም ዘራኸበ ሼፍ እዩ። ብመግቢ፣ ብጽንዓት፣ ብኣገልግሎት ከምኡ ውን ኣብ ሓይሊ ባህሊ ዓሚቕ እምነት ዘለዎ እዩ። ከምኡ ውን ምስ ሱሩ ዳግማይ እናተኣሳሰረ ብዛዕባ እቲ ዘደንቕ ሞይኡ እናስተንተነ ንመጻኢ መግቢ ኤርትራ ዘለዎ ራእይኡ ክካፍለና እዩ። ኩሉ ጉዕዞ መጀመርታ ኣለዎ። ሼፍ ካሌብ ሩፋኤል ኣብ ሕቡራት ኣሜሪካ ኪንታኪዩ ተወሊዱ። ንሱ ኣብ 11 ኣባላት ዘለዋ ስድራ ቤት እዩ ዓብዩ። ሓደ ካብቲ ዝሓልሞን ዝምነዮን ዝነበረ ናይ መበቆል ዓዱ ኤርትራ ክመጽእ እዩ ነይሩ። እታ ብታሪኽ ስድራ ቤት፣ ልምዲ፣ መኣዛታትን ውቁብ ህዝባን እትዝከር ሃገር ናብ ገዛኻ ምንጻእ ነቶም ዝኽርታት ብሓድሽ ዓይኒ ንምርኣይ ዕድል ይፈጥር። ኣብ ጎደናታት ንምጓዓዝ፣ ነቲ ባህሊ ንምምላስ፣ ከምኡ ውን ምስቲ ወትሩ ኣካል ናይቲ ዛንታ ዝነበረ ቦታ ዳግማይ ንምትእስሳር። ምኽንያቱ ሓደ ግዜ ናበይ ከም እትኸይድ ንምርዳእ፣ ካበይ ከም ዝመጻኻ ብምርዳእ እዩ ዝጅምር። ኣብ ኤርትራ ድማ እቲ ምትእስሳር መብዛሕትኡ ግዜ ኣብ ዙርያ መኣዲ እዩ ዝርከብ።
1: Well, when I first came here, it was a bit of a culture shock, but I felt overwhelming.
2: አመ ጀመርታ ናብዛ ዓድም ዝመጻኹ ኩሉ ነገር እዩ ሓዲሱኒ። ግን ከዓ ክገልጾ ዘይክእል ሓጎስን ፍቕርን እዩ ተሰሚዑኒ። ንዓይ ዓብ ሓጎስ እዩ ንመጀመርታ ግዜ ናብ ኤርትራ ምምጸይ። ኣነ ናብዚ ምምጸይ ኣብ መንጎ ስድራ ቤተይ ምህላወይ ኣብ ገዛይ ከም ዘለኹ እምበር ከም ሓደ ወጻእተኛ ኮይኑ ኣይስማዓንን እዩ። ኣብዚ ምህላወይ ጥራይ ፍሉይ ሰላምን ውሕስነትን እዩ ዝስማዓኒ።
0: ንብዙሓት ኣብ ዲያስፖራ ዝርከቡ ኤርትራውያን እቶም ናይ ቆልዑ ዛንታታት ምስ ዓዶም ናይ ዕድመ ምሉእ ምትእስሳር ይኾኑ።

መብዛሕትኡ ግዜ መግቢ ሓደ ካብቲ ኣብ መንጎ ወለዶታት ዘሎ ድልድል ምትእስሳር ይኸውን። ጨና ሓድሽ እንጀራ፣ ውዒ ምትእኽኻብ ስድራ ቤት፣ ከምኡ እውን ንኣጋይሽ ብልግሲ ናይ ምቕባል ልምዲ ኩሉ ነባሪ ዝኽሪ ይኸውን። ኣቀባብላ ኣጋይሽ ሓደ ካብ ዓበይቲ ሃብቲ ኤርትራ ስለ ዝኾነ ኩሉ በጻሒ ኣብዚ መግቢ መግቢ ጥራይ ፈጺሙ ከም ዘይኮነ ይዕዘብ። ብዛዕባ ህይወት ብሓባር ምክፍፋል ምዃኑ ቀልጢፉ ይርዳእ።

ንላዕሊ ክኸውን ከም ዝኽእል ዝፈልጠላ ናይ መጀመርታ ህሞት ይዝክር። ብድሕሪ ነፍሲ ወከፍ ንፉዕ በዓል ሞያ ጽልዎኦም ኣብ ምሉእ ህይወቶም ዝቕጽል መምሃራንን ወለድን ኣያታትን ኣለዉ። ሓደ ግዜ እቲ ዝዓበየ ትምህርቲ ኣብ ውሽጢ ፕሮፌሽናል ክሽነ ዘይኮነስ ኣብ ዙርያ መኣዲ ስድራ ቤት እዩ ዝመጽእ።

0: Yeah, I would say in college I was doing a lot of like different kinds of arts. I was making music, but I didn't know what I wanted to do outside of that. I was eating very poorly, very like
1: ተመሃራይ ኮሌጅን ከለኹ ብዙሕ ነገራት ማለት ኣብ ስነ ጥበብ ዘተኮረ ይፈታትን ነይረ። ካብዚ ወፃኢ እንታይ ከም ዝደሊ ንመጻኢ ብዙሕ ኣፍልጦ ኣይነበረንን። ኣብቲ እዋን ከዓ ኣመጋግባይ ጽቡቕ ኣይነበረን። ጽልዋ ናይ ኣመጋግባይ ከዓ ኣብ ነፍሰይ ክረኣየኒ ጀሚሩ። ካብኡ ተበጊሰየ ጥዕና ዘለዎ ኣመጋግባን ምግቢ ምስራሕን ክፈታትን ጀመርኩ። ካብ ስድራ ቤተይ ዝተመሃርክዎ ዝተፈላለየ ምግቢ ክሰርሕ ጀሚረ። ከምኡ ከዓ ኣብ ናይ ምግቢ ዓለም ዓብ ተፈላጥነት ዘለዎ ኣንቶኒ ቡርደይን ዝበሃል ንሱ ንዓይ ዓብ ጽልዋ እዩ ኣሕዲሩለይ ኣብዚ ሞያ ንኽኣቱ።
0: Who that is, a journalist and also a food writer. He inspired me to pursue cooking and pursue this industry.
2: ዓወት ሳሕቲ ትኽዝበለ መስመር እዩ። ድሕሪ ነፍሲ ወከፍ ዓወት መብዛሕትኦም ሰባት ፈጺሞም ዘይርስዕዎ ህሞታት ኣለዎም። ነዊሕ ሰዓታት፣ ከቢድ ውሳነታት፣ ዝተፈላለዩ ምትዕንቓፋት፣ ከምኡ እውን ናይ ጥርጣረ ህሞታት። ናብ ፕሮፌሽናል ክሽነ ምእታው ማለት ትፅቢታት ልዑልን ዕድላት ክረኽብዎ ኣብ ዘለዎ ሃዋህው ምእታው ማለት እዩ። ሼፍ ካሊብ ድማ ከም ሓደ ኣፍሪቃዊ ሼፍ ኣብ ኣሜሪካ ሞያ ዝሃንጽ ዘሎ እቲ ጉዕዞ ናይ ገዛ ርእሱ ብድሆታት ሒዙ መጺኡ።

0: So when I first graduated college, I went straight to work for a kitchen. My first experience was an internship. For about 6 months, I was working unpaid, a lot of hours.
1: ካብ ኮሌጅ ምስ ተመረቅኩ ትኺለየ ናብ ሓደ ቤት መግቢ ንሽድሽተ ወርሒ ኣብ ናይ ክችነ ስራሕ ኣትየ ኣብዚ ግዜ እዚ ኸኣ ብዘይደሞዝየ ዝሰርሕ ነይረ። እቲ ምኽንያት ኣነ ወላ ሓንቲ ኣፍሉጦ ይኹን ኣካይዳ ስራሕ ናይ ክሽነ ስለ ዘይነበረኒ ብዘይደሞዝዮም ዘስርሑኒ ዝነበሩ። ኣነ ከም ተመክሮ ምጥራየ ወሲደዮ። ከም ሓደ ጸሊም ኣፍሪቃዊ ዘጋጥመኒ ብዶታት እንተሎም ደረጃታት ናይ ስራሕ ዘይምዕባዩ ነይሩ። ኣነ ግን እዚ ከምዚ ዓይነት ነገራት ንናይ ዓወት መንገደይ ዓቐብ ክኾነኒ መረፅኩን መሊሰ የበርቲዐ።
0: There were some challenges when it came to race in that regard, but I choose not to let those things like hinder my success. I won't let it be a barrier for me.
2: ንነብስኻ ክትረጋግጽ እትኽእለሉ ህሞታት ካብ ተውህቦ ንላዕሊ ዝሓትት እዩ። ጽንዓት ይሓትት። ብድሆታት ግን ነጥብታት መቐይሮ እውን ክኾኑ ይኽእሉ እዮም። ደረጃ ብደረጃ ተመክሮ ርእሰ ተኣማንነት ይኸውን፣ ጻዕሪ ዕድል ይኸውን። ኣብ መወዳእታ ድማ ሓደ ካብቶም ዕድላት ንዅሉ ይቕይሮ። ንሼፍ ካሊብ ሩፋኤል ከዓ ኣብ ውድድር ኔክስቶፕ ብላክ ሼፍ ምዕዋት ኣገዳሲ ምዕራፍ እዩ ኮይኑዎ። ከም ዓወት ጥራይ ዘይኮነስ ከም ኣፍልጦ ናይቲ ብናይ ዓመታት ቆራጽነት ዝተሃንፀ ጉዕዞ። ምስ ናይዚ ግን ዓወት ብዛዕባ ሽልማት ጥራይ ኣይኮነን። እቶም ዓወታት እንታይ ማለት ምዃኖም እዩ ዘመልክት።
0: When the pandemic first started, coronavirus in 2020, I was doing a lot of things in cooking. I was working in
1: ኣብቲ መጀመርታ ለበዳ ኮሮናቫይረስ ጀመረሉ እዋን ኣብ ሓደ ቤት መግቢ ይሰርሕ ነይረ። ከምኡ እውን ናተይ ናይ መግቢ ሳስዮት ካምፓኒ እውን ጀሚረ ነይረ። ብሰንኪቲ ለበዳ ግን ካብቲ ዝሰርሖ ዝነበርኩ ስርሐይ ተሰጒገ። እቲ ዝሓሰብክዎ ሓድሽ ናይ ስራሕ መደባተይ ኩሉ ተበቲኑ፣ ኩሉ ዝፃዓር፣ ኩሉ ጠፊኡኒ። እዚ ምስ ኣጋጠመ ናብዚ ዓውዱ ብምእታወይ ተጋጌድየ ናብ ካልእ ዓውዲ ወይ ሞያ ክኣቱ ነይሩኒ ዝብል ሓሳብ መጺኡኒ። ግን ከዓ ኣብዚ እዋን ብዛዕባ ነፍሰይ ክሓስብ ጀሚረ። እዚ ሞያ ንዓይ ልዕሊ ኩሉ ምዃኑ ኣሚነ።

0: በቲ ዘለኒ ዓቕሚ ንኻልኦት ብዛዕባ ሞያይ ክምህርን ከፍልጥን ከዓ ምብፃሕ ኣትየ
1: a lot of like sadness and depression came. I also saw that as opportunity to grow and to continue.
2: መግቢ ናይ ሓደ ህዝቢ ታሪኽ እዩ ዝነግር ኩሉ ቀመም ታሪኽ ዝሓዘ እዩ ኩሉ ኣሰራርሓ መግቢ ንወለዶታት ትውፊት ዘንጸባርቕ እዩ ኩሉ ናይ ሓባር መግቢ ንስድራ ቤትን ማሕበረሰብን ይሕይል ናይ ሃገርና መግቢ ፍሉይ ዝገብሮ ቅልልነትን ፍሩይነትን ሓድነትን ስለ ዘብዕል እዩ ዝግኒ ይኹን ሽሮ ወይ ኣብ ገዛ ዝስራሕ ሓድሽ እንጀራ ነፍሲ ወከፍ መግቢ ካብ ጣዕሚ ንላዕሊ እዩ ዝውክል ቅርሲ ዝውክል እዩ ጣዕሚ ናይ ሓደ ሕብረተሰብ ፅምብል ዝገልጽ እውን እዩ እቲ ልምድታት ድማ ካብ ሓደ ወለዶ ናብ ካልእ ወለዶ ይመሓላለፍ ዓይነታት ምግቢ ሃገርና ምስ ማሕበረሰብ ኣቀባብላ ኣጋይሽ መንነትን ብዕምቆ ዝተኣሳሰረ እዩ
1: I think what makes Eritrean food different is its nutritional value and its flavor.
0: ናይ ኤርትራ ምግቢ ካብ ካልኦ ዝፈልዩ እንተሎ ጥዕናዊ ዋታታቱን ዘለዎ ፍሉይ ጣዕምን እዩ ኣብቲ ዘለኹ ዓዲ ጥዕና ዘለዎ ምግብታት ክምገብ ይፍትን እየ ግን ከዓ ከምኒ ዓድና ጥዕና ዘለዎ ኣይኮነን ከምኡ ውን ናይ ኤርትራ ምግቢ ምስ ሕብረተሰብን ባህልን ዝተኣሳሰረ እዩ እዚ ከዓ ካብ ካልኦት ሃገራት ፍሉይ ዝገብረና እዩ ኣነ ዝፈትዎ ቀመም በርበረ እዩ ዝተፈላለዩ ቀመማትን ፍሉይ ጣዕምን ከዓ ኣለዎ
2: ንሓደ ሸፍ እቲ ብድሆ ንባህሊ ምሕላው ጥራይ ኣይኮነን ትውፊት ንቕድሚት ምጓዓዝ እዩ ሓደ መግቢ ክምዕብል እናፍቀድካ ካበይ ከብ ዝመፀ ምኽባር ማለት እዩ ናይ ሃገርና ዓይነታት መግቢ ምስቶም ንመጀመርታ ግዜ ዝጥዕምዎ ክኾኑ ዝኽእሉ ሰባት ንምልላይ ምናልባት እውን እቲ ዝዓበየ ነገር ድሕሪ ነፍሲ ወከፍ ድስቲ ዛንታ ከም ዘሎ ንዓለም ምዝኽኻር እዩ ምኽንያቱ መግቢ ባህልታት ናይ ምትእስሳር ሓይሊ ኣለዎ ዕላላት ክኸፍት ይኽእል እዩ ምርድዳእ ክፈጥር ይኽእል እዩ ኣብ ዙርያ ሓደ መኣዲ ድማ ንሰባት ክራኽብ ይኽእል እዩ
0: ኣነ ብመንገዲ ዝሰርሖ መግቢ ኣቢለ ዛንታታት ምንጋር ይፈት የ ነዚ ንኽረኽቡዮም ከዓ ዓማዊለይ ብዝያዳ ዝፈትውዎን ዝመላለሱን ኣነ ብመንገዲ ሞያይ ብዛዕባ መግቢ ምስራሕ ጥራይ ዘይኮነም ታሪኽ እቲ መግበይን ካበይ ከም ዝመጽእን ክነግር እየ ዝፈቱ
2: ንገለ ሸፋት ሞያ ምስራሕ መግቢ ከም ሞያ ጥራዮም ዝርእይዎ ንኻልኦት ድማ ሓላፍነት እዩ መግቢ ንኣካላት ናይ ምምጋብ ሓይሊ ኣለዎ ጽልውኡ ግን ካብዚ ንላዕሊ እዩ ማሕበረሰባት ክሕይል ይኽእል እዩ ሓረስቶት ምድጋፍ ዕድላት ምፍጣር ኣብ መንጎ ሕብረተሰባት ከዓ ሓድነት ክፈጥር ይኽእል ሼፍ ካሌብ ሩፋኤል ምስ ማሕበረሰባዊ ሕርሻታት ናይቲ ኸባቢ ትካላትን ብዝገብሮ ስራሕ ዛንታ መግቢ ኣብ ጻሕሊ ቅድሚ ምብጽሑ ነዊሕ ከም ዝጅምር እዩ የርኢ ካብ ሓረስታዩ ዝጅምር ምስ መሬት ምስቶም እንበልዖም ዝዕብዩን ዘፍርዩን ሰባት እቲ ምትእስሳር ድማ ሓላፍነት ይፈጥር
1: Yeah, most definitely. The farming adventures that I went on in France, learning about agriculture and sustainable farming.
0: ፈረንሳ ከይደኸለኹ ብዛዕባ ጥዕናዊ ኣገባብ ሕርሻን ብዛዕባ ኣሰራርሓን ዘይምኽኻንን መግቢ ኣፍልጦ ረኺበ። ኣብ ኤርትራ ካብ ዝመጽእ እውን ብኽነት መግቢ ከምዘየለ ርእየ። ኣብዚ ዓዲ ጽቡቕ ናይ ሕርሻ ኣጠቓቕማን ኣእካልን ኣለና። ከምኡ ውን ኣብ ዓዲ ጥልያን ምስ ዓባየይ ብዙሕ ነገር ተማሂረየ። ብፍላይ ከዓ ባህላዊ መግብታትና።

0: ዓወትን ውድቀትን ኣብ ህይወተይ ሓደ ቦታ ይዝሕዝ ክወድቕ ይኽእል ክዕወት ይኽእል ንዓይ ዝኾነ የጋጥመኒ ኩሉ ኣመዛዚነ ንቕድሚት ብኸመይ ይኸይድ እየ ዝብል ግን ከዓ ኩሉ ግዜ እወታዊ ኣረኣያ ሒዝካ ምጓዓዝ እዩ ኣብ ጉዕዘይ ዓብ ኣበርክቶ ዘለዋ ሓትን ናይ ሰላም እያ ንሳ ብዙሕ ኣምሂራትኒ ብዛዕባ ታሪክ ስድራይ ብዛዕባ ኣሰራርሓ ባህላዊ መግብን ከምኡ ውን ክሳብ ሕጂ ትድግፈንን ሞራል ትበንን እያ ኣብ ህይወተይ ዓብቦት ኣለዋ
1: ምስ ግዜ ዓወት ካልእ ትርጉም ክህልዎ ይጅምር ብዛዕባ ኣፍልጦ ዘይኮነ ብዛዕባ ዕላማ ይኸውን እቲ እንመሓላልፎ ፍልጠት እቶም ንነቓቕሖም ሰባት ነቶም ኣገልግሎት እንህቦም ማሕበረሰባት ንሓደ ጉዕዝኡ ኣህጉራት ዝሰገረ ሼፍ ድማ ኤርትራ ኣገዳሲት ኣካል ናይቲ ዛንታ ኮይና ትቕጽላላ
2: I would say one of the greatest challenges was trying to figure out what direction I wanted to go.
0: ሓደ ካብቲ ዛዕበየ ብዶታት ዘጋጠመኒ ድሕሪ ሸፍ ምዃነይ ኣብቲ ዓውዲ ክቕፅል ወይስ መፅሓፍ ብዛዕባ መግብን ተመኩረይን ክፅሕፍ ወይ ድማ ካልእ ክገብር ዝብል ሓሳብ እዩ ነይሩ እቲ ብድሆ ኣብ ሓንቲ ነገር ከድህብ ጥራይ ዝገብር እዩ ነይሩ ኣነ ግን ንዕኡ ሰይረ ኩሉ እቲ ዝደልዮ ክገብር ከም ዝኽእል ኣሚነ ሓደ ካብ ዝሕብንኒ ነገር ከዓ ናብ ኤርትራ ምምፀ እዩ ኣብዚ ምስ መጻኹ ብዛዕባ ነፍሰይ ብዙሕ ዘይፈልጦ ነገር እየ ተማሂረ
1: ካብ ኤርትራ ናብ ሕቡራት መንግስታት ኣሜሪካ ካብ ናይ ስድራ ቤት ክሽነ ሰጊሩ ናብ ፕሮፌሽናል ክሽነታት ዝኣተወ ካብ ተምሃራይ ክሳብ ሸፍ ካብ ብድሆ ናብ ዓወታት እዚ ካብ ዛንታ ሞያ መበገሲ ንላዕሊ እዩ ብዛዕባ መንነት ዝገልጽ ዛንታ እዩ ብዛዕባ ጽንዓት ብዛዕባ ባህሊ ንሸፍ ካሌብ ሩፋኤል ኣብ ኩሉ ናይ መጻኢ መደባቱ ዓወትን ዕብየትን ንምንየሉ
2: Don't be afraid to try something new and venture out.
0: ሓደሽ ነገራት ምፍታን ክትፈርሕ የብልካን ክፍትነ የትብሎ ነገር ኩሉ ፈትኖ ብርእቶ ካልኦት ሰባት ሞራልካ ክትንከፍ የብሉን
3: I'd
2: love to give a shout out to
0: ኣብ ኣስመራ ንእቲ ነብር ሓትነ ያብየላ ብዝገበረትለይ ኩሉ ነገር ከመስግና ይፈቱ ከምኡ ውን ንኩሎም ስድራ ቤተይን ደገፍተይን ብፍላይ ከዓ ኣብ ኤርትራ ካብ ዝመፅእ ብፅቡቕ ኣቀባብላ ዝተቐበለኒ ህዝበይ ከመስግን ይፈቱ ቀልጢፈ ክምለስ ከዓ መደብ ኣለኒ
3: It is very, very

ሓደ ካብቶም ንስነ ጥበብ ኤርትራ ከም ትንፋስ ናይ ህይወቶም ርእዮም ንኽዓብይን ክስጉምን ለይትን መዓልትን ፃዕርታት ዝገብሩ ዘለዉ ዕውታት ስነ ጥበበኛታት እዩ። ንስነ ጥበብ ኤርትራ መልክዕን ትሕዝቶና ምሃብ ከምኡ እውን ከም መምህር ስነ ጥበብ ብምዃን ዘርእዮ ተወፋይነትን ኣብ ምውሳእን ምእላይን ዓሚቕን ሰፊሕን ስልጠናታት ብምሃብ ነቶም ሎሚ ኣብ መድረኻትን ስክሪናትን ኤርትራ ደሚቖም ዘለዉ ብርክት ዝበሉ ፍሉጣት ስነ ጥበበኛታት ዘፍረየ ናይ ጥበብ ሓረስታ እዩ። እቲ ዝዘርኡ ፍረታት ከዓ ሎሚ ኣብ ቅድሚ ዒንቱ ክፈርን ክዕንብብን ይዕዘብ። መምህር ኤፍሬም ካሕሳይ ወዲ ኳዳ ከም መቐፀልታ ናይቲ ዘየቋርፅ ናይ ስራሕ ጉዕዝኡ ኣብ ዝሓለፈ ዓርቢ ከተማ ኣስመራ ፍሉይ ናይ ጥበብ መድረኽ ክተእንግዳ ምስያም ኣብ መዘናግዒ ማእከል ዋርሳ ፍሉይን መሳጥን ናይ መመረቕታን መላለይን ፊልም መደብ ተሰሪዑ። ዋርሳ ኣብታ ምሸት እቲኣ ተራ መዘናግዒት ቦታ ይነበረትን። እታ ምሸት ማኣዲ ጥበብ፣ መራኸቢ ወለዶታት፣ መግለፂ ዓወተን ፃዕርን እያ ነይራ። ካብ ነዊሕ እዋን ጀሚሩ ክዳሎ ዝፀንሐ ናይቲ ብዙሕ ዝተረኽመሉ ስራሕ ፍረ ዝረኣየሉ ፍሉይ ኣጋጣሚ እዩ ነይሩ። ንዓመታት ዝተረኽመሉን ዝተፃዕረሉን ፍረ ንምዕጻድ ዝተኣከብሉ ሃዋህው

ሃዋሁታ ምሸት ፍሉይ ወኒ ዝዓሰሎ እዩ ነይሩ። ሰዓ 8 ምሸት ክቐርብ እንከሎ ኣብ ዙርያ ማእከል ዋርሳ ዝነበረ ምንቅስቓስ ይውስኽ ነይሩ። ቀፅሪ ዝመዘናግዒ ማእከል ንኹሎም እቶም ነዚ ስራሕ ክርእዩን ነቲ ፃዕሪ ከኽብርን ዝመፁ ኣጋይሽ ንምቕባል ተዳልዩ። ኣብ ዕዱማ ዝኣትውሉ በሪ ተዘርጊሑ ዝነበረ ቀይሕ ምንጻፍ ንበጻሕቲ ናይ ክብረትን ፍሉይነትን ስምዒት ዘስንቕ ነይሩ። ነብሲ ወከፍ ስጉምቲ ኣብ ልዕሊ እቲ ቀይሕ ምንጻፍ ንስነ ጥበብ ዘለዎም ልዑል ቦታን ክብርን ዘንጸባርቑ እዩ ነይሩ። ኣብ ቅፅሪ ዝነበረ ናይ ቀባብላ ስነ ስርዓት ናይ መግብን መስተን እንግዶትን ናይ ምትእኻብን ግዜ ምስ ተወድአ ዕዱማት ኣጋይሽ ብኽብርን ብፍሽኽታን እናተመርሑ ናብቲ ዝተዳለወ ኣዳራሽ ከም ዝኣትዉ ተገይሩ።

ኣብዚ ኣጋጣሚ ብርክት ዝበሉ ዕዱማት እዮም ተረኺቦም። ዓበይትን ንኣሽቱን ስነ ጥበበኛታት፣ ተኸታተልትን ኣፍቀርትን ስነ ጥበብ፣ ዓበይቲ ሰባትን ሓለፍትን ብዛዕባ ጥበብ ዘለዎም ፍቕርን ሓልዮትን ንምግላጽ ኣብቲ ቦታ ተረኺቦም። እቲ ኩሉ ሰብ ዝጽበዮ ዝነበረ ወግዒ መደብ ጀሚሩ። መራሒ መደብ ናብ መድረኽ ብምውፃእ ንኹሎም ዕዱማት ኣጋይሽ ናይ እንቋዕዳሕን መጻእኹም ምስጋንኡ ብምቕራብ ነቲ ንፍጻሜታትና ኩሉ ግዜ ክብርን ትርጉምን ዝህብ ቀዳማይ መደብ ኣስዒቡ። እቲ መደብ ብዝኽሪ ሰማዕታት ፈሊሙ። ኣብቲ ኣዳራሽ ንሓፂር ደቓይቕ ምሉእ ጸጥታ ሰፊኑ። ኩሉ ሰብ ብኣኽብሮት ደው ኢሉ ነቶም ምእንቲ ሃገርን ህዝብን ህይወቶም ዝሃቡ ጀጋኑ ሰማዕታት ዘኪሩ።

0: ሓሶት ክቕበርካ እንታይ ገዛኻ ዘውዕል ኣለካ ዋላ ካርዲ ይምፃእ ክትመፅእ ኣለካ እምበር ሓሶት ቀብሪ ሓሶት ብኸመይ ጥበብ ቤና ኣዋህዳ ከመይ ዝዓይነቱ ስራሕ ከመይ እዮም ተላቢሶ ሞ ብዙሕ ነገራ ፊልም ዘይንፈልጦ ከም ዘለና ዝረአ ኩሉ ስራሕ ስለ ዝኾነ ክንደሃለውለው ኢለ ግቡርን ዘይግቡርን ክውንን ዘይክውንን ዘዘይናቱ ኣብ ዘይቦትኡ እቴ ክንዲ ዘዕልለኩም እቶም ብኣካሎም ዝሰርሑን ዝተሳተፉን ኣብዚ ምፅየ ገለ ከዛርበኩም ሞ ገለ ነገር ክትሕዙ ምእንቲ
1: ካብዚ ረዚን ናይ ዝኽሪ ህሞት ብምቕጻል ናብቲ ኩሉ ሰብ ብሃንቆታ ዝፅበዮ ዝነበረ ናይ ፊልም ትርኢቱ ተሰጊሩ ቀብሪ ሓሶት እትብል ብፍልይ ዝበለ ኣገባብ ዝተዳልወት ብልእስቲ ፊልም ገለ ካብቲ ሕዝቶኣ ተቆንጭሉ ንዕድማ ታጋይሽ ቀሪቡ
2: ኣባዩ ኣይቦ ኣይቅላ ውዳኡ ግና እኽሊል ይህብዎ ለሚሹ
3: እዚ ቋሕ ዶ ንርእሶ ኣቶም ሓራጣ ይኮይኑ
4: እዚ ርኳን ኣብ ነፍሲ ክዕወ ክቅስመ ክሞክትካሲ

0: ዞባ ንቕጣ ሊል በላዕ ካሕሳ እንዲ ክንትብላኒ የመኽሙኸወ
1: ኣብዚ ናይ መላለዪ ሓፂር ክፋል ጥራይ ኣብ ተዳራሽ ንዝነበረ ተዓዛቢ ኣድናቖት ክፈጠር ክኢሉ እታ ፊልም ካብቲ ልሙድ ኣሰራርሓ ወፅያ ብሓደሽቲ ቴክኒካትን ብሉፅ ኣገባብ ምእላይን ከምኡ ውን ብምሩፅ ኩርናዕ ዝተዳልወት ብምንባራ ካብቲ ዝቐረበ ፅሙቕ ትሕዝቶ ክግንዘብ ተኻኢሉ ኣብ ቀብሪ ሓሶት ዝነበረ ናይ ድምፂ ጥዕና ናይ ስእሊ ፅሬት ከምኡ ውን እቲ ዝተመርፀ ናይ ትርኢት ቦታታት ነቲ ናይ ኤርትራ ፊልምታት ናብ ካልእ ላዕለዋይ ደረጃ ዘሰጋግር ምዃኑ ዘመስክር ነይሩ። ኩሉ ተዓዛቢ ብኣተኩሮን ብስምዒትን እዩ ነቲ ትርኢት ተኸታቲልዎ።
2: ስኻ ጭራ ሒዝካ ዘረባ ፅቡቅ ኣይኮኑ
3: ኣብ ትምህርቱ ኣዝዩ ንፉዕ ስለ ዝነበረ
2: ብኩሉ ዓውደ ትምህርቲ ፍፁም ለጠቕ ዝበለ ውፅኢት እዩ ነይርዎ።
4: ኢሽታቱም ሰባት ዋ እንታይ ኢኹም ተርኢና ዘሎ ታሪክ ሂወት እኳ እዩ ዝንበር ዘሎ
3: ምስ ጎረባብቱ ፍቕርን ሓልዮትን ስሚትን ዝነበሮ ስእሊ
5: ርእሶም ወዲ ሕድሩ ምስ ጎረባብቱ ፍቕርን ስኒትን ነይርዎ ኣቱም ሰባት እንታይ ንክዛርበና
6: ስባዕዝን ስባዕዝን ስብቅም ይዋዕል
1: ብድሕሪኡ ናይ ሰብ ሞያ መብርህዩ ስዒቡ ደራስን ዳይረክተርን እዛ ስራሕ ኤፍሬም ካሕሳይ ወዱ ኸዳ ብዛዕባ እዛ ፊልም ሰፍሕ መብሪ ሂቡ። እቲ ታሪኽ ካብኦም ምርኡ ተበጊሱ ክሳብ ናይ መወዳእታ ፍርያዊ መልክዕ ዝሕዝ ዝነበረ ሃዋህ እቲ ዝነበረ ፃዕርን ብድሆን ዝተኸፍለ ዋጋን ከመይ መንባሩ ንዕዱማት ክብርህ ክኢሉ ነቶም ኣብዚ ስራሕ ዓባ ኣበርክቶ ዝገበሩ ኣካላት ድማ ምስጋናን ኣፍልጦን ሂቡ።
7: ትርአ ፀኒሓ ናይ ሰዓትን 32 ደቃይቕ እያታ ስራሕ። እዚ ንዓኻትኩም ምስ ግዜኹም ነዊሕ ግዜ ክንሪያ ግዜ ስለ ዘየለ ሕፅር ዝበለ ክትርእዋ ንምባል እዩ። እዛ ስራሕ እዚኣ ልዕሊ 15 ዓመት ምሳይ ፀኒሐት እያ። እንታይ ክገብራ የለ እውን ይሓስብ ነይረ። ኮሚሽን ባህልን ስፖርትን ኣብ ልዕሊ እዛ ስራሕ ልዕል ምትብባዕ ነይርዎ እዩ። ልዕሊ ኩሉ ግን ናብዚ ስራሕ እዚ ንክትበፅሕ ወይ ናብዚ ደረጃ እዚ ንክትበፅሕ ናይ ሞራል ይኹን ገንዘባዊ ዳገፋ እውን ብምግባር ይኹን ልዕል ምትሕግጋዝ ዝገበሩ ምስ ኮሚሽን ባህልን ስፖርትን ዋርሳ ኢንተርፕራይዝ እዮም ደጊፍና እውን ኣይበሉን ንስለምትብባዕ እዮም ኣተባቢዖምኒ ኣነ እውን ዋ እሶም ኣተባቢዖም ስ ምስቶም ዝምልከቶም ናተይ እዛ ስራሕ ሲ ናብኦም ተተፃዓነ ተሓይሽ ድብል እውን ናብ ዋርሳ ኢንተርፕራይዝ ክተኣቱ ከም ዘለዋ ተገይሩ ኣቶ ምሉጌታ ድማ ናይ ባሓቂ ንኤርትራዊ ስነ ጥበብ ኣብ ምድጋፍ ጥራይ ደይኮነ ንኩላህና ኣብ ምትብባዕን ነቲ ስራሕ ኣብ ዝለዓለ ደረጃ ንክበፅሕን ዓብዪ ምትብባዕ ዝገብር ዘለዩ ብሓቂ ሓንሳ ብስመይን ብስምዞም መሳርሕተይን ሞራል ክትህብዎ ይሓትን
8: ጎረባብት
4: ያደይ ትሙት ዛርበና ኢኻ
8: ነቓሕ ደለ ህወት ከቢድሃኒ
4: ንሽዶኢሽታቶም ሰባት ዋ
7: እዛ ስራሕ እዚኣ ንክሰርሓ ዘተባብዓኒ ግን ሓደ ተማሃራይ እዩ ናይ 213 214 15 ተማሃራይ ናይ ኮሚሽን ባህልን ስፖርትን ሽዑ ባህላዊ ጉዳያት ዝበሃል ነበረ እዩ። ሜክኣፕ ኣርቲስት ሄር ስታይል ናይ ሰቲን ክኢላ እዩ ኬቨን ተወልደ እዩ ዝበሃል ኬቨን ኣደለኻ ባተስ ኬቨን ኣደያ ኣለኻ ኬቨን ብደይ ኬቨን ወላ ሓንቲ ክገብራይ ምክኣልኩም እዛ ስራሕ እዚኣ ምክንያቱ ሕበጥ ዘለዎ እዩ ካልኦት ኣርቲስት ካልኦት ተዋሳእቲ እውን ተዋሲኦም ዘይፈልጡ ግን ብሜክኣፕ ከመይ ጌርና ክነዕርጎም ንኽእል ፍልይ ዝበለ ነገር ክነቐርብ ኢልና ተመያየጥና ሳላ ኬቨን ተወልደ ድማ ናብ ስራሕ እዚ ደረጃ በፂሕና ንኩሎም መሳርሕተይ ከም ኤዲተር ዝሓረኽዎ ንመድሃኒ በረኸት እዩ መድሃኒ በረኸት ማለት ፈፂንካ ከይተሓለሉ 24 ሰዓት ዝሰርሕን ክኢላን ተውህቦ ዘለዎ ሰብ እዩ ብጣዕሚ ደመዝግኖ ሰብ እዩ።
5: በዚ ካራይ ክጉያሓኒ ብካራይ
8: ብቕ ብገንዘብ ርእሶም ኢኻ ክፃ ተሓስብ ዘለ
2: ክንደይ ዝገበረ ደይ ተዛረበሲ ርእሶም
1: ቀፂሉ ነቲ ኣብ ድሕሪ መጋረጃ ዝነበረ ዓብ ፃዕርን መስዋእትነትን ዝተዋህበ ኣፍልጦ እዩ ተኻይዱ። እቶም ኣብዚ ዓብ ስራሕ እዚ ዝተሳተፉ ሰብ ሞያታት በብሓደ ናብ መድረኽ ክዕደሙ ጀመሩ። እቶም ኣብ ድሕሪ መጋረጃ ኮይኖም ነታ ፊልም ሂወት ዘርእላ ሰብ ሞያ ሜክኣፕ ኤዲተር ሰኣሊ ቀንዲ ተዋሳእትን ናብ መድረኽ ብምቕራብ ተመክሮም ኣካፊሎም
9: መጀመርያ ፊልማ ሃገርና ከምዚ ኢሉ ሰብኣውነት ለቢሱ ክትሪኦ ከለካ ብጣዕሚ ዘሐጉስ እንዲ ካብ መጠን ንላዓል ተሓጒሰ ኣለኹ ኣነ በቀ ብድሆታት ናይ ዛ ስራሕ ድሓን ክጅምር ዝኾነ ስራሕ ናይ መምራይ ክሰርሕ ከለኹ ኣነ በታ ንእሽተይ ኣበርክቶይ ዝዓብየ ግን ክመሃር ኢለየ ድመፅእ ማለት እዩ ፐርከስ 50 ሚእታዊ ስራሐይ እሱ እዩ ዝዓሞ እቶም ካራክተራት ኣነ ይኮንኩ ንፈጥሮም እሱ እዩ ከምዚ ገይሩ ዝህበኒ ማለት እዩ ኣነስ ይሰርሖም ጥራየ እምበር ኣይፈጥሮም እ ኣብ ናቱ ስራሕ ማለት እዩ ኣብዛ ስራሕ ብድሆታታ ብዙሕ ተዋሳእቲ ነይሮም ኣብ ገለገሊኡ ግዜ ገለመለ ነይሩ ክስታይሲ ነይርዎ እዩ ብድሆታት መዓት ነይርዎ እዩ
3: እዚ ደብተር ኣሸሓት ሰባት ሓረጣ ተሓሪጦም መንስ ኣዝዩ ብዙዕ ወለዱ ዝመልሱሉ ዝሓዘ ደብተር ንዓኻ ክበቂ
10: ሓራይ ብመጀመርታ ናብዚ ዘብፅሓና ልዑል ፈጣሪ ክብሪ ምስጋና ንኽኖ ከምዚ ክገልፅዎ ዝፀንሑ ኣብ ስራሕ ብዙሕ ጉድሆታት እዩ ነይሩ ግን ኩሉ ሰብ በብተሩ ክገልፅዎ ስለ ዝኾነ ኣነ ቁርብ ጦብላሕታ ናተይ ከቕርብ ከምዚ ትቸር ክብሎ ዝፀንሐ ስክሪፕት ወሲደ ምሰንበብኮ ገለ ናይ ኣሃዱ ውድድራት ነርና ናይ ሓይልታት ምክልኻል ንኣሃዱ ምስ ከድኩ ክሳብቲ ትመፅኦ ግዜ ክፅበየካ ኢሉ ን4ተ ወርሒ ተፀቢኒ ኣብዛ ስራሕ ከዓ ክሰርሕ በቂዐ ማለት እዩ ሳላናቱ ኣበርክቶ ብዓብዩ ኣብቲ ስራሕ ዝምስጠካ ነገር ከምዚ ክትርእይዎ ፅናሕኹም ብተምሃሮን ብናእሽቱ ተዋሳእትን ዝተሰርሐ እዩ ዋላ ዓበይቲ ካራክተራት ሲ ገፀን ሪካ ገለ እዩ ኣብዚ ክላስ ሕጂ ዓበይቲ ገይረ ሜክኣፕ ገይረ ተምሃሮ እንተዘየፍሬ ፅባሕ ንጎ ትርጉም ዘይብሉ ነገር ክኸውን እዩ ብምባል እዩ ንኩሉ ነቲ ተምሃራይ ክንዶ ዓይነት ዕድል ሂቡ ሕጂ እውን ንመምህር ኤፍሬም ካሕሳይ ወዲኻዳ ካብ ልቢ ከተመስጉንለይ ማለት እዩ
3: ዝሓሾ ሰባ ባዕላት ተገምሲሱ ዝውዕላ
4: ንዓኸው
11: መጀመርታ ዕድመን ጣዕናን ይሃብካ ፈጣሪ መምህር ኤፍሬም ካሕሳይ ወዲኸዳ ምክንያቱ ንስራሕ ማዕረ ክንደይ መስዋእቲ ከም ዘድልዮ ኣጥዕዩ ዝባሃረናይ ንዓና ጥራሕ ሰለስተ ዋላ ሕጂ ተጠቐሰ ቶም 150 ምሳና ዝነበሩ ወይ መሳርሕትና ኩሉ ተረዲእዎም ሃልኪ ዋላ ቆልቋል ከተምፅእ ብገለ ዓዲ ወሲድን ሰኒ ንፅበቓ ነዛ ስራሕ እዚኣ ኢሉ ሓሲቡ ናይ ብሓቂ ከም ደፀበቓ ከዓ ኣብቲ ስራሕ ርኢና ልዕሊ ኩሉ ግን ኣነ ንኩሎም ከመስግኖም ንደሊ እንዲ ብዛ ስራሕ እዚኣ ዓቕሊ ናይ ሬገን የማነ ከዓ ብጣዕሚ ከመስግኖ ይደሊ ድምፂ ኣብ ምምላእ ብጣዕሚ ዓቕሊ ገይሩ ሬገን የማነ ብጣዕሚ እዩ ደመስግኖ
3: ኣነ ከምዚ ብዙሕ ጦምላዕተሉንታ ስራሕ ምስ እኳደካ ብዙሕ ሰርሕና ንኸውንና ወላ እውናይ ንኸውን ንኸውን ድሓን ግን ነቶም ተምሃሮ ናኸድንቕ ደሊ እቶም ተምሃሮ 150 ተምሃሮ ተሳተፍዋፍዩን እያ ኣዝዮም ብቑዓት ምቑላት ትሕትና ዘለዎም ስነ ጥበብ ሃገርና ኣብ ዓውደ ፊልም ክስጉም ምዃኑ ዝኣመቱና ተምሃሮ ስለ ዝኾኑ ነዞም ተምሃሮ እዚኦም ናይ ሕጂ ተዋሳእቲ ማለት እዩ ሽዑም ተምሃሮ ገይሩ ሕጂ ተዋሳእቲ እዮም ከም ክሎ ንዕሚ ይኸድንዶ ደሊ የቀነለ እዩ
4: ኣትንታ ክትረኽ ሕጂ ዓይ ፀጉራ ክትነፅ ኢላ
0: ወላ ገፃይ ክሕንጨር
5: መጀመርያ ግን ንዓ ክነፅ እየ ነፍሰይ ክነፅ
0: ሓቃላሊ ልመሓዘር ንርእሶም እኮ ኩላት ናይና ንፈልጦ
5: ክዋ ሳ
12: መጀመርታ ከምቲ ኩሉ ኤፍሬም ካሕሳይ ወዲኻዳ ብልቢ ከመስኩኖ ይደሊ ምክንያቱ ብዘይብኡ እዛ ስራሕ ኣይምኾነትን ካብ ዝተፈላለየ ፊልምታት ዝሰራሕ ኮ ኣነ ኣብዚኣ ፍልይ ዝበለ ዝሰራሕናዮ እንታይ ነይሩ ናይ ሳውንድ ዲዛይን ማለት እዩ ፎሌይ ዝበሃል ስለዚ ኣብዚኣ ምስ ወዲኻዳ ግዜ ሂብና እቲ ኣድካም ዝነበረ ክፋል ናይዛ ፊልም ድምፂ እዩ ነይሩ ድምፂ ቶታሊ ብምሉእ ኣብ ስቱድዮ ተመሊኡ ከም ብሓድሽ ኢና እቲ ትሪኡ ትሰምዖ ዘለኹም ናይቲ ከባቢ ድምፂ ናይ ምርጋፅ ናይ ኤቨሪቲንግ ኣብቲ ፊልም ደሎ ድምፂ ከም ብሓድሽ እዩ ሪክሬት ተገይሩ ማለት እዩ ስለዚ እዚ ክንሰርሕ ከለና ከዓ ኩሉ ከተስተውዕለሉ ኣለካ ማለት እዩ ምንቅስቃስ ናይቲ ተዋሳኣይ እንታይ ሒዙ እንታይ ጨቢጡ እንታይ ተንቀሳቂሱ ብምሉእ ብዲተይል ማለት እዩ ኣብዛ ፊልም ፍሉይ ዝነበረ ከምዚ ክጠቕስዎ ፀንሑ ሬገን ብጣዕሚ ግዜ ሂቡ ነቲ ድምፂ ሪከርድ ገይሩ ሰዲድልና ነቲ ሪከርድ ተገበረ ድምፂ ድማ ንዕኡ ሲንክሮናይዝ ጌርና ብድሕሪኡ ከዓ ናቱ ህያው ንክመስል ኣብቲ ቦታ ከም ዘሎ ንክመስል ዓብዕዮ ገዛኢና ሰሪሕና ማለት እዩ ስለዚ ኩላትኩም ተዋሳእቲ ፃዕርኹም እዩ

0: ብፍላይ ከዓ ኤፍሬም ካሕሳይ ወዱኻዳ ምሳኻ ምስራሐይ ኣነ ዕድለኛ እየ ብናትካ ፊልም እየ ጀሚረ ቀዳመይቲ ስራሐይ ሕጂ ኸዓ ስቲል ምሱ ንሰርሐ ኣለና ማለት እዩ ጌና ካብዚ ዘለዎ እቲ ፊልም ኤርትራ ክሳብዚ ብፅሕና ኣለና እሞ ጌና ከዓ ክንቅፅሎ ምሳኻ ኮይነ ከዓ ብጣዕሚ ይደሊ
1: እዚ ስራሕ መጀመርያ ክመፅእ ከሎ ከምተራ ፊልም ኣይተፀበኽዎን ነረ ከምኡ ከዓ ፀኒሕኒ ከም ሰብ ከምዚ ትርእኒ ርጊ ኢለ ሕጂ ነዚ ኩሉ ተሃዋኽ ዝነበሮ ስራሕ ከመይ ኢለ ክኢለ እውን ኣይፈልጥኒ ሕጂ ክሪኦ ከለኹ እዚ ናተይ ድየ ድብል ንባዕለይ ከመይ ገይረ ምስኦም ጎየ ድብል ኣለኹ ክሳብ ሕጂ ብጣዕሚ ቴክኒካል ፈታኒ ስራሕ እዩ ነይሩ ንትምህርቲ ነይሩ ንዓይ ብምሉኡ ተማሂረ የ ክብል እምበር ሰሪሐ ይብል ዛ ስራሕ እዚ ኣነ
2: ርእሶም ሙማት እዩ ቬሎ ክገብር እንዲ ዝግብአኒ ዳርጋ የርሳሌም መፅሒ ዝመፆ ክኢ ክቆፅሎ
3: ሕማቃሉ ብቃሉ መከላኸሊ ሓዝካ ምምፃእ ዝመስልዎ ነገር ኢ
4: ጠንቋሊት ካራክተር ሒዘ ኣለኹ ማለት እዩ ናይ ክላስና ወልኪ መፅ ኣለኹ ይቐኒለይ ቀፂለ ብድሆታት ነይሩ ክብል እወ ብጣዕሚ ነይሩ እዩ ብፍላይ እቲ ብድሆታት ክብሎ ከለኹ ንዓና ዘጋጠመና ዘይኮነስ ንሕና ንመምህር ኤፍሬም ዝገበርናዮ ማለት እዩ ኣይንርድኦን ነርና ብጣዕሚ ነሸግሮ ክብለና ዝደለየስ ኣይንርድኦን ነርና ሓሳባት ይኹን እቲ ግበርዎ ዝብለና ገለ ብዙሕ ነገራት ማለት እዩ ተገይሩ ከምዚ ክትሪኦ ከለካ ከዓ ብጣዕሚ ትሕጎስ ዳኒለ ንክ
5: እቲ ኣብታ ምሸት ኣብ መዘናግዒ ማእከል ዋርሳ ዝነበረ ሃዋህ ሓደ ዓብ መልእኽቲ ዘመሓላለፈ እዩ ነይሩ እዛ ምሸት ናይ ሓደ ፊልም መላለዪ ጥራይ ዘይኮነት ናይ ሓድሽ ፍርያት ምዕራፍ መበገሲ እዩ ነይሩ ኣብዚ ህሞት ፊልም ቅብሪ ሓሶት ተላልያ ጥራይ ዘይኮነት ንወዱ ኸዳ ከዓ ከም ወትሩ ኣብ ልቢ ህዝብን ስነ ጥበበኛትን ዘለዎ ዓሚቕ ቦታን ክብርን ዘመስከረት ምሸት እያ ነይራም

ክቡራት ተኸታተልቲ መደባት ሞዛይክ ምስ ትሕዝቶታት መደባት ሞዛይክ ኢኹም ዘለኹም ኣስዒብና ድማ መደብ ወይ ክሕዝናልኩም ቀሪብና ኣሎና ዝተፈላለዩ ኣዛነይቲ ዝኾኑ ቪድዮታት ቀሪባሃልናላ ኣብዛ መደብ እዚኣ ቀጻሊ ዘበርክተልና ዘለዎ ጋዜጠኛ ሚካኤል ሓድጉ እዩ ከምኡውን ምስ ኤዲተር ያፌት ተኽለ ብምውሃድ ኣዳልዮምልና ኣለዉ ናብ መደብ ወይ ክስግረኩም እየ ተኸታተሉ

0: Oh my God.
1: Oh, man.

Hey!

Nana.

0: 有人
1: 分析我不知觉心中的感觉。

哎呦我的妈！

0: seven up and again. We will rock you.
1: 这你别笑。
0: We will rock you.
2: 你干嘛呢？

0: ጸሓፊትን በዓልቲ ሞያን ሪመይ ተስፎም ኣብ ቀረባ ግዜ እውን መኻንነት እንታይ እዩ ብኸመይ ክሕከም ይከኣል ብዝብል መፅሓፍ ክትመፀናያ ተኸታተሉና።
1: ትሕዝቶታት መድባት ሞዛይክ ናብ ምዛም ገፂ ዝኸይድ ዘሎ ክቡራት ተዓዘብትና ተሪፋትና ዘላ ትሕዝቶ ድማ ዛዛሚት ናይ መድባትና ዝኾነት ተኸታታሊት ፊልም ገፅታ ክትከውን መበል 13 ክፋላ ክስዕብ ተኸታተሉ።

0: ማይክ
1: ይሰና ሓንዲ ክዳ
0: ድሓኒ ዝኾነ ዝጎደለ ነገር ክህሉ ኢሉ እያ ሓተካ ደለየ
1: ኣና ኩሉ ተዳልየ ንፌበን ጥራይና ንፅበ ዘለና
0: እሞ ኣይዶንጌየት እንዳኣ
1: ኣነ ኣይዶንጎየት ዳሓርካ እዚ ኩሉ ተዳሊኹም ዘለኩ ይፈለጠ ሳርፕራይዝና ክንገብራ
0: እዋ እሞ ስለዘይፈለጠ ዳ ከይዱንጌና ዳሓርካ ከመይ ጌርና ኢና ሳርፕራይዝ ክንገብራ
1: ኣይዱንጌና ና ሓደ ሰብ ሒዝባ መፅእ
0: መን ሰብ
1: ጆን ኣርከይ
0: ሂዳ ጆን ሓሲብካ
1: ሂዳ ትስምብድ
0: ኣይሰንበድኩም ኮ ድሓኒ
1: ኣይነበር ኳ ኖ ተነጊራያስ ከይትፈልጠን ኢል ኹም ጌራ
0: ፅቡቅ ድሓን
1: ይሰሊና ድሓን
0: ኖኖ ድሓኒ

ኣጎይታ እዚ ኩሉ እዋን ዘለኻ ንኣኻ ሒዘን ይሓሊፍ እዩ። ሕጂ እውን ብዘይካ እንዳንስትምተኻል ወላ ሓንቲ የብለይ ፀገማት እዮም መጉሕ ብዝሕንለዎ ሞ ብቻካ ሓይሊ ክሃበኒ ብዘይናት ካደገፍን ሓይልን ወላ ሓንቲ ክገብር ኣይክእልኒ እሞ ንዝብ ከብደይ ዘለ ህፃን እንዳንንርአ

0: ኣንተ እንተኾን ክንቃዕሰ ዝተንፍስ ዘለኻ
1: እንድዒ ኣነዚ ጉዳይ ወላ ይደሳ ይብለኒ
0: ወይ ማዕት ወ እተስኻ ስምበርዶ ሰብኣይኻ እንታይ ማዕርክ ንዚ ዘፍርሓካ ዘሎ
1: ሰብኣይ ንፈርኣ ፌበር ንስኹ ኮ ፀገም ከዓ ዝርክ ስለ ዘይጥምት ኢኸ
0: ዶ ኣራይ ኣዘይሩ ዝሓስብ ሰብ ሰሚዕና ልካ ሕጂ እንታይ እዩ ሞዳ ሕስበካ ዘሎ
1: ኣነ ዶ እዚ ጉዳይ መፀዋድያ ከይከውን ይፍራሓኒሉ
0: ናይ ምንታይ መፀዋድያ እዩ እዚ
1: እንታይ ኮይኑ ይብሉ ሞ ንዓምፀያ ይብለኒ

0: ዘርድ ብጥዕና ኣቲ ርግኣት ርግኣት
1: ወይለይ ኣነ ካብቲ ዓብሳሉን ዘለኹም መሲል ንስ ናብኡ ከይደ
0: እዛ ቆልዓታ ኮይና ቴሌፎና ዘይትቕበለ ዘሎ
1: ኣንቲ ወደይ ሄደ ደይት ሰዓት ክንደይ ድ ደሎ
0: እንታይ ማለት ከ
1: ማለተይ ሲ ደቂሳ ትኸውን ኣይረኣየታን ከዓ ትኸውን
0: እንታይ ኮይና ዘይትርያ ፈሊጣ እምበራ ፅቂጣ
1: ታክት ረክብ እያ ሞ እዳፈለጠ ትስቕ ክትብል
0: ጓልክ እታ ይፅቡቅ ዶ የፍቲ ወላይ እንበር ኣምፂናላ ዘለና ሓሳብ መዓስ ጠፊዋ ኮይኑ ክትፈጢ እዚ ምፅላ ዘሎ ሓሳብ ተደይ ተቐቢላቶ ከም ጓለይ ቶባ ክብላ
1: ተፀሊልኩም ዲኹም
0: እንታይ መፂኢ ነ ፅለን ድዝተፀለለት ጓልክ እያ
1: ምሕረት የወርደኩም ከይደ ደቂሰ ኣለኹ
0: ኪድቡ ቅፅወሉ ደይ ንስኺ መንገፀ ይርእያ ኣሎ ዋ ህውከት

0: ጆን ተሓንዲ ካልኣ ንበይኒ ካብ ዝኾንካ
1: ብዛ ሰብ እንተሎ ኣኽሊ ይፀበኒ ንፋስ ከረኒ ኢለ ወፅ የፀኒ
0: ዶ
1: እዩ ዘሊኖ
0: ወላ ሓደ ንፈይ በንዳ እንታይ ኢልካ ብምፅኻ እያ ኣይጠጠረትካ
1: ንድኳን ክዝኾን ንብረት ኣሎ ክትርዮ ኢለ የምፅ እያ ከይገርመኪ ወላ ሓንቲ ይጠርጠረትን እምበር ናበይ ንኸይዳ ኣለና ኢላ ከይተሓተን እንዳፍራሕ ኮይመፅ ምሻለኪ መደብ ናይ ዓርከ ይገለ ከይበላሽ
0: እሙን ዓርኩ ምዃን ከመጨም ኣመስጊርካ
1: ከምኡ ድዩ ዝኾን ዘሎ
0: ማለት እዩ እሞኣነ ገድፈካ በልካኸይድ
1: ሰሊና ከምቲ ቀደምክ ግን ኣይኮንክን ዘለኺ ብጣዕሚ ተቐየርክኒ እንታይ ዘቐየምክ ነገር ኣሎ ድዩ
0: ኣበይ ተረኺብና ኢና እሞ ስኻ ክተቐይመን ዘይ ክተቐይመን
1: እንደአ ኣነስ ከም ዝተቐየርክን ኮይኑ ስለ ተሰማዓኒ የታሓዝለይ ኣቕሪበ
0: መልሓደ ዘቐይምካኒ ነገር የለን ፀገመ የብሉን ከ ማኣና ኸይድ ገድፈካ
1: ኦኬ ኣራይ

0: ዝኾነ ሕጂ ንሳ ምስኡ ያ ዘላ
1: የሰ ምስ ውዴ ንሱ ምስ ኣሎ እዩ ፅባ ኣይንሳ ኣያ ትናብዮ ንሱ ዳ ኣይህሉ ኣይሰሩ ንዲኮይኑ ዘሎ
2: ሳምሶም ወደ ጠቕሊልካ ዲኻ መፅኢኻ ዋላ እስኪ ትመለስ ኢኻ
0: ሃገብር ትመለስ ጠቕሊለ የ መፅ ንስኩም ከ ብዛዕባ የዕሊልኩም ማ
2: ድሓ ድሓ እናቱ ኣታይ ግድኻ ክንነግር ኢና ነዚ ጉዳይ ምስ ነገርናያ ከዓ ትሕሶሞም ግዲ ትኸውን
1: እንትርጋት ተሓሲማቶ ከበይ ክልጣቱ ሳምሶም ወደ በዚ ስቅሰ ባዕለ ያ ኣለኹዎ ኣይትሰክም
0: ኣውብ እኳ ፅቡቅ ገይሩ ዕሊልኒ ጠባያ መልክዓ ቁሞና ብፍላይ ብፍላይ ስእላ ምስርእየኒ ብእውነት ኢለ ክፅለለ ይደል
2: ሓቂኻ ዝወደይዎ ኩሉ ከምቲ ንሓስቦ ጥራይ ግበረልና እምበረእ ምስ ኣበልካዮ እውን ንስኻ ክትፈትዎ ኢኻ በሎ ስተይዎ ስከ ስተይዎ ሞ ክደግመኩም
3: ክገብር ክመደኒ ዘለካ ሕጂ
2: እትትገብሮ ኣነ ደ ክነግረካ ትፅበ ዘለካ
3: ትነግርኒወ እቲ ዘይገበርካ እዚ ዘይገበርካ ይኹን ክትብል ዘ
2: ትነግራ እቲ ኩሉ ነገር ትነግራ ሚኬለ ኣነ ንወደይን ተበዲልና እናሃለና ብሂወታ ዘላ ጓለይ ዳግማይ ተበዲላ ክርኢ ኣይደልን
3: እሞ ሕጂ ክነግራ ይክእልኒ ሕጂ ኮስሊና ዓባይ ጓል ኮይና
2: ካልእ ኣማራፂ ይብልካን ፈቲኻ ፀሊኻ ንሳያ
3: ከቢድኒ ኣመና ከቢድን ትዝመራ
2: ድሓን ባዕለይ ክነግረ እየ ሰሊና ሰሊና ሰሊና

0: ሓደስ ፅቡቅ ጌርከ ክሓዊሕ
1: ተመስገን ኣምላክ ሰላኽ ዘጓል ዘን ተምፅእን ዝለኸኒና ጥቕሚ ኢና ኣቢለና እቲ ድኣ ሓዊሒ ትሰከፍስኽ ይሓውሒ ሓሳብ ልቡኩም የስምረልኩም ዞም ደቂ

0: ሳብሪን ዶ ትኾኒ?
1: እዎ ሳብሪና እየ። መን ክብል
0: ሳብሪነይ ከመይ ከ ኣይት ዶጎል እየ ዝበሃል ኣይትፈልጥንን ኢኺ
1: ዶጎል ናይ ድሓ እንዳ ምሸት ንድደው ኢልካ
0: እዎ እንታይ ድ መሲሊ ክሳብሪነይ ምሻ ለኪ ክንጨርም ገ ሓባሓባ ገር ክንብዚ ክረኽበኪ ደለየ ነር ሕጂ
1: ኣታሓወይ ሕጂ ዝረኽበ ንራ ነይ ድሓ እንዲኻ ሰዓት ክንደይ ድኾኑ ዘሎ
0: ኣቲ እሞ ድሓን ምስ ኣብዚ ጎኒ ኣሎ ሓደ ዓርከይ ዮኒ ከራኸበኪ ምስ ዮኒ
1: ውይ ኣታ ስደይ ተፃዊትካ ለይ ምሽ
0: ሳብሪነይ ምሳኸ ደይ ፅዋት ክዳ ምስመን ክፃዋት ከመይ ከንታይ ዳ ደቂስ ክደበይ
1: ኖኖ ኣለኹ እምበር እንታይ ዳ ናይ ገዛ ዳ እዚኣ
0: እወ ሳብሪነይ እንታይ ዲታናት ይወዲኣሲ ሕጂ ሓሲባ ሓሲበስ ፍሽኽ ዘየብለለ ድምለልኪ
1: ክሳብ ሕጂ ራኸይ ደቀስካ ፀኒሕካ
0: ኣይ ደቀስ ክን በጃ ኸኢለኪ ሰኒ ዓርኪ ካ ተረኛ እንዲ ዘለፍቲ ፋርማሲ ስላ ምስ ገለ ክንዕለሲ ኣምሲና ኣይደቀስኩ ዘለኹ
1: ንሕና ከኣምዝማ ምኮይና ንዝግረካ ፀኒሕና እተን መድሃኒት ጠቂመና ተመዝግነካ እያ ዘላ
0: ብጣዕሚ ፅቡቅ እንቋዕ ሓወይት በጃ ኸኢለኪ ማሚና ሳይት ሕመም ድኣ
1: ሳላኸ እዩ ናሓወይ
0: ኦይ ንዕሰብኒ በጃ ኸኢለኪ ዶን ኢቨን መንሽን እዩ ጠኖር ሓንቲ ይገበልኩን ግዳ ፅባሕ ኣብ ስራሕ እንታይ ናይ ንጉድኽ ዘለኮነ ናይ ምሸት
1: ናይ ምሸት እየ
0: ኦኬ ሞ ብጣዕሚ ፅቡቅ ሞክሳይ ግበር እዩ ፅባሕ ንኦሮታዊ ምሕስኪያ ምፅናማ ቸክ ንገብር
1: ሓረዩኒ ከምኡ ከማ ንክብል ፀንሐ በቃ ንጎቡ ንረኸብ
0: ሓረይ ሰብ ብርኹም ሸጥ ቻ
1: ብሩክሌት

0: ሓቂ ንምዝራብ ደስ ይብልዎ ኢሉ
1: ብሓቂ
0: ካልእ ግዜ ምስ ሰብ ከምስ ከሎ ስለምንታይ እንደ ከምዚ ውድውድ ኢሉ ዘምስ ኣለይኩምሽ ዓቕለየ ፅበብ ዓይነ ሓንጎለይ ስራሕ እንተ ሒዘ የቕርብ ናፃ ዝኾ እንተዘይኮይኑ ኒ ክኸውን ይፅ ሓንቲ ሕተረውሓተክ ኣንተ ወይ ምስ ሄኖክ ዘይመሰባሚዕኹም ንስኽን ካልእ ምፍቃድ ከምዘይተቐበሉ ነጊርክን ነርክ እንታይ ዳ ኹንክ ክሓተክ ይነብረኒ እንዲ
1: ንኖ እንከም ማለት እየ ኣይኮነን ምስቲ ወዲ ግን ዝኾነ ዝገበርኮ ነገር የለን ማለት ፅቡቅ ጌርና ክኾን ኣይንፋለጥኒ ኢና
0: እሞ ንሓደኦም ኮይ ተኸስር ባህ ጠንቀቀ
1: ይዕሩኽ ይኹም ነርኩም ሓቀ
0: ምስ መን ምስየኖ
2: ወ
0: ኣይነበርና ደቂ ክላስ ነርና ክንከውን ንኽእል ኢና ከም ደቂ ገዛውቲ ከዓ ስሕቲ ስሕት ኢልና ንርአ ነርና ፅቡቅ ገይረ ግን ሕጂ ቅድም ክልተ ዓመት ገለቢል ደሊት እዩ
3: ሄሎ ሄኖክ ከመይ ምቻ
4: እግዚኣብሔር መስገን ቅሬታ ለይት ምድሪ ደው ኢለ
3: ኖኖኖ ፀገም የብሉን ድሓ እንዲኻ
4: እወ ድሃይሸልና እንዲ ሓተካ ደለ ቴሌፎና ከ ኣብያት ኒ
3: እምባእ ኣነ ዳ ብሓደ ኣለኹም እንዴ ዝብል ዘለኹ ገዜ ኣተወትን ኣላ
4: ኣይ ንሳ የላን ምስ ሓደ ወዲ ቆፀር ኣለኒ ገለ ትብል ነራሲ ኣትያ ዳ ኣተወትን ከረጋግፂ ኢ

0: ንስኻ እንተ ዘየላ ዳኣብያ ምስ ኣባሃል ወዲ በልስከ ድሓን ክድውለልከ እዩ
1: ኖኖ ድሓን ድሓን ብዙሕ ኣይትሻቐል ኣነ ከምዚ ደወልኩ ኣይትንገረአኻ ካልእ ከይመስለ
0: ሓራይ ሓራይ ሻ
2: እውይ ማይክ ዲዳ ዝድውል ሎ ከይተረዳእና ግዜ ከይዱ መስለኒ
3: ሶሪ ከምሲልክምሽ
2: ኖኖ ፅቡቅ ግዜ ነይሩ እምበር ዳስ ወይ ከይተረዳእና ግዜ ከይዱ ስለ ኩሉ ነገር ቴንኪዩ
3: ኣነ እምበር ቴንኪዩ
2: ኔክስት ታይም ግን ሻናባያምሽ
3: ሃር
2: በል ብሩክ ለይቲ
3: ብሩክ ለይቲ
1: ዘይፈለጥክነን ዓይነት

0: ኣበይ እሞ ኣነ እንተዝኸውን ተወዲ ሕርቃ ናይ መውፃእ ኩልክ ነይረ ጓል እንታይ ክትፍደ ከም ዘለዋ ፅቡቅ ገይረ መርአኹ
1: እዋ ናይ ሄኖክ ዘረባ እንታይ እዩ ዝኾውን ዘሎ ይዕርኽ ዘይኮኑ ከለዉ ሲዕርሒና ክብል ኽእል እንድዕ ወደ ብኸመይ ክልዕሊ ሄኖክ ንቢል ኣሚን እዮ ተመስገን ድሓን እንኳዕ እሞ ምስ ሚልሻሰተና እቲ ካልእ ካቐሲ ኢልካ መፅእ
2: ዓይኒ ሄኖ ሰፍተሽከዕኒ
1: ማይክ ገይምሳ
3: ደሃኒ

0: ዋ ባባ ክትፅሊ ከለኻ እንታይ ሓዛርብ ዘለኻ?
1: ኣቲ ዘይተረዳእክ ንስኺ ኢኹ ወረታ እዩ ደፊኒክ ዘሎ።
2: ንስኻ ቐንዲ ደጋፊ ንሓጋዘይን ክትኸውን እምበር ካብኻ ከምዚ ዓይነት ዘረባ ክሰምዕ ፈፂመ ሓስበ ይፈልጥኒ
1: እምበር ኣብ ጎኒኹ ዝኾንክዎ ውሒዱ
0: ኣነ ከምኡ ይበልኩን ግን ፀገመያ ኣይተወድአን እንታይ ክኢልካ ሓግዘኒ እንተዘይኮይንካ ብቻኻ ስቕበል
1: ሚካል ጉዳይ ናይ ጓለ ናተይ ማለት ዘይኮነን ደስ ከም ኣቦኺ ትርእንን ማለት ኢኹ
0: ዋ ቁሩብ ባሓሰብ ዋነ ኮሰይቲ ሰብኣየ ከመይ ጌካ ሰብኣይ ኣብ ጤል ክትብለኒ
1: ኣቲ ግደፍና ንዶ ኣበይ ዘሎ ሰብኣይ እዚ
0: ቁሩብ ዝብ ከብደይ ዘሎ ህፃን ከማና የደንክፀካ እስከ ቦታዳ ንኾንካራ እዮ ኣይግበር ንበር ንስኻ ከምዚ ናይ ዳን ንጋጢምካ ማማ ገሪፋትካ እንተ ተኸይድ ስንታይ ምተሰማዓካ
1: እስክናትክ ግበሪ ጉዳይ ክክትፈትሒ ዘይከዓ እንትሲ ኣብ እንተኣትኸ ከ ኣዛረበ ኣለኺ
0: ባባ ካብዚ ንላዕሊ ክዛረበካ ይክእልኒ ሓረይ
1: ኣብዚ ናይ ዓፅያታ እምበር ደጓል እያ ኣቲ ርግኣት ርግኣት ንዕባ ምሳሓቢ ናይዛ ቆልዓ እዚኣ እኮ ዝገርም እዩ።

تقدري معاكو هنا. صعب حوي بلن صعب شي تسمعها مني.

ኩብራት ተኸታተልቲ መድባት ሞዛይክ ዝተመድበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዛቕረብናልኩም ትሕዝቶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኺብኩም ክትኮኑ ተስፋ ንገብር። ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ኢና ክንራኸብ። ኣብዚ ምሳኹም ዝፀንሐና ምስኣላይ ኣስመሮም ኢሳ ብምዃን ኢና። ከምኡ ውን ክኢላ ስነ ፅባቐ ኤደን መሓመድ እናመስኮንኩ ምስተረፉ መደባት ኤሪቲቪ ክገድፈኩም እየ ብወገነ ብሮምሸት

0: ኣነ ብላሽ ወይ ኣነ ሕማቕ ወይ ኣነ በጥቂ ሕጊ ብባህሊ ክብስ ኣብ ትሕቲ ፍርሒ ዕቁባ ሓቲተ እንደይ ትረ ኮይኑ ጉዕሶ እዩ።
1: ብራቦ ሓንጣል ሕጂ ሰብኣይ ሰብኣይ ክጨርዩ
0: ቅድሚ ሕጂ ኸ ንኻይ ከም ዝገበረ ደጋር ሰበይቲ ደገል ደገል ጨንወካ ኒ
1: እታ ሰቕል ንስኻኩም ስለኻይ ካብ ዝቆም ዘልካ ሰብ ኢኻ
0: እታ ኣፍካ ሓዘለ ይብለካ ኣለኹ ንዓይ ዘፀናናዓኒ መገዲ ዓወት ዝመርሓኒ እምበር ሕጂ ብኣፍ ዝወራዘ የለይ እዝኒ ኣይሂቦን እየ እዝኒ ኣይሕቦን እየ እዝኒ
1: ሓራይ ሞ ስምዓኒ ማ ክነግረካ
0: ዝንገር ዝስማዕ ዘረብ ኣለካ
1: ኣንታ ስምዓኒ ሞ ዳሓድ ንበዕልካ ትፈርድ
0: ኣባህላኻ
1: ኣካይዳኻ ሕማቕ ስለ ዘሎ ኣታነ ገሪመኒ ማርሻ እንዴትረዶ ዝመለስ መሲልኒ እንዳዘረብካ ርኢኻ ኣለኻ ከምዚ ሕጂ ዘለኸ በይንኻ ክኮፍ ንበልከ
0: ንበይና ኮፍ ኢሎሞ እንታይ ዋጋውፅ
1: ኣንታ መስለብስኻ ምዕላል ማለት ኮ ርኢኻ ኣለኻ ንዕቤትካ ትኸፍሎ ብሉፅ ክፍልት እዩ መጀመርታ ንበይንኻ ክኮፍ ኢልካ ርኢኻ ኣለኻ ነዛ ነብስኻ ኮርማ ጀርካ ደጅል ትበአ ኣለኻ
0: ቀፅል ቀፅል ቀሊቃሙት
1: ብድሕሪ በዓል ንሕና ድማ መፂና ከዓ ንድጉ ዘለካ ንምላእ ኣልካ
2: ኣታ መታዓፍንቲ ዓርከይ
1: መታዓፍንቲ
0: መሳፍንቲ ዝብል ኣፍ ብዘይካኻ ኩሎም እቶም ርኢኻ ኣለካ መሳይብ ድሕረይ ዝተበንጎሱ ናይ ባዶ ሪኢኻ ለካ ንላዓሊ ተወንጪፎም ኣነ ግና ንድሕሪ ምትራፈይ ኮይ ሕር ቅንትር ቅፅስ ዝብል ዘሎታ
1: ኣይትሕርቀለስ ስለምንታይ መዕድልካ ዘይተጠቕምካ ጣዕሳኳ ካብ ዘይተጠቕምካ ዕድላትካ ዝመፅ
2: ወይ ኣነ በትኪ ወይ ኣነ ብላሽ ወይ ኣነ ዕድል ኣልዎ
1: ኣታ ስኻ ዕድል ኣልቦ ይኮንካ
2: እንታይ ደ
1: ቀልቢ ኣልቦ
0: ኣታ ዓለም እኳ መጀመርታ ዓይነይ ምሰጠ እምበረት ዕድለይ ኣሕውሊላ ከዓ ብላሽ ገራ ስለዘ
1: በልክ ትፈልጥካ ኣምላኽ ናትካ ዕድል ይፈጢርኒ
0: ከመይ
1: ሕጂ ከማ ርኢኻ ንኻ ነቲ ናትካ ሽግራት ክቐርብ ርኢኻ ንኻ ኣምላኽ ሙሉእ ለይቲ ብዛዕባኻ ክሕል መናሕል እዩ
0: ብዛዕባይ እሞ ድማ ስመይ ኣልዒሉ ተዛሪብካ
1: ኣዎ ተዛሪብኒ ተዛሪብኒ
0: ሓንጣ ሊኑስ ኣልዒለኒ እንታይ ናበል
1: እቲ ሓደ ዓይኒ ብዕራይ ብላሽ ይጠፍእ ስለ ዘሎ ደግፎ ሓግዞ ኣሳልዩ እዩ
0: ሓንቲ ዓይኑ ዋ እሞ ንዓይ ምኳኑ እንታይ ጭብጥለካ
1: እቲ ግዝዋዞም ቆረቶን ብዕራየን ኮይ ወሲኽላ
0: ማነ ብዕራይ
1: ብዕራይ ዳ ይሕረስ ሓሪዱ ካ ስጉ ይብላዕ ኣታ ንስኻኮ
0: እሞ እንታይ ኢኻ ክገብር ዘለኒ ሕጂ እስከ ነገረ ንፅዕ
1: እንታይ ኣብ ዝደረቕ ጣውላ ክነግረካ ንዓና ኣብዚ ቤተ መስተሞ ሓደሓደ በለና ሙረና ክክተልና
0: ኣነ መስተ ሓንጎል ከመርት እምበር ክኸፍት ኣይረኣ ግን ድሓን ድሓን ካልኣይትበለኒ እምበር ሓደሓደ ሓደሓደ ይኮነ ኣሰርተ ብለካ

0: እያ ማለት ክዲኸ ኣየበል ሕረ በትርሃብ እያ ሞ ትምፃእ ኣነ ድሃብ ኣነ ከዓ ሰናት ሰበይቲ እትኾነ ከይርእኪ ንዕኻ የቕርበለኒ
1: ኣደይ ድሃብ ዓባይ ስለ ዝኾነ ንቐጥቀጥ ምንቅጥቃጥ እንተስምዓስ ኣይትድሃድያ ኳ እየ ዝብላ ዘሎ ክተድ ኢለ
0: ዓባይ ስለ ዝኾነ ኣዋልጅ ክንዶ ነርኪ እኽ ኣነ ንስኽን እንትኾነ መዛኒ ኢና ንኸውን እንተዘይኮነ ከዓስ ናይዛ ብ6ዱሽተ ወርሒ ዝዓብየክስ ከተጋነንቲ መጋነኒት
2: በልግን ኣደይ ምሕረት
3: በሉ ሜርስስ ብኢዳም ዘእግራን መፅያ
0: ናብ ዝበትያ ሜርስ ፅቡቕቲ ሜርሲ ንእሽተይ ሜርሲ ሕንጫል ቆልዓ ሜርሲ ጥቦት ሜርሲ ዕየት ሜርሲ ለጋስ ሜርሲ በቕባቕ እዋይ ዋ እንታይ ደኣ ኮንኩም ትስሕቆ
2: ማማድሃበይ ሜርሲ ኮነት ንመፅያ ከምቲ ኩሉ ግዜ ሜርሲ ንእሽተ ይበሉ ንትብሎ ማማድሃብ ካ ዓባይ ክላስ ንእሽተ ይበሉ ንክትብል ጀሚራ ማለት እዩ
0: በርክ ይመፀትን
2: ኣይመፀትን
0: ባዕላ ትፈልጥ ሜርሲ ትበሃል ሰበይት ቆጢ ዛኸብ ደያኣትያኒ ዘላ
4: ሓራም ዓለይክያ ይመድሃብ ንስኽስ ንለማለም ብ6ዱሽተ ወርሒ ጥራሕ ትዓብያ
0: ወይ ለከ ድሓንዲ ኸዳ ንሰንበር ብ6ዱሽተ ወርሒ ትዓብየኒ እህ እንታይ ቀርፅኩም ሜርሲ እኳ ገፃ ከምዝዘይተገንፀለ ናይ ብራና መፅሓፍ ተጫማዲድ ከሎ ጓለ ይብልኒ እናበለት ምስ ኣነ ድሃብ ኣነ ኸካብ መልሓኑ እዚ ኣሲ ሞ ዳእትበል ንዶ ማማ ክትብለኒ ኦቲ ክሳዳ ከምዚ ናይ ብራና ስልኪ ተጋታትዩ ገፅ ከዓ ከምዚ ገፅ ዓባይ ዕጥርጥርጥርጥር ኢሉ ከሎሲ ኣብ እኮ ንእሽተየ ሓደ ሸረፊ ንሳ ኳ ነታ ወርቂ ስንክተኸለላ ኢለ የ ሞቂሰያ ክትብለኒ ትሞቆስ ይ መስፍን ሞኒተር ናኢኻ ኮ ኔርካ ትወልደኒ እኳ ኢኻ ኢላትኒ ምስ በለኒ ሞ ዝዝሓቅዎ ዋይ ኣታዝያዚ ደረቀኛ ኳ እያ ዘይተሓፍር ዋይ ዛውርደተኛ ዋይ ኣቲ ስልስኪ ዋውዳእ ኮይነ እምበር ዕድመ ኮ ፀጋ እዩ ተረካበይ ኣይኮነ ተሳሓቁ ንባ ወለከይ እዘረባዚ ደ ይስሓቀኩም ዳ እንታይ ከስሕቀኩም እዩ
2: እንታይ ክትብሊ ፀኒሕኪ
0: እዘቤቲ እወ ኣነ እንታ ክንደይ ከተሓስሙ ዳኣኒ ትጓገይ ኣለኹ እኳ ይትብልንን ወይ ኣነ እኳ ዋውየ ወይ ኣነ እኳ ነፊራትኒኣ ወይ ኣነ
2: እንታይ ክትብሊ ፀኒሕኪ
5: ሕራይስከት እቲ ዝጀመር ናይ ዕዳል ዝተቐፅለለይ
6: እቶም ትሕስዶም ባ እቶም ትቐንኣሎምማ ሃብታማት እኮ ብከምዚ ናትካ ኣካይዳ ወይ ከዓ ብሳክር ዝሃብቶም ከይመስለካ
5: ይ እዚ ናተይ ኣካይዳ ከመይ ድዩ
6: ወይ ኣታ ካፑል 5ሽተ ንኣኳ ካፓታ 7ዓተ ካባ ሌሎ 3ለስተ ካባ ንክልተ ካብ 50 ሳንቲም እናበልካ መክሰብ እዚ ምስ ሕልፈት ክሕሰብ
5: መስፍን ብጥዕናኻ ኣለካ ዲኻ
6: ኣታ ብዛዓ ጥዕና ኣታ ኣነ ኮ ናይ ገንዘብ ድክነት እምበሪ ናይ ኣተሓሳስ ባዳኻ ካብዞም ሚሊዮነራት ትብሎም ዘለካ ንላዕሉ ካብታ
5: እሞ ሕጂ እንታይ ንዓይ ትብለኒ ኣለካ
6: እዞም ሳኻ ስራሕ ጀሚሮም ከም ኣድክሸን ዲሖም ካ ከይዶም ዘለዎ ሚሊዮነራት ብሳክ ዝሃብቶም መስለካ
5: እንታይ መፈለጢ ኣምላኽ ንዓዓቶም ዓኺሉ ቱፍ ኢሉ ኣሎ ንዓይ ካርኢኻልካ ምባል ኣብኒ ንዓኣቶም በረድ ዝተሓወሶ ዝናብ ከዝንበሎም ከሎስ ንዓይ ኪፍኪፍኪፍኪፍኪፍ ኣይብለለይ
6: እዚ ድሕሪ ምስተረፍካ ዝተረዲእካ
5: ታይ ገብር ኢልካ ኒኻ ዓርክ ቀዳሞት ነረስ ዓርክ ዳሓረወት
6: ኣነመካ ስለምንታይ ኢኻ ናብ ኣምላኽ ዘፀጉዖ ኣምላኽ ኮ ፍትሓዊ ንኣኻ ንበይንኻ ዶ ጸሊማ እምሩ ዓዲ ኢልካ እዩ
5: ኣበይ ሞ ዝሽክናይ ከፊእ ተርእየ ኢልካ ኒኻ ንስኻ ጸሊም ከይከውን ትብል ኣለኻ ኣነ ግና ብቆንቲ ሓንጎለይዚ ኣቦቱ ኣሎ ዶ የለን ጠራጥር ኣለኹ
6: ኣንታ ብዛዕባ ሓንጎልካ ሞይ ትጠራጥር ኣሎ ብለካ ኣለኹ ባዕለ ደ ይነግረካ
5: እሞ ብዘይ ኤምኣርኣይ ብዘይ ሲቲስካንሲ ከመይ ጌርካ ፈለ
6: ፈልጦ ድሓንድሓ ሓንጎልካ ኣሎ
5: እንታይ ዳ እዩ ዘየሎ
6: ኣታ ንስኻ ዘየሎ ድምሳኻ ዶ ኣእምሮ ወይ ቀልቢ እዩ ተሳኢንካ ዘሎ
5: መስፍ ናይ ተሓወሰ ለ ስከ ሓንጎል ማለት እምሮ ማለት ዘይኮነ
6: ኣይኮነ ዘይኮነ
5: እንታይ ኢካ ኣሎ
6: እዞም ናይ እምሮ ሕሙማት እኮ ከምዚ ናትካ ሓንጎል ኣለዎ
5: ሓቅኻ እንታ ንዓይ ኮ ርኢኻ ኣለኻ ንሳይ ወላ ብድሕረ ዝጀመሩ ርኢኻ ኣለኻ ክውንጨፉ ከለዉ ኣነ ኣብዚ ርኢኻ ኣለካ ጋማ እንትብል በዓልካ ጋማ ንብል ስለ ዘለኹ ኮ እዩ ዝተሓሳስበኒ ዘሎ እምበር ኣነ ኮ ተጸሊለይኮም
6: ጭንቀት ኮ ናብ ጽላለ ዝወስድ ቢንቶ እዩ ብለካ ኣለኹ
5: ከምዚ ኣፍካ ኮይኑዎ

0: ኣሎ ማለት ድ እዞም ናይ ኣእምሮ ሕሙማት ከምኡ ኢሎም ኣይተወልዱን ብከምዚ ኣብ ካ ጀሚራ ጠፋና ንሕጂ ባበጃካ ገለበለኒ ኣበያብዚ ኣብዚ መክፈቲ ገይርና ኣለና ንዓናይ ሜድያ ኣምሳሓና ሞኒ ብድሕሪ ነግረካ
1: ዋ ከምዚኣን ከምዚኣ ነራስ ሕጂ ከዓ ከምዚኣ ወሲካ ኣላ ስራ ለና
2: ኣብቲ ንዓኹ እኳ የ እንታይ ኣ ክትብ ፀንሕኪ
3: ይ ኣቲ ነርሲ እንታይ ድኣ ኹን ክትጋገ ኣቲ ንባበለኒ ኣነኮ ዋላ ዓባይ ክ እንተዘያ ከልኩስ ወልደኩ ኳ ኣደኩኳ እየ
2: ግን እንታይ ክትብላ ፀኒሕክን
3: እንታይ ደይልአ ደይዞም ሰንካማት እዚኣቶም የመ መምፃእቲ ነገር ንሳቶም ሪኦ ክጠዊቆም ጠዋዊቆም እዛ ናይ ልበይ ከምዛ
2: ናይ
3: ልበ ክሳ ደይ ዝርብ ከምዝዛርብ ሕማ ከምዝዛርብ ገይሮም
2: ኩሉ ክትብሎ ፀናሕክን ዝሰሚዐክን እንደ እስከ ሕጂ ገፀ እናርኣኹ ንግበሮ
3: ኣቲ ነርሲ ከመይ ኢሉ ኣሎ ከተሰማሚዐኩ ደሎ ኣቲ ናይ ባሓ ክፍበአኸ ንእሽተ ሜርሲ ፅቡቕቲ ሜርሲ ደልሺ ሜርሲ ሕሳስንደ ሜርሲ ሕንጦ
2: ፅቕበላሓቂ
3: ስቕዶ ምስማክ ደል እዩ ሳዕስቕ እንደ ደኣ ሕጂ ልዕሊ ሕሽክኒ በቃ ኣጀውጀውጀውጀውጀ ደብለኒ ደሎ
2: እንታትያ ኮይና ሓሸሽ ወሲድክን ድኽን
3: ተሓሽሹ ዋይ ገብሪ ሓሸሽ ዝሳግኡ ሓወይሞ ሓቂ ክለኒ ንሱ ኳ ብካልእ ደይኮነሲ ውዒ ስለ ዝኾኑ እዮም ከምኡ ኢሎም ኣውፅኹ
2: ዝውሰድ ግን ኣይወልፊ
3: ዎ በዚኣ ትበሃል ቡንሓሮሮ ዶ እውይ ብጀካ ናይዛ ቡንሓሮሮ ከዓ ካል ወልፊ ዝበሃል የብለ
2: ናይ ዘረባ ወልፊኻ
3: ኣቶ በርሲ ጓል ንሱ ደኣ ደይ ሃተምተም ክብል ሰዓት ኣኺሉኒ ኢለ ቦንካ ሰትኩ ስለ ዝመፃእኹ እዩ ኣጀውጀውጀውጀውጀው ደብለኒ ደሎ እምበር ንስታ ቦንካ ዕቶ ደይ ኮይኑ እዚ ትብልዮ ዘለኹ ኣይፈልጦ ኳ ወሪዱኒ
2: ኣቶ ስኻትኩም ከዓ ዓገር ክሉ ትብሎምዚ ስቕልኩም ትስሕቆወን ዋ እንዳኸደተንሲ ስቕልኩም ትርእወን
4: ዋ
5: ዘበና ብኮና ኢና ሰምዓና ድኣ ስኢና እምበር ምሕረቅ
2: ርሲ ዘይ ምሕረት ዓይኑካ የውፃኪ ምጭውቲ ኸ ምጭውቲ ምቅርቲ ከይትረፈና ሕራይ

0: ሕጂ በቋራጭ ኢኻ ክትህትም ደሊኻ
1: ወ ኮይኑ ለይዳ ወ
0: በቋራጭ ክትብል ከለካ ኣብ ውሽጢ ክንደይ ግዜ ማለት እዩ?
1: ድሓን ዋላ ኣብ ውሽጢ ክልተ ሰለስተ ወርሒ
0: ኣብ ውሽጢ ክልተ ሰለስተ ወርሒ ሲ ሕጂ ሚሊዮነር ዲኻ ትኮን ዘለኻ ዘለካ ዋላ ቢሊዮነር
1: እታ ዋላ ከምሻሙ ሚሊዮነር ድሓን ያክር
0: ኣታ ርአ ኸበል ዋላ ነቲ ገንዘብ ዘይክፈሎ ምትም ናይ ሴብራቀ ኣታ ቢሊዮነር ከ ዘይትብል ምትም ናይ ኮ ዝኽልክለካ የለን እታ ደንበር መዓንጣ ኣለካ እዩ
1: መዓንጣ ዳ እሞ ስማዕ ዝገንዓታ ካብ ቁርኩርካ ክሳብ ርእስኻ መጠምጠመካ ንዮ
0: እታ መዓንጣ ክበሃል ከ ኣብ ውሽጢ ሓሞት ክህልዎ ኣለዎ መዓንጣ ንበይኑ ኮስ ኢልካ መተሓላለፍ ቀልቀል ጥራይ
1: እንተ ቢዝነስ ክኢላ ጥራይ ዘይኮንቋስ ኮላይ ናይ ባዮሎጂ ፅባእካ ታባዮሎጂስትጂ
0: ኣብ ነገር ተተተምነኻ እንታይ ትኸውን
1: እንታይ ምክንገብር ኢልካ ንኣካ ናይ ወለድና ምስላካ ስኢሉለካ ክምና
0: ከመይ ከመይ ናይ ወለድና ምስላ
1: እዋ ዝሩብ ኣቕማ ብብርዒ ስገም ትሕጎም ክበልዕ ዝበለ ገደል ኣፉ ንሓምሊ ብዓቕሊ ስኢሉለካ ክምና ብለቃሎ ዘይበሃል ምስላ መፅሓፍ ምሉእ
0: ታስቀን በጃካ ኢልካ ባዕልካ ክሓምሊ በጃካ ትብዕበል ሕጂ ኣብ ውሽጢ ሰለስተ ወርሒ ዲኻ ሚሊዮነር ክትከውን ትደል ዘለካ
1: ወ ታዊኸ ኩዕ ዘለኹ ሚሊዮነር ክኸው
0: በልሓስ እዚ ዓብ ምስጢር ስለ ዝኾነ ብጥንቃቕካ ትሕዞ ኣለካ እዛ ትካልካ ብቕድሚት ከምዛ ዘላታ ቤት ቁርሱ ከላ እተን ኣብ ውሽጢ ዘለዋ ሰለስተ ንኣሽቶ ክፍልታት ግን ሹሻ እንዳሸጥካ ብምስጢር ክሰርሓለን ትኽእል ሎ
1: ዋይ ዋይ ካብ ጨባ ዘይተረኸበስካ ማይ ጨባ ብዓ ክርከብ ይበል እንታ ስዳ ንመንእስያ ትህኪት ወልፍን እዩዘትሕዝ ተባሂሉ ኣይተኸልኪሉ እንዲ
0: እንታ ዝብለካ ዘለና ጥራይ ሕራ ይበል እምበሪ ኣብቲ ሹሻን እኮ ካልእ ተወሳኺ ቀመማት ስለ ዘሎ ንሱ ምስ ገበርካ ኣሎም ስለዝሰቑሩ ንስኻ ካብቲ ውሽጢ ብምስጢር መስተይ ብክቡር ክሸይጥ ኢኻ
1: ጣዕልያ ሰበብ ይብል ዑስማን ኣነ ገበን ዘይብላ ብጥዕና ይክብት ምደል ዓመት ዘይብላ 1ሰርተ ዓመት ዝእስር ኣየድልየነን እዩ እንከ ይብለ
0: እዚ ያ ዘለና በዛ ክትርት ደሊ በዛ ኣሪስ ክትበርሕ ኣብ ናይ ዝኾነ ይኹን ሃብቲ ድሕሪ ባይታ ሓደ ገበን ኣለዎ ዝባሃል ምስላይ ትፈልጥን
1: ምፍላጥ

0: ኣባይ ንገረኒሞ ንገረኒ ንገረኒሞ እቲ ትብሎ ዘለካ ኣምፃ እዩ ኣባ እንታይ ቲፎክናቶ
1: የውለየት ሎም እንታይ ኮይንካ ኣለኻ ድሓን ዲኻ እየ እንታይ ዶ ኮይነ ምሽ እዘ ዝፀኒሐ
2: እዚ ዝትገብሮ ዘለኻስ ምስ ምእዛዝ ድዩ ዝፅብፀብ
3: ሓቂ ክለለ ፀባን ዝኣዘዘካ ቦን ሻን ዝ

0: ክልተ ግሪንቲ እንተተባሃልካ ድማ እንተልካኒ ክእሊተ ኩባያ ኣባዕኸ ኢልካኒ ኣብዚ ገዛስ እንጣጥዕና ኣባዕኸና ኣሎ
1: ዋይ ጉዕ ብሂወቱ ክብል ዘይሞተ ጉዕ ፓሪኖ ዓርታ ክብል ከዓ ፓሪኖ ሳልሳ ዝበለኒ
2: ክዳዓይ ከዓ እንታይ ክብለኒ ውዒሉ ስከ ፉል ግላባ ክብልሲ ፉል መረሮ ክብል
3: ከዓ ቡጠያር እንታይ ካተጋኒ ስኸኸ ኣለኩ ኣብ ዓመት ምሉእ ደይ ሎም ተጋገስ ክንዱእ ትደሃሃሊ ስኸ መን ድብሉ ከዓ ሰፋሽ እዛ ንእሸ ጌጋስ ክንዱእ ተጋፍሕያ እታዋንኩማታ ምስ ሽዋያ ክንዳ ሓወስቲ ግጥሙን እዮም
4: በላታ ፍራሕቲ ሓቂ ክነግረካ እዚ ጉጉይ ውሳኔካ ፅባሕ ክትዓሰካ እዩ ወ
5: ኣይትጋገምስ ቁኑዕ ውሳነ እኮ ካብ ጉጉይ ውሳነ እዩ ዝርከብ ሓንጣል ሰብ ምስ ሰብ ክበኣስ ንቡር እዩ ምስ ባህሪ ምስ ተፈጥሮ ምስቲ ኩሉ ዝኽእል ፈጣሪ ክበኣስ ግና ነውሪ ነውሪ
4: ፅቡቅ ጌርካ ንገሮ እንካ ገንዘብ ተባሂሉ እኮ እዩ ዝኣብ ዘሎ
5: ሕቁ ካብ ዘብላዓካ ገንዘብ እኮ ዘብላዓካ ሓሳብ ክትሕዝ ይግርም
4: ላስቆል እዚ ኣብ ኮንቱ ሕልሚ እዩ ዝነብር ብለካ ልኩ ሓላሚ እዩ
5: ክሓልም ንዝኽኣለሞ ከተግብር እንታይ እዩ ዝእግሞ
6: እንታ ተስፉ ኣንፈተይ እኮ እዩ ጠፊእኒ ዘሎ
5: በልክ ትፈልጥ ትጓዓዘሎ ኣንፈት ካብ ትጓዓዘሉ ፍጥነት ብዝበለፀ ዝጠቅም ምዃኑ ንድሕር ዳኣ ዘይፈሊጥካ መሳርሒ ናይቶም ሕማቓ ሰባት ኢኻ ክትከውን
6: ንሱ ቆይ እምሮይ ሰላም ክልዩ ዝርብሸኒ ዘሎ
5: ሓንጣል ተጠራጣሪ ትኹን
4: እኮ ከማ ዶ ክብለካ ፀኒሐ ኣታ እዚ ሕሙም ክምህረካ እዚ ጎዘሎ ፍጥረት እዚ ክበልፀካታ
6: መስፍን ኣፍካ ልጓም ክበረሉ
5: ድሃን ግደፎ ንሓደ ሰብ ክትፈልጦ ንድሕር ዳኣ ኮንካ ሰባት ብዛዕባኡ ንዝበሉካ ዘይኮነ ንሱ ብዛዕባ ካልኦት ንዝበለካ ክተስተውዕለሉ እዩ ዝግባእ
6: ሃቅሃው ኣነ ምባል በዚሑ
5: ንስኻ ድማ እቲ ዝበለፀ ሰላም ንዝሃበካ ሰብ እቲ ዝበለፀ ግዜካ ሃቦ ሓንጣል
6: ስማዕ ኣባ ስለምንታይ ኢኻ ሽጋራ ትብዝሕ ዘለካ
5: እዚ ኣይትዕግበኒን ኣብ ሆላንድ ከለኹ እቶም ብትምህርቲ ክወዳደሩ ንዘይከኣሉ ፀዓዱ ኣቡን ሓሹሽ እናገበሩ ግዝኡ ናይ ትወልፉ ከም ዝኸውን ገይሮምኒ ግዜ እንዳነውሑ ምስ ከደ ድማ ውሉፍ ኮይነ መጀመርታ ካብቲ ዝፈትዎን ዘፍቅሮን ዝነበርኩ ትምህርተይ ዳሓር ድማ ካብ ሂወተይ ከም ዝወፅእ ገይሮም ሕጂ ድማ ብከም በዓል መስፍን ዝኣመሰሉ ሰባ የሎት ሕሙም የሎት ስሑ የሎ ኣትጎደሎ እናተባሃልኩ ከም ፅዋዕ ኮይኑ
6: ወይ ኣነ ወደይ እምበኣር ብኻሓሽሽ ካብ ከምዚ ደረጃ ወዲእካ ዋይ እንታታይ ከመይ ናይ ኢዶማይ ሰኣነ ወደይ እታ ክንደይ ሓስሙታ
5: ሓንጣል ብኣይ ዘይኮንካ ብኣታቶም ክትሓዝን እዩ ዝግባአካ
6: ከመይ ንሳቶም ዕላሞኦም ወቂዖም እንዲ
5: ኣይምሰልካ ንሳቶም ንናተይ ህወት ጥራይ ኣም ኣባላሽ እቲ ብላዕሊ ኮይኑ ንታሕቲ ዝርእን ዝሰምዕን ዝፈርድን ፈጣሪ ግና ንመላዕ ዓለይቶም ይመስጣ ይከውርደሎም
4: እንታይ ልካ ደብ ተስፎም
6: ኣብ ከምዚ ግናይ ተግባራት ዝተዋፈረ ሰብሲ ዓሌየት ሙሉ እዩ ዝጠፍእ
5: ኣይትጠራጠር ንዓኣ ዝነግድን ዝሸይጥን ሰብ መጀመርታ ብሂወቱ ዳሓር ብደቁ ብደቁ ደቁን መላዕ ዓለይቱ ንፃወት ከም ዘሎ ክፈልጥ እዩ ዝግብኦ ከይደታ ማዓ ሰላማ ለበግበሪ ናብሲ ለበግበሪ ናብሲ ድዓር ከይትጣዓሲ
6: ቲ ዝለመዶ ከዓ ዘይበለ መባዕለይ ክምላ ኣሉ እዋይ እዋይ ሓጢኣት እዋይ ስኤል እዋይ ስኤል እታ ሓቂ ባይ ዝሲ ብዝለዓለ ደረጃ ኣብዛ ሃገር ክሕትትን ከእስርናታ
4: እንታ ሰቆል በጃ ካለካ ዝሕሙ ተዛሪብ ኢልካ ሰቂልካ ይትዛርብ ዋ ሕጂ እንታይ ክብለካ ፀኒዮ ብሓሽሽ ከምዚ ኮይኑ ዶ ክብለካ ፀኒዮ ንሒሉ ከዓ ንህልካ ተፈውሶ እየ ክብለካ እዩ እንታ ዝበዓነ በዕለይ ዘይነግረካ እዚ ናይ ሄረዲት ፀገም እዩ ዘለዎ እንታይ ዳ
6: ከምኡ በለኒ ኣነ ኮ ምስቲ ንሓስቦ ዘለና ኣብ ፀገም ከየእትወኒ ኮ ይፈርሐ ፀኒሐ
4: እምበርከስኻሶ ከመይ ጌርካ ንስኻ ዝበደልካ ይበደል ንዓሌትካ ምሉእ ዝልክብ ኣብ ምድራዊ ሕጊ እኳ ከምኡ ዘይተገብረ እዚ ሓጢኣትካ ናብ ደቅኻ ዝሓልፍ ዝብል ናይ ቀደም ምስላ ከዓኒ ቀደም ተሪ
6: እሞ ናይ ሎሚ ሓጢኣት ኢድ ብኢድያ ኮይና ዘላ
4: ሓጢኣት ተገርካ ዶ
6: እንታይ
4: ኢ ዘለኻ እዚ ግን ዝበሎ ግን ከመይ ዝኸውን
6: ሓቅኻ ከምዚ ንተስፎ ዝገበርዎ ተሓቢእኻ ይትግበር እምበር እንድሕር መፅኦም ሽጠልና ተይሎም ካብ ምሻጥ ዳ እሞ ሓላል ንዲ
4: ወረፅን ከ ዋ
6: ኣናይ ኣናይ ኣምፃይን ዋዕለ ትትዋዕል
4: ጥዕምለኒ
7: ጓ
8: ሰተ ሽጠራኻ ደውር እዚ ዝበልካ ይኩሉ ሓሶት እዩ
9: እወ ገነሳ ኣላ እዛ ናይ ሎማዓልቲ ገጋኻ ከምቲ ልሙድ ናይ ስማት ምቅያር ባህርያትካ ኣይኮነት ንሰተ
0: እሞታሓቂ ውፃ እያ

0: ሓባ ቁስሉ ሓባ ፈውሲ እዩ
1: ያኸዚ ዝተዕባ ንዋሕት እንታይ ከይኸውን ፈሪህ ክንኦ ኣለኽን
2: ሓንቲ ይኸውንን እዩ
3: ግደፍ ግደፍ ኣብ ዓፋን ሕጂ ኣብ ጀመል ተበልካ ንዓኻ ፅፍረ
1: ማሺ በል ኣነ ከዓኒ ኣብ ሕማር ብለካ
4: ታታ ዘረባሉ ተጠፋፍእዋ ሰተ እንታይ ካ ኾንካ
3: እዚ መስፍን ድበሃል ሰብ ከለኮ ቕሳነ ድበሃል እየ
4: ኣታ ንዓንዶ ዘረባይ ጣዊ እቲ ዝኾንካ ብቕኑዕ ተዛረብ እምበር መስፍን ስልጎምዝስናዕኻበይ ክረኽበካ ኽእል
5: ብሓንዲ ክዳኣዙ ሎሚ ድኣ ሞሳላ ቴክኖሎጂ ሰባበይ ክረኽበካ ዶ ብሃል ኣትገሊኦምኩ ለይቲ ምድሪ ደው ኢሎም ንዓኻ ቕሳነት ድቃስ ኣስኢኖም ንባዕሎም ግን በጢኖም ድሓር ንኽዝሓድርኮ መሊኦም እዮም
0: እሞቲ ቕሳነት ዝኸልኦ ዘሎም ገረና ሞ መፍትሒ ክንቦ
3: ይ መፍትሒ እዚኣ መፍትሒ ድበሃል ኣይርከባን ምሽ መፍትሒ እዚኣ መእሰሪ መሰጀን እጣ እዩ ዝርከብ
0: ኣታግደ
3: እሞ እዚኣ ተራ ሽግር ስለ ዘይኮነ ይትረፍካ ተተግብራ ዋላ እንተሰሚዕካያ እውን ዳቦይታ ዓገስ እያ ተዳኽለካ
1: ከምዚ ለማንም ዝበለ ትካዩ ካብ ክልተ መንኩብ 1ሰርተ መናኽቢ ሒሻ ስለዚ ሽግርካ ኣራግፎ ክነሻኽመካ
3: ወሉ ስምዑ ጀማ ኣነኮ ይትረፍኩም ኢለኩም ነይረ እዚኣ ኣሽንኳይ ደስኹም ክትሰምዑዋ ኣነ ምስ በዐይ እውን የጣዓሰኒ ኢደሉ እዛ ዝሓተተ ንሕቶ ኸዓ ተመሊሰ ንዑ ክደርበየሉ ወዲ እየ ዘለኹ
4: ሰተ እንታይ ድኢልካ
3: ኣታ እንታይኹም ወዲ እንታይኹም ትጎፃጉፁና
4: ዋታ ክንደይ ክተካብሪኻ እቲዝኾንካዮ ዶ ተዛረ
3: በሉ ክነግረኩም ንጎ ወጋሕታ እዩ ናብዚ እናመፃ ከለኹ ኣብ መገዲ ረኺቡ መስፍን ከምዛ ዋዛዋዛ ኳ እዩ ሰተ ንዓቦ ሰተ እስኻሲ ንጉኡ ንጎ ከም ዓንድረቦ ካብቲ ትስእን ኣብቲ እናዝማም ከም ዕንዝራ ንህቢ ኮለ ክትብል ካብቲ ውዕል ብሓፃር መገዲ ሚለነር ትኾነላ ስራሓልና ምስ በለኒ ሙሉእ መዓልቲ ኳ እዩ ብኣኻ ሓስብ ውዕል
4: ከመይ ማለት እዩ
0: እሞ ናይ ብሓቂ ከምዛ ዝበላ ዝተህብትም እያ
3: ተህብትም ጥራይ ብሾርት ትካትካ እምበር ተህብትመካ
4: እሞ ንኩላትና ነገረና ሞ ከምኡ ንገብር
3: እዚኣ እውኖ ዳድወ
4: ከመይ ማለት እዩ
3: እዚኣ ብሾርት ትካት ምሽ ተህብትመካ ግና ሃብትኻ ከይተጠቀምካሉ ከይተተንከፍካዮ ኣብ ሾርት ቤት ማሕረእትያ እዚ ኩሉ ሰለማዊ ናብራኻ ካብ ትገብሮ ስለዚ ኣሽንኳይ ክነግረኩም ኣነ ደው ኢላ ክጠንቁ
1: ያ ኸዚ ከላም ፋርቕ ዝዛረባሎ ሳክት እያ ክተስራሕና ንስራሕ ጀማዕ ትርገር
6: ሓንጣል ኣነን ጤልካ ኣለኹ ንትኻኸተን ገንዘብ ኣዳሊኻየን ዶ
3: ግድን እምበር ከምዝሓበርካኒ እዚአን ብሓምሳ ሽሕ ገዜ ብ150 ሽሕ ኮይ ክሸጣ
6: ልቀ ርኢኻ ኣብቶምን 100 ሽሕ እንድሕር ከዚብካ ኣብ ወርሒ 400 ሽሕ ይኸውን ኣሉ ማለት እዩ ኣብ ዓመት ከዓ ክንደ ይኸውን በዕልካ ኣበዛሕ
3: ኣታ ስግደፎ ዶ እዚ ምሻጥ ዘይኮነሲ ገንዘብ ምሕታም ይበሎ
6: ድላይካ ስምሃቦ ግን ተጠንቀቕ እንተትታሒዝካ ቆርማይ
3: መስፍን ኣነ ዘይኮንኩ ንስኻ ኸ ክትሓዝ
6: ተመልካ
3: ኣነ ሓንጣል ብቐሊል ዘይታለል ከእትወለይ ንዝሓሰበ ጎል ተቐዳዲመ የ ዘፅድፎ ናብ ሃው ዝበነገደን ፖሊስ
6: ሓንጣል ኣነ ንድሕነትካ ንስኻ ግን ንጥፋፈይትዓትካ ኣቲ ኣነ ሽመይ ምሩር ኮይኑ እምበር ኣነ ብዛዕባኻ ክሓልየልካ ከለኹ ንስኻ ግን ጎሪሕካ ኣሽሽለ ገለየለ
3: ሕጂስ መስፍን ካብዚ ገበን ናፃይ ማለት እዩ
7: ናይ ባሓቂ ለካ ኩሉ ኤርትራዊ ናይ ሃገሩ ፖሊስ እዩ
3: እቲ ዘሐጉስ መስፍን ከምዚ ክሓስብ ካብ ጀመረ ኣብዚ ሃገር በዚ ገበን እዚ ዝጥርጠርን በዚ ጉዳይ እዚ ዘሰክፍ ነገር የለን ክበሃል ይከኣል
7: እዚ ዝበልካዮ ቁኑዕ እኳ እንተኾነ ግን ፖሊስ ማለት ጥንቃቐ ማለት ስለ ዝኾነ ኣይንዛነን ኢና
3: እፈልጥ ኣሽንካይ ደሉ ካልኦት ሰባት እዛ ጉዳይ እዚኣ እውን ገለ ሽምሖ ክህልዋ ንፍታሽ ክድየና እዩ
7: ብልካ እሞ ንኽዶ
3: እሞ ሻሃ ገለ ከይሰተኹም
6: ሓንጣል ተዓዚ በቃ እቲ ትንሕቆት ብተ ዘይገብሮ ተግባር ጌርካ
3: ከመይ
6: ካብ ዓበይቲ ንዓኻ ካብ ንኣሽቱኻ ንሰተ ኣይፈቲኖኩም ሰተ ግን ዘይከማኻ ንዓይ ደው ኢሉ ኣየድልየንን እዩ እቲ ስኻ ትሓስቦ ዘለካው እተ ዘይቋልቀ ከትሕዘካ ኢልን እምበር ከምዚ ናትካ ጅብ ኣይገበረለይ
3: መስፍን ኣነ ኳ ከምቲ ናይ ቀደም ዘለካ ይመሲልኒ እምበር ከም ትቀየርካ ርኣ ዘይፈለጥኩ
6: ሕታ ኣብ ወልቃዊ ጉዳይ እምበር ኣብ ሃገር ላግፅ ከምዘይፈለጥ ኣይትፈለጥን
3: ሕጂ ድኣ ፈለጠስ ኣሚነልካ ኳ
6: ስለዚ ሕጂ ንሕና እንታይ ንበሃል
3: ክልተ ጎራሓት ሓመቑሽ ዝስንቆም

ሰላም ክቡራት ተኸታተልቲ መደብ ኤርቲቪ፣ ብፍላይ ድማ ተኸታተልቲ መደብ ፍረፃሪ ከመይ ቀኒኹም ኣብ ዘለኹምስ ሰላምን ጥዕናን ንምነ ኢልኩም። እዚ መደብ ብሚኒስትሪ ሕርሻ ዝዳሎ ክልተ ሰሙናዊ መደብ እዩ። ንሎሚ እውን ንዓኹም ኣስተምህሮን ሓበሬታን ብዛዕባ ሕርሻን መግብን ይህብን የገድስን እዩ ዝበልናዮ ትሕሶታት ሒዝና ኣብ ሰዓትና ተረኺብና ኣለና። ንኽትከታተሉና ድማ ናይ ወትሪ ዕድሜና እዩ። ኣብ ናይ ሎሚ ንኡስ መደባ ትኩሮ ፍረ ፃዕሪ እቲ ብዕለት 20 ክሳብ 21 ናሓሰ 2026 ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ኣብ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ሃኮሰ ኣስመራ ዝተኻየደ ዋዕላ ዝድስስ መደብ ይክህልወና።

0: ጽላት ሕርሻ ብፍላይ ኣብ ከም ሃገርና ዝኣመፅስላ ኣብ ምምዕባል ዝርከባ ሃገራት ዓንዲ ሕቆ ቁጠበአን ምዃኑ ይፍለጥ። እንተኾነ ዋላ እኳ ሕርሻ እቲ ዝበዝሐ ክፋል ህዝበን ዝነባበረሉ ጽላት እንተኾነ፡ ብእተፈላለየ ምኽንያት እቶትን እተታውነትን ሕርሻ ገና ከምቲ ዝድለ ኣይገስገሰን። ኣብ ሃገርና ኤርትራ ኣብ እተፈላለየ ዓውድታት ሕርሻ ብሓፍሻ ኣብ ልምዓት ኣሕምልትን ፍረታትን ከምኡ ውን ኣብ ምስራሕ ከዘንቲ ሞያት ድማ ብፍላይ ሳላ እተገብረ ገዚፍ ወፍሪ ኣብ ሕርሻ ርኡይ ገስጋስ ከም እተመዝገበ ዕዳጋታትና ዝምስክርዎ ሓቂ እዩ። እንተኾነ ኣብ መላእ ሃገር ዝርከብ ህዝብና ውሑስን መኣዛውን ምግቢ ክሳዕ ዝረክብ ገና ሓያል ስራሕ ከም ዝፅበየና ምዝኽኻር ኣገዳሲ እዩ። ሓደ ካብቶም ንጽላት ሕርሻ ንቕድሚ ዘሰጉሙ እስትራቴጂታት ምሕያል ሕርሻዊ ምርምራት እዩ። ሚኒስትር ሕርሻ ነዚ ዕዮ ገዛ ተሰኪሙ ብመገዲ ሃገራዊ ትካል ሕርሻዊ ምርምር እተፈላለዩ ምርምራትን መጽናዕታትን ከካይድ ምጽንሑ ይፍለጥ። ነዚ ልሙድ ምርምራዊ ስራሓት ንምሕያል ድማ ኣብ እተፈላለዩ እዋናት ሃገራዊ ዓውደ ዘተታትን ዋዕላታትን ብምውዳብ ብእተፈላለዩ ተመራመርቲ መጽናዕታዊ ወረቓቕቲ ከቕርብ ጸኒሑን ኣሎን። ኣብ መወዳእታ ወርሒ ሰነ 2026 ድማ ንፈለማ እዋን ኣብ መላእ ሃገር ዝርከቡ ክኢላታትን ተመራመርቲ ምስ ሕርሻ ቀጥታዊ ምትእስሳር ዘለዎም መጽናዕታዊ ወረቓቕቲ ዘቕርብሉ መድረኽ ፈጢሩ። ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ካብ ዕለት 20 ክሳዕ 21 ነሓሰ 2026 ኣብ ትሕቲ ምስጓም ቀጻልነት ዘለዎ ስርዓታት ሕርሻን መግቢ ንሃገራዊ ቁጠባዊ ዕቤት ዝብል ቴማ ኣብ ስመራ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ከም እተኻይደ ይዝከር። ኣብዚ በኹሪ ሃገራዊ ዋዕላ ልዕሊ 76 መጽናዕታዊ ወረቓቲ ክቐርብ እንከሎ ምርኢት መጽናዕታዊ ፖስተርን መደረ ላዕለዎት ክኢላታትን እውን ኣካል ናይ ዝዋዕላ እዩ ነይሩ። እዞም ኣብዚ ዋዕላ ዝቐረቡ 76 ወረቓቕቲ ኣብ ዓውደታት ሕርሻዊ ኤክስቴንሽን ትግባሩኡን ተቐባልነቱን ብሓረስቶት ሕርሻዊ ምድጅታል ወሳኽ ክብርን ሕርሻ ዋኒንን ድሕነት ውሕስነትን መኣዛን ምግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሌማዊ ለውጢ ምብዳህን ምምካትን ተወርስኣዊ ጸጋታትን ዕቃበ ስነ ህይወታዊ ብዙሕነትን ከምኡ ውን ሕርሻዊ ፖሊሲ ቁፅፅርን ምሕደራን ዘተኮረ እዮም ነይሮም። ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ካብ ዕለት 20 ክሳዕ 21 ነሓሰ 2026 ኣብ ኣስመራ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ከም እተኻይደ ይዝከር። ኣብዚ በኹሪ ሃገራዊ ዋዕላ ልዕሊ 76 መጽናዕታዊ ወረቓቕቲ ክቐርብ እንከሎ ምርኢት መጽናዕታዊ ፖስተርን መደረ ላዕለዎት ክኢላታትን እውን ኣካል ናይ ዝዋዕላ እዩ ነይሩ።
1: ኩሉ ዲጋታትና ደም ህይወት መሊኡን ኣሰባይ
0: እዚ ዋዕላ ብድርኺት ናይቲ ኣብ ወርሒ ጥሪ 2025 እተኻየደ ሃገራዊ ዋዕላ መጽናዕታት ኤርትራ እተበገሰ ኮይኑ ንልዕሊ ሓደ ዓመት ምድላዋት ከም እተገብረሉ ኣቦ ወንበር ቴክኒካዊ ሽማግለ ናይቲ ዋዕላ ዶክተር ኤፍሬም ገብረ መስቀል ይገልጽ።
2: እቲ ቀንዲ ዓላማ ናይዚ ዝካየድ ዘሎ ሃገራዊ ዋዕላ ንሕርሻ ዝምልከት ዝተኻየዱ መጽናዕትን ምርምራዊ ስራሓትን ኣኪብካ እቶም ወረቓቕቲ ከም ዝቐርቡ እቶም ዝቐረቡ ወረቓቕቲ ከዓ ዝምልከቶም ክኢላታት ኩሎም ኣብቲ ዝቐረቡ ወረቓቕቲ ዓውዲ ዘትዮም ከምኡውን ናቶም ፍልጠት ወሲኾም ነቲ ፍልጠት ንምህብታም ዝዓለመ እዩ ማለት እዩ።

0: ጸሓፊ ቴክኒካዊ ሽማግለ ናይቲ ዋዕላ ዝኾነ መንእሰይ ዓብደላ ዑመር እውን እታ ሽማግለ መፅናዕታ ወረቓቲ ንምእካብ እተጠቕመትሉ መስርሕ ብከምዚ የብርሆ።
1: ብልካት ጀመርናሉ ንጥፈት ናይዚ ዋዕላ ምድላው ኣብ ዝሓለፈ ዓመት ኣብ 2015 ኣብ ወር ሓደ ከም ኮሚተ ቆይምና ሽዑ ኣብኡ ነይሩ ካልእ ዕማም ዕዮ ገዛ ዝተዋሃበና ንዕኡ እንዳሰራዕና ከዓ እዚ ናይ ሕርሻዊ መፅናዕቲ ደይግበር እዚ ሕጂ ተመክሮ ኣብ 25 ምናልባት ኣብ 2015 ተመክሮ ናይ መፅናዕትታት ንኤርትራ ዝተገበረ ዓበ ዋዕላ ነይሩ ሕጂ ካብኡ ተመክሮ ብምውሳድ ንምንታይ ከ ናይ ሕርሻዊ መፅናዕቲ ዘይግበር ዝብል ሓሳብ ምስ ተበገሰ ከም ዕዮ ገዛ ምስ ተዋሃብና ካብኡ ከዓ ኣህዲና ጀሚርና ስራሕ ማለት እዩ። ጀሚርና መጀመርያ እቲ ፖስተራት ኣብ ምዝርጋሕ ኢና ጀሚርና። እቲ ፖስተራት ከዓ እንታይ እዩ? ኣብ ዝተፈላለየ ቦታ ደለዉ ናይ ሕርሻ ክእላታት ኣብ ኮሌጃት ከምኡውን መሻርክቲ ኣብ ሕርሻ ዝግደሱ ከምኡውን ኣብ ካልእ ሚኒስትራታት ዘለውን ምስ ሕርሻ ዝተኣሳሰር ደሎ ኣብኡ ዘሎ እንታይ ይመስል ወራቅቲ ንክህቡና ከዓ መፀዋዕታ ጌርና ማለት እዩ። መፀዋዕታ እቲ ናይ ኣብስትራክት ዝበሃል መፀዋዕታ ሓፂር ፅሑፍ ክህቡና ው መሰረት ተጀሚሩ ስራሕ ብድሕሪኡ ከዓ ኣብ ኩለን ዞባታት ዜርና ኣብ ዝምልከቶ ሚኒስትርታት እውን ከድና መሻርክቲ እውን በፂሕና ስለዚ ከባቢ 101 ንኸውን ፖስተራት ዝተዘርጊሑ ማለት እዩ። ብድሕሪኡ ከዓ ወራቀት ክንቅበል ጀሚርና እቲ ወራቀቲ እቲ ኣብስትራክት ንብሎ ሓፂር ፅሑፍ ብዛዕባ እቲ ብዓብዪ ፅሑፍ ዝገልፅ ንዑ ተቐቢልና ብድሕሪኡ ከዓ ዝተጀሚሩ እቲ ስራሕ ማለት እዩ።
2: ኣብ ርእስቲ ኣብ ሙሉእ ሃገር ምዝርጋሕናኻ ብሻባይት ንደገ እውን ፅርጊሕና ኢና። ካብ ሙሉእ ኤርትራ ተወሳኺ ካብ ደገ ዘለዉ ኤርትራውያን ስፔሻሊ እቶም ኣብ ትምህርቲ ዘለዉ 183 ወራቅቲ ተቐዲሞ
0: ኣብ
2: ሓምሎይ ክፅልልና።
0: ኣባል ቴክኒካዊ ሽማግለ ናይታ ዋዕላ ዝኾነ መንእሰይ ናትናኤል ሃብተ ሚካኤል እውን እታ ሽማግለ መፅናዕታ ወረቃቅቲ ንምእካብ ሰፋሕቲ ናይ ሓበሬታ ምዝርጋሐን ጎስጓስን ንጥፈታት ከም እተኻየደ ይጠቀስ።
2: ሓፈሻዊ ጀመርናሉ ካብ ጥሪ 2025 ንከባቢ ዓመትን 8 ወርሒ ዝኸይድ ምድለዋት ጌርና። ኣብቲ ምድለዋትና ከዓ ምድላው ናይ ጋይድላይን ነርና፣ ናይ ኣብስትራክት ምድላው ነርና፣ ናይ ፖስተር ምድላውን ምዝርጋሕን ምድላው ፖስተርን ምዝርጋሕ ፖስተር ናብ ኩሉን ዘቦታትን መሻርክቲ ትካላትን ዘርጊሕና ኮሌጃት ዘርጊሕና ብኸም መሰረት ከዓ ከይድና ማለት እዩ።
0: መስርሕ ምምማይን ምምራፅን ናይቲ መፅናዕታዊ ወረቃቅቲ ነዊሕን ጥንቁቕን መስርሕ ከም ዝሓለፎ ኣባላት ናይታ ሽማግለ በብወገኖም የብርሁ።
3: ናብዚ ዋዕላ እዚ ዝቐርቡ ወረቃቅቲ ፀዋዒት ወይ ከዓ ኮልድ ፎር ኣብስትራክት ንብሎም ኩሎም ክኢላታት ኣብዚ ሃገር ዘለዉ ዋላ ኣብ ደገ ዘለዎ እንድሕር ክኢሎም ነዚ ንምርስ ሕርሻ ዝምልከት ወረቃቅቲ ከቕርቡ ዝኽእሉ ብቕዓት ዘለዎ ወረቐት ንቕርቡ ብመሰረት ዝተዋህቦም መምርሒ ከም ዘቕርቡ ተገይሮም ማለት እዩ። ኩሎም ግን ብማዕረ እውን ስለ ዘይኮኑ ምፃረ እውን ስለ ዘለዎም ብክኢላታት በብዓውዲ ፈላሊና ኣብ 8 ቴማቲክ ኤርያ ንብሎ ፈላሊና ናይዚ 8 ቴማቲክ ኤራ ብቑዕ ዝኾነ ወረቐት ንምምማይ ነፍሲ ወከፍ ወረቐት ኣብ 3 ሪቪወርስ ተላኢኹ

0: ኣብዚ ተጠቐምናሉ እንታይ ኢናገርና እቲ ዝቀረበ ወረቐት ሙሉእ ወረቐት ኣይኮነን፣ ግን ሓፂር መግለፂ ብዛዕባ እቲ ፅሑፍ ኢና ሓቲትና ኣብስትራክት ንብሎ ማለት እዩ። እዚ ሕጂ መጀመርያ ከባቢ 183 ወረቐት መፂና ካብ ዝተፈላለየ ከምዚ ዓንቲ ዝገለፅክዎ ካብ ውሽጢ ሃገር ካብ ዝተፈላለየ ናይ ሕርሻ ዞባታት ከምኡውን ካብ ሚኒስትርታት ከምኡውን ካብ ኮሌጃት ካብ ድጎ እውን ዝተፈላለየ ወረቐቲ ከባቢ 183 መፂና ሕጂ ኣብ ዝተተከምናሉ ኣገባብ እንታይ እዩ ነዚ ወረቐት እዚ ምክንያቱ ኩሉ ከተቕርቦ ውን ስለዘይከኣል ምክንያቱ ኩሉ ውን ኣቅርቡ ጥራሕ ስለዝበል ምንታይ ይ ወረቐት ስለዘይንፈልጥ ናይ ረቪው ወይከዓ ናይ ምማይ መስርዕ ኢና ተጠቂምና። ሕጂ ኣብዚ ናይ ምማይ መስርዕ እንታይ ገርና ሓደ ፎርማት ኣዳሊና ወይከዓ ሓደ ቅጥዒ ተዳልዩ እቲ ወረቐት ብከመይ ምመ እንታይ እንታይ የማልእ እንታይ ከ ኣማልኡ እንተኮይኑ ዩ ሓልፍ ዝኽእል ዝብል ቅጥዒ ጌርና እንደገና ኣብዚ ከዓ ብዙሓት ከማን ካብ ኮሌጃት ድዮም ካብ ሚኒስትራት እዩ ወላ ካብ ደገ ብዙሓት ሓጊዞምና በዚ ኣጋጣሚ ከመዝግኖም ደሊ ሕጂ እቲ ወረቐት ተሰዲዱ ማለት እዩ ናብ ኩሉ ሰዲ ናብ ደገ ተሰዲዱ ናብቶም ናይ ኮሌጃት ኣባላት ተሰዲዱ ናብ ሚኒስትራት ተሰዲዱ ብሙሉኡ ከዓ ተሰዲዱ ረብዩ ኮይኑ ከዓ ተመሚ መፂድና ማለት እዩ። ፀጊርዎ ኩሉ
1: ኣሰይሉናሰ ንከምዚ ዓይነት ዋዕላ ኣብ ግብሪ ንምትርጋም ዝነበረ መስርሕ እዚ ክንከታተሎ ዝፀናሕና ኮይኑ ኣብ መስርሕ ዘጋጥመ ብድሆታት እንተነይሩ እውን ተወኪስናዮም ነርና
0: እወ ከም ብድሆ ግድን እዩ ኣብ ዝኾነ ስራሕ ክትግገዝ ከለካ ብድሆ የጋጥመካ እዩ ንዑ ግንዳሰገርካ ትኸይድ ሕጂ ካብቲ ቀንዲ ብድሆታት ዝነበረና እዚ ምድንጓይ ናይ ኢንፎርሜሽን ካብቶም ዘቕረቡ ወራቅቲ ሓደ ካብቲ ግዜ ዳሓሰብናዮ ገሊኡ ይሓልፍ ነይሩ ብወገን ኣቕረብቲ ወራቅቲ ምናልባት ብወገና እውን እዚ ናይ ምማይ ዝበልናዮ መስርሕ እውን ስለዘይቀልጠፈና ኣብውን ቅሩብ ግዜ ወሲድና ርና ድሓር ግን ንዕኦም ሓቢርና ነቲ ናይ ብድኮ ፀገም እውን ፈቲሕና ኢና። ሓደ ካብቲ ዕላማና ናይ ዋዕላ ንካየደሉ ኣይታሽሚ ይኮንና ምክንያቱ ልክ ኣብታ መዓልትና ኢና ታሽሚ ጌርና ግን ኣብ ውሽጢ እዛይ ምምፃእ ወረቐቲ ሓበሬታ ምእካብ ምክንያቱ ናይ ነፍሲ ወከብ ሓበሬታ ንእክብ ነርና ናይ ነፍሲ ወከብ ኣግራውንድ ሰብ ናቱ እንታይዩ ካበዩ እዚታት ንእክብ ኣብዚ ምድንጓይ ነርና ግን ብዝኾነ ተበዲዩ ኣብዚ በፂሕና ዘ

0: ብዘይካ ቴክኒካዊ መስርሑ ነዚ ዋዕላ ንምውዳብ ብድሕረ ባይታ ዝግበር ሎጂስቲካዊ ምድላው እውን ቀሊል ኣይኮነን። ወይዘሮ ስየ ነጋሽ ኣብ ሚኒስትሪ ሕርሻ ጨንፈር ህዝባዊ ርክባት ሓላፊት ኣሃዱ ምውዳብ ምድባት እያ። ወይዘሮ ስየ ብዛዕባ ምድላዋት ናይ ዝዋዕላ ኣመልኪታ ዝሃበቶ ሓበሬታ ይስዕብ።
1: እዚ ንክልተ መዓልቲ ካብ ለት 2 ክሳብ 21 ናሃ 26 ዝተካየደ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኣብ

0: ስራሕቲ ምስጓም ቀፃልነት ዘለዎም ስርዓታት ሕርሻን ምግብን ንሃገራዊ ቁጠባዊ ዕቤት ዝብል ቴማ እዩ ተኻይዱ ኣብ ሰለስትዩ ኣዳራሻት ናይ ሓኮሰ ድማ ውዒሉ ነዚ ምድላው ዝተኻየደ ስራሓት በዛ ኣሃዱናትና ድማ ካብ ምሕዚ ኣዳራሽ ጀሚርካ ነቲ መዓልቲ ዘድልዩ መሳልጥያታት ሕትመታት ኩሉ ምድላው ከምኡ ውን ዝርጋሕ ዕድመታት ዘጠቃለለ ስራሓት እዩ ተኻይዱ ነይሩ።
1: ወይዘሮ ስየ ንብዙሕን ዓይነትን ተሳተፍቲ ናይቲ ዋዕላ ክትገልፅን ከላ
0: ልዕሊ 300 ተሳተፍቲ እዮም ነሮም ካብዚኣቶም ቶን 23 ደቂ ኣንስትዮ እየን ነረን። ናብቲ ዝርዝሩ ወይ ናብቲ ዝርጋሕ እንድሕር መፂና ሚኒስትራት ናይ ሚኒስትሪ ትምህርቲ፣ ሚኒስትሪ ዜና ከምኡውን ሚኒስትሪ መሬትን ማይና ካብን ነይሮም። ወከልቲ ሚኒስትርታት ድማ ሚኒስትሪ ዞባዊ ምሕዳር፣ ሃብቲ ባሕሪ፣ ጥዕና፣ መሬትን ማይና ካብን፣ ንግድን ኢንዱስትሪን፣ ፋይናንስን ሃገራዊ ልምዓትን፣ ዜናን ነይሮም። ትካል ደረጃታት ኤርትራ እውን ነይሩ። ሃገራውያን ማሕበራት ከም ሃማደአ፣ ሃመትአ፣ ሃኮሰአ ኮርፖሬሽን ዘርእትን ጥሪትን ኤርትራ ከምኡውን በዓል ስልጣን ኣግራብን እንስሳ ዘገዳምን ላዕለዎት ትካላት ትምህርቲ ኮሌጃት ማለት ሓመልማሎ፣ ማይ ነፍሒ፣ ዓዲ ቀይሕ፣ ናይ ልምዓት መሻርክቲ፣ ሓለፍትን ክኢላሃትን ኣባላት ሚኒስትሪ ሕርሻ፣ ወከልቲ ሓለፍትን ዝምልከቶም ክኢላሃትን ክፍሊ ሕርሻን መሬትን ዞባታት፣ ወከልቲ ማሕበር ሕርሻ ንግዲ ደቂ ኣንስትዮ ኤርትራ፣ ሓረሶትና መስራሕ ትካላትን ካልኦትን ዘጠቃለለ እዩ ነይሩ።

0: ተሳተፍቲ ናይቲ ዋዕላ ኣተባባዒ ግብረ መልሲ ከም ዝሃቡ ኩሎም ኣሳናዳእቲ ናይቲ ዋዕላ የረጋግፁ።
1: ብሓፈሻ እቲ ተገዳስነት ናይዚ ዋዕላ ብጣዕሚ ልዑል እዩ ነይሩ። ኣብ ግዜ ምስታፍ፣ ኣብ ግዜ ወረቐት ምስ ዳዲልካ፣ ኣብ ግዜ ወላ እቲ ኢቫሉዌሽን ምስ ተገበረ፣ ብድሕሪኡ ወላ እውን ይሓቱ ገሊኦም ንምንታይ ኢና ዳኣ ከምዝኮይና ገለ። ስለዚ ብሓፈሻ ክሪኦ ከለና ከም ኮሚቴ ክሪኦ ከለና ብጣዕሚ ዓብ ዝኮነ ተገዳስነት እዩ ገይሩ እዚ ተሳተፋይ ወላ እውን ዘይተሳተፈ ክሳተፍ ዝደሊ ብሓፈሻ ምስ ረኣዩት ናይ መፀዋዕታ ብዙሕ እዮም ታሽሚ ገይሮም ኢብን ምናልባት ከም ተወሳኺ ናይ ደገ እውን ብዙሓት እዮም ተሳቲፎም። ከባቢ 20 ዝኸውን ወራቅቲ መፂእናይ ካብ ደገ በቲ ተጠቐምናሉ ኣገባብ ናይቲ ፖስተር ምስዳል ብዙሓት ተገዲሶም ንሶም ከዓ ብዙሕ ኮሚኒኬሽን እውን ነርና። ስለዚ ብሓፈሻ ክዛረብ ከለኹ ኣብ ተገዳስነት ብጣዕሚ ልዑል ነይሩ።
2: ኣብዛ ናይዛ ናይ ሎም ዓመት ዋዕላ ናይ ሕርሻዊ መፅናዕትታት ኤርትራ እቲ ኣዝዩ ዘሐጉስ ነገር ኣዝዩ ልዑል ተሳታፍነት ናይ መንእሰያት ምንባሩስ እዚ ክተባባዕ ዘለዎ እዩ። ካልኣይ ኣብቲ ዝገበርናዮ ወራቅቲ ኩሉ ዓይነት ዓውድታት 13 ቴማቲክ ኤርያ ነራና። ካብዘን 13 ተንሸሞንተ እኹል ዝኮነ ወራቅቲ ረኪብና ኣለን ማለት እዩ። ኣነ ግን ፀቂጠ ክዛረበሉ ዝደሊ እቲ ናይ ተሳታፍነት ናይ መንእሰያት እዩ። እዚዩ ካ ዘሐጉስ ነገር ክቅፅል ዘለዉ ከዓ ክተባባዕ ዘለዎ ንብል ማለት እዩ።
3: ረብሕኡ ብርግፅ ብዙሕ እዩ። ካብዚኣ ናይ ሎሚ ዝረኣናዮ ከማ ተምሃርናን ተዓዘብናን ድሕር ወሲድና ብዙሓት ሰብ ሞያ ከም ዘለውና ክንግንዘብ ክኢልና ከምቲ ዓላምኡ እውን ብዙሓት ወረቃቅቲ ተቀሪቦም እዮም ነዚ ዝምልከት ተቀሪቦም ዘለው ኣብ ነወሸከፍ ኣብ ሰለስተ ክፍሊ እዩ ዝቀርብ ዘሎ ዚ ወረቃቅቲ እዚ ኣብ ሰለስተ ከፋፊሉ ቀርብ ኣሎ ብዓውዱ ዝበልኮ ቴማቲክ ኤርያ ተፈልዩ ማለት እዩ። ስለዚ ኩሉ ዜርካ ክትሪኦ ከለካ ዝቅርብ ዘሎ ኣብኡ ዘሎ ተገዳስነት ናይቶም ሰሙያልና ወይ ስቴክ ሆልደርስ ነዚ ወረቀት እዚ ክዕዘቡን ርእቶም ክህቡን ክህብቶምን ዝመፁ እውን ኣብ ነስ ወከፍ ዝቀርብ ወረቀት ናይ ሓቂ ተክትዕንቲ ዝካየድ ዘሎ ምርድዳእን ምስራዕካ ክንዲምንታይ ጠቃምነት እውን ክትግምት ትኽእል ኢካ ማለት እዩ። ስለዚ ኣገዳስነቱ ኣዝዩ ዕቡብ ንሕጂ ጥራሕ ዘይኮነ ኣብ መፃእውን ከም ዝበልኮ ካብኡ ተፀሚቁ ዝወፀ ፅሑፋትን እቲ ለበዋታትን እውን ኣገዳሲ ክኸውን ንምንስትሪ ሕርሻ ማለት እዩ። ንምንስትሪ ሕርሻ ጥራሕ ዘይኮነ ኣብ ደገ ዘለዉ ሰባት እውን ከም መወከሲ ተገልጊሎም ብኣካል ወላ እንተዘይመፁ ነቲ ፅሑፋት ረኪቦም ዝደልይዎ ነገር ክወከሱ ክእሉ እዮም ማለት እዩ። ቀንዲ ከም መወከስን ከም መደብን ክተሓዘሉ ዝኽእል ንክልቲ እዩ ዓላማ ዝገበረ እዩ ማለት እዩ።
4: እዚ ዋዕላ እዚ ከምቲ ናይ መጀመርያ ሃገራዊ ዋዕላ ናይ ሕርሻዊ መፅናዕትታት ምክያዱ ኣብ ሰለስትዩ ኣዳራሻት ናይ ሃኮሰ ሰብ ከበብ ዝጠልሞ ፋሒሉ ዝተሳተፈሉ ኣዝዩ ፅቡቅ ዝኮነ መድረክ እዩ ነይሩ። ካብቶም ኣቅረብቲ ወረቀቲ ድማ ተመርፁ

0: ኢላታት ናብቲ ናይ ጥሙር ባህርያዊ ሕርሻ ኣኽርያ መርኣያ ዝኸውን ዕደት ኣካይዶም ነይሮም። ካብ ተሳተፍቲ ዝተቐበልናይ ርእቶታት ድማ ኣዝዩ ፅቡቅ ከም ዝነበረ ናይ ኮሌጃት ተምሃሮ መንእስያት ብዓብዩ ድማ ደቂ ኣንስትዮ ዝሳተፈ ናይ መፅናዕታ ወራቅቶም ዘቕርብሉ መድረኽ ምንባሩ ኣዝዩ ፅቡቅ ክተባባዕ ዘለዎ ንመፃእ እውን ቀፃልነት ክህልዎ ዘለዎ ዋዕላ ምንባሩን ርእቶታት ተዋሂብና ኣብ ምሕደራ ግዜን ኣብ ምውህሃድን ድማ ኣዝዩ ፅቡቅ ከም ዝነበረ ዝብ ርእቶታት ካብ ተሳተፍ ተቐቢልና።
1: ወይዘሮ ስዬ ኣብ መወዳእታ ኣዋሃቲ ሚኒስትሪ ሕርሻን ጋዜጠኛታት ሚኒስትሪ ዜናን ነዚ ኣብ ሰለስተ ኣዳራሻት ሃኮሴአ ዝካየድ ዝነበረ ዋዕላ ኣብ መላእ ሃገርን ወፃእን ንምብፃሕ ንዝገበርዎ ኣበርክቶ ተመስግን።
0: ንኩሎም ኣዋሃቲ ዝዋዕላ ዓውት ንክኸውን ተወፊዮም ዝሰርሑ ንኩሎም ተሳተፍቲ መሻርክቲ ኣካላት ሚኒስትሪ ሕርሻ ብዓብዪ ድማ ንሚኒስትሪ ዜና ኣዝዩ ሰፊሕ ዝኾነ ሸፈነ ብዜና ብቴሌቭዥን ብሬድዮ ከምኡውን ብጋዜጣ ሂቦም ናብ ኣብ ውሽጢ ናብ ደገን ዝርከቡ ዜጋታት ብዝግባእ ስለ ዘብፅሕዎ ከመስግኖም ይፈቱ።
1: ሓደ ካብ ዓበይቲ ዓወታት ናይቲ ዋዕላ ኮይኑ እተመዝገበ ተሳታፍነት መንእስያት ተማራምርቲ ብሓፈሻ ተሳታፍነት መንእስያት ደቂ ኣንስትዮ ድማ ብፍለይ እዩ። እዚ ድማ ንቐጻልነት ሕርሻዊ ምርምር ኣብ ሃገርና ንዘሎ ዕቑር ናይ ምርምር ዓቕምን ዘረጋግጽ እዩ።

ዝኸበርኩም ተኸታተልቲ መደብ ፍረ ፃዕሪ፣ እዚ ንሎም ኣዳሊነየ ዝነበርና መደብ ኣብ ዝተዛዚሙሎ። ከም ወትሩ ኣብ መደባትና ሕቶ ርእቶ ወይ ሃናፅ ንቕፌታ ምስ ዘህልወኩም በዛ ኣብ ታሕቲ ቀሪቡ ዘሎ ኣድራሻና ክትረኽቡና ትኽእል ኢኹም። ኣብ ካልእ መደብ ብካልእ ትሕዝቶታት ይኸውን ምርኻብና። ክሳብ ሽዑ ግን ሰላም ቅነዕ ንኹልና፣ ውሕስን መኣዛውን መግቢ ንኹሉ ኣብ ኩሉ።

0: ትኽልና ንኣተዎ ማለት እዩ ነዚ ሓይሊ ተኣሰሪዑ ዝመፅ ዝነበረ ትኽልና ምሳዕተ ናይ ሓጂ ታንኪ ኣብ ዘልዕሊኦም እያ ትስቀሎም። እቲ ሰንቢዱ ብድሕሪ ዝፀንሐ ዝሃድምን እቲ ዝርገፅን ንዓና መልሲ ክሳብ ዝበና ድሮ ኢና ንሓልፍ ከምኡ እንዳልና ከምኡ እንዳልና ከምኡ እንዳልና ነታ እታ ዓዲ ኣቲና ማለት እታ ሓደ ግበይ ኣቲና
1: ብን መፂና ኢለን ባርዕ እዛ ኦራል ከይተሃርማ ብሎ ኣሉ ከዓ ንብረት እዩ ነዳዲ ፅዒና ኣላ ቀረባ ርሕቐት እንዲ ክሻፋ ዝሪያ ነቲ ኦራል ነዳዲ ፊሶታት ፅዒና ስለዘለ ከይተሃርማ ነልኮ ትርክብ ወዳንኤል ከይነገሮት መጥፋእጅ ዓሚሩላ ሳልሰይቲ ምስ ሃረመ ነዲዳ በቲ ሓደ ወገን ከዓ ፅቡቅ ገበራ ጥራሕ ኢለ ዕገርገርኣት ይወፀላ እዩ እታዛ ዓበይቲ ስራሒተ ጅብዚያ ጭፍራያ ትበሃል ታወታ
2: ከቢድ ብረስ ኣዝዩ ሓያል ሰራዊት ክፀብሮ ይከኣለ ካድም ጥራሕ ይደሎ ወልድያ ኣብኣ ከላያ ተወልድያ ኣብ ክልተ መዓልትስ ኩሉ ትውኡድ ነበረ ሰለስተ ክፍለ ሰራዊት ክኸውን ነይሩ ንኩሉ ደምሲሶ እዮም ሒዞም
3: ወያነ ኣብ ቆቦ ጎልጎል እዩ ቆቦ ልካ ከምዚ ናይ በዓል ናሮ ወላጉል ብደይ መካና ዝገብሩ ዘይተኽል ቦታ እዩ ንዕኦም ንምሕጋዝ ተሓሲቡ ነይሩ ኦሬዲ ግን ኣብኡ ተዓዊቶም እዮም ኣብኡውን ኮማንዶናትና ከም ዝሓገዝዎም ካብ ኣላማጣ ካብ ትሻ ግልምታት እናተኩስ ከም ዝሓገዝዎም ኢና ንፈልጥ
4: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ
5: ካብ መቀይ ሕጂ መጥቃዕቲ ክንገብር ተባሂሉ ገና መካናጅ ቅድሚ መካናጅ ድ እዚ ካብ ማጮው ክሳብ ከባቢ ወልድያ ደሎ ክህረብ ተባሂሉ ተመዲቡ ሕጂ ንሕና ኣብ ሰለስተ ተመቒልና ሓደ ጉጅለ ፅርግያ ዓዲ ጉዶም ገይሩ ማጮው ገይሩ ንኣላማጣ ክወርት ሓደ ጉጅለ ብምብራቅ ወሪዱ ብኣውራ ገይሩ ንቆቦ ብምብራቅ ኣክኣቱ ድሕሪ እዛ ናይ ኣውራ ኣብ ኣውዒልና ከም ሰዓት ክልተ ናይ ምሸት ይፅውዑና ቅዲ ሕፃዮም ገይሮም ኩሎም ዳርጋ ፍርቆም ክኾኑ እዮም ቶም ማእከላይ ሽማገለ ሓንቲ ዓባይ ሳግላያ ኣብታ ሳግላ ቅዲ ሕፃ ገይሮም ፀኒሖም እዚ ቅዲ ሕፃ ክትርእይ ወይና ፀውዒናኩም ኣነ ሳምሶም የማነ ኢናክኢልና ርኢናዮ ታርጌትኩም ኢሎምና ሓደ ናይ መምርያ እዚ መምርያ ዝነበረ ሓደ ማይክሮዌቭ ነይሩ ከምዚ ራዳር ሓደ ናይ ጀርመን ዲገለ ትካል ነይሩ ራብዓይ እቲ ቦታ መካናይዝ ኩነት ዓድሎ እቲ ዝቡል ከይበፅሓ ናብቲ ፍርቂ ጎቦ ኣብኡ ተኸኢልና ሓዲርና ወጋሕታ ታርጌትና ፈሊጥና ኢና ሰዓት ሓሙሽተ ምዃንቲ መደብ ተነጊርናዩ ሰዓት ሓሙሽተ ተኽሱ ምስ ተጀመረ ቀዳመይቲ ቦንቦሰደድና ትብኣድ ነበረ ናይ ግንባር ኣዛዝ ጀነራል እግሩ ተቆሪፁ መተካእታ ናትኡ መስፍን ገብረ ቃል ዝብሎ ኤርትራዊ ጀነራል መፅኡ ተኪእዎ ድሕርያ እታ ማይክሮዌቭ ተሃሪማ እታ ናይ ጀርመን ትካል ተሃሪማ ግን ክንሃርና ይንኽእልን ነተን መካናይዝ ክንርክበና ይንኽእልን ኢና ሕጂ ከይድዩ ፍርቂ መዓልቲ ኮይኑ ከባቢ ፋዱስ እዩ ኮይኑ በትን ብኩሉ ካሃዝማ ፈቲነ ተን ኣምሓራ ጎልጎል እዩ ታንክታት እየን ገለ የን ወላ ሓንቲ ክገብርዎ ናይ ከኣሉ ንወያነ ሓይሊ ምልእቲ ኣርቢጂ ዓጢቓ ተኣቱ ትምለስ ሕጂ ኦራልን ማግኒ ነይሩ መፀዊዒና ኣታይ ኦራል ዝብል ሳሞራ ተኩሲ ዝብል ዘሎ ሓንሳእ ከመሓይሸ እየ ዝብል ከመሓይሸ ፍርቂ ሰዓት ተፀበየኒ ሰብ ዝእለሽ ዘሎ ተኩስ ኣብ ኮን ከብል ሂና ንገድፋ ዛ ቀዳሚ ኢልቲቦምባ ትኸይድ ኣብ ማእከልታ ሽቆቦ ኣመሓይሽና ነተን ታንክታት ክንሃርም ጀሚርና ሓሙሽተ ሽዱሽተ ታንክታት ኮና ምስተሃርማ ተሃርማ ጀሚረ ድሕሪኡ ወሪድና ንፀሓይ ክዓርብ ዳርጋ ደልዩ ንብዋጃ ተጠውና ንቆቦ ኣቲና እሶም ሓንቲ ሜትስ ነራቶም ኣብቲ ግዜ ጥረ ታንኪ ብናይ ዶሮ ግብር ገይሮም ኣብታ ክሳድ ናይ ዶሮ ግብር ኣብኣ ተኺሎም ኣታ ሚልስ

0: ካብዚ ሃዲመ ናብኡ ከዳ በታ ሜትስ ቀዳመይቲ መኪና ምስ መፀት ምሳሃረና ፀቢቢት ቦታ ተዓፅን የማን ፀጋም ጎቦታት እዩ መጋለበጥ የለን ሰራዊት ጥራይ ወይኑ ኮይሉ ሃዲሙ ድሕሪኡ ከይድና ኣርኪብናዮ ማብኡ ሰም ንወልድ ኣትን ንሕና ዓብደልኹም መጠጥዎ ተባሂልና
1: ወልድያ ምስ ከደሽሓት ፀኣኻ ኸድና ካብ ኣለውካ ንምብራቁ ሓራ ዝበሃል ቦታ መሬት ናይ ዓፋር ነይሩ ዳርጋ ሕጂ ምስ ምብራ ተኣሳሲርዎ ምስ ናይ ወልድያ ተኣሳሲርዎ እሞዚ መፅካዕቶም ክርሰት ገልታ ተባሂሉ ምንቲ መፀ ሕጂ እዛ ብርጌድ ናይ ወዲ ሕፈሮ ትመፅእ ምስኣ ከዓ ቻይነ ዝመፅእ ማለት እዩ ከድና ካብ ስሪንቃ ንዕቱ ካብ ስሪንቃ ማርሳ ካብ ማርሳ ጥሳ ባሊማ ካብ ጥሳ ባሊማ ወርጌሳ ካብ ወርጌሳ ውጫለ ካብ ውጫለ ሃይቂ ንበፅሕ ሃይቂ ምስ ትበፅሕ ሕጂ ንቐፅል ቀፂልና ኣብ ገምጎም ናይ ደሴ ሞናሓት ንኮምበርሻ ብስሕተና ከምዚ ንርአያ ካብኡ ድመፅና የለን እንተተባሃለ ላላ ገልታ ተባሂሉ ዶ ማዓስ ተበጊሱ ናይ ግዜ ተበጊሱ እንታይ ገልታ ትሽዑ ሳልሳይ ክፍርፅር ካብዚ መፅእ እንዳ ሳልሳይ ክፍርፅር ማለት እዩ መዲ መራሒኡ ኮይነረል ሰርቀ ብርሃል እዩ ሕጂ ሰይ ኣብ መሽሙ ከለና ንግሆ ግመይ ከምዚ ናይ ሰሜና ባሕሪ ግመይ ኳሕኳሕመሰለ ሕዚ ዘብሉ ሽዑ ተሓዋዊሰ ማለት እዩ ናይ መን ሳልሳይ ክፍርፅር ካበይ መፅኻ ካብ ኤርትራ ወያነ ሕጂ እዚኣ ካብኣ ዘንሰሓቦ ኣበይ ንመፅእ ማርሳ ንመለስ ዳርጋ ኣርባዕተ ከተማ ገዲፍና ማርሳ ንመለስ ማርሳ ተመዲና ኣብ ተተሓሒዙ ናብ ሰሪቅካ ሓንሳ ዓሪፍና ድሕሪ ምዕራፍና ሽዑ እንደገና ነዚ ምዕዋት ምስኣወ ብደቡብ ደሴ ክንሃርብ ምታይ ኢሉ ራስታ ደይብና ብራስታ ገርና ተኺልና ኣበይ ንኣቱ በዓል ጉጉፍ ጠባሲ ዝበሃል ማለት ሕጂ ኣብኡ ተሳሲበን ነበራና እንዳ ናይ ወያነ ኣቃቂ ቀኸኾ ካልኦት እውን ነረ ሓደ 45 ክፍለ ሰራዊት ነረ መጥቃዕቲ ጀሚርና ምሉይቲ ክነጥቃ ሓዚርና ስጋዕ ዝወጋሕታ ገለ ዝኸውን ሰሪእና ሽዑ ሰባሲ ብጎኑና ነይሩ ወዲ የማና ብጀን ኮይኑ ሕብረና ስለነበረ ሰብ የለ ገደ የለ መወዳእታ ነፈርቲ ናበይ መፅን ሽዑ ነ ናይ በዓል ኣላባስ ንበረ ሓንቲ ማኪና ንዓ ሃርማ ማለት እዩ ፓራፓንጎ ስለዝሃርማ ድሕሪኡ ኣዝሊቕና ኣበይ ንመፅእ ኣብዚ ጉጉፍ ትብልካ ኣለ
2: ኣነ ኣብቲ ግዜ እቲ ሓላፍ ሓተሃሉ ኮይነ ኣብ ናይ ዓሳ ኢላ ውግእ ነረ እንትኾነ ክኸዶም ስለ ዝነበረኒ ኣብ ወልድያ ከባቢ ምስ በፅሐቲ ኩነታት እየ ኣና ከም ነትሽዑ ዝነበረ ሓላፍ መጥባሕታሉ ተኪየ ናብኡ ዝኸይድ ካብኡ ንድሓር ዘለዎ ኩነታት ኩሉ ስለ ኣብ ኣዲስ ኣበባ ከዓ ተዓቢ ምትሕግጋዝ ናይ ኮማንዶ ኣሃዱ ናይ መካናይዝድን ስለ ዝነበሮ እዩ ኣዲስ ኣበባ ተኽኢሉ ስለዚ እዚ ሓደ መድረኽ ድሮ ንትግራይ ብምሉእ ነፃ ወፂኡ ናብ ሰሜን ወሎ ዝተፀጋዕናሉ ዝኣተናሉ ኮይኑ ኣብ ውሽጡ ሰሜን ወሎ እውን ፅቡቅ ምቹእ ናይ ውግእ ኩነታት ስለተፈጥረ መጀመርታ ካብ ቆቦ ንወልድያ ምስጋር እዩ ኣብዚ ከተማታት ናይ ሞጃ ጎብየ ንብሎ ኣለውሃ ንባዕሉ ካብ ኣለውሃ ሰጊርካውን ደሮ ግብር ዝበሃል ከምኡውን ወልድያ ከም ከተማ ፀላእ ስለ ዝነበሮ እዚ ሓደ ርእሱ ዝኽእል ካብ ቆቦ ጀሚርካ ንወልድያ ንምሓዝ ዝነበረ ወኪ ኣብዚ ብዘካ ውሕድ ሞርታራት ከመይ በረት ብበዝሕናቶም ስለዘይነበረ ናህና ግራድ ሓደ ኣፉ ቢኤም ማለት እዩ ተወሲኽዎ ናይ ቢኤም ሻምብቆታት ደርጋ ልዕሊ 10 ዝኸውን ግራድ ናሕና ክትኮስ ስለዝኽኣለ ዕድል ስለዝተረኽበ እዩ ስጋ ብወልድያ ኣብፅሕ ትኸይድ ማለት እዩ ኣብዚ ግዜ እዚ ካብ ወልድያ ናብ ስሪንቃ ዝተባሃለ ቦታ ከምኡ ንመርሳ ንሸነኽ ደሴ ዝኸይድ ሓደ ምዕራፍ ክተሓዝ እንከሎ ካብ ወልድያ ምስ ቤተ ምድር ዘራኸብ ሰናይ 300 ኪሎ ሜትር ሓደ ዓብዪ ፅርግያ ኣሎ ነዚ ተኸትሉ ከዓ ነዚ ተኸትሉ እዚ ማለት ንፋስ ማውጫ ካብ ንፋስ ማውጫ ናብ ከባቢ ጋይንት ዝኸይድ ሓደ ርእሱ ዝኽኣለ መድረኽ ናይ ውግእ ምስኡ ዝተኣሰር እዩ ናሕና ኣሃዱ ናይ መካናይዝ ከምኡውን ብፍላይታት ናሕና ኣሃዱ ምስቲ ናይ ወያነ ብምትዕባር ሓደ ምስሪ ክኸይድ ማለት እዩ
3: ድሕሪ ዛዕባ ዕወት ሰራዊት ኢህወደግ መጥቃዕትታቱ ንሰሜናዊ ምዕራብ ኢትዮጵያ ናብ ክፍለ ሃገር ጎንደር ከም ዝ

0: ሕም ገበረ ካብ ገርገራ ንፋስ መውጫን ክምር ድንጋይን ክሳብ ስትራቴጂካዊ ጎቦታት ደብረታቦር ዘሎ ከባቢታት ተቆፃፂሩ ናብ ባህርዳርን ጎንደርን ዘጠምት ግንባር ደብረታቦር ኣብ ዝተሰሜ መከላኸሊ መስረተ
1: ኣብ ወልድያ ምስ ኣቶና እዚ ንክምር ድንጋይ ንጎንደር ዝወስድ መንገዲ ኣሎ ወዲ ኣርባዕተ ሓንቲ ሓይሊ ሒዙ ክልተ ግንባራት እዩ ነይሩ ተሓደ ግንባር ሓየሎም ዝመርሖ ተሓደ ግንባር ከዓ ሳሞራ ዝመርሖ ሕጂ እቲ ሓንቲ ሓይሊ ወዲ ኣርባዕተ ሒዝዋ ኣብ በዓል ሳሞራ ይተፀቢሩ ንክምር ድንጋይ ከባቢ ጎንደር ማለት እዩ
2: ወያነ ብክልተ ግንባር ይግስግሱ ስለ ዝነበሩ ንኣዲስ ኣበባ በቲ ግንባር ናይ ጎንደር ዝኸፈትዎ ናይ መድፍዕ ሓገዝ ስለ ዘለዩ በዓሉ ሰመራሕ ፈሮም ፀዊዑ እሞ ከምዚ ሓቱ ስለ ዘለዉ እዚ ሓንቲ ሓይሊ ሒዝካ ይኣኺድ ንስኻ ከዓ ከተማእክላ ስለ ዘለካ ኢሉ ኣነ ነታ ሓንቲ ሓይሊ ናይ ኣብርሃም ገላዋን ክፍለ ማርያም ቀሺ ንብሎን እዛዝን ምክትሉን ማለት እዩ ካብ ቆቦ ገለ ከባቢ 20 ኪሎ ሜትር ንረኸውን ዳሕሪት ምስ ተመለስና ንፀጋም ንላሊበላ ዝወስድ መገዲ ናብኡ ተኣሊና ካብኡ ዳርጋ ሙሉእ ለይቲ ንከይዲ ሓዲርና ኣብ ሓደ ቦታ ዓሪፍና ንፅባሒቱ ተበጊስና ናብ ሓደ ዓብ ጎቦ ከይደ እቶም ናይ ወያነ ኣዘዝቲ ኣለዎ ዝተባህለ ቦታ ማለት እዩ ኣብቲ ቦታ ምስ ከድኩ መን ኢኻ ትብሎ ይፀኒሑ ፀድቃን ፀድቃን ኣብኡ ከም ዘሎ ነጊሮም ናቶም ኣብኡ ዝነበሩ ተጋደልቲ ሞ ክረኽቦ ደሊና ኣለና ናይ ህዝባዊ ግንባር ተጋደልቲ ኢና ምስ በልናዮም ኣኼባ ሒዙ ኢሎም ብዝኾነ ግን ነጊሮሞ ካብታ ኣኼባ ዝነበረላ ቅሩብ ርሕቐት ነርና ናይ ሓደ 20 ሜትሮ ኸውን ኣብታ ጫፍ ናይታ ጎቢኦም ነይሮም ሶም ካብኡ ወሪዱ መፅኡ ረኺብና ብጣዕሚ ብሕጉስ መንፈስ ብፍሕሹ ገፅ እዩ ተቐቢልና ብፆት ህዝባዊ ግንባር መፅኹምና ንበዓር መገዲ ርሑቕ እዩ ደኺምኩም ዶ በለ ኢሉ መቸም ፅቡቅ ኣቀባብላ ገይሩ ሕጂ ኣኼባ ሒዘ ኣለኹ ኢሉ ምስቶም እሂድን እዩ ኣኼባ ነይሩ ክሽዑ ምስ መራሕቲ ናይ እሂድን ሓደ ካብቲ ንዝክሮ ወያነ ትግራይ ሓራም ምስ ገበረ ካብ ትግራይ ከዓ ንኢትዮጵያ ትውግእ ምስ ቀፀለ ኣብ ዝኸድዎ ዝነበሩ ቦታታት ዓደምሓራ ስለ ዝኾነ እቶም ተጋደልቲ ናይ ወያነ እቲ ውድብ ናይ ወያነ ማለት እሂድን ብሓባር ኮይኖም ክልቲኦም ነቲ ውግእ የካይድዎ ነይሮም ሽዑ እውን እቶም ኣዘዝቲ ናይ እሂድን ምስ ናይ ወያነ ነይሮም እቶም መሪሕነት ከዓ ምስቶም መሪሕነት ኮይኖም ነቲ መደባት የዋህድዎ ነይሮም ነዚ ዘመልከተ ኣኼባ ከም ዝነበሮም ሽዑ ፀድቃን ነገርና ሓንሳብ ኢና ምስ እሂድን ኣኼባ ጌርና እኒአና ዝኾነ ግን ስጋዕ ዝውድእ ተፀበይኒ ኢሉ መግቢ ሻሂ ከነዕርፍ ከም ዘለና ኣዚዙ ኸይዱ እቲ መደብ ከተማ ንፋስ ማውጫ ናይ ምጥቃዕ መደብ ከም ዘሎ ኣብቲ ግንባር ከዓ ኣዛዚ ሳሞራ ምዃኑ ስለዚ ናብኡ ኸይደ ምስ ሳሞራ ተራድአት መደብ ካብኡ ክወስዶ ከም ዘለኒ ነጊርኒ ናብቲ ቦታ ተብፅሕ ማኪና ሓንቲ መስኮብች ይብልኒ ኣነን ኦፐሬተራተይን ተበጊስና ማለት እዩ ንፅባሒቱ ንግሆ ሳሞራ ዘለዎ እቶም ካልኦት ኣዘዝቲ ዘለናዮ ከየድና እቲ ግንባር ርኢናዮ እታ ከተማ ንፋስ ማውጫ ጨፋ ቁርብ እያ ትረአየና እዚዩ ርሑቕ እዩ ናይ 8 ኪሎ ሜትር ከቢሉ ክኸውን እዩ እቲ ፀላኣይ ግን ኣብ ቅድሚት ኣሎ ካብቲ ንዕዘበሉ ዘለናዮ ቦታ ኣብ ቅድሚት ዝሰርሖ ድፍዓት ይረአ ስለዚ ቀዳማይ መጥቃዕትና ነዚ ብዚ ቅድሚት ዘሎ ሰራዊት ፀላኣይ ምፅራግ እዩ ብካልኣይ ደረጃ ከዓ ብድሕሪትን ብጎንን ብየማን ማለት እዩ ብቆረፃ ከምቲ ሶም ንኩሉ ግዜ ዝጥቀምሉ ናይ ቆረፃ ዘካየድ ኣሃድ እውን ብዙሕ ዝበለ ኣሃድ እውን ቢኔው ክልእኹ ምዃኖም ተቀዳሚ መጥቃዕቲ ግን እዚ ግንባር ዘሎ ኢሎም እታ መደብ ኣርኦምና ነናተን ተን ኣሃደታትን መመደባተን ሂቦመን ስለዚ ናትና መደብ ከዓ ብመዳፍዕ ጌርካ ነቲ ቅድሚ ዘሎ ፀላኢ ምድብዳብ ማለት እዩ ንፅባሒቱ ሽዑብ ካልኣይ መዓልቲ ማለት እዩ መጥቃዕቲ ጀሚሩ መጥቃዕቲ ወጋሕታ ሰዓት 5 ጀሚሩ ኣብዚ ዝካየድ ዝነበረ መጥቃዕቲ ንመድፍዕ ነቲ ቦታ ክትሃርሞ ኣዝዩ ቀሊል እዩ ዘደናገር ነገር ኣይነበረን ምክንያቱ ኣብ ከዲ ዓብ ጎቦ እዩ እቲ ፀላኢ ድፍዓት ሒዙ ነይሩ ብድሕሪኡ መዝለቕቲ ኮም ቦታታት ከም ዘለዎ ረአየና ነይሩ ዓሞቕቲ ግን ዘይረአካ ዝኾነ ግን ኣብ ሰፊሕ ጎቦ ኣብ ከብዲ ጎቦ ዓሪዱ ስለዝነበረ ንግሆ ጓሕታ እቲ በቲ ተዳልዩ ዝነበረ ናይ ተኽሲ ዳታ ናይ ተኽሲ ዳታ ንብሎ እንታይ እዩ ነቲ መድፍዕ ነቲ ዕላማታት ናይ ፀላኢ ብክንደይ ርሕቀትን ብክንደይ ማእዝንን መዝጊቡ ኣብቲ ክሻፋ ናይቲ መድፍዕ ንክትኩስ መምርሒ ዝሓዘ እቲ ናይ ተኽሲ ዳታ ንህቦ እሱ ዳሊና

0: ስለፀናሕና ንኡ ውሂብናዮም ብኣ መሰረት ኣክሱም ጀመርና ገለ ቁሩብ ቦምባታት ኣሪብና ወታ ነቲ ድፋዓት ከም ሕሱም ደዲድናዮ ሰራዊት ናይ ወያነ ከዓ ቅድሚኡ ከምኡ ርዩ ይፈልጥ እያ ይብልኒ ኣነ ብቐሊሉ ነቲ ቦታታት ክሃጅሞ ጀሚሩ ቦታታት ክሕዝ ጀሚሩ ብከምዚ እቲ ኩናት ከም ዝበልክዎ ሰዓት ሓሙሽተ ወጋሕታ ምጀመረ ብዝተፈላለየ ቦታታት መጥቃዕትታት ይቕፅል ነይሩ
1: ኣብቲ እዋንቲ ፀቕጢ ናይ ጥቐንዲ ኩናት ክወሎ ስለ ዝነበረ ፀቕጢ ንምግባር ተባሂሉ ንሕና ንየማናይ ንጎንደር ገፅና ኢና ከድና ንጎንደር ክንከይድ ከለና ኣብኡ ብዙሕ ኣርጎጥጎጥ ኣለዎን መንገዲ ጥዑይ መንገዲ ነበረን ፅርግያ ብዝኾነ መንገዲ ኣብኡ ከይድና ተብተብ እናበልና ኢና ከይድና ቅድሚ ንፋስ መወጫ ፀላኢ ነይርዎ ሽዑኡ ኣብ ንፋስ መወጫ ቅድሚ ምእታውና ግን ሰለስተ ብረት ተኺድና ንንፋስ መወጫ ከምዝድለ ደብዲብናያ ኢና ማለት ሽዑ ብሓፈሻ ግን ብናህና ሓገዝ ደገፍ ተደብዲበ ንፋስ መወጫ ትወፅእ ኣብኡ ዝኣክል ኩናት ተካይዱ እዩ ዝኣክል ደገፍ ከዓ ገርና ኢና
0: ካብቲ ዝነበረ ቦታ ክሃድም ከለውን ናብ ከተማ ንፋስ ማውጫ እ ምክንያቱ መገዲ ክዕጎቶ እዩ ዝሃድም ነይሩ ክሃድም ከሎ ሕጂ ዝያዳ ንመድፍዕ እንታይ ኮይኑ ዝጣዓሚ ኮይኑ ምክንያቱ ብቁልዕ እዩ ማካይኑ ሰራዊትን ሒዙ ክሃድም ከሎ በቲ መዳፍዕ ኣዝዩ ፅዑቕ ደብዳብ ኣካይድናሉ ሽዑ ገለ መካይኑ እውን ተቓፂላ ደድሕሪኡ እውን ቶም ሰራዊት ናይ ወያነ ከተማ ንፋስ ማውጫዕትእዮም ንሕና ውን ኣፅዋርና ጠቕሊልና ምሸት ከተማ ንፋስ ማውጫዕት ኢና ማለት እዩ ዝኾነታ ከተማ ነፃ ስለ ዝወፀት ኣብኡ ምሸት ኣእቲና ንሓሙሽተ መዓልቲ ብታ ከተማ ኢና ኮፍ ኢልና ፅዑቕ ደብዳቢና ኣካይድና ዳሕራይቶም ስለያ ናይ ወያነ እውን ምክትል ኣዛዚ ናይቲ ግንባር ኣብቲ በቲ ዘካየድ ክመውግእ ተወጊኡ ኢሎም ውን መግለፂ ገይሮም ነይሮም ድሕርዚ ክንምለስ ስለ ዝኣዘዘ እቲ ሙሉእ ብርጌድና ንሕና እውን ክንምለስ ተነጊርና ወልድያ ሓሊፍካ ስሪን ካብ ትበሃል ቦታ ኣብኡ እቲ ብርጌድና ተጠርኒፉ ነይሩ ናብኡ ተመሊሰ ማለት እዩ ተኣህዱታት ሒዝና ማለት እዩ
2: ንወልድያ ክንቅፅል ዘብለካ ዘለኹ እዛ ናይ ኣለዋ መላሽ ከኣላ በና ይወዳእናያ ዘለና ዝኾነ ሳቶም ን ነጆ ንብሎም በቲ ዝለልና እንደገና ሓይሎም ከዓ ነጥቀዕ ይብለና እዛ ኣለዋ መላሽ ሳቶም ከይመፁ ዳርጋ ንኸፍታ ከፊትናያ ንወልድያ ንቕፅል ወልድያ ከይኣተ ከዓ ዓብዪ ገለርያ ኣሎ እታ ገለርያ ብፊንጂ ገሮም ሴረና ኣፀንሓና እዚ ኩሉ ኣፅዋርና ኣብኡ ይተሓስ ሓየሎም መፅ ሞ ታይ ዳ ክንገብር ገለ ንብል ንፈበል ሓደ ኣውቲስታ ሓንቲ ታንኪ ጌርና ክንፍትና ተስግርና ተኮይና ከምኡ ንብል እቲ ኣውቲስታ ሓደ ንመርፅ መሪፅና ከዓ ነታ ተሰበረት ጉንቶ ይሰግራ እታ ታንኪ ትሰግር ታንኪ ተሰጊራቶ ካልኦት መካይን ብቀሊል እየ ንሰግራ ኩለ ንሰግር ወልድያ ከዓ ንሕዛ ማለት እዩ ወልድያ ሒዝና ናበይ ንወርት ንስሪንቃ ኣብ ስሪንቃ ሓደ ክልተ ሰሙን ንገብር እዚ ትምህርቲ ከዓ መሃሩልና ብሎና ኣብቲ ትምህርቲ ከዓ ክንምህር ኢልና ንጅምር እንደገና ከዓ ካብ ትምህርቲ ኣቢሎም ከዓ ንኾና ንዑናያ ነጥቃዕ ገለ ብሉና ዕለት 8 ወርሒ 10 ድዩ ኣቢልና ከዓ ውጫለ ንኸይድ ውጫለ ከይበፃሕና ሓንቲ ዓድላ ብንቶ ዘለዋ እታ ብንቶ ከዓ ልክ ከምታ ናይ ወልድያ ድሰባ ሰረና ኣፀንሓና ሞታይ ዳ ክንገበር ኢና ብል ሓኢሎም ድሓን በዚ ግራውቲ ሰንጭቆም ይኽእሉ ኢልና ብግራውቲ ሰንጭቕና ከዓ ንኣቱ ውጫለ ንቋፀራ ማለት እዩ ግዜ ወሰደት ለና ውጫለ ብታሪክ ንሰምዖን እቲ ኣብኡ ፀንሓና ሰራዊት በበይኑ ውጫለ ድሕሪ ምውዳእና ከዓ እንደገና ንሃየቂ ንቅፅል ሃይቂ ሒዝና ሃይቂ ከዓ ንቋፃፀራ
3: ስጋብ ሃይቂ ኢና በፂሕና ኣብቲ ዘጋጠመና ኩነታት ብዙሕ ከቢድ ነይሩ ክትብሎ ይትኽእልና ምክንያቱ ዓበይቲ ጎቦታት ባዕሉት ወተሃደር ናይ ኢትዮጵያ ን ብዙሕ እንታይ ሽሙ ስለ ዘይገብር
2: ሃይቂ እታ ምስተቃፀርናያ ማለት ሓደ ክልተ መዓልቲ ንውዕል ድሕሪ ክልተ መዓልቲ ብፅትና ሳልሳይ ክፍለ ጦር ዓሰብ ኣትዩሎ ብሉና ኣነ ከዓ ንሓየሎም ሳልሳይ ክፍለ ጦር ዓሰብ ኣትዩሎ ቅድሚ ዓሰብ ቅድሚ ናባና ንውፅኡ እዛ ደሴ ቅድሚ ምባሉ ንሕና ደሴ ንሓዛ ንብሎ ብላዕሊ ሓትት ኣብታ ምክንያት እንድያ እታ ወረድትኩም ይኹን ሳልሳይ ሰብ ክፍለ ጦር ከዓ ንሕሪ መፅ ሕጂ ክጠርጎኩም እዩ ንብሎም ከምዛ ድበልናያ ክልተ መዓልቲ ኣቱ ኣትዩ ነታ ክሳድ ምሻላ ናይ ሃይ ናታቶም ብርጌድ ሕያቶ ዝነበረት ከዓ ሶስተኛ ብትን የብሎም ብትን ምሰበሎም ንሕና ከዓ ሃየቅ ክንከይድና ኩሉ ንብረትና ጠርኒፍና ንኡ ሓጉዝና ብሉና ወዲ ኣበባ ሰለስተ ታንኪ ክልተ ረሻ ሽገምታት ሂቡ ሒዙ ከዓ ኣቱ እቲ ዳኣተወ ሳለሳ ናይ ሳለሳ

0: ታይ ክፍለ ጦር ከዓ ኣብ ኣፈሎ እዩ ድምስሶ።
1: ብከምዚ ሓቢርና ሓጂ ሶም ምስ ተበገሱ ትምሸት ምስኣት ዓሰርተ ኣቢሉ ብንዮቲ ግንባር በቲ ንሕና ዝቆረፅናይ ዓፂንኦ ምሸት ተኽሲ ምስ ገበራሎም ብማኪና ውግኣት ሕካይን እቶም ጋራጅና ተዓፂም ኣለዉ ብለኒ ቻይንስ እሞንታይ ማራፂ ክሰጉሪ ይከኣሉን ብኡ ኣሲረንኦ ኣለዋ ተባሂሉ ንሕና ኩሉ ተዓራሪና ተበገሱ ተመለስኹም ትኸፍትዋ ብመዓኮረን ተባሂሉ ብድሕሪት ወጊሒና ስጋዕ ሰዓት 4 ወባሕታ ገለ መላኡ በፂሕ እቲ ኩለን ታንክታት ኣብ ምስ ወያነ ገዲፍና ከም ዘሎ ናይ ረሻሽን ታንክን ተበጊስ ግን ተን ታንክታት ኣግዕዝናየና ቦተን ነዳዲና መሊእና እቲ ቦምባ ዝምላእ መሊእና ወጋሕታ ንመፅ ናብቲ ዝነበርና ናይ ሓራ መስመር ምክንያቱ ክትጋገ ይብልካ የማን ፀጋም ምድረ በዳ እዩ ካልእ መገዲ ክትወስድ ትኽእል ኢኻ ንበዓል ድብቲ ገልመለ ከማ ኢል ናፍታ ቦታ ውጋሕ ክብል ከሉ ኣቲናየን ብማዓኮረን ተኽስን ተኽሲ ኮይኑ ወልድያ ንግንባር መጥቃዓት ዝተሓስበ ንሕና ብድሕሪት ኣፍሪስና እዮ
0: ድክልተ መዓልቲ ኮፍ ምስ በልና ሓየሎም መፅ ምሸት እሞ ሳልሳይ ክፍለ ሰራዊት ካብ ኤርትራ ተበጊሱ ብባፅ ኣቢሉ ብዓሰብ ኣቢሉ ኮምበልሻኣትዩ ኣሎ ንዓና ክዕግት ሕጂ ከይቀደመና ከሎ ንሕና ክነጥቁ ኢና ተበገሱ ብለና ምሸት ኣራኢልና ንብገስ ምሸት እዩ ከባቢ ውጫሌ ንኣቱ ውጫለ ሕጂ ኣብኡ ዓሪዱ ፀንሓና ምክንያቱ ውጫለላ ብድሕሪኡ ከዓ ሓንቲ ሊማ ትበሃል ንእሽተይ ዓድላ ካብኡ ሃይቂላ ካብ ሃይቂ ጢጣ ኣላ ካብ ጢጣ ተራራ ዝበሃል ኣሎ ካብኡ ደሴ እያ ሕጂ ኣብኡ ናይ ክልተ ሰዓት ውግእ ንገብራ ውጫለ ካብኡ ውን ኣልቂቕናዮ ኣልቂቕናዮ ምሸት ሰዓት6ዱሽተ ኸውን ሃይቂኣቲና ኣብ መገዲ ሓንቲ ታንክ ሃሪና ኣለን ታሽቡ ኮይና ምሸት ኣቲና እጂ ሓደ ክፍለ ሰራዊት ሓደ ረጅነ እንት ናይ ወያነ ብድሕሪት ቆሪፁ ስለ ዝነበረ ነቲ መገዲ ቆሪፅዎ ገለ ዓሰርተ ኾነ ኣይነትረ ገለመለ ስቂ ፃዓና ቆሪፅዎ ፀኒሕና ሃይቂ ሒዝና እያ ኣብ ሃይቂ ሕጂ ጠጠው ኢልና ሓዲርናኡ ውዒልና ምሸት ድሕሪ ሰዓት ክልተ ጀበ መፀና በበ ተክለ ሃይማኖት እሞ ደሴስ ሳልሳይ ክፍለ ሰራዊት ተቋፂርዎ ኣሎ ሕጂ ናባና ገፁ ግስግስ ኣሎ ሕጂ ኣብ ከባቢ ደሴ ኸይድና ክንዋግኦ ኢና እሞ ተበጓሱ ብለና ኣነ ሕጂ ክልተ ታንክታትን ክልተ ፀረንፈርትን ሒዘ ኸይድ ወዲ ኣባ ምሳ ኣሎ እዚ ጢጣስ ተራራ ዝበሃል ኣብኡ እዩ ኣብኡ መፅ እዩ ኩሎም ቶም ሸውዓተ ክፍለ ሰራዊት ናይ ወያነ ኣሎ ሓደ ክፍለ ሰራዊት ኣብኡ ዳርጋ ሙሉእ ለይትን ሙሉእ መዓልትን ተዋጊና ስጉም ኣይከኣለን ማይ እዩ ዓታሽምታት እዩ ዝሃርም ኣታሽሙ ኣብኡ ለስ ኣቢልናዮ ክፍንጥሰና ኣይከኣለን እጂ ዳሕርጋ ናይ ምሸት ሰዓት 8 ምስ ኮነ ኣብ ካልኣይ መዓልቲ ከነንሰሓብ ኢና ብሉ ቆም ድፋዕና መከላኸሊ መስመርና ኣብ ውጫለ እዩ እዚ ቦታ እዚ ክንገድፎ ኢና እዚ ወዲ ኣበባ በቲ ጥቃይ ኣሎ መልእኽቲ ገይሩ ውፃእ እብለኒ ሃራ ኢልና መከላኸሊ መስመርና ንሕና ውጫለ እዩ ንስኹም ግን ንስሪንቃ ክትምለሱ ኢኹም ኣብ ትሕቲ ወልድያ ኣላዓዲ ኣብኡ ክፀኒሕኹም ንግዚኡ
2: ርሕቆቱ ደምጊምና ስለ ዝነበርና እታ ዝገዘፍናያታ ትእሰርተ ሰንሰለት ደምጊምና ስለ ዝነበርና ካበይ ክንጅመር ከም ዘለና ተውሰሸ ቶም ኣድባሕጂ ናይ ታንክታትን ናይ ረሻሽን ፅቡ ገይረ ማዝኒዕማ ስለ ዝነበሩ ላ ንሕና ንሪእና ስለ ዝነበርና ካበይ ክንጅመር ከም ዘለና ነታ ቦታ ክንከፍታ ተረዳዲና እጂ ብለይቲ ተኽሲ ንጅምር በት መውፅኢና ማለት እዩ ካብኡ ማለት ይብል ብወልድያ ዝመፅእ ሓፃዲት መዳፍዕ ማለት ይብል መዳፍዕ ይመፀና ውግከይዱ መቸም ንሕና ንቐርብ ተኽሲ ብርትዕ ንሕና ንቀርቦ ንሕና ንቀርቦ ንሕና ንቀርቦ እታ ቦታ ከምታ ክንወፅእ ከለና ጌርና ዝንደድንያ ክንምለስ ከለና ኣቃፂልና ኢና ነታ መስመር ከፊትንያ
1: እዚኣ ኩነታት እዚኣ ምስ ፈረሰት ወደብረሃብ ኣምለስ ጋራጅ ስለ ዝሓልፉ ዘለዉ ምስኦም ተመለስ ብሉ ኣብዚ ሕጂ ክትዕን ይሉ ሙሉእ መዓል ተዋጊና መሊስና ተመሊስና ተባሂሉ ንዓወ ደብራ ካል ኣማራፂ የለን ኩሉ ፅዋር ዝገደፍነዮ ነፈርቲ ድኩዖ ከይገብርዎን ንዞም ጋራጅ ተመለስ ኢሎ ሽዑ መሊስ እዮ ወጋሕታ
2: ታንከኛ ይምፃእ ረሻሽ ግን ወደብራ ሒዝዎን ይመለስ ዝብል ትእዛዝካ ካልኣይ መፅ ሸንሽዑ

ንኣራሽዑ መሬት ቀውጢ ኮይናና ማለት እዩ መሪጫ የለን እንታይ እቲ መምለሲ ዕላማ ዳሓር እዩ ነፂርልና እምበር ክምለስ ከም ዘለኒ ጥራሕ እዩ ሓበሬታ መፂ ወዲ ኣባ ማም ዝብሉ ካሎ ትመለስ ኢኻ በይንና እዋ ንፀገም የለን ሕጂ ተጠቕምህና ንኣና ሽዑ ወጋሕታ ስለ ዝኾና ሴርናዮ ዝወፀአንካ እታ ቦታ ክንምለስ ከለና ከምኡ ክፀንሐና ኢልና እናሓሰብና ከለና እታ ቦታ ኣይተዓፅወትን ኣይተመለሳን ፀላእ እዩ።

0: ታንክታት ንኸውፁ ንሕና ከዓ ሓለዋ ናኖም ሓለዋ ምዃንና ሽ በርሂልና ማለት እዩ ኣብኡ ታንከኛ መቸም ከምሕሶም እዮም ሰሪሖም እዘን ታንክታት ባዕሎም ድዕረያ እንዳዓረዩ ባዕሎም ኣውቲስ ኮይኖም ኩሉ ነገር ገይሮም ብምለን ንድሕሪት ኣብ ነፃ ቦታ ማት ብታሓረ ቦታ ከም ዝመለሳ ገይሮም
1: ውግዕ ምስ በለ ኣነ ሕጂ ናብቲ ግንባር ኣይተመለስኩ ዶሮ ግብሪ ትበሃል ዓድላ እግሪ ናይ ወልድያ ወልድያ ምክንያቱ ክትኣቱ ትኾንካ ጎቦ እዩ ቀደም ጥልያን ክስታይ ዝገበሮ 900 ገለ ክኸውን እዩ ሓደ ኪሎ ሜትር 900 ሜትሮ ገለርያ እዩ እቲ ጎቦ ገለርያ ጥልያን ዝሰርሑ ብገለርያ ሓሊፍካ ካ ወልድያ ተኣቱ ንሕና ግን ኣቋራጅ እቲ ግንባር መጥቃዕቲ ከይገበረ ይሃድም ስለ ዘሎ ፀላእ ተባሂሉ ሓበሬታ ሂቦምን ብድሕሪት ከፊትና ነዚ መስመር መሽና ብዶሮ ግብር ጌርና እግሪ ናይ ወልድያ ብኣቋራጭ ኣቲና ናብቲ ክስታ ፍታ ቢንቶ ክንበፅሕ ሕጂ ቲኤንቲ ክገብራ ከፍርሶኦ ነቲ ቢንቶ ንሳ ተፈሪሳ መካናይዝ ክሓልፍ ኣይክእል እዩ ኣጋር በቲ ገለርያ ክሓልፍ ክእል እዩ በቲ ጎቦ ኣርክብ ኣቢልናን ወሪድና ካብ ታንኪ ምስኦም የተሰቂለ ነረ በለን ብብሬን ኢልና ምክንያቱ ታንኪ ብሬን ኣለዋ ኣርቲስታ ብሬን ኣለዎ መትፋዓጂ ብሬን ኣለዋ ውሽጢ ክብቶ ብሬን ኣለዎ ናይ ታንኪ ኣብቲ ኣታሓዛ ተኽሱ ዝገበራ ፍራዝአን ገልን ገዲፈን ቲኤንቲ ከይቀበራ ያላ ናብቲ ገለርያ ኣቲና ወልድያ ቀጥታ ኣቲና እያ ማለት እዩ
0: ታንክታ ደራጃትና ምስ መለስና ኢና ሽዑ ተቐሊልና ወፂና ወጋሕታ ሰዓት ሓሙሽተ ኸውን ንመለስ ወጋሕታ ሕጂ ፀላእይ ንወልድያ ክሰብራ ይቀዳደም ስለ ዘሎ እታ ገለርያ እዛ ገለርያ እዚኣ ንድሕር ተሰይዳኻ የለን ትግመር መኺኑ ማለት እዩ ሙዳይ ተሽከርካሪ ዝከበቂ ያላ ተባሂሉ ያላ ተባሂሉ ሽዑ ንወልድያ ከይበታኻ ኸላ እንዳጨጨፋ ኸላ እታ ገለርያ ሰንጢቕና ወፂና ወልድያ ኣቴና ካብ ወልድያ ኣብ ስሪን ካይና ንዕርፍ
1: ስለዚ ብከምዚ እቲ ስራሒቱ ዕቡት ነይሩ እቲ ግንባር መጥቃዕቲ ዝተሓስበ ንመይደ ንመድሓን ተበጊስና ተመሊስና ነቲ ግንባር ብድሕሪ ምሳረምናዮ ፀላኢ ፋሕፋሕ ክኣትዎ ጀሚሩ ቁጠቡ ኤምዳዱ ከንድም ዝጀመረ እቲ ግንባር ከዓ ብዘይውግእ ተበጊሱ ንማርሳ ናብ ውጫለ ገፅና ቀፂልና ካብ ውጫለ ፀላኢ ጠጠዋ ኣይበለን እቲ ቢንቶ መዳናጎይ ገይሩ ነይሩ ፍሪስዎ ግዜ ክኸስል ኢሉ ግን በቲ ሩባ መሕለፍ ስለ ዝነበረ ደውናጎሎ ኣልየን ታንክታት ሓሊፈን ብጎኒ ምሳሃርምናዮ ከዓ ፈሪሱ ከማ እናበልካ ብዘይውግእ ፋሶቢለ ንሃይቅ ኣቲና
2: ሕጂ ከንታይ ንብሎም ሕጂ ከዓ ከምታ ናይ ቀደምና ክንዋጋእስ ኣይንደሊና እሂ ተበልካዮም ነዚ ኩሉ ሓራ ከተማ ኣውፅኢናዮ ዘለና ክነመሓድሮ ስለዘይንኽእል ቅድም ነቲ ሒዝናዮ ዘለና ክነመሓድር ይብሉና መሉ ሕራይ ድሓን ሮማይ ተረዲእናኩም ኣለና ንብል ንሕና ካብቲ ሃይቅ ናብ ስሪንቃ ናብ ስሪንቃ ንመፅእ ኣብ ስሪንቃ ኮፍ ንብል እጂ ከዓ ሃይሎም ከዓ እንታይ ይብል እሞ ነዚ መካናይዝድ ኣነ ዝዛረብዎ ዘብሎ ኣለኒ ኣኼባ ድራር ከዓ ክገብረሎም ይብል ድራር ገብሩና ኣብቲ ኣኼባ ከዓ ንኸይድ ዋ እቲ ናይቲ ምስጋና ሓቀኛ ማለት ንሕና እዚ ህዝባዊ ግንባር ምስመፀ ንኸፈልናዮ መስዋእቲ የለን ስለዚ ተራ ናይ ህዝባዊ ግንባር ብጣዕሚ ኣገዳሲ እዩ
3: ብድሕር እዚ እቲ ኣብ ወፍርፋና እሂ ወደግ ዝተሳተፈ መካናይዝድ ህዝባዊ ግንባር ምስ ግንባር ሓርነት ኦሮሞ ብምውሃሃድ ኣብ ምዕራብ ኢትዮጵያ ክፍለ ሃገር ወለጋ ከባቢታት ኣሶሳ መጥቃዕቲ ክካየድ ስለ ዝተመደበ ኣብቲ ዝቕፅል መጥቃዕትታት ምስ እሂ ወደግ ዝተሓጋገዙ ናይ ኮማንዶ ኣህዱን ናይ መድፍዕ ኣህዱታትን ገዲፉ ናብ ኤርትራ ተመልሰ
4: ምስ ተመለስና ንመቐለ ህዝቢ መቐለ ናይ ረሓ ገፅሙ ገይሩ ተቐቢልና ኣብቲ እንዳ ራሻ ገለ ዝበሃል ቦታ ኣብኡ ግብጃ ጌርና ፅቡቅ ተቐቢልና
5: ካልእ ካብ ስሪንቃ ምስ ተመለስና ንትግራይ መፅና ማለት እዩ ኣብ መቐለ ነርና ኣብ መቐለ እቲ ህዝቢ ብጣዕሚ ፅቡቅ ገይሩ እዩ ተቐቢሉና ማራ ብብዙሕ ነገር ገይረና ካብኡ ኣኒና ምስቲ ህዝቢ ፅቡቅ እንታይ ድበሃል ነይሩና ምርድዳእ ወላ ደቂ ኣንስትዮ ቤን መፅአን ተባሂሉ ብፍሉይ ነተን ደቂ ኣንስትዮ ወሲዶም የዛውሩና መልሱና ከም ዝነበሩ ብጣዕሚ እቲ ህዝቢ መቐለ ሲ ፅቡቅ ገይሩ እዩ ተቐቢሉና
6: ንመቐለ ምስ መፃና ግን ኩሉ ኤርትራዊ እዞም ድመሓየ ዝበሃል እዎ ነይሮም ናብ ድመሓየ ምውሳድ ነይሩ ኣብኡ ኩን ግብጃ ተገይሩ እቲ ህዝቢ መፅእ ቅጫ ሒዛ ትመፅእ ገለ ሒዛ ትመፅእ ነራ ንገለ ኣዝማዱ መፅቦም ነሮም ኣብኡ ወዲእና ከዓ ናይ ወርሒ ገለ ገርና መፅና ንዕሊ ዓብደላ መፅና ካብ ዕሊ ዓብደላ ኣብ

0: ልተ ተመቂልና
1: ሕጂ ብሓፈሻ ናይቲ ኩናት መምፂ ኣጋር እናትና ሰራዊት እንተዘይህሉ ነይሩ ካብተ ዝተጀመረታ ክሳብ ተመወዳእታ ዝነበረት እቲ ኩናት እቲ ዝተረክበ ዓወት ኣብ መንጎ ኤርትራ ኹን ኣብ መንጎ ትግራይ ብሓፈሻ ኢትዮጵያ ኣይምተረክበ ነይሩ ምክንያቱ ናይ መሬት ቦታት ዝካየዶ ወይ ናይ ኣጋር ኩናት ዝካየዶ ቦታ ኣይኮነን ብሓፈሻ ናይ ኢትዮጵያ ሲ ኩሉ ከቢድ ብረት ዝውፃእ ጉዳይ ስለዝኾነ ብከቢድ ብረት ድማ እዩ ተወዲኡ ማለት እዩ ክሳብታ ዝበፅሕናያ ናይ ተሳትፎ ዝበ ግንባር ናይ ብሓቂ ዓብዪ ነይሩ

ንድምፅን ልሳንን ሓይልታት ምክልኻል ኤርትራ ዝኾነት መደብ ዋልታ ኣብ ምክትታል እትርከቡ ክቡራትን ክቡራንን ተኻተልቲ መደብና ከመይ ቀኒኹም እኖም ባዕርን ለሞን ንኣሳት 4 ደቓይቕ ምሳኹም ሓቢርና ክንፀኒሕና ምክትታልኩም ብኽብሪ ንዕድም ናብ ፈላማይ ትዕዝቶና ንሰግር ኣሎና ዝኸበርኩም ተዓዘብትና ኩነት ዘይድርቶ ሰራዊት ኣብ ትሕቲ ዝብል ኣርእስቲ መደብና ክፍልም እዩ ንህሉ ብቕዓት ሰራዊትና ዝገልጽ ክኸውን ደጊምና ምክትታልኩም ብኽብሪ ንዕድም

ኩነት ዘይድርቶ ሰራዊት ኣብዚ ዘለናዮ ግዜ ዓለምና ብዋጭዋጭታ ናይ ሓያላት ክመስሉ ዝደልዩ ሓይልታት ጸሚማ ወግሐ ጸብሐ ብዝተጋነነ ኣንደበት ዜና ተኽእሎ ስግኣትን ውግእን ምውራይ ቀለባ ጌይራቶላ ውግእን ወረ ውግእን ዝብርህን ማዕክና ዜና ንሞትን ዕንወትን ኪንዮ ዝግባእ ግዜ እናሃባ ብዛዕባ ሰላም ልምዓትን ህንፃን ብጩቕ ምባል ሓሪምዎን ይርከብ። እተን ኣብ ፀፅባሕ ከም ቃንጥሻ እናበቑላ ዝሓዝራ ንኣሽቱ ማሕበራዊ መራኸቢታት ከይተረፋ ክውንን ዘይክውንን ሓዋዊሰን ኣብ ዘየረኻኽባሉ ዓበይቲ ጉዳያት ከይተረፈ ጠብሎቕ እናበላ ውግእን ወረ ውግእን ምውራይ ተተሓሒዘኑ ኣለዋ። እቲ ስስዕ ዘንቀሉ ሕልሚ ብዛዕባ ኤርትራ እውን ምዝሓሸውየ ዝቝጸር እዩ። እቶም ንኸምዚ ዝበለ መኣዲ ከም ጽቡቕ ዕድል ዝቖጽርዎት ይፈዞታት ስም ናይ ዝሓበን ሃገሩ ዝኾነ ሰራዊት ኤርትራ እናልዓሉ ሰራዊት ተንቀሳቒሱ ኣጽዋር ተሸሚቱ ኲናት ተወሊዑ ክንዲዝ ጠፊኦም ክንዲዝ ተደጊሞም እናበሉ ኣብ ዘየለ ፍጻሜ ብቓላት ጥራይ ትውግእ ይውዕሉን ይሓድሩን ኣለዉ። እንተቲ በዓል መትከልን ዋና መሬትን ባሕርን

0: ዝኾነ ሰራዊት ኤርትራ ግን ትም ኢሉ ዕማሙ የሰላስል ኣሎ። ምኽንያቱ ኣብ ግዜኡን ብግብርን ጥራይ መልሲ ስለ ዝህብ
1: እቲ ፕሮፓጋንዳ እቲ መደረ ስቂኢልካ ሕጋውነት ዘይብሉ ወርትዖ ዘይብሉ ንካልእ ንምድንጋር ተባሂሉ ዝግበር ሃተፍተፍ እዩ። ብዝኾነ ግን እቲ ባሕሪ ባሕርና እዩ ባሕሪ ባሕርና እዩ። ዋናታቱ ከዓ ባዕልና ኢና ዋጋ ከዓ ከፊልናሉ ኢና። ስለዚ ዋጋ ዝኸፈልናሉ ንዑ ኣሕሊፍካ ክትቦ ዘይከውን ሓር ኣብ ታሪክና ተመሊስካ ክትሪኦ ከለካ ዋላቶም ቅድም ዝነበሩ ስርዓታት ሕጂ ጥራሕ ዘይኮነ ኩሉ ሰዕ ናይ ከምዚ ዓይነት ኩነታት ስለ ዝነበሮም እቲ ፅውፅዋይ ካልእ ዘየለ ነገር እንዳምፃኻ ዝያዳ ክትግብጥ ወይ ክትጉቡጥ ናይ ምድላይ ኩነታት ፀኒሑ ኩሎም ዶም ስርዓታት ከዓ ኣብ መጨረሽኡ ደርገ ከዓ ተሳዒሩ። ስለዚ ኣባይታ እንተ መፂእኻ ብመስዋእቲ ብፅንዓትን ተወፋይነትን ቃልሲ ህዝቢ ኤርትራን ህዝባዊ ግንባርን ዘረጋገፆ ኩነታት ስለ ዝኾነ ነዚ ሕጂ ተመሊስካ ካልእ ክትኸውን ምድላይ ዘይናትካ ክትግብት ምድላይ ልዕላውነትና ዋጋ ከፊ ኢልናሉ ዘረጋገፅናዮ ስለ ዝኾነ ዘሰክፍ ኩነታት የለን። ሕጂ እውን ድልዋት ኢና ዘለና ማለት እዩ። ኩሉ ሞራል ኩሉ ሉ ኩነታት ድልዋት ኣለና። ባሕርና ከዓ ኣብቲ ሕዚ ዝኾነ ይኹም ኩነታት ኣሕሊፍና ይንውና
2: ንሕና ከም ወተሃደራት መጠን እዚ ፖለቲካዊ ዕላማታትና እቲ ሃገራዊ ፖለቲካዊ እዩ። ካልእ ታእምታት የብልናን። ሃገራዊ ፖለቲካና ከዓ ብዝኾነ ይኹም ነገር ኣብ ዝኾነ እዋን ኣይዕፀፍን እዩ። ንሃገራዊ ህላወይ ኩሉሻዕ ኣብ ቦትኡ ዘሎ ሰራዊት ሃገራዊ ህላወይ ዝቃል ዘሎ በር ስነ ሓሳባዊ ተርእታት ወይ ገለመለ ከረጋግእሉ ተይኮነ ሃገራዊ ኤርትራ ትንበር ማለት እዩ። ሕጂ ነዚ ከዓ ዝኾነ ይኹን መስዋዕቲ ክኸፍል ድልው ኮይኑ ፀኒሑ ክከይድ ፀንሐ ሰራዊት እዩ። ኩናት ኣይደልዮን እዩ። እንተመፂኡ ከዓ ኣይገድፎን እዩ።
3: እዚ ኩሉ ንሰምዖን ዲና ኩሉ ሰራዊት እውን ሰምዖን ድብቲ ማስ መድያ ናፃ እዩ ክሰምዖ። ኣብቲ ሰራዊት ግን ዝኾነ ፅልዋ የብሉ
4: ዝገብሮ ዘሎ ፕሮፓጋንዳ ኣብዚ ሰራዊትና ወላ ሓንቲ ኣነ ከም ዓይ ዝረአየኒ ከም ዝዕዘቦን ፅልውኡ ከቢድ ኢልካ ክትዛረበሉ ትኽእልና። ከም ሰራዊት ግን ኩሉ ግዜ ንእንተታት ንክመፅእ ዝኽእል ደቂቕ ይኹን ዓብይ ብዘየገድስ እቲ ድልውነቱ ክረጋግፀሉ ዝኽእል ኣብ ካልእ ንጥፈታት ኣብ ትምህርቱ፣ ኣብ ኣካዳሚ፣ ኣብ ኣፅዋር፣ ኣብ ካልእ ካልእ ማሕበራዊ ማእቶታዊ ንጥፈታት ገለመዳ ዋ ተኪሩ እዩ ዝነጥፍ ዘሎ እምበር ብዛዕባኡ ዘርእዮ ሻቅሎትን ዘርእዮ ቀልባዕባዕን ኣለልካ ክትዛረብ ኣይትኽእልና።
0: እቲ ዝበሃል ብዙሕ እዩ። ነቲ ኣብ ውሽጦም ዘሎ ጓህሪ፣ ኣብ ምድሪ ቤቶም ዘሎ ስግኣት፣ ኣብ ሕቕፎም ዘሎ ዝርግርግ ከም ዘይናቶም ንምምሳል ናብ ህዝብን ሰራዊትን ኤርትራ ንኽጥቅዕዎ ስምዑና ዝብል ምሕፅንቶኦም ደረቱ ሓሊፍዎ ይርከብ። መልሲ እናኽስእኑ ሕርቃን ወሲኾም ፍርሒ ዝዓብለሎ መጠንቀቕታ ብኣውያ ዝተቓጠነ ፈኸራ ወይልኹም ዝመስል ጥበራ ከም ምሳሕን ቁርስን ልሙድ ኮይኑኣሎ።
2: ሕጂስ ናይ ምብዛሕን ውሓድን 100,000 ኢና፣ ክንዲ ሰራዊት ኣለና፣ ክንዲ ኣፅዋር ኣለና፣ ክንዲ ድሮን ኣለና ኢሎም በቲ ወታደራዊ መንገዲ መህደድ ጥቆምሉ እዮም። ሰራዊት ናይ ኢትዮጵያ ኩሉ ሻዕ ምስ በዛሓና እዩ። እነይ መዓልቲ ኸ በዚሕና ንፈልጥ። ኣብቲ ግዜ ብረታዊ ቃልሲሲ ሓደ ን10 ንዋግኣሉ ብዙሕ ግዜ ነይሩ ማለት እዩ። በቲ ፅዋር እንተሊኻ ኮንካ ናይ ነፈርቱ ናይ ታንክታቱ ናይ ገሉ ናይ ገልኡ ከዓ ብኩሉ ነገር ፀብለ ዝበለ እዩ። ተተባራሪን ዓበይቲ ሓይልታት ዝድግፍኦ እዩ። ብዙሕ ሰብ ኣለኒ ኢሉ ዝምካሕ እዩ። ሕጂስ ብኩሉ መለክዒታት ሲ ኣብ መንጎ ፃፀን ኣብ መንጎ ሓርማዝን እዩ ነይሩ እቲ ቃልሲ ናይ ሰውራ ኤርትራ ማለት እዩ። እቲ ፃፀ ግን ዘገም እናበለ ነቲ ሓርማዝ ይስዒርዎ። ስለምንታይ ፃፀ ነቲ ሓርማዝ ስዒርዎ? ስለምንታይ ፃፀ ከም ሓደ ገዚፍ ኮይኑ ታሽሙ ከይዲ ተልካ ክዛረባ ኮንካ ዕላማ ስለ ዘለዎ እዩ።
0: ሰራዊት ኤርትራ ኣብ ከምዚ ዝበለ ባዶ ዋዕዋዕ ክህሉ ማለት ዘይሕሰብ እዩ። እንተኾነ እዞም ዕለት ዕለት ባዶ ዝኾነ ወረታት ዝዘርኡ መዓክናት ወረ ሰራዊት ኤርትራ ኣብ ስጋኣት ከም ዘሎም ሲሎም ንከቕርቡ ዘይሰርሕዎ ዜና እንተዋስኦን የለን። ነቲ ፅሩይ ሰላም ናይ ኤርትራ ንምኽሓድ ነቲ ኣብ ሰማያት ኤርትራ ክንጠጥ ዝብህግዎ ሃዋህው

0: ኩናት ርቱዕ ንምግባር ኣይ ሰላማ ኩናት ክብሉ ምግዋሕ ኣይገደፉን።
1: ንሕና ብሸና ናብ ሰላም ኢና ዘለና። እቲ ንሶም ክንመፅና እንዳበሉ ካልእ መደባትካ ንከይትገብር ክሕንክሉኻ ወይ ክዕንቅፉኻ ፅባሕ ክንመፅና ድሕሪ ፅባሕ ክንመፅና ከምዚ ክንገብር ኢና ዓሰብ ክንኣፍና ገለ ዝብሉ እዚ ነስ ንኣእምሮ ኩነታት ነዚ ናይ ሰላም ኩነታትና ንምዝራግ ተባሂሉ ዝካየድ ዝጋባሕ ፕሮፓጋንዳ እዩ። ስለዚ እቲ ዝሓሸ እቲ መቕሉል ዝኾነ ዝምድናታት ምግባር እዩ። ካብኡ ሓሊፉ ተሪፉ ግን ተሃዲድ እንዳገበርካ ዝያዳ ካልእ መደባትካ ንከይትገብር ኣብሲ ክፍታታት ክኣቱ ህዝብና ዝግበር ተኣኻ ትብሎ እዩ። ስለዚ ኣነ ኳ ኣይ ሰላም ኣይ ኩናት ኣሎ ዝብሎ ኩነታት የለን። ንሰ ኩናት ኣብ ውሽጦም ካልእ ኣብ ሕማቅ ኩነታት ዘለዎ እምበር ንሕና ኣብ ተዛማዲ ሰላም ስለ ዘለና ኩሉ መደባትና ኣብ መስለሳ ኣለና። ዝኾነ ይኹን ኣይ ሰላም ኣይ ኩናት ኢልና ብዙሕ ነጋውሖ ንገልፆ ኩነታት የለን። ንሕና ኣብ ሰላም ኣለና። ዝኾነ ይኹን ድመፅእ ኩነታት ተደ ከዓ ንክንከላኸሎ መሰል ስለ ዘለና ንድልውነትና ንሰርሕ ካልእ ንጥፈታት ማዕር ማዕር የት ልዩ ከዓ ንጥፈታና መሰላስ ማለት እዩ።
2: ኣይኮና ናብ ሰላም ኩናት ኣይኮናን ዘለና። እቲ ዘረባ እዩ፣ እቲ ፕሮፓጋንዳ እዩ ዝመፅእ ዘሎ ብሚድያ እምበር ኣብ ባይታ ክትሪኦም ከለካ ስጋብ ሕጂ ብፍላይ ሕጂ ብዝግንባርና እንተመፂኻስ ጥቐና ዘሎ ሰራዊት ናይ ኢትዮጵያ የለን። ኩሉ ርሑቕ ከባና እዩ ዘሎ። ሓደ ወታደር ከዓ እንተ ደኣ ምድላዋት ንምጥቃዕ ወይ ከዓ ንምክልኻል ዝገብር ሃልዩስ ቀሪቡ ዝገብር እምበር ብማዕዶ ኮይኑ ዝገብሮ ውግእ የለን። ስለዚ ንሕና ኣብቲ ልምዓታዊ ንጥፈታትናን ካልኦት ስራሓትናን ኣተኪርና ኢና ንኸይድ ዘለና እምበር ኣይ ሰላም ኣይ ኩናት ስለ ዝኾነ ኩሉ ንጥፈታትና ዘበቢልና ኣለና ማለት ኣይኮነን።
3: ንሕና እቲ ኩሉ ግዜ ካብ ልምዓትና ጥጥዋ ይብልና ውሽጣዊ መደባትና ኣካል እውን ከይድካ ብግብሪ ረጋጊፅካ ኣለኻ እቲ ውሽጣዊ ኩነታትና ኩሉ ግዜ መዓልታ እውን ትኹን ድልውነቱ ከረጋግፅ በቲ ዝካየድ ንጥፈታት ጭቡጥ ኣባይታ ኣረጋግፅኩም ኣለኹም ውህብ እዩ ማለት እዩ። ክንደይ ኣካላዊ ጥንካሬ እግሪ ጉዕዞ ስልቲ ጨመተ ተኩሲ ምንፅፃር ወዘተ እዚኦም ኩሉ ግዜ ውህባት እዮም። ካብ መደባትና ዝኾነ ዓንቂፍና ይንፈልጥ ልምዓት ከዓ ኣብቲ ህዝቢ ዝካየዱ ልምዓታዊ መደባት ኩሉ እዚኦም ካብዚኦም ከዓ ተዓንቂፍና ኢና ክብለካ ይክእልኒ
4: ልክዓ ውግእ ኣለና። ውግእ ክመፀአና ከም ዝኽእል ኣብ ግምት ኢትና ግን ንነብር ማለት እዩ። እንተመፀ ተዛኢል ካኣሉ ትፀንሕ፣ እንተዘይመፀ ከዓ ኣይምፃእ። ንሕናን መሬትናን ብሓንሳ ኣለና፣ ንሕናን ህዝብና ብሓንሳ ኣለና ማለት እዩ።
3: መጀመርታ ዶባትና ሰላም እዩ ዘሎ፣ ዋላ ሓንቲ ዝርአ ነገር የለን። ኣብዚ ምሳና ኣብዚ ከባቢታት ዘሎ ጅቡት ኣሎ፣ የመን ኣሎ፣ ብባሕርን መሬት ንክልቲኡ እዚ ቦታ እዚ ኢትዮጵያ ከዓ ኣሎ። ዋላ ሓንቲ ዝርአ ሓድሽ ነገራት የለን። ጥራሕ እንታይ እዩ ተዓብለኸ ናይ ማስ ሜድያ ፕሮፓጋንዳ ስነ ኣእምራዊ ነውፂ ነቲ ህዝቢ ሓይሊ ዘይብልካ ከለካ ሓይሊ ኣለኒ ንመበል ዝግበር ዘሎ እምበር ኣብ ናይ ዶባትና ነገር ዋላ ሓንቲ ዝርአ ነገር የለን። ፀጥኡ ሕልው እዩ። እቲ ንዝኾነ ክመፅእ ዝኽእል ካ ሰራዊት ከዓ ኣብ ዶባት ኮይኑ ጥራይ ዘይኮነ ድሕር ኢሉ እቲ ዶባት ከማ ብዙሕ ክስያት ኣይብሉኒ ድሕር ኢሉ ንጥፈታት እዩ ዝገብር። እቲ ንጥፈታት ውሽጣዊ መደባቱ ንዑ እዩ ዘካይድ። ብዙሕ ብዛዕባ እዚ ፕሮፓጋንዳታት ዝወሃብ ኣድህቦ ሂቡ ክስታይ ትገብረሉ ነገራት የለን። በቲ ውሽጣዊ መደባቱ ግን ንዝኾነ ክመፅእ ዝኽእል ናይ ዝኾነ ተፃብኦታት ሃንዲ ቦታ ክስታይ ግን ኩሉ ግዜ 24 ሰዓት ድልዋሉ
0: ሰራዊት ኤርትራ ንኹነታት ባዕሉ ዝቕይር ደኣ እምበር ንገዛእ ርእሱ ምስ ኩነታት ዝቀያየር ኣይኮነን። ቅድምና ጽነት ይኹን ድሕርና ጽነት ኤርትራ ኣብ ኩላተን ዘጋጥምዎ ብድሆታት ኣድላይ ኣብ ዝኾነሉ ግዜን ኩነትን ስጉምቲ ክወስድ ደኣ እምበር ኣብ ናይ ማዕዶ ዳንኬራን ፈኸራን ክጽምበር ፍጹም ተራእዩ ይፈልጥን። ሰራዊት ኤርትራ ናይ ሰላምን ዕቤትን ሰራዊት እዩ። ናይ ዓሰርተታት ዓመታት ታሪኹ ድማ ነዚ ዝምስክር እዩ። ኣብ መስመሩን ካብ ዕላሙኡን ዝሕጥ ኣይብልን። ሃገሩን ህዝቡን ኣብ ምሕላው ሰላም ዘብለሉ እዋን የለን ኣይክህሉን ድማ እዩ። ኣብ ከምዚ ዝበለ ናይ ሃሮምሮም እዋን ንዂሉ ዓይነታት ፈተና ኽሰግር ዝኽእል ኵለንትናዊ ብቕዓት ክብከብል ከም ዘለዎ ኣጸቢቑ ስለ ዝፈልጥ ወትሩ ኣብ ስራሕ ኣሎ።
4: حجي أكلاو بقعات رأي يكون أمر أو بقعاتون نمترأي خاتي تكايدو مالتي إذي قن مس إعلاما نتعطي لك أخاتري أمبر بينس لتعلمه يكون بزعام إعلام تقولين تلقينا زيادة علم بزعام إعلام تلقينا زيادة علم تلقينا زيادة نتعليم نسلتانان قال ملسي زيادة كلاو قيرين قصة أصله سوكنا يكون إذي علم كان تعلم كان تماهير كان قال ملن إذي مكالات إفيا دا أمبر تا مصر تاوت نغرسي نعلم خام إيماني عمي
1: ولا دحيرهم زي صبور زي حواسنا حدش تمولون تخونو قلطيفهم يام زلالي وو ناتي بقعاتهم ناتي خناتاتهم أفلطون هاي تبحر خلوهم أبتمون كساس كيس وقوو كلتن أبحر دسافهفا يملكون يام ولا تي توساخي تبها الجي بي اس يهون كارتا يخون ملكت كم زتريو تغيرو بسو دو مقدي عمتاو تنوف مدب صراحة حانتو يزلو بساف سلطانا عندات مغازنة بذيكا تناوشت عند قورو تناهبتات كلو تيمو ياو وقعتو زخون يخم بردوهتاتنا يا بحري نخم الليش زخو قلو مقعت عمت راي عبرتعنا نسرح مالج
3: اتا زكاد ناي نقحاد كلتا يا حالي واتهدراو كل ساحة سباوي بسلوتو كب كبن كل جزية بحريات كويناتن الزنك والصيرن سلطن سليان وسرت أمنة حيتات مثل خالن والتهدراو بحلن دبلا قص علي تمرت المهاري أبزو حجي بزعات بحرياتنا كوينات بزعات الزنك والصيرن بزعات السلطي بزعبا سليان زلو وتأمامتان عمالاختان عبتناي والتهدراو خلص حسابا وتمرتي بناي والتهدراو عيني بغلص حساب أخل فلتت بسل فلتت علو تي ناي بوليتيكا وتمرتون اب ناي تاريخ حزب ايرترا قدم كما غير حزب ايرترا مصيو بخماي منغدي تعويتو كل غزي اتدد مص قصالي منسي نزه تمرتزي كورسو خم دلوون تتمرتون بزي مقراص ني ابتي باي تاريخ بيات هونيا امعلتي اب سومن ثلاثه غزي ناي تمرت غزي ناي كل غزي አለ ውህ ማለት ነው ፖለቲካ አምናይ ትወታ ሀደራውኻ አብሶም ሰለስተ ጊዜ በዚ መንገድ እዚ ዘይቋርጽ ቀጻሊ ንነቃሓቱ ከም ንምባል ወታ ሀደራውን ክንሳ ሐሳባውን ፖለቲካውን ንምግባር ካያድ እዩ ሰሚናራት ካይ ካያድ
2: ፖለቲካው ትምህርቲ ጎስጓስ ኣብ ሰራዊት ኣሎ ምስኡ ከዓ ከም ዘቐዲመ ጠቀስኩልካ እቲ ካልእ ወታ ሀደራዊ መላይ ዝምልከት ናይ ተዕሊም ድዩ ናይ ኣካል ምጥንካር ዝግበርን ነፅዋርካ ንምምላኽ ዝግበርን ተምህሮታት ኣብኡ ኣተኪሩ እዩ ሰራዊት ዝነፅፍ ስለዚ እዚ ስለዝኾነ ዳርጋ ከም ባህሊ ወሲድዎ ክትብል ትኽእል ኢኻ ባህሊ ህዝባዊ ግንባር ስለዝኾነ እሱ እውን ወሪስዎ ሰራዊቱ ንምንቃሕን ምውዳብን ብኣካል ይኹን ብእምሮ ድልውነቱ ክረጋግፀሉ ዝኽእል ኩነሃት ንምፍጣር ብዙሕ ነጥፈታት እዩ ዝካየድ
4: ታሪኮ ዝፈልጥ ሰራዊት እዩ ማለት እዩ ዕላሙኡ ተፈልጦ ዕላሙ ከዓ ፈሊጥ ሰራዊት ማለት እዩ ልዕሊ ኩሉ እቲ ሃገሩ ፈቱ ኩሉ መስዋእቲ ኩሉ ማእልያ ዘይብሉ ፀገማት ኣለዎ ማእ ዘይብሉ ሽግራት ኣለዎ ግን ኩሉ ድሕሪ ሃገር ኢሉ ኢሉ ስለዝሓስብ ንኩሎም ናቱ ማሕበራውን ቁጠባውን ካልኦትን ሽግራትን ተፃዊሩ ንህላወ ናይዚ ሃገር እዚ ዝኸይድ ንቕሓት ከም ዘለዎ እዩ ዘረጋግፀካ ማለት እዩ
0: እዞም ጌና ከይደቀሱ ከለዉ ስስዐ ዝበሃል ግናይ ኣመል ዘባዓገጎም ፀላእቲ በቲ ዝገብርዎ ዘለዉ ናይ ኣየር ብኣየር ሃፀፍፀፍ ከም ዝመስሎም ወይ ዝብልዎ እንተ ኮይኑ ድማ ስነ ኣእምራዊ ኩናት ንህዝብን ሰራዊትን ኤርትራ ብናይ ማዕዶ ኣባትር ዘፈራርሕዎ ዘለዉ ኮይኑ ይስምዖም ይኸውን እቲ ጽቡቕ ገይሮም ዝፈልጥዎ ይትረፍዶ ንዓታቶም ንዓለም ዘስተንክረቓት ስንቅያን ኤርትራውያን ሓንሳብ ህድእ ኢሎም እንተ ዝሓስብዎ ነይሮም ግን ንነብሶም ከም ዝሕሾም መፈለጡ
1: ነብሶ ከፍ ከከም ኣቃውማን ከከም ተቐሚጠናሉ ዘለዋ ወይ ተደኪነናሉ ዘለዎ ማዓስከራት ወይ ነቕጣታት ካብኡ ተበጊሰን እየን ነብሰከፍ ነቲ ክሊ ባሕርና ነቲ ማያዊ ግዛኣትናን ነቲ ዝተኸለለ ቁጠዋዊ ዞባናን ደሴታትናን ገማግምናን ምክትታል ምቁፃር ወፍሪ ንገብራ ማለት እዩ ስለዚ ብተደጋጋሚ ንገብሮ ስራሕ ስለ ዝኾነ ዳርጋ እቲ ከባቢና ክሳብ ሕጂ ዛጊት ኣዝዩ ከቢድ ዘሻቅል ዘሰክፍ ኩነታት ኣየጋጥመና ሓሊፉ ዘጋጥም ተርእዮታት ዘይሕጋዊ ምስግጋር ናይ ኣፅዋር ኣጋጥመና ዘይሕጋዊ ብዘይ ኣፍልጦ ብዘይ ፍቓድ ኣማዮ ግዛኣትና ዝንቀሳቀሳ ናይ ደገ ጀላቡ

0: ያጋጥማነ ናይ ደገ መራ ከባቢ ያጋጥማነ ስለዚ ነው ሰከፍ ጉቡእ ምክታል ጌርና ከከም ኣመፃፅእን ከከም ኩነታትን ተዳፍ ኣዘ የብለን ኮይነ ብሕጋዊ መንገዲ ንሕዘን በቲ ሕጋውን ኣገባብ ከዓ ኣብ ትሕቲ ቀይዲ ንገብረን ምስ ምልኮቶ ተረዲእና ኸ እተን ብመጠንቀቕታ ድፍነዋ ፈኖዋ እተን ኣብ ትሕቲ ቀይዲ ዝፀናሓ ኣብ ትሕቲ ቀይዲ ዝፀናሓ ማለት እዩ እቲ ዝበዝሐ በዚ ስግርና የመናውያን ዓሳታት ክዞም ፀጋታት ናይ ባዕሪ ክዞምቲ ኢሎም ዝመፁ ኣለዉ ነዚኦም ነብ ሰከፍ ኣብ ከባቢአን ሙሉእ ምቁፃር እየን ዝገብራሉ ካታተሎም ዳርጋ ብፍላይ ኣብ ወቕቲ ናይ ዘሕጂ ናይ ንፋስ ኣብ ዘይህልወሉ እዋን ብብዝሒ እየን ዝመፃ ዳርጋ ንብምልአን ኣብ ትሕቲ ምቁፃር ኢና ነእትወን ስለዚ እቶም ሰባት ገኒዕና ቐፂዕና ነፋልዎም ተንታእኻ ትብሉ ከዓ ከም ዝህገራ ንገብረን ከከም ኩነታትን ማለት እዩ ስለዚ ብሓፈሻ ትክሊ ባሕርና ይኹን ትማያዊ ግዛኣትና ዛጊት ኣብ ዘተኣምን ኣብ ውሑስ ኩነታት ኣሎ ካብ ምቁፃርና ንላዕሊ ኮይኑ ዘሰክፈና ወይ ዘሸግረና ወይ ዝኾነ ይኹን ካልእ ዘጋጥመና ተፃወታት ዛጊት የለን
1: ድግምጋም ናይ ስስዕን ሳዕረትን ታሪኾም ሃሰስ እንተ ዝብልዎ ንመሬትን ባሕርን ኤርትራ ኣይመሓለምዎን ነገራቶም ፈሊጡ ዝደቀሰ ነቕኒዕካዮኖ ይሰምዕ ስለ ዝኾነ ግን ምናልባት ሕጂ እውን እቲ ስጋ እምበር ወዮሓኽልስ ኣይረኣዮምን ኣሎ እንተ ህዝቢ ተኣምነሉ ኢኽካ እንታይ ተሪፉኒ ትበል ከም ዝተባህለ እሙንን ብቑዕን ሰራዊት ስለ ዝለኣኸ ርፍ ኢሉ ዝሓድር እምበር ብዳርባ ቓላት ምዩቕ ዝብል ኣይኮነን ሰራዊት ኤርትራ እንተኾነ እውን ብህዝቡን ሃገርን ንዝመፅኦ ሃላሊ ከመይ ገይሩ ከም ዝቐጽዖ ስለ ዝፈልጥ ንዋዕዋዕን ኣይተሓዙንን ግዜ የብሉን ብዛዕባ እዚ ድማ ገለ ካብዞም ምኩራትን ብሓዊ ተፈቲኖም ብብቕዓት ዝሰገሩን ኣዘዝቲ ሰራዊት ዝብልዎ ኣለዎም
2: ንህዝቢ ኤርትራ ዝኣሱ ብለን ንበር እንታክብለን እቲ ህዝቢ ኤርትራ ሲ ንባዕሉ ወታደር እንዲ ሙሉእ ሂወቱስ ኣብ ኩናትን ኣብ ገለን እዩ ዓብዩ እቲ ህዝቢ ብዘይካ ህዝቢ ተጋደላዩ ክዋጋ ኣይክእልን እዩ ህዝቢ ኤርትራ ንዓይ መምህር እየ እምበር ኣነ መምህር ናይ ህዝቢ ኤርትራ ክኸውን ኣይክእልን እየ ተመክርኡ ከዓዩ ተመክሮ ናይቲ ህዝቢ ከዓ ዘስራሓኒ ዘሎ እምበር ኣነ መፅኦ ንህዝቢ ኤርትራ ኣጆኻ ይትሕመቕ ክብሎ ይክእልን እየ እንታይ ኣጆኻ ድልዎም ከም ህዝቢ ሲ ኣጆኻ ዘድልዩ ኣይኮነን እንተ ንዓና ግን ኣይትሰከፍ ብኣና ንብሎ
0: ንህዝቢ ኤርትራ ሕጂ ማዕዳ ምባል ደድልዮ ኣይኮነን ጥቡቅ ገይሩ ኩነታት ዘንብብ ዝርዳእ ተመክርኡ ኣብ ታሪክ ናይ ተቓልሲ ከዓ ፅቡቅ ገይሩ ዝርዳእ ዝፈልጥ ስለ ዝኾነ ስራሕኻ ሰብ ስርሑ ሰብ ንእንተታት ኣብ ግምት እቲ እዩ ንሕና ከም ሓይሎ ባሕሪ ንኩሉ እንተታት ኣብ ግምት እቲና ድልዋት ኮይና ክንፀንሕ ት እዩ ስለዚ በቲ ይኹን በቲ ይኹን ዘጋጥም ኩነታት ክመፅን ኣይ ክመፅን ኣብ ግምት እቲኻ ንኩሉ እንተታት ኣብ ግምት እቲኻ ብስነ ኣእምሮ ይኹን ብኣካል ይኹን ድልው ክኸውን ከም ዘለዎ ብዙሕ ግን ደሰክፍ ደሻቕል ኩነታት የለን ፈልጦ ከዓ ነቲ ስርዓት ፈልጦ ነቲ ከባቢ ፈልጦ እቲ ጉዕዞ ከዓ ጉዕዞ በረታዊ ቃልሶ ጉዕዞ ልኡላውነት ኣብ ምውሓት ዝነበረ ኩነታት ኣሎ ታሪክ ስለ ዘሎ ታሪክ ናይ ምዕዋት ስለ ዝኾነ ታሪክና ብዙሕ ደግሞ እተ ዘይኮይኑ ዝቕየር ኩነታት ኣሎ ኣይብልን
3: ባዕሉ ዘምፃ ህዝቢ ኤርትራ ስለ ዝኾነ ይሕልዋ ኣሎ ክንደይ ዓመታት ከዓ ፈቲኖም ፈሽሎም እዩ ስለዚ እዚ ጭቡጥ እዚ መረጋገፂ እንታይ እዩ ንናይ ከባቢና ኹን ንዓለም ኹን ማእከል ስሕበት ኮይኑ ዘሎ ኤርትራ ብሰላሙ ነብስኻ ናይ ምኽኣል ብፅፍርኻ ነብስኻ ናይ ምኽኣል ብውሽጣዊ ዓቕምኻ ተበጊሽካ ነብስኻ ናይ ምኽኣል ኣረጋጊፅካ ተዓወት እሞኒ ንዕኡ እቲ ናይ ትማሊ ጥራይ ቀፂልና ኣብኡ ሸኺልና ክንሰርሕ ጥራይ ኣለና ጥራይ ክትላብወደለን ህዝቢ ኤርትራ
4: ህዝቢ ኤርትራ ብቐደሙ ውዱብ ጥርኑፍ ንቑሕ ዕጡቕ ህዝቢ ምዃኑ እዚ ማንም ዝውሕዶ ኣይኮነን ስለዚ ምዝ ዝካየድ ዘሎ ፍኽረታት ናይ ኢትዮጵያውን ሕጂ እውን እቲ ህዝቢ ከምቲ ናይ ቀደሙ ምስ ሓይልታት ምክልኻል ደቁ ኮይኑ ንኽመፅእ ዝኽእል ተፃብኦታት ፀላኢ ንኽምክት ድልውነቱ ክረጋገፅ ክኽእል ኣለዎ
2: መብዛሕትኡ ሰራዊትና ግብራዊ ሰብ እዩ ብዙሕ እቲ ነቲ ዘረባታት እንታይ እዮም ዝገብር ኣይኮነን እንተመፅኡ ንፀላኢ ድሓኒ ድኦ ብግብሪ ዝብል እምበሪ ዝፍክር ዝህድድ ገለመለ እውን ኣይኮነን ማለት እዩ እንታይ ምፍካር ኣድልዮ ሞ ደይቲ ግብሪ በዕሉ ክመፀካ እንዳለ ንሕና ናብቲ መሬትና ኣለና እታ መሬትና

መደብና ገና ቐጻሊ ዘሎ ዝኸብርኩም ተዓዘብትና ሰላሕታ ወፍሪ ዓቕሊ ጽበት ካብ ትሕቲ ዝብላ ርእስቲ ዝተላለወ መደብ ክተርፈና ውዕሎ ጀጋኑ ካብ ባሕሪ ብጭልፋ ኢና ክንሰምዕ ናብ ግንባር ሓልሓል ገጺኡ ክወስደና ደጊምና ንከታተል።

0: ሰራዊት ደርግ ንገድሊ ኤርትራ ሓንሳብን ሓዋሩን ንምድምሳስ ብምሉእ ምድላውን ብብዙሕ ኣንፈትን ከቢድ መጥቃዕቲ ከፊቱ። ድሕሪ ከቢድን ደማውን ውግእ ኣብ ግማግም ናቕፋ ምስ በጽሐ ዳርጋ ብርግጽ ከም ዝዕወት ኣሚኑ እንተ ነበረ እኳ ሓይልታት ህዝባዊ ግንባር ግን ብውሕድ ዓቕሙ ክሳብ መወዳእታ ብምርብራብን ንጸላኢኡ ክሳብ ዝስምብር ብምህራምን ንናቕፋ ርእዩ ከም ዝስእና እዩ ገይርዎ። ስርዓት ደርግ ቅድሚ ትሰፊሕ ወፍሪ ዓወቱ ርግጽ ከም ዝኸውን ብምትእምማን ንምልእቲ ዓለም ዘጽመመ ዲስኩር ኣቃሊሑ ስለ ዝነበረ ንሰራዊት ህዝባዊ ግንባር ደምሲሱን ናቕፋ ተቖጻጺሩን ዓብ ጽምብል ክገብር እናሃረር ከሎ ምስ ተረኽ መሸ ሕንከት ተጐልቢቡ። እዚ ስለ ዘይተዋሕጠሉ እዩ ድማ በቲ ሓደ ሕንከቱ ንምድባስ በቲ ኻልእ ድማ ሰራዊት ህዝባዊ ግንባር ኣብ ውግእ ሻድሻይ ወራር ተዳኺሙ እዩ ዝብል እሙንታ ስለ ዝነበሮ ኣብ ሓጺር እዋን ምድላዋቱ ብምውዳእ ኣዳህሊሉ ብግንባር ሓልሓል መጥቃዕቲ ምኽፋት ኣለዉ ዝበሃሉ ሓይልታቱ ዘኽተተ። ተመኽልዩን ፊት ንፊት ድማ ብኣጋር ሰራዊት ሜካናይዝድ መዳፍዕ ነፈርቲ ውግእን ሄሊኮፕተራትን ንዕርድታት ተጋደልቲ ህዝባዊ ግንባር ሓዊ ዘረአሉ።
1: ሕጂ እታ ሰላሕታ ወራር ዝጀመረ ህላ ዕለት 29 ወርሒ 3 እያ። እሳ ከዓ ንመን ጀሚሩዋ ካልኣይ ክፍለ ጦር 3 ብርጌድ ንሓጋዝ ኣውሪዱ ብሓጋዝ ገይሩ ብሰበር ገይሩ በዚ ጎኒ እዩ መፂኦ ነቲ ግንባር።
2: ግንባር ሃልሃል ሓደ ግንባር ኣይኮነ እዩ፣ ኣርባዕተ ግንባር እዩ። ቀዳማይ ቁፅሪ ሓደ ግንባር እንዳ ቤይሩት እዩ። እዚ ካብ መሎብሶን እንየው ዘሎ ቤይሩት ዝበሃል ቀዳማይ ንስ እዩ።
1: በዚ ጎኒ ምስ መፆ ናይ ኣርባዕተ ክሳብ ዕለት 3 ክዋጋእ ቀኒዩቲ ካብዘን ኣብዚ ግንባር ዝነበራ ክልተ ቦጠል ናይ 31 ሓንቲ ቦጠል ናይ 73 እያ ነራ። ቦጠል ንሓደ ናይ እንዳ 31 ባርካ ነራ። ካብ ባርካ ረዳት መፅያ ናብኡ ብኡኣት እያ። ካብዘን ዝተወፅዓ ቦጠልንን ንሳን ኮይነን ከዓኒ ክልተ ቦጠልን ብኡ ገጢመኖ ካልኣይ ክፍለ ጦር ከዓ ዘፍ ኢሉ ማለት እዩ። 44 ካብ ሳሕል መፅያ ከዓኒ ፀረ መጥቃዕቲ ጌይርካ ንዑ ንምፅራግ እዩ ነሩ ትመደብ። እታ መዓልቲ እቲያ ዕለት 3 ልክዕ ኣብ ዳኽርቢት 47 ናይ 77 ሓንቲ ቦጠሎኒ ነራ። ምናልባት 18 ካብ ትክሰ ወፂኡ ክብኩብ ተሓቢኡ ስለ ዝነበረ ርክብ ክኣጥፍ እዩ ቤን ከም ዝመፅ ኣይትፈልጠን ስጋኣት ነይሩ። 77 ኮፍ ኢላ ኣብ ዳኽርቢት ትፅበ ነራ። 22 ከዓኒ ብግንባር ብናቕፋ ከቢድ መጥቃዕቲ ገይሩ ንምሃራ ገፁ ወርድ ነይሩ ብጊዛኒ ገይሩ። ኣብዚ ከቢድ ውግእ ስለ ዝነበረ 77

0: ካብ መዋጥር ስለነታ ቦተለኒ ምፅና ብልዋ ምፅና ምስ በልዋ እሳ መንገዲ እዳኸደት ከላ ብለይቲ ምስ 18 ጎፍ ንጎፍ ትራኸብ ሓደ ትማርኸሉ ማለት እዩ ንሳ ግን ልዕሊ ዓቕማ እዩ ሽዑ ዳይረክት መለት እንታይ ትገብረልና 18 ረኺብና ኣለና ሓደ ማሪክና ኣሉ በዚ 40 ሰባ መፃኩም ኣሎ ኢሎምና ዋላ ሓደ ሰባ ይነበረና ኣብዚ ግንባር 44 ካብ ክንድናብኡ ትኸይ ሽዑ ናብዚኣ ተዓልያ
1: ክብሊ ሰራዊት 18 ብሃበሮ ገይሩ ብማይ መልሕ ብሰማይ ይደይቡ ኣጋጣሚ 442 ነይረ ሽዑ ኣብዚ ረዳት ምስ መፀና ኣብዚ ርዳ ኢሎምና ኣብዚ ረድአ ኣብዚ ዓጊትና 18 ካብ ሰዓት 10 ቅትሪ ክሳብ ሰዓት 12 ለይቲ ኣብዚ ተዋጊእና
0: ካልኣይ ክፍሎ ጦር ካ ብየማን መጥካዕቲ ገይሩ ብየማናይ ግንባርና ብቅድሚት ካ 24 ክፍሎ ጦር መፂ ኣሎ ብኻ መጥካዕቲ ገይሩ ዝኸበደ ናይ 18 እዩ ነይሩ ማለት
2: ሓይሊ ሰራዊት ደርግ በቲ ብብዙሕ ዓንፈት ዝኸፈቶ ተሪር መጥካዕቲ ድፍዓት እናፍረሰ ክሳብ ደጀናት ተጋደልቲ ክበጽሕ ብምኽኣሉ ዝያዳ ናይ ዓወት ተስፋ እዩ ሰኒቑ ዋላ እኳ ሰራዊቱ ኣብ ዘዝረገጾ ምድሪ ከቢድ ሕይወትን ንዋትን ይኸፍል እንተ ነበረ መመሊሱ ሓይሊ እናደረበ ብዝያዳ ናህሪ ከጥቅዕ ወሲኑ
0: 183 ብርጌት ስለ ዝመፀ ብምሉእ ክሳብ ናይ ጐፂ ተጸጊዑ ካብ መገዲ ጋለ ጋንታታት መፅአን በዚ ጌርካ ተሓዲሩ ድሕሪኡ ታኩናት ን44 ይጅምራ ማለት ይጸላኣይ ይጅምራ ተኸላኺላ ተዓቕማ ዘፍቅደላ ተኸላኺላ ግን ብዙሕ ስለ ዝነበሮ ልዕሊ ዓቕማ እዩ ነይሩ ዳፈንጠሰ እቲ ኸበባ ንርሀይ ገጹ እውን ኣትዩ ርሀይ ሒዝዎ ርሀይ ደጀና እዩ ነይሩ
2: ምድርን ሰማይን ግንባር ሓልሓል ሓዊ ዘነቦ ሕይወት ክልተ ተጻረርቲ ሓይልታት ኣብ ነፍሲ ወከፍ ቃጽዖ መሬት ብምውዳቑ ቀጸለ
0: ሽዑ ቻይና ኣበይ ነይሩ ጭልማ ነይሩ እታ ኩነታት ተገልቢጣ ተቃይራ ምስ ተረየ ንነፍሲ ወከፍ ተራኸባይ መራሒ ጋንታ ይኹን መራሒ ሓይሊ ይኹን ሃሎ 178 ግበር ተባሂሉ ማለት እዩ 178 ኣዝለቕ ማለት እዩ ናብ 178 ግበር ታሕቱ ፈንቲስዎ ወፅኡ
2: ፎኪስ ይኹን ከቢድ መውጋእቲ በርከተ
3: ስለዚ እቲ ቦታ ፀቢብ እዩ ነይሩ ተወጊአ ኸውን 18 ክፍለ ጦር እዩ መዓት ወደ ገባእ ኣብቲ ቅድመና መዓት መግለፅን መዓት ዲስኩርን እዩ ነይሩ እቲ ኩነታት ብዝኾነ ኣነ እንታይ ይብሎም ሕጂ ዝተወግአ ዝኾነ ዘልዕሎ ስለ ዘየለ ዝኽእል ዝኾነ ይውፃእ ድሓር ከምኡ እናበልና ኣነ ይውጋእ ተኽሎም ከዓ ኣዛዝ ሓይሊ ከዓ ናይቲ ሓንቲ ከዓ ተወጊኡ ኣብኡ ተርፍ እቲ ዝነበረ ተጋዳላይ መዓት ወኒ መዓት ሞራል እዩ ነይርዎ ኣብቲ ሓፃር ግዜ ዝተዋጋእናላ ብዙሕ ታሪክ ተፈፂሙ ነይሩ ብዝኾነ ግን እቲ እስትራቴጂ ገዛኢ እዩ ነይሩ ፀላእ ልዕለና እዩ ነይሩ ኣብኡ ብዙሕ ክሳራታትን ካልእ ናኣጋጢሙና
4: ኣዝየ ከቢድ እዩ ማለት ፀልማት ብምዃኑ ሃንደበት ከዓ ኣይኮነ እንደ ዘይትፈልጦ ቦታስ ትፈልጦ ቦታ ከማን ብፀልማት ክትኣቱ ከለካ ክትደናገር ትኽእል ምስቲ ሞራል ዝነበረ በዓል ወዲ ሃይለ ኣብኣ ምሳይ ኣጎድነይ ጓል ምልእተ ዝብልዋ እዚኣቶም ኣብኣ ገዲፈዮም መፅእ ማለት እዩ
5: እዚ ኩናት እዚ ምረቱ ስዋኣትና ገዲፍና ምውፃእና ጥራሕ ቅድሚኡ ስዋኣት ገዲፍና ኣይንፈልጥ ኣብ ታሪክ ናይቲ ኩናት ሓሊፍና እንዲና ግን ከምዚኣ ዝኸፍእ ኩናት ኣይነበረትን ስዋኣትና ገዲፍና ኣላ ዝወፃእና ኩናት እያ ነራ ሰብ ኩነታት ነዝመስል
6: ኣብ ሰማይት ከባቢ ሰማይት ስንፋ ገለ ዝበሃል ኣብዚ ክልተ መራሕቲ ጋንታ ከፊ ኢልና ምናልባሽ ናይታ ምርፅቲ ራብዓይቲ ጋንታ ናይ 58 ጋንታ ምዕባለ ዝብሎ ወዲ ወዘወልድን ናትና ዓንደሽላ ዝብሎ መራሕ ጋንታን ክልትኦም መራሕቲ ጋንታ ናይታ ጋንታ ዝነበሩ ብሓባር ይስውኡና እቲ ዝኸበደት ንብላ ሸዓ ናይ ክልትኦም መራሕቲ ጋንታና ኣብ ሓደ እዋን ምስዋእ እያ ነይራ
2: ህዝባዊ ግንባር ነቲ ዘለዎ ውሕድ ዓቕሚ ሰራዊት ካበየ ቦትኡን ግንባራቱን እናኣኻኸበ መኸተ ብምቕጻል ፀረ መጥቃዕቲ ይፉኑ ነበረ
0: እቲ ግንባር ግን እዚ ምስ ፈረሰ ዕለት 5 ኩሉ ኣብ 10 ተኣኪቡ ዕለት 4 ምሸት ተኣኪቡ ትኽልካ እቲ እስትራቴጂ ሽዑ ባዕለው ድፍርጅ ኩሎም ቶም ሓለፍቲ ኣብኣ ተኣኻኺቦም እታ ውሳኔ ቻይና ነይሩ ተኽላይ መፂቡ 80 ውን መፂኦም እዮም ሽዑ ግን ኣይኣተዎ ናብ ግንባር ልክዕ መፂኦም ከርክቡ ኣይከኣሉን ገለ ክፋልናቶም ግን ኣርኪብ እዩ ዳ 80 መፂኦም ኣለዉ ሓንቲ ቦተሎኒ 44 መፂኦም ኣለዉ ተንካልኦት መፅአን ኣለዋ ሽዑ ኣብታ ተዋፅእ ቦታ ነስማጥ ምውራት ነስማጥ ኣበይ ማለት እዩ ኣስማጥ ድሕሪኻ ጌርካ ንጉዱት ገፅካ ንጉዱት ከማን ድሕሪኻ ጌርካ ናብዚ ገምገም 40 ሰባ እንደገና ንኢራ ገፅካ እዚኣ ተገይራ ማለት እዩ ድፋዕ
1: ካብ ኣስማጥ ፅረ መጥቃዕቲ ወሲድና ኣብዚኣ በፂሕና እዛ ረሀይ ሓሊፍና
7: ፀላይ ኣየትከለን እግሩ እግሩ ኢና ከዓ ክንጉይ ውዕልና

0: ትውግእ ሓያል ነይሩ። ምናልባት ኣማፃፃ ከም ዘልኩም እንዳ ክልተ ብእግራ እያ ቆሪጫ ብሮራ ሓባብ ገይራ እተን ክልተ ወጦለኒ ናይ እንዳሰለስተ ኮይኑ እንዳ ሓደ ግን ብመካይንና መፅና መጥቃዕቲ ምስ ጀመርና ስሉጥ እዩ ነይሩ መጥቃዕቲ ፈጣን እዩ ነይሩ። ኣርኩ ጉያ እያ እግሪ እግሩ ከምዘይውደብ እያ ነራ ስራሕ
1: ንጎቲ ኩናት ፅቡቅ ገስጊሱ ኣብዚ ከባቢታት ምስ በፃሕና ብትሕሪት በዛእቲና ምስኣተና እቲ ኩነታት ገለ ቀልጢፉ ስለ ዝበርሀ እቲ ኩነታት ቀልጢፉ ክቀያየ ጀሚሩ ማለት እዩ። ካብቶም ዝነበሩ ማእከልነት ሓይሊ ሳሓል እዩ ሓደ ሳሓል ተወጊ እዩ፣ መምህር ተወጊ እዩ፣ ዓፋን ተወጊ እዩ። እቲ ኣሃዱ ብዘይ ሓለፍትያ ነ ኣነ ጥራየ ተሪፈ ነይረ ዚ በዓል ዓንደ መስቀል ከዓ ቀልጢፎም ተወጊኦም በዚ ማለት እዩ። ስለዚ እቲ ኩነታት ከምዚ ኢሉ ኣብዚ ምስ በፃሓና ኣብዚ ከቢድ ዝኾነ ብዛ ዘለናዮ ቦታ እዛ ቦታ እዚኣ ከመይ ዝበለት ጅግንነት ዝተሰርሓላ ቦታ እያ እዛ ዛሓጂ ዘለናዮ ቦታ እዚኣ እዚኣ ወዲ ካሕሳይ ኣብቲ ኣይተወጊ እዩ።
2: ንሕና ንገዛእ ርእስና ካብ ናቐፋ ኣበይ መፅና ኣንባህራ መፅና ሓንቲ ሓይሊ ብድሕሪኡ እንዳሰብዓን ሸውዓተ በዓል ወዲ ሰኣሎም ዝሓዝዋ በጠለኒ ኣው ፀኒሓትና ሓንቲ ኣሃዱ ከዓኒ ናይ እንዳ ሰብዓ ብርጌት ወዲ ዳንኤል ዝሓዛ ከዓ ብጅዛን መፅያ
3: ሓይልና ናብ ብርጌት 58 ተመዲባ ኣጋጣሚ ኣብኡ ከዓ ሓንቲ ጋንታ ምዕባለ ፀኒሓትና ድልድልቲ ዝኾነት ጋንታ ፀኒሓትና እታ ሓይሊ ብ4ተ ጋንታታት ድልድላት ጋንታታት ዝቆመት እያ ኣካል ብርጌት 58 እያ። ንሕና ከም ኣጋር ከቢድ ብረት ዶሽካ ቢቴን ሞርታር እዚ ኢና ዓጢቕና ነርና ካሊእ ምናልባሽ ድሕሪ ዝስዕብ ኣፅዋራ ተሎ 14.5 ካልእ ካልእ ዝብል ግን ሽዑ እቲ ማእኸላይን ፎኪስን ስሉእ ዝኾነ ኣፅዋር ዓጢቕና ምስ ኣሃዱና ማዕረ ንማዕረ እቲ ዝበልዉ ካብ ሮራ ሮታ ተበጊስና ብበዓት ኣቢልና ስጋብ ሸሌዋይ ንመፅሕ ብደረት ትርኢት ከትርኢ እንኳልካ ኣብ ሓንቲ መዓልቲ ዝብፃሕ ኮይኑ ይስምዓካን ኣብ ሓንቲ መዓልትን ቅልጡፍ ብዝኾነ ቅልጣፌን በፂሕና እቲ ካባና ዝሕተት ከም ኣጋር ከቢድ ብረት ኩሉ ደገፋት ገይርናና
2: ካብ ባህራ ተበጊሽካ ስጋ ብዚ ኩሉ ነፍዓበት ገስካ ዝኸይድ ዘሎ ቦታታት ትንእዞማ ሕጂ ዘሎ ስጋኡ ሃዲሙ ኮይዱ ኩሉ ኮይዱ ጥንጥጥ ኢሉ ኮይዱ ብድሕሪኡ ድሕሪ እቲ ቦታ ንሱ ፀላኢ ጥቀመሉ ዝነበረ ኣጓዱ ህዝቢ ዘለዎ ውግኣቱ ዋላ ምዉታቱ ዝስርዖም ዝነበረ ኣብኡ ምፅእ ተበልና ሰለስተ ዝኾነ ደቂ ኣንስትዮ ኣንስቲ ጥንቅልኢት ወዲኦን ፀኒሐና ቀለውዑ ከዓ ክንደአል ሕጂ እቲ ሓደ ኣነ ተስካሕክሓ ንሳያ እምበር ናይ ካልእ ዘረባ ዘገድሽ ኣይኮነን ትዝገርመኒ እቲ ቆልዓ ንእሽተዩ ዓመትን ወይከዓ 2ልተ ዓመት ትገብር ይኸውን ኣብ ኣፍ ልባሳ ገቲራ ከምዚላ ንሱ ከዓ ጡባሕ ሒዙ ጠቡ ፀኒሕኒ በዚኣ ልሕፃ ፀኒሓቶ ተሓርከም ዝርዩ ንኻ መልሽ እጃነ ንባዓት መፅእ ንሽ ካብኡ እዚ ጉዳይ እዚ እንታይ ንገብር ኢልና እንታይ ንግበር ኢልና እዚ ዓንገሪብ ዓራት ኣልዒልና ሰለስተዮም ኣርባዕተዮም ነይሮም ቶም ህፃናት ኣብኡ ሰቂልና እዮም ሰልጠና ኢልና እዚ ጉዳይ እዚ ሕጂ ሸለውሎ ኢሎም ኡ ኢሎም ኣውሪድና ሽኡ ተን ደቂ ኣንስትዮ ናህና ነበራ ካብ ሓደ ቆልዓ ሓሽኪን ኪዳ ፀርክን ኢልና ንሓራ ቦታ ኣውፅኢና
4: እዚ ኣቐዲሙ ክገልፀ ፀንሐ ንዓይ እውን ደስካ ሓካሓኒ ካብቶም ቆልዑ ካብ ባሬላ ምስ ቃልሲ ኢኖም ሓዚለዮም ዝኸዱ ሓንቲ ኣነ ምስዑም ነይረ ኣብ ልዕሊ ዕጥቀይ እንዳሸነለይቲ ቆልዓ ሓዚለዮም ከይደ
0: ዕጅቦ ከምዚኣ ንፀላኣይ ኣብ 10 ተገምግምና ኢና ደርና ኣብ መንጎ 10 ናይቲ ኦሮታን ዝባን ዝባን መፀ ጨጓርታጋ ፀቢዕልካ ክሳድ ኣሎ ንመሽሙድ ወርድ ንዓዋን ገፅ ዝወርድ ነስማቅ ጥገር ዝወርድ ኣሎ ሕጂ ብኣ ተገምግምና ሓዲርና
2: ኣብ 10 ፀላኣይ በይ ነይሩ ጉድን ነይሩ ይሕነቕ ኣሎ ብዚ ሕጂ እዚ ፈኒክ ዝበሃል ክሕነቕ ስለ ዝኾነ ፀላኣይ ብለይቲ መፅኡ ነዛ ቦታ ናይ ቁልቁል ናይ 10 ትሕያ ዘላ ዝነጀዋ ካብ ፈኒክ እንታሕት ዘሎ ኣብኡ ሽኡ እዚ ፀላኢ ኣብኣ ዓጊዝና በዚ መፅዩ በርከ እንድሕሪ እቲ ጉዳይ እዚኣ ተዓፅያቶ እዚ ኩሉ ሰራዊት ጉድዲ ገለመለ ዘሎ ኣብኡ ክሕነቕ እዩ ማለት እዩ።
5: ሰራዊት ደርግ ክፍላተ ሰራዊታት ብምውሳኽ ነቲ ኣብ ፈለማ ዝረኸቦ ዓወት ብምዕቃብ ዝያዳ ንኽግስግስ ንኺሱ ተዋግአ። እተን ነቲ ግምባር ንኸድሕና ካብ ግምባር ናቕፋ ይኹን ካልኦት ቦታታት በብሓይልን በጦለንን ብጉያን ሃታሃታን ግምባር ሓልሓል ዝበጽሓ ዝነበረ ሓይልታት ዋላ እኳ ምስ ዓቕሚ ጸላኢ ዝዳረግ ብዝሒ ሰብን ኣጽዋርን እንተዘይነበረን ክሳብ ዝከኣለን ተረባረባ። ሓይሊ ጸላኢ ሜላ እናለዋወጠ ንዋሕዲ ተጋደልቲ ብምምዝማዝ ዞናታት

0: ዓመት መጥቃዕቲ እናሰፍሐ ተደጋጋሚ መጥቃዕቲ ኣይቋረፀን። ብሓያል ፀቕጢ ብምድፋእ ቦታታት ይቈፃፀር፣ ብፀረ መጥቃዕቲ ንድሕሪት ይምለስ፣ እንደገና ይፍንጥስ፣ ተኸብኪቡ ይሃድም፣ ዓቕሊ ዝፀንቅቕ ምርብራብ ቀጸለ።
1: ካብኡ መጥቃዕቲ ተገይሩ እንዳኸብከብኩም ኣብዛ ዘለና ያመፂኹም ካብኣይ መቼን ኣብዛ ናይ ተሃመል ጭፌታ እንዳቁልቃል ክሳብ እግሪ ደብርሰላ እቲ ካልኣይ ሳልሳይ ግንባር ኣብዚ ተታሒዙ
0: ግንባር ሓልሓል ህይወት ኣሽሓት ወሲዱ ሓይሊ ሰራዊት ኢትዮጵያ ብዅሉ እንትናኡ ተሰቢሩ ውግእ ዘፍ በለ። ነቲ ኣብ ሻድሻይ ወራር ርእዩ ዝሰኣኖ ዓወት በቲ ኣብ ሰላሕታት ዝገብሮ ናይ ፀዕረሞት ፈተነ ክድብሶ ኣይተኽኣሎን። ዓርድታት ግንባር ሓልሓል ድማ ዳግማይ ተሃኒፁ ንስርዓት ደርጊ ተስፋ ዘቑርፅ ድልዱል ግንባር ኮይኑ ቀጸለ።
1: ኣብዚ ነይርና ካብዚ እንደገና ወሪድና እዚ ናይ ገዱድ ክሳብ ባሕሪ ዘሎ እቲ ራብዓይ ግንባር ተዓሪዱ ክሳብ መወዳእታ ዝተኸላኸልናሉ እዚ እዩ። ሕጂ እተን ኣርባዕተ ግንባራት እዚአ ነ ኣብ ከምዚ ዓይነት መድረኻት እዚ ሕጂ እዞም ኣብዚ ዘለና 96 ዘይኮናስ ሙሉእ እቲ ውድብ ካብ ታሕቲ ኣህዱ ክሳብ ዝለዓለ ተሳተፎ ውግኣትን መጥቃዕቲታትን እዩ ነይሩ።
2: ከምዚ ኢሉ ደልዲሉ እቲ ግንባር ሒዝና እዚ ሕጂ ትርእይዎ ዘለኹም እንዳ ቦምባ ብሙሉእ ተዋዒቱ መዓት ገረቢ መዓት ከናለታት እዩ ተሰሪሕዎ እናቁልቋል በዚ ፀጋምና ዘሎ ማለት እዩ። ኣብዚ ዓሪድና ከለና ፀላኢ በዚ ክሓልፍ ከም ዘይክእል ኣረጋጊፁ ብፀረ ስለያ ተኺኹም እዮም በዓል ማንዲብል ፀረ ስለያ ሕጂ በዚ ከኣቱ ከም ዘይክእል ዋላ ሓንቲ ክስንጥቅ ከም ዘይክእል ምስ ፈለጠ ሽዑ ናይ ደብረሰላ ምንቅስቓስ ተኽጢጥ ኣምፅኡ ማለት እዩ። ሙሉእ ሓይሉ መካይን ናብዚ ከዳ ከም ዘለዋ ምሲሉ ኣብ ናይ ኮሚኒኬሽን እውን እቲ ናይ ምድንጋር ታሽሚታት ገይሩ ንሕና ንደብረሰላ ከም ንኸይድ ገይሩና ማለት እዩ። እዚ ሒዝናዮ ነበርና ቦታ መዓት ዓዋርሕ ዝሃነፅናዮ ከዓ ገዲፍናዮ ንደብረ ሳላ ከይድና ደብረ ሳላ ክንዲ ይብን ብንዳ መርከብናን ብንዳ ቦምባን ፀላኢ ብዓይኒ ቁርን ክክብትኖን ሓደ ኮይኑ ማለት እዩ። እቲ ግንባር ፈሪሱ ምስ በዓል ቻይና ነርና ኣብ መንሽሙ ደብረ ሳላ ካብኡ ዝኩሉ ሰለስተ መዓልቲ ዝወሰደለና መገዲ ብሓደ መዓልቲ ኣብዚ መፂናይ ሓይልና ወዳእ ደም ነይሩ ምሳይ ኣብዘን ከረክስ ዓንቲ ወይዳ ሓለፍና ናይ ዓሰርተ ባንዲ ብላው ኣይተሃሪሙ ኣብኣ ክቃለሱ ፀኒሖምና ወዲ ኣደም ሽዑ ተሃሪሙ ከይዱ ገለ ካብኡ ሽዑ ስዋኣትና ቀቢርና ውግኣትና ኣሊና ገለገለ ንብረታት ኣብ ዝነበረ ቃፂልና ንሽጋሊ ወሪድና ኣብ ሽጋሊ ዝነበሩ ውግኣትና 7 ውግኣት ፀኒሖምና ኩሉ ሰብ ኣንሳሒብ እዩ። ምክንያቱ ፀላእታይ ድገብር ነይሩ ሕጂ በዚ ነዚ ምስ ሓዘ ነዚ ምስ ሓዘ እዚ ቦታታት እዚ ቀጥታ ንባሕሪ እዩ ሰጊሩ ብኦሮታ ገይሩ ልክዕ ከምታ ናይ ቅድም ንድሕሪ መስመርና ብድሕሪት ክወርድ ንበዓል ሂምበል ንበዓል ዛራ ክወርድ ነይሩ እቲ ሓሳቡ ገለ ሽዑ ተጓየና ንሽጋሊ ወሪድና ካብ ሽጋሊ ነስማጥ ካብ ስማጥ ብቑሽ ገርና እንደገና ንባሕሪ ደይብና ዕለቲ 13 14 15 16 ክሳብ ዕለት 23 ከቢድ ዝኾነ መሪር ውግእ ከፊልና ጠጠዋ ኣቢልናዮ ካብኡ ኣብዚ ዳሓርዋይ ግንባር ዝኽእልናዮ በዓል ወልወላው በዓል ወልወል ካብኡ ከዓ ናብ በዓል ኩበት ገርና እታ ስራሕ ብከምዚ ወዲእና

0: ሎሚ ዓንቲ ፍጡም ብምክንያት በዓል ቅዱስ ዮሃንስ ግብጃይ ቡና ባያ ክንደይ ግዜ ቡን ከተስቲ ንንስኺ
1: ጥቦምበር ክንጥዕማ ኢና
0: ሕጂ ክንጥዕማ ኢና ቡን ከያንቲ ዝኾነት ቡን ከስቴኬ ከያንቲ ድዮም ድብል ቦታትና ፋቶም ክንጅምር መደብና በሊ ሰዓትና ስለ ዝኣኸለ ክቡራትን ክቡራንን ተኸታተልትና ከመይ ፀኒሕኩም ሎሚ እውን ከምቲ ወትሩ ኣብ ዝተፈላለየ በዓላትና ንምኽባር እንዳልዎ ፍሉይ መደብ ሙዚቃ ሒዝና ተረኺብና ኣለና። ንሎሚ ብምክንያት በዓል ቅዱስ ዮሃንስ ዝተዳለወ ፍሉይ መደብ ሙዚቃ ኢና ናባኹም ከነቕርብ። ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝርከብ ድማ እንቋዕ ናብዚ ክቡር ዕለት እዚ ብሰላም ኣብፅሓና ርሑስ በዓል ክንብል ንፈቱ። ንመላ ህዝቢ ኤርትራ ፈጡም ናባኺ ክንሰገር መጀመርታ እንቋ ኣብፅሓና ናብዚ በዓል እዚ ኣዝኸ ድማ ማዕሪግ ክፀቢኽ ከለኸ ነግሪ መንገዲ ማለት እዩ።
1: ኣይ ተሕሽዮማ ተሕሽዮማ እኮ ኣነ ንዓኸም ስድራ ቤት ክንርሑስ በዓል ይብለኪ ከምቲ ዝበልክዮ ከዓ ንመላእ ህዝቢ ኤርትራ ንሓይልታት ምክልኻልና ድማ ርሑስ በዓል ንምነ ሓይሳም ወሓይሳት መተቕብለትና ከፈስመንኩም ዮም ኣመናሰበት በዓል ቅዱስ ዮሃንስ ለጥፈናተ ሓልየት እንደ ፀበጥና ፃምኩም ለና እግል ኩሉ ሸዓብ ኤርትርያት ቀበት ዓድ ካድለ ዝትረከብ እየ ኣሰናይ ዲብ እሊ ዒድ ኣብፅሐና ዒድ በኪት ወስዒድ ግልግባእ ግልና ዲብ ንተምነ ከማ እሉ ታብዖ ለጥፈናተ ኣዕያድና ለእንወድዩ ዮማ ለጥፈናተ ሓልየት ምስልኩም ግል ኣምሴቱ ኣስክት ንጎበህየ ምስልና ግልቲ ታብዖ ነሰኤትና ዓባይታ ኣብ ድግማን እየ እግል ኩሎ ገቢልና ዒድ በኪት ወስዒድ ዲብ እምብል በርናምጅናን ኣስተብደለና ማኮ መደብና ንጅምር ኣለና እሞ ቀዳመይቲ ደርፊ ወይ ብእንታይ ትሕዝቶ እዩ መደብና ከም መኽፈቲ ተቐሪበ ዘለ ሎሚ እታ መደብ ከቡን ጀሚር ክስ እታ መደብ በዓል ማኮ ናባኸያ እሞ
0: እንደይ መሲሊ ፋጡም በዓል ቅዱስ ዮሃንስ ከምዚ ንሪኦ ዘለና ኣብ ፅቡቅ ሃዋህ እዩ ዝኽበር ዘሎ። ኣብ ዝሓለፉ እዋናት እውን ነቲ በዓላትና ንምኽባር ዳርጋ ብኣኺ እዩ ዝካየድ ነይሩ። ወግዑብ እውን ነቲ ፅባቐ እዚያ ናብ ሕብረተሰብና እንተዳርእናዮ ወግዑብ እውን ንዝተፈላለዩ በዓላትና ፅባቐ እትህብ እያ። ንእግሪ መንገድና እውን ኣነ ሎም ዓንቲ ንፋጥማ ፍሉይ ዝኾነ ኣቀራርባ ገይረ ክጋብዛ የለ እሞ መጀመርታ ከመይ ረኺብክዮ?
1: ብጣዕሚ ፅቡቅ ክብረት ሃበለ
0: ኣረይ ፋጡም ካሊ ዝግባእኪ ጥዕማ ኢና ክቡራት ተኸታተልቲ እውን ኣብ ዝተፈላለዩ ቦታታት ኮይኖም ብወግዑቡንን ካልእን እዩ ንዚ በዓል እዚ ንምንፅብራቅ ኩሉ ህዝቢ ኤርትራ ኣብ ዘለዎ ቦታ ተዳልዩ ዘሎ። በዚ መንፅር እውን ሙዚቃ ወይ ድማ ደርፊ ሓደ ካብቲ ንዝተፈላለዩ በዓላትና ድምቀት ዝህቡ ስለ ዝኾኑ ከም መኽፈቲ ክቡራትን ክቡራንን ተኸታተልትና ቀሪብና ዘለና ትሕዝቶ ፍጡም ምናልባት ኣብ ዝበዓል እዚ ነዚ በዓል ቅዱስ ዮሃንስ ንምብዓል ዝካየድ ንጥፈት እንተደኣ ርኢና ነዚ ሃዋህ ወይ ድማ ነቲ ድምቀት ዝህቡ ደርፍታት ካብ መጀመርታ ነዚ በዓል እዚ ማለት ካብ ቦቕሜን ጀሚርና ዝካየዱ ንጥፈታት ኣለዉ። እዚ ድማ ብዝተፈላለዩ ስነ ጥበባውያን ሃገርና ተሰሪሑ እዩ። ጉጅለ ባህሊ ኣሰር እውን ነቲ በዓል ማለት እዩ ካብ ቦቕሜን ጀሚርካ ኣብ ድሮ በዓል ቅዱስ ዮሃንስ ደቂ ኣንስትዮ ዝገብርኦ ደቂ ተባዕትዮ ዝገብርዎ ንጥፈታት ሰሪሖም እዮም። ቁንጭል ቁንጭል ኣቢልና ከም መኽፈቲ ንዓ ኣዳሊና ኣለና ሞ ናብኣ ክንሰግር ብድሕሪ እዩ ድማ ቀፂሉ ዝቐርብ ደርፍታትና ከነላልዩና ከመይ መስለኪ ናብ ክንሰግር ዶ?
1: ብጣዕሚ ፅቡቅ ማኮ ሓይሳን ወሓይሳት መተቕብለትና ከማ ማክዳት ብላለ ፀንሓት ገለገለ ምን ሓልየት ባህለቱ ኣወል ድሉ ኢልህላ ዲብእፍንቱ ህየ ዲብ ለጥፈናት ዓያድ ወፍንቱ ህየ ዲብ በዓል ቅዱስ ዮሃንስ ብዙሕ ሓልየት ዲብ ዓዳት ለተንከባቱ ለለትቀደም ባህለቱ ሳምን ብግዲዳ ምነን ገለገለ ተወግል ንቐድም እግልኩም ገለገለ ቪድዮታት ግል ይባሃለቱ እግለን እንደርእየና ሄብ ድግማን ግናቕብልቶ ዒድ በኪቶስ ዒድ ግልግባ ግልና ዲብ ንተምነየ ብስትድዮ ተግንትዓዲ
2: ደበና ጉንበተ ሰነን ማያት ኣዝመራን ተኸቲሉ ክረምቲ ይጅምር። ወርሓት ክረምቲ ብቐንደን ሓምለን ንሓሰን እየን። ብፍላይ ኣብቲ ዓይኒ ማያት ሰማይ ዝረሓወሉ ሓያል ክረምቲ ከዓ ሓምለ ምስ ጉልባብ ሰበይትን ምስ ታቦትን ክሳብ ዝምሰለላ ደረጃ ብዲመማ ማይ ተጐልቢባ ተሓልፍ። ነሓሴ ቁሩብ ክኸፍት ይጅምር። ስለዚ ከዓ ማይ ነሓሴ ተኸሳኸሰ ይበሃል። ከምቲ ድሕሪ ደብረ ታቦር የለን ክረምቲ፣ ድሕሪ ደርሆኖቆ የለን ለይቲ ዝበሃለሉ ድማ ካብቲ ብ13 ወይ 14 ቈጻጽራ ግእዝ ማለት ክፍላ ነሓሰ ዝውዕል መንፈሳዊ በዓል ደብረ ታቦር ንድሕሪት ንፋስ ይነፍስ እሞ ኩሕሊ ነሓሰ ይቕላዕ። ንሱ እቲ ኩሕሊ ነሓሰ ካብ ኣሕምልትን ኣቝፅልትን ኣግራብን ዘራእትን ኩልቲ ሩባን ኩርባን ዓድን በረኻን ዝኸደነ ሓምሊ ብርሃዮ፣ ሓምሊ ኣድሪ፣ ሓምሊ ዓለም፣ ሓምሊ ጨጎራ፣ ሓምሊ ኣድጊ፣ ሓምሊ ጊደበሉ፣ ሓምሊ ጫቑት፣ ሽበኒ፣ ርጅላ ወዘተ ካብ ቕፅልቲ ሙግያ፣ ሓፋፍለ፣ ኣፍዕለ፣ ጨቑምጠ፣ ጨቑምጠ ሓርማዝ፣ ሃምታ፣ ኣበልክኻ፣ ኣፍጓሓ፣ ሰንኮርፍያ፣ ኣሸንጦ፣ መሶቓ፣ ኣጋሕሽሮ ወዘተ ካብ ግራብ ኣውሌዕ፣ ጫዓ፣ ታምቡኽ፣ ምቕር፣ ፅሕዲ፣ ጠንቀለባ፣ ገንጂ፣ ጎኖ፣ ጠጠዓለ፣ ጋርሳይ፣ ድርሴን፣ ቋጣ፣ ኦባ፣ ዓጋም፣ ሻለዋ፣ ስሉሕ፣ ሓበነ፣ ኣዘንቋ፣ ኪላዓው ወዘተ ካብ ዘራእቲ እዝኒ ዝፈለየ ዘጨልቀዕን ስገመ ስርናይ ዘሰገነን ዘኾልኰለን ዓፋፉን ዘእጐመ መሻሉ ዘዕንበበ ደናንሽ ዘጐዐ ጣፋት ወዘተ እና ማዕድኻ ተስፋ ጽባሕ ትሰንቀላ ድራር ዓይንያ ኩሕሊ ንሓሰ ብኣቆፃፅራ ግእዝ ካብ ፅባሕ መወዳእታ ዕለት ወርሒ ናሓሰ ጀሚሩ ኸዓ ኣዲ ኣብርሃለይ ብምባል ኣዋልድ ንሩባ ይወርዳ
3: ሰናዲ ራይ ንረክብ ያንስ ዋይ ዛባል ክድብ ይ ዳዋል ተጣቢለሲ ክድብ ይ ኣልዕኒ ተፈክተማ ንሰናዲ ጓለይ ክድብ ይ ትኸይድ

ኩለንተን ካብ ወጋሕታ ቀዳመይቲ መዓልቲ ጓቑሜ ንግሆ ንግሆ ኣደይ ኣብርሃለይ ብምባል ንሩባ ዝወርዳ ኣዋልድ ዘዛሪ ማያት ሳዕርን ስንደዶን ሰትን ሰተሰምሃንን ኣብ ዝዕመሮ ሸኻሩባ ዝፅምብልኦ ወግዒ መዛኑ ወግዒ ምስንግዓት እውን እዩ። ብቕንያቱ ከም እንኪጋባ ጠለይ ጠለይ ፍትሊ ሓንዳይ ኣደራራስ ወዘተ ዝኣመሰለ ፀወታታት ክሳብ ብድኻም ተሰኒፈን ዝድቅሳ

ምስ ምእታው ሓድሽ ዓመት ዕምባባታት ገልገለ መስቀለ ይቕልቀል። ኣዋልድ ጻዕዳ ገፊሕን ላኻ ሸሪበን ከም ሽራራ ኣብ መዓንጠአን ይዕጠቓ። ዕምባባታት ገልገለ መስቀለ ኣሸንዳ ሕዮባ ኣብ ጸጉሪ ርእሰን ስኩዕን ድማ ይሕለባ። ቀል በሪቑ ሸወት ዕፉን ተጠቢሱ ስገመስርናይ ተሃንኩቱ ሽልቆ መሻሉ ተሓስዩ ባልዶንጓ ተጨጭፉ እኽሊ ካብ ቅሚጦታት ኣብ ዓውዲ ወዲቑ ዓውዲ መኸዳ ተኸይዱ። ሽዑ ዑፋ ዳኖይ ክርኢ ዑፈይ በሪሩ ኣቶ ዑፈይ ዑፈይ ብረሪ ዑፍ መስቀለይ ምሰሊ ዑፍ መስቀለይ ደሪሳ።

ፈይኩም ብራዛ ተባሂሉ ድማ ነተን ካብ እምኒ ዋንጭፍን ኩርማጅ ትኩሲ ራራን ረሒቕን እጃመን ዘማዕድዋ ኣዕዋፍ መስቀል ይድረፈልን። ሆዬ ሆዬ ዘይበሌ ሆዬ ካባና ይፈሌ ሆዬ ዓመት ይመሕለሌ ሆዬ ሆዬ ዝበልና ሆዬ ዓመት

ናሓሸ ብዕምባባታት ገልገለ መስቀለ ምስ ተተክአ እቲ ጸሊም ክራማት ብጽንዓት ተሰገረ ሓረስታይ ልምሉም ቈጽሊ ጽንዒ ምስ ቀጢን ጕንዲ ኣኽቢቡ ኣብ ርእሱ ይገብር። ጽንዒ ከዓ ይበሃል። ጽንዒ ትእምርቲ ምስ ስጋር ካብ ጸሊም ክራማት ናብ ዝያዳ ጽንዓት ዝሓትት ስራሓት ቀውዒ እዩ።

0: መስቀል ብጎርጎሬሳዊ ኣቆፃፅራ ኣብ መወዳእታ ሰሙን ናይ ወርሒ መስከረም ብግእዝ ድማ ኣብ ክፍላ መስከረም እዩ ዝበዓል። መስቀል ከይበረቐ ወይ ድሮ በዓል መስቀል ዝትኮስ ሓውሆየ ከይተሳገርካ ሓድሽ እኽሊ ምጥዓም ድማ ነውር እዩ። እቲ ወግዒ ምስ ስጋር ሓዊ ኣኾኻይ ይበሃል።
1: ልግለን ትርኡ ፀናሕኩም ሓጫይር ቪድዮታት እግል በዓል ቅዱስ ዮሃንስ ለሸርሓ ሓልየተን እግለን እንታብዕ ፀናሕና ወከማ ግለን ብሀ እቕቡላ ምልና ኣዜማ እንደ ደገምናሀ የግል ከሎ ገቢልና ጥቀበት ዓድ ወኻርጅ ለልትረከቦ ከም ሰልሁማያ ትለትፈናተ ሕዱድ እንደገብኦ ላልዋምዕል እግል እለወጠን ለዓቕበል ህለው ፍራስ ቅዋት ድፋዕ ኤርትርያ ኣሰናይ ዲብእሊ ዒድ ኣብፅሐየና ግል እበልፈተ ዒድ በኪት ወሲ ዒድ እብድማን ግልግባእ ግናቱ ሄ ትምኔትና መለ እንዳትልየና ዘ በርዶ ክልኤተን ላሓልየት ለዱልያት ለያ እግለን ግነቐድም ለወለይት ሕላየ ተወፈናን ሜሮን ስቴፋኖስ ሆየ ፈጅር ዒድ እንደለት ባህልቱ እለት ልሄ ኣለለተለኸው ብሸባብ ባህለቱ እግላ እንደተለየት ማይ ሕላየት ሳሆ ግታል ግናቱ ሕላየት ሕበር ለሕላየት በርዱ ሳባ ምስል ፈናን ዑስማን እስማዒል ብሕበርቶም ለሓለዋ ለሓልየት ግንርአየንቱ ድማ ንሄ ግነቕብልቱ ዒድ በኪቶ ስዒድ ግልግባ ግነ ዲምነተምኒ ኣዜማ ምስልኩም ትልህልየና ወንትሞ ምስልና ኣሉ ማኮ እተን ቪድዮታት ንከታተለን ፀኒሕና ካብኣን ተመሊስና ኣለና
2: እተን ንጥፈታት ኣብቲ ከምቲ ዝበልናዮ ቀዲምና ንኩሉ ዘጣምራየን እዘን ዘላለኽና ደርፊ እውን ናይ ሳባ ልምለም ምስ ዑስማን ከምኡውን ናይ ድምፃዊ ሜሮን እስቴፋኖስ ኣብ ድሮ በዓል ቅዱስ ዮሃንስ እንተዳ ርኢናዮ ሆየ ካብቲ ሓደ ልሙድ ዝኾነ ፀወታታት ስለ ዝኾነ ሆየ ኣብ ሰለስተ እዋናት እዩ ዝግበር ፋጡም ማለት እቲ ንጥፈት እቲ ዝግበር ዕዮታት እንተዳ ርኢናዮ ኣብ መጀመርታ በዓል ኣብርሃም ኣብ ዝሓለፈ እዋን ማለት እዩ ሆዮ ተባሂሉ እዚ ሎሚ ነኽብሮ ዘለና ድሮ በዓል ቅዱስ ዮሃንስ ድማ ሆዮ ይበሃል። በዓል መስቀል እውን ቅኒ ኢልና ክነኽብር ኢና ሽዑ እውን ሆዮ ትብል ኢኻ ሰለስተ ግዜ ኢኻ ሆዮ ትብል እዛ ደርፊ ናይ ድምፃዊ ሜሮን እስቴፋኖስ እውን ነዚ ሙርኩስ ብምግባር ኢና መሪፅናያ ዘለና ተን ደርፍታት ተኸታቲለን ክቐርባየን ክቡራትን ክቡራንን ተኸታተልትና ደጊምና ንምላ ህዝቢ ኤርትራ ርሑስ በዓል ንበል።

0: ደጊምና ተመሊስና ኣለና ክቡራትን ክቡራን እንተኸታተልትና ብምክንያት በዓል ቅዱስ ዮሃንስ ዝዳሎ ዘሎ ፍሉይ መደብ ሙዚቃ ትከታተሉ ኣለኹም። ትሕዝቶታትና ገና ቀጻሊ እዩ ዘሎ። ፋጡም ካብዚ ብምቕጻል ደርፍታት ሃገርና ባህላውያን ደርፍታት ሃገርና እንተዳፈትሽናዮም ብዓይነቶም ብዙሖም ኣዝዮም ዝተፈላለዩ እዮም። ንሕጂ እውን ነዚ በዓል እዚ ዘንፀባርቕ ደርፍታት ካብቲ ዝተደርፈ ባህላዊ ደርፍታት ናብ ህዝቢ ነቕርብ ስለ ዘለና ናብ ተከታተሉ መደብና ካብዚ ብምቕጻል ናይ ድምፃዊ ኣማንኤል ጎይቶኦም ደርፊ ክንሰግር ኢና። ኣማንኤል ብዙሕ ባህላዊ ደርፍታት እዩ ዘለዎ። ካብተን ደርፍታት ውስጥ ከፋጡመይ ዓይነት ደርፊ ምክንያቱስ ኩሉ ባህላዊ ስራሕ እዩ ዘለዎ ንበዓላት ዘንፀባርቕ ደርፍታት እዩ ሰሪሑ። ዓይነቲ ናብ ህዝቢ ከነቕርባ እሞ ቡና እውን ፈሊሓ ስለ ዘላ ክንቀድሓ
1: ፅቡቅ ማኮ ከምቲ ዝበልክዮ ኣማንኤል ብዙሕ ስራሓት እዩ ሰሪሑ። ብፍላይ ባህሊ ተመርኪሱ ብዙሕ ስራሕ እዩ ሰሪሑ እዩ። ሕጂ ምስ ምስ ቅነው ዳኣመት ትኸይድ ኮይና ትስማዓኒ እዛ ፋኑሰይ ትብል
0: እዋ ብጣዕሚ ፅቡቅቲ
1: ተንጋብዞም ሰ ፅቡቅ ንበልኩ ኣነ
0: ብድሕሪኣ እሞ ንሕና ቡና ክንቀድሓ ነታ ደርፊ ግን ነተዓዘብቲ ክንጋብዞም
1: ተማም ሓይሳ ዋ ሓይሳት መተቕብለትና ከም ትርእና ህለየኩም መቕቡላምኩም ለና መናሰበት በዓል ቅዱስ ዮሃንስ ፍንቱይ በርናሚድ ምስሎትን ህለየኩም ሕና ጀበነትና ፋልሓት ሌት ኣዋል ግንስቴቱ ወእንቱም ሄ ምስሊ ለንደተሌቶ ተትቀደም ሕላየት ፈናን ኣማንኤል ገይትኦም ከም ማእግላም ብለ ፀናሕና ዲብዓዳት እንደተንከባ ምንላ ላሸጎ ፈናኒን ሸባባትናቱ ፋኑ ሰይላ ትብል ሕላይቱ ግላቱ ግንታብዕ ዋ ብድግማን ግነቕብልቱ ዒድ በኪት ወስዒድ ኣዜማ ጉልኩልና ዲምነተምኒ ዲባሕላይት ግንግስትዎ

0: እንታይ ደ ዳኣ ረሲዐ ዕፉን
1: ሓን ፀገም የለን
0: ዕፉን ሸዊት ዕፉን ኣብዚ እዋን እዚ ካብቶም ዝያዳ ኣብ ዝተፈላለየ ገዛ ኣብዚ እዋን እዚ እንተ ዳ ርኢኻ ቶክቶክ ዝብል ድምፂ ናይ ዕፉን እዩ ዝስማዕ ኣብ ኩሉ ገዛታት ብፍላይ ኣብዚ ካብዚ ከባቢ ዞባ ማእከል ውፅእ ኢልካ እንተ ዳ ተንቀሳቂስካ ዕፉን ካብቲ ዝውትር ዝኾነ ብፍላይ ድማ ኣብዚ እዋን እዚ ዝበቁል ስለ ዝኾነ ተፈታዊ እውን ዕፉን ንጥዕና ንኻልአን ማለት እዩ ነግሪ መንገዲ ናይ ለተማሊእ እዩ ነይረ እንተኾነ ግን ድሕሪ ኣወል ኮይኑ ዳኣ ትምቕሎዎ እምበር ኩሉ ሕደ እዩ ከርክበልክ የቐሊ
1: ገም የለን ቡንካ ብጣዕሚ ጥዕምቲ
0: ብጣዕሚ ሃብ ክፋጡመይ
1: ቡን ክምራድ ይበሃል ቡን ማለት ከም ድሌት ከም ደስታ ማለት እዩ ብትግራሲ ቡን ከምምራድ እያ ትበሃል ምክንያቱ ከም ድሌት ኮይና ትደወ ከምታ ደስ ትብለናዋት እዩ ቡን ኩሉ ግዜ ማኮ ወግዕ ናይ ቡን ብፍላይ በውዱ ኣመት ካብተን ኣገደስቲ እየን ዝኾነ ስድራ ቤት ብፍላይ ኣዴታት ምሉእ መዓልቲ ብስራሕ ገለ ውዒለን ክመስ ከሎ ወይ ከዓኒ ኣብቲ እዋን ዕረፍቲ ከዓ ኮፍ ኢሎም ስድራ ቤት ተኣኪቦም ኮፍ ኢሎም ቡን ገይሮም ምስ ደቆም ብጣዕሚ ካብተን ኣበውዲ ኣመሲ ዝያዳ ድምቀት ዝህብኦ ኮይናት
0: ወላቲ ቡን ደይሰቲ ከማንፋጡም ነቲ ቁርሱ ቡን ነቲ ዝግበር ወግዒ ተኣኻኺብካ ከዓ ስለ ተዕልለላ ይመስለኒሲ ቡን ዳርጋ ብዝበዝሕ ሚታዊት እንተዳርእናዮ ብዝተፈላለዩ ሰባት ተቐባልነት ካብ ዘለዋ እያ ስለዚ ድማ ኢና ብቡና ሰኒና ናይ ሎሚ በዓልና ከነንፀባርቕ ደስ ኢሉና ዘሎ
1: ርክ ኣለኹማኮ ቡን ከዓ ከበቀላልዋ ትጅምር ማ ቀላልዋ ቄሕ ኢላ ብጣዕሚ ፅብቕቲ ኣብ ምውቃጠ እውን ክተትክማ ይብልካን ከምኡ እየን ዝብላ ኣዴታትና ወይ ከምኡ ቲ ስለዚ ሓሊፍ ክላ ክፅብቕቲ ብጣዕሚ ትቡን ብጣዕሚ ይቐኒየለ
0: በቃ ሓራይ ፈጡመ እዩ እሞ ናብ ተቕፅል ደርፍና ክንሰግር ክቡራት ተኸታተልቲ ደጊምና ክንመለሰኩም

እዚ ሰላምታና ተቐብሉ ፈነወና ኣብ ምክታለ ትርከቡ ዝኽበርኩም ተዓዘብትና ከመይ ተምሲኡ ሰዓት 9 ኣኺሉ ንሎሚ ሰንበት 13 መስከረም ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸቴ ንምክታልኩም ብክብርና ዓደምኩም ብቐንዲ ርእሲ ዜና ፍልም ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ኣብ ሕቡራት መንግስታት ኣሜሪካ ብልዑል ድምቀት ተባዒሉ ኣብ ንኡ ዘባ ኣፍ ዓበት ኣብ ምጅማር ዓመተ ትምህርቲ 226 227 ዘተኮረ ርክብ ተኻይዱ ኣብ ዞባ ዓንሰባ ንቕሓት ሕብረተሰብ ኣብ ኣተኣላለያ ጓሓፍ ንምዕባይ ክስራሕ ፃውዒት ቀሪቡ ኣባል ሃገራት ብሪክስ ኣሜሪካ ኣብ ልዕሊ ኢራን ተካይዶ ዘላ ወተሃደራዊ ወፍሪ ብህፁፅ ደው ክብል ፀዊዐን

0: ኣሜሪካ ንጸጥታዊ ኩነታት መጻብ ሆርሙዝ መሊሱ ዘጋድድ ስጉምቲ ትወስድ ከም ዘላ ኢራን ከሲሳ። ኣብ ኢንዶኔዥያ ብሓደጋ ምጥሓል መርከብ ልዕሊ 130 ሰባት ሞይቶም ክኾኑ ከም ዝኽእሉ ተቓሊሑ። ዝርዝር ዜና። ወርቃዊ ኢዮቤልዩ ምስራት ቤት ትምህርቲ ሰውራ ብደረጃ ሕቡራት መንግስታት ኣሜሪካ ኣብ ከተማ ዋሽንግተን ዲሲ ብልዑል ድምቀት ተባዒሉ። ብመልክዕ ጸብጻብ ዝተዳለወ ትሕዝቶሎ ገረ መስቀል ገረዝግሄር ከቕርቦ እዩ።
1: ወርቃዊ እየበልዩ መምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ምዕራፍ ህንፀት ሃገር ብዝብል ቴማ ብሓሙሽተ መስከረም ኣብ ሕብራት መንግስታት ኣሜሪካ ብልዑል ድምቀት ተባዒሉ። ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሕብራት መንግስታት ኣሜሪካ ኣቶ ብርሃነ ገብሪ ሂወት ኣብ ዘስምዖ መኽፈቲ ቃል ንኣገዳስነት ናይቲ መደብ ምዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ብምትእሳር መብሪህ ሂቡ። እዚ ታሪክ ቤት ትምህርቲ ሰውራ ብሓፈሻ ድማ ወፍሪ ህዝባዊ ግንባር ሓርነት ኤርትራ ኣብ ትምህርቲ ብዘዘንቱ መደባት ዝደመቐ ፅምብል ንህይወት ተምሃሮ ኣለይትን መምሃራንን ስሩዕ ትምህርቲ ኣብ ገድልን ብድሆታቱን ኣድማዕነት ትምህርቲ ብግብሪ ትምህርትን ማሕበራዊ ህይወትን ቅያታት ፊተውራሪ ምዝላቕን ግፍዕታት ፀላእን ከምኡውን ተራን ኣበርክቶን መምሃራንን ኣለይትን ኣብ መስርሕ ህንፀት ብቑዑን ሓላፍነታውን ወለዶ ዘንፀባርቕ ስእላውን ንዋታውን ትሕዝትታት ዘጠቓለለ እዩ ነይሩ። ብዘይ ካዚ ፕረዚደንት ኢሳያስ ኣፈወርቂ ብምክንያት ብሩራዊ እየበልዩ መምስራት ቤት ትምህርቲ ሰውራ ዘካየዶ ቃለ መጠይቕ ንታሪክ ቤት ትምህርቲ ሰውራ እትገልጽ ሰነዳዊት ፊልም ታሪክ ፍተውራሪ ሓይሊ ኣየርን ሓይሊ ባሕርን ዘንፀባርቕ ዛንታ ታሪክ ፍተውራሪ ደቂ ኣንስትዮ ኣብ ትምህርቲ ኣብ ስራሕን ቃልስን ራእይ ህዝባዊ ግንባር ኣብ ትምህርቲ ኩነታት ትምህርቲ ኣብ ናፃ ኤርትራ ኣገዳስነት ቋንቋ ደ ኣብ ትምህርቲ ከምኡውን ተራን ኣበርክቶን ዲያስፖራ ኣብ ትምህርቲ ኤርትራ ዝገልጽ ጽሑፋት ቀሪቦም። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብማንዛ ካብ ኣስመራ ኣብ ዘመሓላለፈቶ መልእኽቲ መንግስቲ ኤርትራ ነዚ በዓል እዚ ሃገራዊ መልክዕ ከም ዝሕዝ ምግባሩ ምስቲ ዝተመርፀ ቴማ ተደሚሩ ትምህርትን ምኮስኳስ ብሉፃት ሃገራውያን ዜጋታትን መሰረት ምዕባል ሃገር ምዃኖም ካብ ዘለዎ ፅኑዕ እምነት ከም ዝኾነ ገሊፃ። ዶክተር ሓሊማ ስዒባ ኣብዛ ኣጋጣሚ እዚ ነፍሲ ወከፍ ተሳታፊ ንሃገረይን ህዝበይን ብኸመይ ካብቲ ዘዋህለልክዎ ፍልጠት ተመክሮን ዓቕምን ከበርክትእኽእል ክብልን ነፍሱ ክምርምርን ከም ዝግባእ ኣዘኻኺራ። እቲ መደብ ተምሃሮ ቤት ትምህርቲ ኣዳል ብዝደገምዎ መዛሙር ቀያሕቲ ዕምባባን ህዝባዊ ግንባርን ከምኡውን ህቡባት ድምፃውያንን ሙዚቀኛታትን ብዘቕረብዎ ባህላውን ስነ ጥበባውን ትሕዝቶታት ማዕሪጉ ነይሩ። ኣብ መወዳእታ ንወከልቲ ኣለይትን ስውኣትን ተምሃሮ ናይ ምስጋና ኣፍልጦን ወርቀት ምስክር ተዓዲሉ።
0: ኣብ ንኡዘባ ኣፍ ዓበት ኣብ ምጅማር ዓመተ ትምህርቲ 2026-2027 ዘተኮረ ማሕበረሰብ ትምህርቲ ዝተሳተፍዎ ርክብ ክካየድ ከሎ ኣብ ንኡዘባ ዓድተ ከሌዛን ድማ ገምጋም ንጥፈታት ትምህርቲ ተቓኒዑ። ወኪልቲ ኤሪና ኣምና ዑመርን ሜሮን ተስፋ ማርያምን ዝሰደድዎ ትሕዝቶ ኣብ ሓደ ፀብጻብ ተዋሂድሎ ያሲን ሳልሕ ክቕርቦ እዩ።
2: ኣመሓዳሪ ንኡዘባ ኣፍ ዓበት ኣቶ ኣሕመድ መሓመድ ንረጀብ ኣብ ምጅማር ዓመተ ትምህርቲ 2026-2027 ኣተኪሩ ምስ ሓለፍቲ ኣብያተ ትምህርትን መምህራንን ርክብ ኣካይዱ። ኣብቲ ብ10 መስከረም ዝተኻየደን 300 ተሳተፍቲ ዝነበሮን ዘተ ሓለፍቲ ትምህርትን መምህራንን ኣብ ወቕቲ ምጅማር ትምህርቲ ዝረአ ምድንጓያት ብምውጋድ ብኩሉ እንትንኦም ብቑዓት ተምሃሮ ንምፍራይ ኣበርክቶኦም ካዕዝዙ ኣቶ ኣሕመድ ኣዘኻኺሩ። ሓላፊ ኣብያተ ትምህርቲ ንኡዘባ ኣፍ ዓበት ኣቶ ሙሳ ኣድም በገኑ ዘይተበፅሐ ቦታታት ንምብፃሕ ኣብ ዝቕፅል ዓመተ ትምህርቲ ብዕቱብ ከም ስራሕ ገሊፁ። ተሳተፍቲ ዋሕዲ መምህራን ከምኡውን መምሃሪ ክፍልታትን መፅሕፍትን ቁልጥፍ ፍታሕ ክናደየሉ መደባን መፅያርን መምህራን ድማ ቅድሚ ምጅማር ትምህርቲ ክትግበር ተላብዮም። ብኻልእ ወገን ጨንፈር ውዳበ ሲቪል ሰራሕተኛታት መንግስቲ ኣብ ንኡዘባ ኣፍ ዓበት ገምጋም ንጥፈታቱ ከም ዘካየደ ወኪል ኤሪና ሓቢራ። እዚ ከምዚ ኢሉ እንከሎ ኣብ ዞባ ዓንሰባ ንኡዘባ ዓተከሌዛን ብዙሒ ተምሃሮ ኣብ ቅድመ ትምህርቲ ብ63ታዊት ከም ዝዓብየ ብ10 መስከረም ኣብ ዝተኻየደ ርክብ ተገሊጹ። ሓላፊ ትካላት ትምህርቲ ኣብቲ ንኡዘባ መምህር ሱራፊኤል ክፍለ ጌርግስ ኣብ ዝሃቦ መብርሂ ኣብ ዝሓለፈ ዓመተ ትምህርቲ ክትግበሩ ዝተወጠኑ መደባት ብግቡእ ከም እተዓሙ መጠን ምሕላፍ ተምሃሮ ብሓፈሻ 81ታዊት ከም ዝነበረ ከምኡውን ኣብ ሃገራዊ መርመራ ኣተባብዓ ውፅኢት ከም እተመዝገበ ኣብሪሁም።
0: ኣብ ዞባ ዓንሰባ ንቕሓት ሕብረተሰብ ኣባተኣላልያ ጓሓፍ ንምዕባይ ክስራሕ ፀውዒት ቀሪቡ ሕጂ እውን ወኪል ኤሪና ተስፋንኪኤል ገብሪስ ንዘዳለዎ ዜናዊ ፀብጻብ እልልታ ሃፍተ ማርያም
3: ጓሓፍ ብሓፈሻ ዘቤታዊ ጓሓፍ ድማ ብፍላይ ግቡኣት ተኣላልያ ኣተሓሕዛን ምሕደራን ምስ ዝግበረሉ ኣብ ረብሓ ክውዕል ከም ዝኽእል ኣብ ዞባ ዓንሰባ ሓላፊ ጨንፈር ኣከባቢ ኢንጂነር ተስፋ ማርያም ገብሪ ሂወት ሓቢሮም ጓሓፍ ደረቕን ፈሳስን ኮይኑ ጥንቁቕ ምሕደራን ግቡኣት ተኣላልያን እንተዘይተገይርሉ ንጥዕናን ንኣከባብን ኣዝዩ ሓሳይ ስለ ዝኾነ ብግቡእ ክእለ ንቕሓት ሕብረተሰብ ወሳኑ ምዃኑ እዩ ኢንጂነር ተስፋ ማርያም ዝገልጽ ቀዳማይ ምርጫ ምውጋድ ካልኣይ ከም ዝጎድል ምግባር ሳሳይ ጠንቂ ብከላን ካልእ ፀገማትን ከይከውን ብዝተኸኣለ መጠን ብምልኡ ወይ ብከፊል ኣብ ጥቕሚ ክውዕል ናብ ዝኽእለሉ ፀጋ ምቕያሩ ራብዓይ ምርጫ ዳግም ምስርሑ ኣብ ረብሓ ክውዕል ንዘይከኣል ድማ ከከም ኣድላይነቱ ፈዊስካ ንኣከባብን ጥዕናን ብዘይጎድእ ኣገባብ ምውጋኑ ከም ዘጠቓልል ኣፍሊጡ ኢንጂነር ተስፋ ማርያም ኣስዒቡ ኣስታ 700ዊት ካብ ዘቤታዊ ጓሓፋት በስበስቲ ስለ ዝኾኑ ብግቡእ ኣመሓዲርካ ናብ ባህርያዊ ድኹዕ ምቕያር ኣብ ረብሓ መውዓሎም ክልመድ ዘለዎ ሜላ ምዃኑ ብምግላጽ ከም ቆርበትን ፕላስቲክን ዝኣመሰሉ ጓሓፋት ሓደገኛታት ኣብ ጥቕሚ ዝውዕለ ዘይትሞተረ ማለት ኦሎብርሻቱን ሕክምናዊ ጓሓፋትን ድማ ኣዝዩ ሓደገኛታት ተባሂሎም ከም ዝኽፈሉ ኣረድዮም ኣብ መወዳእታ እዚ ዕማም እዚ ንሚኒስትሪ ማይ መሬትን ኣከባብን ጥራይ ዝግደፍ ስለ ዘይኮነ ሕብረተሰብ ኣብ ጓሓፍ ዘለዎ ኣፍልጦ ኣበሪኹ ብግቡእ ከመሓድሮ ተላብዩ
0: ኣብ ዞባ ደቡባዊ ቀይሕ ባሕሪ ማሕበር ወሃብቲ ኣገልግሎት ንምሕያል ዝዓለመ ርክብ ብ10 መስከረም ኣብ ዓሰብ ተኻይዱ ዋና ዳይሬክተር ክፍሊ ቱሪዝም ኣቶ ዒሳ ኣሕመድ ኣብ ዘስምዖ ቓል ማሕበር ኣብ ዕብየት ትካላት ወሃብቲ ኣገልግሎትን ንጥፈታትንን ዘለዎ ኣስተዋፅኦ ቀሊል ስለ ዘይኮነ ኩለን ትካላት ኣብ ማሕበር ተጠርኒፈን ዕላማታቱ ንምስማር ተሳትፎኦን ክዕዝዛ ፀዊዖም ዝምድናታት ቱሪዝምን ማሕበርን ብድንፋዕ ብውህደት ምስራሕ ከም ዘድሊ ብምዝኻር ድማ ኣብ ብቕዓት ትካላትን ዝቕርበኦ ኣገልግሎታትን ኣተኩሮ ክግበር ኣዘኻኺሩ ኣቦ እምበር ጨንፈር ማሕበር ትካላት ወሃብቲ ኣገልግሎት ኣብቲ ዞባ ኣቶ ቢንያም ጣዓመ ብወገኑ ኣብ 3 ንኡ ዞባታት ንዝርከባ ኣስታት 190 ትካላት ወሃብቲ ኣብ ኣገዳስነት ማሕበር ዘለዎን ንቕሓትን ኣፍልጦን ንምብራኽ ኣስተምህሮታትን ስልጠናታትን ክካየድ ምፅንሑን ኣብ መጻኢ ብዝበለፀ ከም ዝቕፅልን ገሊጹ ግዜያዊ ማሓዳር ንኡ ዞባ ዓሰብ ኣቶ ብርሃነ ኪዳነ ኣብ ዝሃቦ መዛዝ ምቓል ትካላት ወሃብቲ ኣገልግሎት ፅፈተንን ብቕዓተንን ከም ንምባል ኣብ ዝካየድ ስራሕ ምምሕዳር እጃሙ ከም ዘበርክት ኣረጋጊፆም ስዕብ ዜና ወፃኢ እዩ ንምክታልኩም ደጊምና ብክብሪ ንዕድም ዜና ወፃኢ ኣባል ሃገራት ቁጠባዊ ውድብ ብሪክስ ኣሜሪካ ኣብ ልዕሊ ኢራን ተካይዶ ዘላ ወተሃደራዊ ወፍሪ ብህፁፅ ደው ክብል ዝፅውዕ ሓበራዊ መግለፂ ውፅአን እተን ሃገራት ነዚ ፀውዒ ዘቕርባ ብ12/13 መስከረም ኣብ ህንዲ ኣብ ዘካየደ ዓመታዊ ዋዕላ መራሕቲ እዩ እቲ ካብ መወዳእታ ወርሒ ለካቲት ናይዚ ዓመት እዚ ዝቕፅል ዘሎ ኩናት ዞባ እውን ዓለማውን ፅልኡ ንዓበይ መፅእ ከም ዘሎ ብምጥቃስ ንምቁራፁ ዲፕሎማሳዊ ዘተ ቀዳምነት ክወሃቦ ኣተሓሳሲበን ብዘይካ እዚ ኣሜሪካን ኢራንን ኣብ ልዕሊ ሲቪላዊ ትሕቲ ቅርፂ ብሓፈሻ ኒኮሎሳዊ ትካላት ድማ ብፍላይ ዘካየድኦ ዘለዋ መጥቃዕትታት ደው ከብልኦ ኣባላት ብሪክስ ኣብቲ ኣጋጣሚ ተማሕፂነን እዚ ከምዚ ኢሉ እንከሎ እተን ሃገራት ነቲ ኣሜሪካ ኣብ ልዕሊ ኢራን ተፅድቆ ዘላ በናዊ እገዳታት ከም ዝኽንንኦ ኣብቲ ዋዕላ ኣነፂረን ፕረዚደንት ቻይና ሺጂፒንግ ኣብቲ ዋዕላ ኣብ ዘስምዖ መደረ ኣባላት ብሪክስ ኣብ ልዕሊ ካልኦት ሃገራት ዝግበር ምግሃስ ልኡላውነት ግዛኣታዊ ሓድነትን ምትእታውን ኣብ ውሽጣዊ ጉዳያት ብሓባር ክቃወማ ፀዊዖም ብካልእ ወገን ኣባላት ብሪክስ ቁጠባውን ንግዳውን ዝምድንአን ንምድንፋዕ ከም ዝሰርሓ ብምጥቃስ ኣብ ውድብ ንግዲ ዓለም ኣህጉራዊ ማዕከን ገንዘብን ዓለማዊ ባንክን መሰረታዊ ዳግመ ህዳሴ ክግበር ኣዘኻኺረን ኣብ 2009 ዝተመስረተን 11 ኣባላት ዘለውኦን ቁጠባዊ ውድብ ብሪክስ ኣስታት 49ዊት ካብ ብዝሒ ህዝቢ ዓለምን ክሳብ 400ዊት ካብ ኣህጉራዊ ቁጠባን ይሽፍን ኣሜሪካ ንፀጥታዊ ኩነታት መፃቢ ሆርሙዝ መሊሱ ዘጋድስ ስጉምቲ ትወስድ ከም ዘላ ኢራን ከሲሳ ኢራን ንዝገለፀት በቲ ማያዊ ኣካል ተሓልፍ ዝነበረት ናይ ንግዲ መርከባ ሎሚ 13 መስከረም ብሚሳይል ከም ተሃርመት ድሕሪ ምቁልሑ እዩ ነቲ መጥቃዕቲ ኣሜሪካ ከም ዝፈፀመቶ ዝገለፀ ሓለዋ ሰውራ ኢራን ኣፀፌታ ምላሽ ከም ዝህበሉ ኣጠንቂቕሎ እዚ ከምዚ ኢሉ እንከሎ ኢራንን ዑማንን ኣብ መፃቢ ሆርሙዝ ሓድሽ ንግዲ

ራው መስመርን ምኽፋት ከካይዶ ጸንሓ ዝርርብ ኣብ መፈፀምትኡ ከም ዝበፅሐ ገሊፀን። እቲ ምዕሳዕቤናት ናይቲ ኣሜሪካ ካብን ናብን ወደባት ኢራን ዝካየድ ምንቅስቓስ መራኸብ ንምዕጋት ዘፅናዓቶ እገዳ ከም ዘቃለሎ ተሓቢሩሎ። ብዘይካዚ ኢራንን ዑማንን ኣብ ወሽመጥ ሆርሙዝ ኣብ ዝካየድ ምእላይ ነቶግቲ ብሓባር ክነጥፋ ምዃነን ኣፍሊጠን ኣለዋ። ይኹን እምበር እቲ ክልታዊ ስምዕ ንምኽፋት መፃቡ ሆርሙዝ ከም ዘየጠቓልል መንግስቲ ኢራን ኣነፂሮም። ኣብ ኢንዶኔዥያ ሎሚ 13 መስከረም ብዝተኸስተ ሓደጋ ምጥሓል ናይ መጓዓዝያ መርከብ ልዕሊ 130 ሰባት ሞይቶም ክኾኑ ከም ዝኽእሉ ይቃልሓሎ። እታ ልዕሊ 240 ሰባት ፅዒና ዝነበረት መርከብ ዛጊድ ጠንቁ ብዘይተነፀረ ምኽንያት ኣብ ማያት ደሴት ጃቫ ከም ዝጠሓለት ሰመዝ መጓዓዝያ ኢንዶኔዥያ ሓቢሮም። ግድያት ንምድሓን ብዝካየድ ዘሎ ስርሒት ኣስታት 110 ክድሕድን ከለዉ ዝተረፉ ንምድሓን እቲ ስርሒት ይቕፅል ኣሎ። ይኹን እምበር ምስ ምንዋሕ ግዜ ድሃዮም ጠፊኡ ዘሎ ግድያት ብህይወት ክሰሩ ዘሎ ተኽእሎ ፀቢብ ምዃኑ ይእመት። ብዕሊ 17,000 ደሴታት ኣብ ዝቆመት ኢንዶኔዥያ ሓደጋታት ምጥሓል መራኸብን ጀላቡን ክኽሰት እዚ ናይ ፈለማ ከም ዘይኮነ ብሰንኩ ድማ ሰብውን ክሳራታት ክወርድ ምፅንሑ ፀብፀባት የረድኦም። እዚ ከምዚ ኢሉ እንከሎ ብ11 መስከረም ኣብ ፊሊፒንስ ኣብ መርከብ ብዝተኸስተ ሓደጋ ባርዕ ናይ ዝሞቶ ሰባት ቁፅሪ ኣስታት 9 ከም ዝበፅሐ ተቓሊሖም። ኣብ ኣሜሪካ መጠን ሕፅረት ፌደራላዊ ባጀት ኣብ 2026 ኣስታት 2 ትሪልዮን ዶላር ከም ዝበፅሐ ተገሊፆም። እቲ ኣሃስ ምስቲ ኣብ መላእ ዓመት 2025 ዝተመዝገበ ሕፅረት ክነፅር ከሎ ብኣስታት 200 ቢልዮን ዶላር ከም ዝወስኸ ፀብፀባት ሓቢሮም። ጠንቂ ናይቲ ናህሪ ልዑል መጠን ወተሃደራውን ሲቪላውን ወፃኢታት ምዃኑ እዩ ዝቀልሕ ዘሎ። ካብ 2022 ናብ ዩክሬን ኣስታት 200 ቢልዮን ዶላር ዝትመን ደገፍ ዝለኣኸት ኣሜሪካ ኣብ ኢራን ንእትገብሮ ዘላ ወተሃደራዊ ወፍሪ ልዕሊ 37 ቢልዮን ዶላር ወፃኢ ከም ዝገበረት ይሕበር። ኣሜሪካ ወተሃደራዊ ዓቕማ ንምድንፋዕ ኣብዚ ዓመት እዚ ልዕሊ 900 ቢልዮን ዶላር ከም ዝሰልዐት ዝፍለጥ ኮይኑ ዝመፅእ ዓመት ነቲ ኣሃዝ ናብ ልዕሊ 1 ትሪልዮን ዶላር ክብ ከተብልዎ ከም ትኽእል ኣሚታላ። ሃገራዊ ዕዳ ኣሜሪካ 4 ትሪልዮን ዶላር በፂሑ ከም ዘሎ ዝጠቐሱ ፀብፀባት እቲ ኣሃዝ ምስቲ ናይ ቅድሚ 10 ዓመት ዝነበረ ዕዳ ክናፅር ከሎ ብዕፅፊ ከም ዝወሰኸ ይረድኡ። ዜናታት ንምዛም ኣርእስቲ ዜና ክደግመልኩም። ወርቃዊ ኢዮቤልዩ ብምስራት ቤት ትምህርቲ ሰውራ ኣብ ሕቡራት መንግስታት ኣሜሪካ ብልዑል ድምቀት ተባዒሉ። ኣብ ንኡ ዘባፍ ዓበት ኣብ ምጅማር ዓመተ ትምህርቲ 2026-2027 ዘተኮረ ርክብ ተኻይዶ። ኣብ ዞባ ዓንሰባ ንቕሓት ሕብረተሰብ ኣብ ኣተኣላለያ ጓሓፍ ንምዕባይ ክስራሕ ፃውዒት ቀሪቡ። ኣባል ሃገራት ብሪክስ ኣሜሪካ ኣብ ልዕሊ ኢራን ተካይዶ ዘሎ ወተሃደራዊ ወፍሪ ብህፁፅ ደው ክብል ፀዊዐን። ኣሜሪካ ንፀጥታዊ ኩነታት መፃቢ ሆርሙዝ መሊሱ ዘጋድድ ስጉምቲ ትወስድ ከም ዘላ ኢራን ከሲሳ። ኣብ ኢንዶኔዥያ ብሓደጋ ምጥሓል መርከብ ልዕሊ 130 ሰባት ሞይቶም ክኾኑ ከም ዝኽእሉ ተቓሊሖም። ነስ ሰዓት ዝተዳለዉ ዜናታት ተዛዚሙሎ ምስ ትረፉ መደባትና ንሓርገኩም ወገነይ ሰናይ ምሸት።

ንተግብሮ ሸለል መለል ንከይበልና ንተግብሮ ሸለል መለል ንከይበልና እንተራሲና እንተቀራጢሙና ከም ዕግርግር መልሓስና እንተዓርዒሩና ከቢድና ርእስና እንተሓሚ

ሰላም ዝኸበርኩም ተኸታተልቲ ኣገልግሎት ቴሌቭዥን ኤርትራ። እዚ ብምትሕብባር ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ሚኒስትሪ ዜናን እናተዳልዎ ዘቕርበልኩም ታሪካዊ ውድድር ሓፈሻዊ ፍልጠት ጉያ እዩ። ከምዚ ኣብ ዝሓለፈ ክፋላት ወይ እውን ዝሓለፈ መደባትና ትከታተልዎ ዝፀናሕኩም ንሎሚ ተምሃሮ ኣብ መንጎ ተምሃሮ ኣብያተ ትምህርቲ ማእከላይ ደረጃ ዞባ ማእከል ካብ ነን ዘብኦም ተፃርዮም መፃሪ ሓሊፎም ዝመፁ ተምሃሮ ናይ ዘካየድዎ ቀዳማይ መድረኽ ውድድር ኢና ብተኸታታሊ ክፋላት ክነቕርበልኩም ፀኒሕና። ንሎሚ ከዓ ከም ናቱ መቐፀልታ ንመበል ካልኣይ መድረኽ መን ሓለፈ ኢና ውድድር ክንካየድ ትፍሉይ ዝገብሮ ካብቶም ንውድድር ዝቐረቡ 14 ተምሃሮ 10 እዮም ሙሉእ 16 ነጥቢ ኣምፅኦም። ስለዚ ነዚኦም ከዓ ዳግም ምፅራይ ጌርና ናብ ካልኣይ መድረኽ ንምሕላፍ ኢና ንሎሚ ተራኺብና ዘለና። ንፈለማ መጀመርያ 4 ተወዳደርቲ ንመድረኽ ክዕድሜ ከምኡ እንዳበልና ነቶም 10 ኣፃሪና ካብኦም 4 ንካልኣይ መድረኽ ክንሕልፎም ኢና። እዚ እንታይ የርእካ እቲ ንመወከሲ ዝተዋህብዎም ወይ እውን ዝመሃርዎ እቲ ማሕበራዊ ትምህርቲ ክሳብ ክንደይ ብዕትበት ይርእይዎ ዝሓለፍዎ መፃሪ ውድድራት ክሳብ ክንደይ በዳህን ሓያልን ነይሮም እሱ ዝፈጠሮ ተወዳዳርነት ከዓ እዚ ብልፀት እዚ ኣርእና ኣሎ ካብ 16 ተወዳደርቲ 10 ሙሉእ ብዘይ ምግጋይ 16 ነጥቢ ከምፅኡ ምኽኣሎም ከዓ ናቱ መርኣያ እዩ። ኣዝዩ ኣተስፋዊ እዩ። ንኩሎም ቶም እዚ ክውን ኣብ ምግባር ኣበርክቶ ዝገበሩ ኣካላት ወለዲ መምሃራን እቲ ካልእ ናይ ሕብረተሰብ ክፋላት እውን ዝያዳ ተተባቢዑ ወፍሪ ክገብር ከም ዘለዎ ዝእምት እዩ እሞ ደጊምና ደጋጊምና ነመስግን ንተወዳደርቲ ንመድረኽ 4 ሰባት ሒዘ ክፅውዐ

0: ምስተር ሆት ኣማኑኤል ካብ ቤት ትምህርቲ ሓርበኛታት፣ ሜላ ምሕረት ኣብ ካብ ቤት ትምህርቲ ሓድነት፣ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም፣ እሰይ በረኸት ካብ ቤት ትምህርቲ ሚናበ ዘርኣዩ። ብመስተር ሆት ኣማኑኤል ካብ ቤት ትምህርቲ ሓርበኛታት ክጅምር ካብ ሓደ ክሳብ ቁፅሪ 10 ቁፅሪ ፀውዐለይ። ቁፅሪ 3 ሓይልታት ኣክሲስ ካብ ዝኾነ ሃገራት 2 ጥቐስ።
1: ጀርመን፣ ጃፓን፣ ኮሞን ኢጣልያ።
0: ሙሉእ መልሲ። ሓይልታት ኣክሲስ ካብ ዝኾነ ሃገራት 2 ጥቐስ ትብል 2 እንድያ ትብል መስተሮት ግን 3 እየን መሊሳተን፣ ኢጣልያ፣ ጀርመን፣ ጃፓን። ሕራይ ናብ ሜላ ምሕረት ኣብ ክንሰግር ምርጫ ኣለትኪ ካብ ቁፅሪ 1 ክሳብ ቁፅሪ 10።
2: ቁፅሪ 1
0: ኣብ ግዜ ፌደሬሽን ኣዛዚ ፖሊስ ኤርትራ ዝነበረ መን ይበሃል?

0: አልራዳይ
1: አይ ተመለሰትን እቲ አብ ግዜ ፌደሬሽን አዛዝ ፖሊስ ኤርትራ ዝነበረ ምን ይባል እትብል ሕቶ መልሲ ብሪጋደር ጀነራል ተላዕቁቢት ያ ትብል ጀነራል ተላዕቁቢት አብ ጉንበት 1963 ዮም ብሓደጋ ሞይቶም ንኣፍለጦኺ ቀዳማይ ኣዛዝ ፖሊስ ኤርትራ ካብ ሓበሻ ማለት እዩ ቅድሚ እዩ ፀዓዱ እንዲኦም ነይሮም እንግሊዛውያን ካብ ኤርትራውያን ግን ቀዳማይ እዮም ንሶም ሕራይ ናብ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም ቁፅሪ ምረፅ ኤርምያስ ቁፅሪ ሓሙሽተ ኣሰምብልያ ብሓቂ ፍረዱ ካብ ትርሻን ብድሓን ክትወርዱ እትብል ደርፊ
0: ንልኡምነት ባይቶ እያ ትገልጥ ነይራ ማለት ባይቶ ንስሙ እምበር ከምቲ ግቡእ ናይ ህዝቢ ሓሳብ ይቕርቡ ስለ ዘይነበሩ ልኡምነቶም እያ ትገልጽ ነይራ።

0: ክቡራት ሃገራት ለሓይልታት ፋሽስት ሐ ሓይልታት ኪዳን መ መርማሪት ኮሚቴ
1: ሐ ሓይልታት ኪዳን
0: ምሉ መልሲ ራይ ንቅፅል ኣለና እቲ ናይ መፃርኢ ንተወዳደርቲ ንመድረኽ ኣርባዕተ ሰባት ሒዘ ክፅውዐ ቤዛዊት ብርሃነ ካብ ቤት ትምህርቲ ኣልኣመል ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ ሜሪ ሚካኤል ካብ ቤት ትምህርቲ ዓዲ ጓዕዳ ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ሂወት ደጊመ ከምቶም ካልኦት ፅቡቕ ዕድል ይምነ ኢልኩም ብቤዛዊት ብርሃነ ካብ ቤት ትምህርቲ ኣልኣመል ክንጅምር ካብ ቁፅሪ ሓደ ክሳብ ቁፅሪ 10 ኣብ ዘሎ እቲ ምልክት ዘለዎ ቁፅሪ 2 መስረቲ ማሕበር ፍቕሪ ሃገር ካብ ዝኾኑ 2 ጥቐስ
2: ወላዓ ወልደ ማርያም ሸክ እብራሂም ሱልጣን
0: ሙሉእ መልሲ ሕራይ ናብ ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ
3: ቁፅሪ 10
0: ሕራይ ካብ ወደብቲ ዋዕላ ቤት ገርግሽ ዝነበሩ ፈሊኻ ኣውፅእ ሀ ገብረ መስቀል ወልዱ ለ ዓብደልቃድር ከቢረ ሐ ወልደኣብ ወልደ ማርያም መ ሀን ሐን ሙሉእ መልሲ ሜሪ ሚካኤል ካብ ቤት ትምህርቲ ዓዲ ጓዕዳድ
4: ቁጥሪ 9
0: ብሪጣንያ ድሕሪ ስዕረት ጣልያን ብዘይካ ንኤርትራ ንመነመን ኣብ ትሕቲ ቁፅፅራ የእትያተን
4: ጅቡቲ

0: ንጅቡት ንሶ ማለት
1: እታ ግዜ እንዳትወደት ያ ሜሪ
0: ንኤርትራኻ
1: ኣኺላላ ደያኑ ክልተ ሂቦም ከለዉ ፍርቂ ብሪጣንያ ድሕሪ ስዕበት ጣልያን ብዘይካ ንኤርትራ ንመነመን ኣብ ትሕቲ ቁፅፅራ የእትያተ ትብል ሶማልያን ሊብያን መጀመርያ ሶማል ድሕሪ ሊብያ ሕራይ ሆሲ ቁፅሪ ካብ ቁፅሪ ሓደ ክሳብ ቁፅሪ 10 ማለት እዩ
2: ቁፅሪ 9
1: ቁፅሪ 9 ግብፃውያን ንሱዳን ወሪሮም ንንግስነት ፉንጅ ኣብ ዳሽ ዓመተ ምህረት ኣውድቕዎ ሀ 831 ለ 821 ሐ 811 መ 841
2: ለ 821
1: ሙሉእ መልሲ ኣራይ ንቕፅል ኣለና እቲ ናይ መጻረዪ ቀጺለን ናብ መድረኽ ዝፅውዐን ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሎ ጳውሎስ ሩፍታ ጸጋይ ካብ ቁሸት ጻዕዳ እምባ ካብ ቁፅሪ ሓደ ክሳብ ቁፅሪ 10 ዘሎ ምርጫ ኣለኩም ክትመርፃ
3: ሓሙሽተ
1: ፌደሬሽን እንታይ ማለት እዩ
3: ፌደሬሽን ኣብ መንጎ ክልተ ወይ ውን ልዕሊኡ ዝኾነ ናፃን መዓረን ሃገራት ብሰናይ ድሌ ተዋዓልቲ ዝፍፀም ስምምዕ
1: ሙሉእ መልሲ ፌደሬሽን እንታይ ማለት እዩ ኣብ ትብል ፌደሬሽን ማለት ኣብ መንጎ ክልተን ልዕሊኡ ነፃ ዝኾና ልኡላውያን ግዝኣታት ዝካየድ ብሰናይ ድሌተን ዝፍፀም ኣብ ቁጠባ ምክልኻል ናይ ሓባር ውሽጣዊ ናይ ወፃኢ ጉዳያት በዓል ንክመሓደራ ዝግበር ውዕል እዩ ከምዛ ሩፍታ ዝበለታ ሕራይ ሩፍታ ጸጋይ ካብ ቤት ትምህርቲ ቁሸት ጻዕዳ እምባ
3: ቁጥሪ 3
1: መርማሪት ኮሚሽን ውድብ ሕቡራት ሃገራት በየኖት ሃገራት ዝቆመት እያ ነይራ
3: ፓኪስታን ደቡብ አፍሪካ ጓቲማላ ኖርዌይ

0: በርማን
1: ሙሉ መልሲ ሐራይ ትመጻረይ ይቅጽል ይዘሎት ወላደርትና 10 ተሙሉ ዘምጹ ብ5 ክንሪዮ ጸናሕና መጻረይ ተገይረሎም አሎ ገናቲ ምጽራይ በዝ ድምደም አይኮነን ተወዳደርትና ንተወዳዳደርነት ግን አዚነነ መስግን ናብ ቦታ ክን ክብሩ

0: ሕራይ እቲ ውድድር ከምዚ ንከታተሎ ዘለና ኣዝዩ ሓያል ምትህልላኽ እተወዳዳርነት ናይ ተምሃሮ ዝንፀባረቐሉ ዘሎ እዩ። ካብቶም ሙሉእ ነጥቢ ኣምፅኦም ብ16 ነጥቢ ዝሓለፉ ንካልኣይ መድረኽ መን ከም ዝሓለፉ ዝያዳ 4 ሰብ ስለ ዘድልና ንዕውን ምፅራይ ሕጂ እውን እቲ ውድድር ንቕፅሎ ኣለና። ን4 ተምሃሮ ናብ መድረኽ ክዕድሜ መስተርሆት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት፣ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም፣ እሰይ በረኸት ካብ ሚና በዘርኣይ፣ ቤዛዊት ብርሃነ ካብ ቤት ትምህርቲ ኣልኣመል። ሕራይ ተወዳደርቲ እንኳዕ ደሓን መጻኹም። ከምቲ ኣብቲ ዝሓለፈ ሙሉእ ነጥቢ ኣይኹም ኣምፂኹም፣ ሕጂ እውን እቲ ውድድር ሓደ ተዓዋት ክህሉ ስለ ዘለዎ ሓዳማይ ካልኣይ ሳልሳይ ክንብል እቲ ምፅራይ ኢና ነካይድ ዘለና። ኣብዚ ናይ ምፅራይ ከምቲ ናይ ዝሓለፈ እውን ፅቡቕ ዕድለ ዝምነ ብመስተርሆት ክጅምር። መስተርሆት ካብ ቤት ትምህርቲ ሓርበኛታት ካብ 1 ክሳብ ቁፅሪ 10 ቁፅሪ ክፅዋዕለ
1: ቁፅሸዓት
0: ግብፃውያን ኣብ 1872 ኣብ ትሕቲኦም ንመን ተቆፃፂሮማ?
1: ንበጎስ ከባብ ከረ።
0: ሙሉእ መልሲ። ሕጂ እውን ገና እቲ ምትህልላኽ ደረት ዝህልዎ ይመስልኒ። ናብ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም ቁፅሪ ክትበኒ ኤርምያስ?
2: ቁፅሪ 3
0: ሓራይ ቁፅሪ 3 መንገዲ ኣስመራ ባፅዕ ዝነበረ ቴለፈሪካ ኣስታት ክንደይ ክብደት ዘለዎ ኣቑሑ ምጉዕዓዝ ተኽእሉ ነይሩ?
2: 720 ቶን።
0: ሙሉእ መልሲ። እሰይ በረኸት ካብ ቤት ትምህርቲ ሚና በዘርኣይ
3: ቁፅሪ 2
0: ደጊያት ባህታ ሓጎስ ኣንጻር መግዛእቲ ኢጣልያ ከም ዝተላዕለ መዓስ ኣፍሊጡ? ግዜ ኸ ተጠቐመሉ ድሓንሰ ኢልካ
1: ሸ8876
3: መጋቢት
0: እታ ግዜ ኣላ ድሓን ህዲ ኢልካ
3: ጥሪ
0: ኣይ ረኸብካያን 14 ታሕሳስ 1894 ኣራይ ናብ ቤዛዊት ብርሃነ ካብ ቤት ትምህርቲ ኣልኣመል
3: ቁፅሪ 5
0: ካብ 1887 ክሳብ 1932 ኣብ ግዜ መግዛእቲ ኢጣልያ ብጠቕላላ ኣስታት ክንደይ ኪሎ ሜትር ዝኸውን መንገዲ ባቡር ተሃኒፁ?
3: 710 ኪሎ ሜትር።

0: 720 ኪሎ ሜትር
1: ብሓን ህድ ኢልኪ ቤዛዊት እቲ ግዜ እውን ትርእዮ ኣለኺ ኣይ መለስከያን ካብ 887 ክሳብ 932 ኣብ ግዜ መግዛእቲ ኢጣልያ ብጠቕላላ ኣስታት ክንደይ ኪሎ ሜትር ዝኸውን መንገዲ ባቡር ተሃኒፁ ነይሩ 352 ካብ ባፅዕ ክሳብ ቢሻ ኣቑርደት ሕልፍ ኢልካ ማለት እዩ ሕራይ እቲ መፃራይ ይቕፅል እዩ ዘሎ ሕጂ እውን ካብቶም ዝሓለፉ 16 ተወዳደርቲ ካብኦም 10 ካብኦም ከዓ እንዳፃረና 4 ንምርካብ ካልኣይ መድረክ ንምስጋር ኢና ድሮ 4 ተወዳዲርናዮም ኣለና ሕጂ እውን 4 ተወዳደርቲ ክፅውዕና መድረክ ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ ሩታ ፀጋይ ካብ ቤት ትምህርቲ ፃዕዳ እምባ ቁሸት ፖሲ ኢሳያስ ካብ ቤት ትምህርቲ ፈለገ ሂወት ራይ ኣሮን ህብትዝጊ ካብ ቁፅሪ
0: 6
1: ኣብ ፈለማ 17 ክፍለ ዘመን ናይ ሙሉእ ሓማሴን ሽመኛ መን ይበሃል ነይሩ
0: ተስፋ ፅን ኣተሽ
1: ሙሉእ መልሲ ናብ ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ ቁፅሪ ክትብን
0: 4
1: ኣብ ግዜ መግዛእቲ ኢጣልያ ዝነበረ ንግዳዊ ንጥፈታት ንደገ ዝለኣኹ ካብ ዝነበሩ ዓይነት ኣቑሑት ክልተ ጥቐስ
0: ዓርከፍ ጎባይን ጨውን
1: ሙሉእ መልሲ ሩፍታ ፀጋይ ካብ ፃዕዳ እምባ ቁፅሪ
0: 1
1: ቅድሚ ስልጣና ኣኽሱም ዝነበሩ ንግስነታት ክልተ ጥቐስ
0: ንግስነት ምድረ ፑንትን ንግስነት ዳዕማትን
1: ሙሉእ መልሲ ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ሂወት
0: 10
1: ኣብ ግብፂ ናፃ እስላማዊ ንግስነት ኣብ መበል 12 ክሳብ 13 ክፍለ ዘመን ዝተመስረተ እንታይ ተባሂሉ ይፅዋዕ
0: ፋጥማዊ ንግስነት
1: ሙሉእ መልሲ ኣብ ነፃ እስላማዊ ንግስነት ኣብ መበል 12 ክሳብ 13 ክፍለ ዘመን ዝተመሰረተ እንታይ ተባሂሉ ይፅዋዕ ፋጥማዊ ንግስነት

0: ሕራይ እቲ ምትህልላኽ ወተወዳደርቲ ብኸመይ ማዕልቦ ክረክብ ንኩላትና ግር ኣቢልና ኣሎ። ምክንያቱ ሓደ ካብ ሓደ ዝሰንፍ ኣይኮነን። ካብቶም ንውድድር ኣብ ፈለማ ካብ ቀዳማይ መድረኽ ኣትሒዞም በብ ዝርዩ 16 ተወዳደርቲ 10 ተሪፎም ሙሉእ ነጥቢ ምፅኦም ሕጂ ከዓ ከምኡ 6 ካብዞም 6 ከዓ ግድን 4 ናብ ካልኣይ መድረኽ ናይ መወዳእታ ክንሕልፍ ስለ ዘለና እቲ ውድድርና ናይ መጻረይ ይቕፅል እዩ ዘሎ። ንመድረኽ ን3 ተወዳደርቲ ክፅውዐ መስተሮት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት፣ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም፣ ኣሮን ህትዝጊ ካብ ቤት ትምህርቲ ማይ ተስፋ። ሕራይ መስተርሆት ካብ ቁፅሪ 1 ክሳብ ቁፅሪ 10 ብዘሎ ቁፅሪ
1: ቁፅሪ 4
0: ንግስነት ደዓማት ብመን ዝተባህሉ ህዝቢ ዝተመስረተ እዩ?
1: ሳባውያን።
0: ሙሉእ መልሲ። ናብ ኤርምያስ ሰሎሙን ባሕቲ መስከረም ቁፅሪ ክትበኒ ኤርምያስ።
1: ቁፅሪ 7
0: ኣብ 1875 ዝተኻየደ ኩናት ጉንደት ኣብ መንጎ መነመን ነይሩ?
1: ኣብ መንጎ ግብፃውያንን ከምኡውን ተስፋጭን ናይ ትግራይን ናይ ኤርትራ ወልደ ሚካኤል ሰለሞን።
0: ታ ግዜ ተጠቕመላ ህድ ኢልካ ላሓ ናይ መጻረ እንዲያ ናይ መወዳእታ ኤርምያስ
1: ኣብ መንጎ ኩናማን ኣሉላን ህዝቢ ኩናማን ናራን ምስ ኣሉላ
0: ኩናት ጉንደት

0: ኣብ መንጎ ግብፃውያን ምስ ናይ ትግራይ ኣሉላ ተስፋጭን ወይ እውን ህዝቢ ሳሆን ምስ ኣሉላ
1: ኣብ 1875 ዝተካየደ ኩናት ጉንደት ኣብ መንጎ መነመን ነይሩ ኣብ መንጎ ግብፃውያንን ሃፀይ ዮሃንስ ናይ ትግራይ ናይ ኢትዮጵያ ገዛ ዝነበረ ደያኑ ክልተ ነጥቢ ሂቦም ካለዉ ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ
2: ቁጥር 3
1: ኣገልግሎት ነፈርቲ ኣብ ዘመነ መግዛእቲ ጣልያን ኣበየናይ ዓመተ ምህረት ጀሚሩ
2: ሸ935
1: ምሉእ መልሲ ሕራይ ቶም ዝተረፉ ሰለስተ ተወዳደርቲ ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ ሩፍታ ፀጋይ ካብ ቤት ትምህርቲ ቁሸት ፃዕዳ እምባ ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ሂወት ብዕረፍቲ ሚካኤል ክጅምር ቁፅረ ክትብን ዕረፍቲ
3: 8
1: ኣብ ቀዳማይ መፋርቅ ራብዓይ ክፍለ ዘመን ናይ ሓበራዊ መዋእል ክርስትና ብመን ዝተባህለ ሶርያዊ ኣብ ንግስነት ኣክሱም ክስበኽ ጀሚሩ
3: ብፍረሚናጦስን ኢደስዩስን
1: ምሉእ መልሲ ክርስትና ኣብ ንግስነት ኣክሱም ካብ ምድሪ ዓረብ ናባና ሽዑኡ እዩ መፂ ሩፍታ ፀጋይ ካብ ቁሸት ፃዕዳ እምባ
3: ቁጥሪ 2
1: 2 ኣብ 1939 ኣብ ኤርትራ 486 ሚሊዮን ሊረ ዝረእሰ ማለን ክንደይ ንግዳዊ ትካላት ነይረን ኣብ እዋን መግዛእቲ ጣልያን ማለት እዩ

ኣብ 1939 ኣብ ኤርትራ 486 ሚልዮን ሊረ ዝረእሶ ማለን ክንደይ ንግዳውያን ትካላት ነይረን?

0: 24
1: ግዜ ኣኺላ ጠቕላላ ድምር ናይተን ትካላት ርእሰ ማል ኣብ 939 ኣብ ኤርትራ 486 ሚልዮን ሊረ ዝርእሰ ማልን ክንደይ ንግዳዋይን ትካላት ነይረኒ ዝብል መልሲ 2690 ሕራይ ሆሲ
0: ካብርጫዓት
1: ምድረ ፑንት ንግስነቱ እንታይ ከባቢ የጠቓልል
0: ቀንዲ መንሳሓቢ ኣድሉስ ኮይና ክሳብ ምድረ ኤርትራ ዝዝርጋሕ ኮይኑ ብሰሜን ክሳብ ፈለግኒል ብደቡብ ድማ ክሳብ ጅቡቲ ዝዝርጋሕ ኣብ ንግስነት
1: እዩ ስካ ነፅረለይ ምድረ ፑንት ንግስነቱ
0: ምድረ ፑንት ብ2500 ቅድሚ ዓበራዊ መዋላት ሒዙ ኣብ ገማግም ቀይ ባሕሪ ዝነበረ ኮይኑ ቀንዲ መሳሓቢቱ ዓድሉስ ኮይና ክሳብ ምድረ
1: ኤርትራ ኢልካ ማይክሮፎን ፍለ የብለለይ
0: ቀንዲ መንሳሓቢቱ ኣድሉስ ኮይና ክሳብ ምድሪ ኤርትራ ዝርጋሕ ኮይኑ ብሰሜን ክሳብ ፈለግኒ ብደቡብ ድማ ክሳብ ጅቡጢ ዘር
1: ሙሉእ መልሲ ሕራይ እዚ ክንከታተሎ ፀናሕና እዩ ኣብ ዝቕፅል ኣብቲ ካልኣይ መድረኽ ኢና ክንረኸብ ክሳብ ሽዑኡ ኣብ ዘለናዮ ብሩኽ ቅናን

0: ዳ ዛረባ ከዓ ዛ ትፈልጥዋያ በቲ ትመስየና በቲ ካታ ውሒይ ተዓግተና እሞ በሊዕና ሰቴና ይነፋኑና
1: ውዒልኩም ክትሓድሩ ኮ ከምደይ ምተሓገዙና ነርና እንተኾነ ግን ሰብርሑ ክመገዲና ካበልኩም ቆልዓትኩም ኣልዑል ተበገሱ

0: ዮሃንስ ክቐርብ ከሎ ብሓቂ ጌርና ኢና ንሕና ሶሙን ክልተ ቕነ ክተርፉ ከሎ ኢና ንዳሎ ክንዳሎ ከለና ክዳና ንሓፅብ ክዳና ንክደን ርእስና ንቕምቀም ከምኡውን ደቂ ኣንስትዮ ይቁነና ይሕኘና እንደጋና ኣብዙይ ወለባ ዝበሃል ኣሎ ዕንቁ ዝሓዘ ኣብዙይ ይገብሮኦ ሽዑ ፈፂምካ ንስኻ ይትመስልን ኢኸ ኣብቲ መዓልቱ እቲ ሕጂ ከምዚ ጌርካ ምስ ተዳለኻ እኒሄልካ ከም ስርዓት ኩሉ ሰብ ንዮሃንስ ይቕበሎ ብዛዕባ ከምዚ ጌርካ ኩሉ ነብስኻ ተዓራሪኻ ናብ ጓይላኻ ምሸት ትብገስ ናብ ፀወታኻ ናብ ፀወታኻ ምስ ተበገስካ እንታይ ትገብር ሆየ ክትጅምር ከለኻ እንታይ ትገብር ነቲ ሰብ ከተላዓሎ ኢልካ ገተን ገተን ነወዲ ዘጋዓተን ውፃእ ካብዛእቶን ገተን ገተን ነወዲ ዘጋዓተን ውፃእ ካብዛእቶን እንዳበልና እቲ ሰብ ከም ዝእከብ ንገብሩ ካብኡ ምስ ተኣከበ ንቤተክርስትያን ለኪምና ኢና ንኳለል ሆየ ሆየ እንዳበልና ሆየ ሆየ ሆየ የ ሆየ ሆየ ሆየ ሆየ ሆየ ሆየ ደሃይ ካብ ምንጋጋ ሆየ ዘይትበላ ዋጋ ሆየ ደሃይ ካብ ጎረሮ ሆየ ዘይትበላ ምዕሮ የ ሆየ እንዳበልና ከምዚ ገርና እንዳኸረርና ሰለስተ ግዜ ንቤተክርስትያን ንኳለላ ዳሓር ዳሜራ ንገብር እዛ ቅልቀል እዚ ቅልቀል ዓብያ ትበሃል ዳሜራ ንገብር ናይ ምሸት መወዳእታ ካብኡ ተተሓሒግና ናበይ ንኸይድ መትከል ጓይላ ገዛ ማእከል ገዛ ዝበሃል ቦታ ነርና ጓይላ ይትከል ከምዚ ሎሚ ሰበይ ተዋሓደን ንሕና ቀዳማይ እንዳሓራወይ ነርኪብና ኢና ሕጂ ጓይላ ይትከል ዘይተኣደና መርዑ ዘይተኣደና ጓላ ተወዳት ብምሉእ ሰብ እዩ ዝመፅእ ናብኡ ኮባብሮ ሶሙን ከሎ ፀለዎ እንዳቤ ክስቶ ኢልካ ይፅሎ ይቕኒ ፀሓይ ክፅሎ ተፀሊ ይመፅእ ተመርሚር እዩ ዝኣቱ ኮበሮ ዝወቕዑ ኣለዉ ስዕስዑ ኣለዉ ጭራ ዝሃርሙ ኣለዉ ጓይላ ሕቅ ዕልና ኢና ንፀወት ክሳብ ፀሓይ ትበርቕ ፀሓይ ምስ በረቐ እንታይ ንገብር ጓይላ ተፃዊትና ናበይ ንብገስ ናብ ሩባና ናብ ሩባ ተበጊስና ሩባ ክንሕፀብ ንኽይድ ምሕማሶ ጓላትን ምሕማሶ ወዳትን ዝበሃል ኣለና ሕጂ ከምዚ ገርና ምስ ከድና ተነጓላት ትሕት ኢለን ዝሕፀባ የእማን ዓብዪ ኣለና ቃላያት ምሉእ እዩ ሕጂ ቶም ወዳእታ ይገብሩ ነተነጓላት ክዳነ ንውፅአን ክሕፀባ ምስኣተዋ ክዳነ ንብከውሒአን ድርብዮ ነቲ ክዳውንቲ ንሕድገን ሕጂ ከምዚ ትሪዮ ሳንዳይ ድሓረት ክንገደደ እዩ ዝኸውን ሽዑ ሕጂ ክሕባኣ ጉብጦ ጉብጥ ከዳ ደድሕሪአን ንኸደን ሕጂ ደርቢና ኣለን ከዓ ንኸይድ ከምዚ ገርና ዋርድያ ከዓ ይውፅእ ንሳተ ዋርድያ ውፅአን ክዳን ከይውስድልና ኢለን ዋርድያ ይውፅእ ሕጂ ንሕና ግን ተፀጋጊዕና በዓል ክስትኦም ዝኽእልዎ ተባሂሉ ተፀጊዖም ከይዶም ክዳን ዘልዕሉ ኣሎ ይብላ ሽዑ ብዛዕባ ክዳነን ንሕና ከዓ ብገዛእ ኣሕዋትናን ደቀናን ድማ ከምዚ ካልእ ኮይነን ሽዑ ስማዕና ከምዚ ገርና ተለዊጥና ኢና ንውዕ ሽዑ ሕጂ ብዝኾነ ናብ ጉዳይና ንኣቱ ማይ ጓቕሞን ኮይኑ ኢና ንሕፀብ ዘለና ሕጂ ሸዓጥዕና እያ ተባሂላ ሕጂ ዝሓርድ ጥዮል ሓርድ በጊዕ ሓርድ ዓቕሚ ዘየብሉ ኣብ ስጋ ግርምድ ይኣቱ ከምዚ ገርና ቅዱስ ዮሃንስ ብጣዕሚ ገርና ንሕና ከምዚ ገርና ኢና ንውዕሎ ነርና
1: ኣብዚ ማእኸል ዓዲ ነበረ ጓይላ እጂ ኣብኡ ፀወት ሓዲርና ሰዓት ሓሙሽተ ምስ ኮነ ከዓ ምሕፅ ዓላብ ዝበሃል ኣሎበዚ መርዒ ኮይንና ክንሕምብስ ንኸይድ ዮሃንሰይ ቅዱሰይ ጥቓን ጥቓን ሃበንሽቱ ለይ ከዓ ጠቓ እንዳበልና ንኸይድ ድሕሪኡ ኸይድና ሓንቢሽና ክንመፅእ ከለና ከዓ ጓቕሜን እየ ማይ ጓቕሜን እየ

0: ሓፂብ ክንዶ ማይ ቀቐሚየኒ ኸዓ ንብል ድሕሪ እቲ ርባርባ ኸዓ ይሕንበዛ ኸዓ ንብል ይሕንበዛ ይሕንበዛ እስኪ ዕደ ተሰዲደ እስኪ ዕደ ተሰዲደ ድሕሪ እሱ ምስ ወዳና ኸዓ ተብርሃን ጓለየ ጋዓት ጋዓትለየ እምብለ እምብለየ ካዓ ንብል ከምኡ እንዳበልና ክዘና ንመፅ
1: እቲ ፅሑት ሓቢርና ንሮባ ክንከይድ ከለና ከምቲ ዝበለኦ ዘን ሓፍተ እዩ ዮሃንስይ ቅዱሰይ ኣብርህዋ ንባይቶ ዮሃንስይ ቅዱሰይ ኣብርህዋ ንባይቶ ተሓፂብና ክንመፅእ ከለና ከዓ ዮሃንስይ ዮሃንስይ ሰሰኑ ሰሰኑ እንቃዓጣፍኩኑ ከዓ ንብል ንመፅእ ከለና ኣብዚ ተሓፃዊትና ክንከይድ ከለና ከዓ እንዳተጋፃፀምና ንፃወት ኣንኳይ ንመስቀል ንወለሎ ንሰብ እኳ ትቕበሎ ኢልና ከዓ ንደርፍ
2: ላተዛውነላ ዓፈይ ተዛውነላ ዓፈይ ተዛውነላ ዓፈይ ተዛውነላ ዓፈይ ተዛውነላ

0: ናይ ቅዱስ ዮሃንስ ብዕራይ ሓሪድና ትምህልል ውዒልና ወዲሸን ኣንስቲ ብናትን ሰብኣይ ምስካህና ከዓ ብናህና ትምህልል ውዒልና ፀበሉ ተማቒልና በሊዕና ሰቲና ንሓድር ነርና። ብከምዚ እዩ ዝካየድ ነይሩ። መስቀሉን ከምኡ
1: ናይዛ ዓዲ እየ ዝዛረብ ዘለ ኣነ ሕጂ ሕጂ ከምቲ ድበሎ ኮይኑ እቲ ናይ ቤተክርስትያን ድበሎ ኣብቲ ቤተክርስትያን ድግበር እዩ። ምሸት ከዓ ናይ መንእሰይ ኣሎ ሽዑ መንእሰያት ወየብሉ ሽግ ጌርካ ነዛ ዓዲ ብምልእታ ማለት እዩ እንዲልካ ትዘራ ዝኸሩ ነይሮም ሰባት ፍሉጣት ማለት እዩ ሆየ ኢሎም ድመርሑ ካ ባዕሎም ሆየብሉ ሶም ተካልእ ሰብ ከዓ ይቕበል ሆየ እንዳበሉ ንኣብነቲ ቃላት ክብሎ ተደልዩ ካ ክብሎ ክእል እየ ማለት እዩ። ሕጂ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ባብርሃን ጢጡ ሆየ ህጎይ ጠሪጡ ሆየ ባብርሃን ዓጓ ህጎይ ተጎጓ ኣጆኹን ቆልዑ ኣዳጉራ ጨልቂዑ ኣጆኹን ጓሰተ ኣዳጉራ ሸወተ ዕፉን ሸወተ ኩሉ ሓደ ይሱ ባሎንጓ ሸወተ ትብል ኩሉ ትሆየ ይበሃል። እዙ ኣዋልድ ከዓኒ ኣብ ሓንቲ ቀልቀል ነራ በቲ ንሕና ንዘረሉ ሕጂ ነዛ ዓዲ በዚኣ ና ንዘራ ብትሕቲ ቤተክርስትያን ከምዚ ኢልና ኣብ ሓንቲ ገዛ ነራ ከምዚ ዋልድ ቢት ምላ ህድሞ ኣለዋ ኣብ ኮይነን ትዝድልየተን ነቶም መንእሰያት ንኸይድ ዘለና የመጉሳ ማለት እዩ ሰስኑ ሰስኑ ሴፍን ዋልታን ኩኑ ዝዓድና ከይኣትዎ ጓና እንዳባላተን ዋልድ ከዓ ነቶም መወዳት ማለት እዩ የመጉሳ ሓድራ ማለት እዩ። ሕጂ እቲ ናይ መስቀል ናይ ቅዱስ ዮሃንስ ንጎ ሽዑ ምስ ወግሐ በዚ ለና ምሕፃ ዓላዊ ድበሃል ንጎ ኸይድ ካብኡ ተን ዋልድ ይኸዳ ኣዋልድ ቀዲመ እንተኸይደን ክዳነን ምሰውፀወቶም መወዳት ገለ ገብሩ ወይ ሶም ቀዲሞ እንተኸይዶም ከምኡ ገብራ ናይ ንጉሆ ማለት ኮዮ ምስ ወዳእካ ጓይላ ተሓድር ለይቲ ሙሉ ለይቲ ሓድር ጓይላ ጃኣነ ብቲ ሰዓቲ ንገዛእ ነብሰይ ንእሽቶ ኮይነ ኔሮም ከባቢ ትክኡ ዋጣ ውዓሎም ደርፍ ተሓድር ውግሕ ትብል ንጎ ምስ ወጋሕቲ ሕጂ ናብቲ ዝብለካ ማይ ዝኸይድ ይኸይድ እቲ ዝደኸማ ድቅስ ተንዋልካ ከምኡ ክዳኖም ሓብኣሎም ክዳነን ሓብለን ገልመለኡ ውጭጭጭ ተባሂሎም በቃ ተሓፃፂቦም መፁ ነይሮም። እዚ ናይ ቅዱስ ዮሃንስ ፈልጣነ
2: ሰሰኑ ወይዓደበና ወይዓደበና ወይዓደበና ይዓደበና ወይዓደበና ወደስ ይሓንሰ ወደባሰ ክዕርሰ ወደባየ ቅዱስ ዮሃንስ ወደባሰ ክዕርሰ የወለባ ቅዱስ ዮሃንስ ወደባሰ ክዕርሰ የወለባ ቅዱስ ዮሃንስ ወደባሰ ክዕርሰ የወለባ
3: ሽዑ ሆየ ሆየ ትብል ቁራዕ ሓምሊ ውፃእ ቁራዕ ጠስምእቶ ይበሃል። ከምዚ እንዳገበርና ምስ ከድና ሕጂ ኣኸይ ኣኸኸይ ኣኸይ ኣኸኸይ ንብል ኣኸይ ኣኸኸይ ኣኸይ ኣኸኸይ ቁንጭ ውፃእ ተዋንእቶ ኣኸይ ኣኸኸይ ኣኸይ ኣኸኸይ ኣኸይ ኣኸኸይ እንዳበልና ብርሃን ገዳይ እንዳበልና መስቀል ገዳይ እንዳበልና ከምዚ ገርና ንውድእ። ሕጂ እቲ ኣኸይ ኣኸኸይ ዝብ ዘሎ ነቶም ስድራ ብምልኦም የብሎም ይሳገሮም ምስ ሳገሮም ይሳገርዋ ንዓ መስቀል ርኪበ ማለት እዩ ንዓመታ ከምዚኣ እንዳበልካ ሕጂ እዙ ምስተሳገረ እንዳዘወርካ ከምኡ ትገብር ሽግ እዲ ዘርባዕ ሕጂ ዝኸይደ ኣብ ሓደ ኢዱ እቲኣቶ ተወዲኣ እቲኣ እንዳገበረ እዩ ዝኸይድ። ከምዚ ገሩ ምስ ወደአ እንታይ ይገብር እቲ ርሑስ ፅዕዲት ዘለዎ ኣፍኩን ክፈቶ እንዳበለ እንዳዘረ ምዕጉ ይኹን ኣጅቦ ማጨባ ኹን የዝር ነቲ ድኻ ማለት እየ። ከምዚ እንዳገበርና እንደጋና እውን ከፍትና እንታይ ንገብረን ነሳግረን ካብ ሕጂ ሕማም የለን ኢልና ዒባን ጠስምን ንሕውስ ሓዊስና ኣብ መፃውቦ ቦታ ኮይና ከምዛ ናይ ምርፍእ ዝውጋዕላ ዘን ከፍቲ ኣብ መፃውቦ ኮይና ሕልፍ ክብላ ከለዋ እታ ጠስምን እታ ዒባን ኣብዚኣ ልሕግ ነብለለን። ሕጂ ሽዑ ናይ መወዳእታ ኮይኑ በዚ ገርና ዶሮ ሓሪድና ኣብኣ እቶም ዘለዉ ብኣ ከፍቲ ዘበሉ ኣብኣ ሓንቲ ምፅኢና ፍልሕልና ንብላ ነታ ደርሆ ናተን ምስ ወዳእና መደረቐ እዩ ዝበሃል መደረቕ ተባሂሉ ከምዚ ገርና ድማኒ ነታ ደርሆ በሊዕና ንፈላለ
2: ታሓፂብ ክንዶ ጓቕሜኒ ማይ ጓቕሜኒ

0: ካብ ገደልን ካብ እማንን ኢኻ ሸጓዕሎ ዝበሃለሎ ፈቐዶ ገደል ኢኻ ተኣርዮ ንዑ ኣሪኻ ሰለስተ ጉፍሮ ዝበሃላ ሰለስተ ሓላቓት ይኾና። ሕጂ ናይ ክስቶ ፅቡቕ ናይ ክስቶ ሕማቕ እንዳተባሃልና ይስራሕ። ክስራሓ ከለዋ ክንደይ ይስራሓ? ሽዱሽተ እየን ስራሕ። ሽዱሽተ ክስራሓ ከለዋ እተን ሓሙሽተ መዓልቲ ነናይ ምሸት ኣለዎ እን እታ ሻድሸይቲ ድማ ንኣኸይ ኣኸኻ ይገለ ክኸውን እንዳበልካ ተማልኦ እዚ ዘርባ ማለት እዩ ተወሳኺ። ሕጂ ከምዚ ጌርካ መዓልቱ ምስ ኣኸለ ኣባ ብርሃን ምስ ኣኸለ ወየ ትብል ተሰሪዕኻ ከም ትቕድም ኢለ ጠቐስክዎ ሓደ ኣለካ ኸራሪ ኩልኻ ካብዚ ናበይ ክብለካ እያ ዳርጋ ናይ ኪሎ ሜትር ንኸውን ኢና ቁመትና ሓደ ሰብ ዝኸረረካ ብኣት ኸይድ። ሕጂ ብገደል ኣሎ ንቤተክርስትያን ክንኳለል ክንብል ቶም ሰብ ጉልበት ቶም ዝኽእሉ እንዳወጠጡ እዮም እንዳደገፉ እዮም ዘደይቡኻ። ሕጂ ምስ ከምዚ ክትኳለል ከለኻ ኣባ ብርሃን ዓጓ ክጎይ ተጓጓ ትብል ኣባ ብርሃን እንዲኣ ትኾን ዘላ መጀመርታ ኣባ ብርሃን እያ ኣባ ብርሃን ጢጡ ክጎይ ጠሪጡ ኣባ ብርሃን ዓጓ ክኸይድ ተጓጓ እንዳበልካ ኣጆኹን ቆልዑ ዳጉራ ጠጢዑ እንዳበልካ ቀፂልካ ከምዚ ጌርካ ኢኻ ትኸይድ። ብዛዕባ ናይ ሽግ ኣሰራርሓ ንምምፃእ ሓያል ቃል ስያ ተምፅእ ሽግ ብከምዚ ጌርና ኢና ንሓልፎ ነርና። ብዛዕባ ኣሰራርሓ ናይ ሽግ እጂ ልሕፅብ ዘለካዮ ጨቐምጠ ቐሊጥካ ካብኡ ጌርካ ኢኻ ተኣሳስሮ ብከምዚ ጌርና ኢና ንኸይድ ነርና።
1: መስቀል ንበለሎ ንሰብካ ተኸተሎ ኣምባል ንመስቀል ንወለሎ ንሰብካ ተኸተሎ ኣምባል ንመስቀል ንወለሎ ንሰብ እዚ ዓምባብቴለይ ተቕለኒ እያ ሽፍን መስቀል እዚ ዓምባብቴለይ ተቕለኒ እያ ሽፍን መስቀል እዚ ዓንበብቴለይ ተቕለኒ እያ ሽፍን መስቀል እያ ሽፍን መስቀል ተቕለኒ እያ ሽፍን መስቀል።

ወየ ዝራርያ ተሰምሰመን እሞ ንበዓል ዛውያ ዛውያ መለየ እዘንተኸሓሎ እሰኒ ሒሻኻ ኣብ መቕደሰይ ነብሮ ዛውያ መለየ እዘንተኸሓሎ

0: ክቡራት ኸታተልትና ደጊምና ርሑስ በዓል ቅዱስ ዮሃንስ እናበልና ደርፊ ብቋንቋ ትግራይት ምርግዲ ኢና ክንከታተል ፀኒሕና። ሕጂ ድማ ናባኸይ ኣዛዚ በቲ ዓንቶይ ክትገልፆ ፀናሕካ ብነቲ ናይ ቱሪዝማዊ ስሕበት ኣብ ብዙሕ ዝበለ ክፋላት ገሊፅካኻ ትገልፆ ፀኒሕካ ሞ ዝያዳ ኩሉ እትልልየሉ ካ ኣሎ ዞባዓን ሰባ ንስኻ እቲ ናይ ሰፊሕ ናይ ጀራዲን ቦታታት እዩሞ ነዚ ከመይ ኢኻ ትገልፆ? ከመይ እዩ ዘሎ ብቲ ዞባ ብኸመይ ክሳላሰን?
1: ብሓፈሻ እቲ እንተ ወይ ዝገለፅናዮ እንታይ እዩ እቲ ፀጋታት ናይቲ ዞባዓን ሰባ ኣብ ክሊማ እውን ምርኩስ ዝገበረ እዩ። ክሊማ ምርኩስ ዝገበረ ክንብል ከለና ሰፊሕ ዝርግሐ ናይ ክሊማ ስለ ዘሎ እዚ ዝርግሐ እዚ ከዓ ነቲ ዓይነት ናይ በቕሊ ኣብኡ ክበቁል ዝኽእል ኣግራብ ይፀሉ ሓደ ካልኣይ ርብዓን ሰባት መፀውዒ ናይቲ ዞባ እውን ኮይኑ ዘሎ ካብ ኣስመራ ምስ ተበገሰ ነቲ ዞባ ልክዕ ብማእከል ሰንጢቑ ዝሓልፍ ዳርጋ ነፍሲ ወከፍ ንኡ ዞባ ናይቲ ዞባ በዚ ርባ ይፅሎ ማለት እዩ። ስለዚ ናይ ማይ ትሕዝቶ ናይ ማይ ሃብቲ ስለ ዘሎ ምስቲ ክሊማ ተደሚሩ ንጀራዲን ኣዝዩ ምቹእ ከባቢ እዩ። ከምኡ ስለ ዝኾነ ኣብ ፍላይ ኣብ ግዜ ጥልያን ዝተመስረቱ ከም ዓዲ በርበረ፣ ኤላ ብርዕድ፣ ጀራዲን፣ ኦርቶላ፣ መከላሲ ወዘተ ዝበሃሉ ኣዝዮም ዓበይቲ ኢንዳስትርያዊ ብእንስሳን ብጀራዲንን ኣብታም ዝኾነ ከባቢ ዝካየደሉ ዝነበረ ዘመናዊ ማሕረስ ኣብቲ እዋን ተተሒዙ ዝተላለየ ከባቢ እዩ። ካብዚ መንግስታዊ ንጥፈት ኣትሒዞም ከዓ ካልኦት ሓረስቶት ካብኡ ተመክሮ ዝወሰዱ ኣብኡ ዝሰርሑ ዝነበሩ ይኹኑ ካልኦት ዘተኣታተዎ ሰፊሕ ዝኾነ ናይ ሕርሻ ናይ ጀራዲን ዞባ እዩ ኢልና ኢና ንጠቕሶ ንዓን ሰባ። በዚ መሰረት ማንጉስ ናይ ከረን እንተይልካ ራንሺ ናይ ዕላ በርዕድ እንተይልካ ወይኒ ናይ ሓጋዝ እንተይልካ ናይ ዕላ በርዕድ ናይ ከረን ወዘተ ኣዝዩ ተባሃጊ ተፈታዊ እዩ። ሕጂ እዚ እንታይ ወስደና ንሕና ኣብ ዞባ እዚ እንተ ሰፊሕ ዝኾነ ዕድላት ናይ ወፍሪ እውን ተረኺቡ ተኻልእ ከባቢ ኣብታም ዝኾነ

0: ተከታተልትና ተመሊስናኩም ኣለና ኣዛዚ እዚ ንከታተሎ ዘለና ያታዊ ደርፍታትን ትልሂታትን ማስ ንድሕሪት ዓመት ተመሊሱ ዝተፀንዐ ዝተሰርሐ እዩ ዝመስል ዘሎ ሞ ብኸመይ መንገዲ ይኹም እንዳሲስኩምዎ መፅናዕቲ ይካይድኩም ከምዚ ዓይነት ስራሕ ክሰርሑ ክኢልኩም
1: ሕጂ ሓደ ካብ ዕላማታት መንግስቲ ኤርትራ ብኡ ብመንገዲ ክፍሊ ባህልን ስፖርትን ኣቢሉ ከዓ ዝትግበር ዕላማታት ባህላዊ ትሕዝቶ ባህላዊ ክብርታት ናይ ሕብረተሰብ ኤርትራ ምብርባር እዩ ስለዝኾነ ብዝተፈላለየ መፅናዕታት ይወሃብ እዮም ክኢላታት ንምትብባዕ እውን ይስራሕ እዩ እዞም ኣብ መፅናዕቲ ብመንገዲ ስልጠና ዝሓልፉ ክኢላታት ኣብ ውሽጢ ሕብረተሰብ ኣትዮም ኣብቲ ሕብረተሰብ ዘለዉ ነዚ ታሪክ እዚ ወይ ነዚ ሃብታም ባህላዊ ረቂቕ ባህላዊ ትሕዝቶ ይፈልጡ ዝበሃሉ እንዳተወከሱ ዘፅንዕዎ ትሕዝቶታት እዩ ገሊኡ ብዛንታ ፀንሓካ ሞ ናብ ምትዕራይ ጌርካ እውን ናብ ዜማ ናብ ግጥሚ ናብ ንባር መታን ክሰጋገር እቲ ስነ ጥበባዊ ስራሕ ይስራሕ እዩ ማለት እዩ እጂ ንሕና ኩሉ ግዜ ኣብቲ ዞባና ብዝሒ ከምዚ ክንገልፆ ፀናሕና ናይ ሰለስተ ብሄራት ኣቃውማ ኣሎ ኣብ ብሌን ኣብ ትግረብ ትግርኛ ኣብ ዝሓለፈ ዓመታት ዞባና ብትግርኛ ብብሌን ኣብ ዝተፈላለየ ፌስቲቫላት ዝሳተፍ ነይሩ ኣብ ዛሕረዋይ ዓመታት ግን ኣብዚ ክልተ ዓመት ትግርኛ እውን ሓዊሽና ስለምንታይ ብተላይ ነቲ ባህላዊ ትሕሶ ምብርባር ስለ ዘድልዮ ኣተኩሮ መታን ክረክብ ተባሂሉ ካብቲ ብካልእ ከባቢታት ሃገርና ዘሎ ኣብቲ ናይ ዞባ ዓንሰባ ዘሎ ትግርኛ እውና ትፍሉይነት ኣብ ላህጃ ኣብ ትሕሶ ናይቲ ዜማን ግጥምን ኣብ ካልእ ክፋላት ብቲ ዛንታታት እውን ስለ ትርክብ ዝያዳ ንምብርባር ተባሂሉ ዝተገብረ እዩ ማለት ስለዚ እቲ መፅናዕቲ ኩሉ ግዜ ይግበር እዩ እኹል ድዩ ዝግበር ዘሎ እንተይልና እኹል ኣይኮነን ኪኑ ክንከይድ ክንክእል ኣለና ጌና ዘይተፀንዑ እቶም ዝበዝሑ እዮም ዘይረኸብናዮም ዘለና ዝበዝሑ እዮም እዞም ረኺብናዮም ዘለና ብበገሲ ጌርና ናብቶም ካልኦት ከመይ ጌርና ንኣቱ ከመይ ጌርና ንሰርሕ ግን ዝስራሓሉ ዘሎ እዩ ማለት እዩ ንኣብነት ኣብዚ ሎሚ ኣጋጣሚ ዝቐርቡ ዘለዉ ትሕሶታት እንተርእናዮም መብዛሕትኦም መፅናዕታዊ ዝኾነ ስራሕ ዝኸየደሎም እዮም ብግዜ ክንዚ ዓመት ድሕሪ ተመሊስና ክንዚ መውቐል ክትብል ቅሩብ የፀግም እዩ ዝያዳ ደቕቕ ዝበለ ነገራት የድልየካ ሓደ ካልኣይካ ንባዕሉ እቲ ባህልታት ዝወራረስ እዩ ኣብ ተፈላለየ ከባቢ ትረኽቦ ኣብ ውሽጢ ዝተፈላለየ ብሄራት ውን ትረኽቦ ማለት እዩ ትዛንታ ኣብ ገሊኡ ትዛንታ ትረኽቦ ብዝተፈላለየ ቋንቋ ብዝተፈላለየ ገባብ ክግለፅ ፀንሓካ ኣብ ዝተፈላለየ ከባቢ ኣብ ገሊኡ ትፀወታታት እውን ክድገም ፀንሕካ እዩ ስለዚ እዚ ኣብ መፅናዕቲ ዝምርኮስ እዩ ትንገብሮ ፃዕሪ ኣቦቱ እዩ ሕጂ እውን ካብዚ ንረኽቦ ዘለና ግብረ መልስታት እንዳተበገስና እቲ ዝሓየለን ዝሓሸን መደባት ናይ መፅናዕቲ ናይ ምክያድ መደባት ኣሎ ዝያዳ ከዓ ብማሕበር መንስያ ዝውደባ ክለባት ናይ ባህሊ ብሚኒስትሪ ትምህርቲ ዝውደባ ብዝተፈላለየ ኣካላት ዝውደባ እንዳተዋስአ ነቲ ዓቕምታት ናይ ስነ ጥበብ እንተዳ ዓብዩ እቲ ትሕዝቶ ትረኽቦ ዘለካ መፅናዕቲ መወዳእታ ሰብ እዩ ኣባይታ ዘውርዶ እዚ ሰብ እዚ ከዓ ብዓቕሚ ክዓቢ ኣለዎ ማለት እዩ ናይ ተፅንዖ ጥራይ ዘይኮነ ናይቶም ዘቕርብዎ ዘለዉ ኣብ ደረፍቲ ኹኑ ኣብ ዘየምቲ ኹን ኣብ ሙዚቀኛታት ኣብ ተላሃይቲ ዝተማልአ ዝኾነ ፃዕርን ስራሕን ዝሓቲ ስለ ዝኾነ በዚ ኣገባብ እዚ ተተሓይዙ ዝኸደሉ ዘሎ እዚ ሎሚ ንሪኦ ዘለና ናቲ ውፅኢት ጌርና ክንገልፆ ወይ ከነቕርቦ ንኽእል
2: مشاهدينا ما زلنا معكم في هذه الأمسية بمناسبة عيد القديس يوحنس من قاعة مطعم مصوع في العاصمة أسمرة هبت مريم إلا أزل ريالة أنحنا شليلته وقدميها برضو شليل برضو رينا نعتقره ميتو لتفناتيا كليتا
3: ايوه التلهيا كل جنس تلهياتو ناي قوميت تغرى من مغبي كل جنس تلهياتو سلف لرينا شليل بطار البولا ولا كاليت يعني شليل سوا كن تتبهل اللي لفرق ناي ميتو لحتى بطارن للتلهيا لو شليل طبعا ناي والد تلهياتو لاولاد من غير عند قبو يا نتغسوا يا عند بطرو لحلون وتن هي يعني بشليل للتلهيا بهلتو لشليل بطار لبيرنا بطار للتلهيا ولا حتى هي ني دي اندبركا او اندتغسال التلهيا لفرقنا يوتوتو

0: ውፅኢት ናይ ዝኩሉ ክንሪኦ ዝፀናሕና ቅድሚ ሕጂ ዝተዓቀበ ባህልን ክብርታትን ናብዚ ስጋብ ሕጂ ዘለና ወለዶ ክበፅሕ ፀኒሕ ሞ ብሕጂ ኸ ንስኻ ከም መንእሰይ እንደገና ኣብቲ ናይ መንእሰያት ነጥብ ዘለካ ነዚ ክንሪኦ ዝወዓልና ብሓፈሻ ከዓ ነዚ ክግለፅ ዝወዕለ ኣብ ዞባ ዓንሰባ ዘሎ ታሪካዊ ቱሪዝማዊ ዝተፈላለዩ ነገራት ኣብ ዞባ ዓንሰባ ዘሎ ተዓቂቡ ናብ ብቶም ብሕጂ ዝመፁ ዘሎ ወለዶታት ንምስጋር እንታይ ዝግበር ዘሎ ወይ ድማ እንታይ ክግበር ኣሎ
1: ፅቡቅ እቲ ፅቡቅ ነገሩ ዋላቲ ክንሪኦ ፀናሕና ትሕሶታት ወይ ዝሕጂ እውን ዝቐርብ ተርእናዮ ኩሉ ብመንስያት ዝሰናዳእ ወይ ዝቐርብ ዘሎ እዩ ኣብዚ ቅድሜና መንስያት የቕርቡ ኣለው ኣብቲ ምፅንዑ ሰዋስኡ ውን መንእስያት እዮም ኣብቲ ምስግጋሩ ክዋስኡ ዘለዎ ምንሶም ስለ ዝኾኑ እቲ ሕቶ ቦቱ እዩ ስለዚ ዕላማ ናይ ዝኩሉ ዝግበር ዘሎ ፃዕሪ ብድምር ማለት እዩ ብዝተፈላለየ ክፍልታት ብዝተፈላለየ ማሕበራት ብሰራዊት ብካልእ ዝግበር ዘሎ ምስግጋር ናይ ክብርታት እዩ መሰረቱ ከዓ እዚ ባህላዊ ክብርታትና ነዊሕ ዓመታት ተዓቂቡ ፀንሐ ስለ ዝኾነ ነዚ ሕጂ ምስ ዘበን ብዝኸይድ መንገዲ ብዘበን ብዝኸይድ ፅባቐ ወሲኹ መልክዕ ወሲኹ ጥበብ ወሲኹ እቲ መንእሰይ እውን ክፈትዎ ኣለዎ እቲ መፃ ወለዶ እውን ክሰጋገረሉ ኣለዎ በዚ መሰረት እዚ ዝግበር ዘሎ ፃዕሪ ሓደ ነቲ ዘሎ ምፍላውጢ ነቲ ፀንሐ ማለት እዩ ክንፈልጦ ክንክእል ኣለና ክንድህሶ ከነለለዮ ክንክእል ኣለና ካልኣይ ነዚ ከመይ ጌርና መልክዕ ነትሕዞ ፅባቐ ነትሕዞ ኣብ ውሽጢ እቲ ናቱ ፅባቐ ከየ ጉደለ ግን ከዓ ነዚ መድረክ እዚ ክስሕብ ብዝኽእል መልክዕ ነቕርቦ እዩ ሳልሳይ ከዓ ከመይ ጌርና ተሰኒዱ ናብ ምስግጋር ይኣቱ ናብ ፈነወ ናብ ኢድ ናይ ወይ ናብ እዝኒ ናይ ሰማዕትን ናይ ህዝብን ይበፅሕ ስለ ዝኾነ ነዚ ብዝተዋህደ መንገዲ ዝስራሓሉ ኣሎ ሰርሖ ዘለና እኹል እዩ ብቑዕ እዩ ዝብል እምነት የብለይ ብዙሕ ስራሕ ፅብየና እዩ ፅብየና እቲ ዝበዝሐ ዝኸበደ እዩ ግን ደረጃ ብደረጃ ነቲ ዝግበር ዘሎ ፃዕርታት እናዋሃድና እንዳተዋሃድና ከዓ ክንገብሮ ተዓጢቕናሉ ዘለና ጉዳይ እዩ ተኻልእ ምናልባት ምዚ ናይ ክብርታት ተኣሳሲሩ ኣብቲ ቅድም ኢሉ እውን ተላዒሉ ፀንሐ ናይ ዞባ ዓንሰባ ትሕዝቶ ምስ ባህሊ ምስ ቱሪዝም ምስ ካልእ ተኣሳሲሩ ክርአ ዘለዎ ቲ ዞባ እቲ ዞባ ምስ ዘለዎ ክሊማ ናይ ሕርሻ ዞባ ኢልና ሕርሻ በዓሉ እውን ባህሊ እዩ ባህሊ እዩ እናተሰጋገረ ድመፀ ትሕዝቶ እዩ ሕጂ ኣብ ዞባና ዘለዋ ኮሌጃት ኣለዋ ንኣብነት ኮሌጅ ሕርሻ ሓመልማሎ ብዞባ ዓንሰባ ኣብ ገምገም ርባ ዓንሰባ እዩ ዘሎ ኣብቲ ቀዲምና ጀርዲን መከላሲ ተባሂሉ ዝፍለጥ ቦታ እዩ ናይ ቴክኒክ ናይ ሕርሻ ቤት ትምህርቲ እውን ኣብ ሓጋዝ እዩ ዘሎ ነቲ ኣብቲ ዞባ ዘሎ ናይ ሕርሻ ሃብቲ ከም ባህልን ከም ስነ ፍልጠትን ኣብ ምስግጋር ኣብ ሓረስቶት ኣብ ህዝብካ ዝለዓለ ተራ ድዋስኣ ዘለዋይን ማለት እዩ እዚ ሕልፍ ኢለየ ስለ ዝነበርኩ የ ዝምለሶ ዘለኹ ምስኡ ተኣሳሲረ ግን ነዚ ዝግበር ዘሎ ፃዕሪ እዚ እውን ክንቅፅሎ ምኳና እንዳረጋገፁ ንመላ ህዝቢ ኤርትራ ከም ተቐዲምና ዝበልናይ ከዓ በዚ ኣጋጣሚ ዮውሃና ርሑስ ሓድሽ ዓመት ከዓ ክብል ይደሊ
2: ሽክረን ኡስታዝ ኣዛዚ ሃብቲ ማርያም ብላ ሙናሰበት ናይ ዒድ ወናይ እሊ ንሪኢሉ ፀናሕና ናይ ፍርቀት ናይ እቕሊም ዓንሰባ ምግልቲ ይበል ተሓዘ ዲብ መከለሲ
3: ዲብ መከለሲ ግል ይበላ ሓዘ ሽክርቱ ሽክር ግል ወዛረት ዓላም ለኑ እሉ በክትእሊ ኣቕሊምና ግነት ኣምር ዓዳትና ግነት ኣምር ወላሃለ ግልና ፍረስ ናይ ዓዳቱ ፅበት ናይ ዓዳቱ ናይ ሸዓብና ምስንዮት መሓበት ናይ ሕድ እቡ እንደ ሃደግና ኣቕሊምና ምስል ብዕድ ኣቃሊም ደውለት ግነት ኣምር በክትላብየና ወዛረት ዓላም እግሉ ልሽከር ፈተ ሰልፍ ሓቆሃ የኒ ኪድናኽር ይነሸኑረንቲ እና ቆልወን ቀረኒን ቅዱስ ዮሃንስ ወረኻ ያኸኒር ምስ ምሰድ ቴሌቭዥን ኤርትሪኹዲ እስናኸጉን ንትኻ እናትክ ሸዕብ ኤርትሪዩ በለትኮ ረዲ በረዲ ትልመንደር ተውሲድ ናሒሊል ጌባኒውዲ ኣጅብዓል እየሎም ጀረበኩን ወሽክረን

0: ዝኸበርኩም ተኸታተልትና ምስ ጉጅለ ባህሊ ንስሪ እዚ ምብራቕ ኢና ኣብ ምክታል ንርከብ ዘለና። ካብ ዝቐፅልና እውን ምስ ሓንቲ ካብ ተላሂቲ ናይታ ጉጅለ ዕላል ክነካይድና ደጊምና ንምክታልኩም ብክብሪ ንዕብእ። ሓራይ ኣቐድማ ኣቢሉ ድምፃዊ ኣብርሃም ዋሲላ ኣንቲ ፅቡቕቲ ጋመይ ዘውዘዋይ ኣዲ ክገሸን ድየን ኣለዋየ ትብል ጣዕሚ ዜማ እዩ ክስማዓና ፅኒሕ ሞ ንሕና ከዓ ምዝ ናትክ ልብስን ምዝ ቁኑኽን ንዑ ተተኣሳስር ደርፊ እያ ዝኻኺራትኒ ከመይ ረክብክያ እዛ ደርፊ
1: ጠምቲ ደርፊ እያ
0: ኣረይ እስኺ ከም ተላሂቲ ብምኻን ይኽ ኣብኡ ክንሪአ ክፀኒሕና እሞ መጀመርያ ሙሉእ ስምኪ ኣብ ጉጅለ ባህል ንስርኺ መዓሲ ክተፀምቢርኪ ክንደይ ዓመታት ጌርክ ኣለኺ?
1: ሙሉእ ስመይ ኢሉና ወልደ ኣብ ብባሃል ዘለኹ ቦታ ከዓኒ ጉጅለ ባህል ንስሪ እዚ ምብራቕ ባሃል ናብዚ ጉጅለ ባህል ንስሪ ከዓ 2023 እየ መፅ
2: ሕራ ኢሉና ኣብዛ ጉጅለ ባህሊ ከም ተላሃይቲ ኸ ዘፀቢርክ ደለኹ እሞ ትልሂት ክንብል ከለና ሕጂ ንኣኸ እንታይ ማለት እዩ
1: ትልሂት? ከምዚ ናይ በቃ ድልየትን ድዩ መጀመርታ እቲ ኣብ ውሽጢ እናትካ ስሚዕ ደሎ ምውፃእ እዩ ወኒ በቃ ሕጂ ካብቲ ካልእ ሳዕሳዓይ ከዓኒ ኩሉ ሓደ ንድዩ ሳዕስዒት እዩ ግን እቲ ናይ ሓባር ኮንካ ስቴብ ጌርካ ስለተውፅኦ ፍልይ ድበለ ካብቲ ናይ ኩሉ ባህሊ ዝስዕስዖ ሕብረተሰብ ማለት እዩ።
0: ሕረይ ፅቡቅ ትልሂት ዋጋ ዝሓተት እዩ ፃዕር እውን ከተካየዱሉ ኣለካ ልዕሊ ክልኡ ፅባቐ ናይ ሓደ መድረኽ ከዓኒ ትልሂት እዩ። ስለዚ ነዚ ኣብዚ ክንሪኦ ፀንሐና ትልሂት ዝተፈላለዩ ዓይነት ቅዲ ሳዕስዒት ወይ ቅዲ ትልሂት ክንኣርኢኸናና ብዝተፈላለዩ ምስ ብሄራት ኣጣሚርክን ማለት እዩ እቲ ዝሓተክን ዋጋ ፃዕሪ ከመይ ትርእዮ ዝስከ?
1: ከምዚ ስሚዒ ስለ ደለካ ደስ ኢልክ ኢኻ ትሰርሖን ሓደ ነገር ማለት እዩ። ብፍላይ ኣብ ትልሂት ከዓኒ ኣብ ናይ ሓባር ስራሕ ስለ ድኾነ ከቢድ እንድዩ በርከስ ናይ ክንደይ ሰዓታት ኢኻ ደው ኢልካ ትሰርሕ ግን ደስ ኢልካ ብፍቕሪ ስለ ትሰርሖ ከምዝና ተሓጎስክ ኢኻ ትሰርሖ።
2: ኣብዚ ክንሪኦ ፀናሕና ትልሂት ሕጂ ናይ ትግርኛ ጥራይ ደይኮና ናይ ካልእ ብሄር እውን ክንርኢ ፀኒሕና ኢና እሞ ናይ ትግርና ኣብነት ክንርኢ ፀኒሕና ብጣዕሚ ፅቡቅ ትልሂት እዩ ማለት እዩ። ሕጂ ከመይ ንዓኹም ነቶም ተላሂቲ ሕጂ ካብ ሓደ ብሄር ናብ ሓደ ብሄር ክትከደኸልኹም ትግርኛ ሕጂ ብዙሕ ግዜ ነዘውትሮ ነገር ኮይኑ ኣብቲ ካልእ ብሄራት ግን ንዓኹም ምውሃትኩም ከመይ ይመስል? እቲ ትገብርዎ ፃዕሪ ነቲ ብሄር እቲ ንክትመስሉ ትገብርዎ ፃዕሪ ከ እንታይ ይመስል?
1: ሕጂ ዳርጋ ኣብ ዝበዝሐ ተላሃያይ ትግርኛ እዩ ዝዝውተር ዝበዝሐ ጠይባል ማለት እዩ። ኣብ ተላሃየ ኩንካ ትመፅእ ከለኻ ብዙሕ ዓይነት እምበርከስ ኣብ ሸዓተ ብሄራ ደልዋ ክንሰርሕ ከለኻ ከቢድ እዩ ነናተን ክትመስሎ ኸ ኣለካ ነቲ ስራሕ ማለት እዩ። ሕጂ ፃዕርፎ ሰ ብጣዕሚ እቲ ሓደ ካልኣይካ እንተዘምፅዎ ግድነት ንዓኻ ክመስል ኣለዎ ክብድ ድበለ እዩ ግን ዳሓን እዩ ተደጋጋሚ ስለ ትሰርሓሉስ ንክትሕዞ ቅልል ድበለ እዩ።
0: ኣብ ዝተፈላለየ ኣጋጣሚ ናይ ትልሂት ውድድር ይካየድ እዩ ጉጅለ ባህል ንስሪ ኣብዚ ብተላሂቲ ዘምፅቀቱ ዓወት ኣሎ ድዩ ወይ ንስኺ ተሳቲፍ ክትፈልጥ ዲኺ?
1: ኣነ ካብዛ 2023 ድመፃ ኩሎ ናይ ውድድር ናይ ምክልኻል ነርና ተሳቲፍና ነርና ሽዑ ኣብ ደረጃ እውን ኣብ ራብዓይ ደረጃ በፂሕና ነርና።
0: ሕራይ ተላሂት ሉና እሞ ናይ መዛዘሚ ናይ ዮሃና መልእኽቲ በዚ ኣጋጣሚ እዚ ክተሕልፍ እየ ምስ ትደሊ ዕድል ክንበኪ
1: ሕራይ ርሑሳ ውደ ኣመት ንኹሉ ኣማን ክርስትና ብውሽጢ ንደቀ ንድቕመጥ ንሓይልታት ምክልኻል ኤርትራ ሳውዲ ኣመት ኣብ ደለኹምዎ ሰላምን ጥዕና ንግበረልኩም ንዓኹም ስድራይ ከዓ ብፍላይ ከዓ ጉጅለ ባህል ንስሪ ሳውዲ ኣመት ኣብ ደለኹም

0: ዝኸበርኩም ተኸታተልትና መደብና ምስ ጉጅለ ባህሊ ንስሪ ቀፃሊ እዩ ዘሎ። ሕጂ እውን ሓደ ካብ ኣባላ ኢና ሒዝናልኩም ቀሪብና ዘለና። ብመጀመርያ እንቋዕ ናብ በዓል ቅዱስ ዮሃንስ ኣብቃዓካ
1: ኣሜን ኩላይ ንዓኹም።
0: መጀመርያ ምስ ነብስኻ ክተላለየና ማዓሲኻ ብዛ ጉጅለ ባህሊ እዚኣ ተፀንቢርካ ከም ምንታይ ትሰርሕ ኣለኻ?
1: መጀመርያ ሽመይ ሃብቶም ተክለማርያም ይበሃል። ሻማክ ከዓ ሳጓይ ኣብዛ ጉጅለ እዚኣ ኣቀዲመ እንዴ ነታ ጉጅለ ዝፈልጣ ነረ፣ ግን ንግዜያዊ ለመፀ ነረ ግዜያዊ ምስም ሰርሕ ነረ 2008 ምስም ሰሪሕ ነረ። ኣባል ኮይነ ዝተበበልኩሉካ 2010 ማለት እዩ ምስኣቶም ኮይነ ዝሰራሕ ኩሉ ማለት እዩ።
2: ኣብቲ ፈለማ ምስኣተኻ ኣብዛ ጉጅለ ባህሊ ከምንታይ ኢኻ ነርካ? እቲ ናትካ ዕዮ ኣበርክቶስ እንታይ እዩ ነይሩ?
1: ከም ተለሃያየ ነረ ተለሃያየ ነረ ሽዑ ኣብ እናስራሕና ምስ ከልና ብኬሮጓፍር ከምኡ ዓይነት ኮርስ ወሲደ ማለት እዩ ናይ ቻይናውያን ማለት እዩ ክልተ ግዜ ወሲደ ሓደ ግዜ ክልተ ወርሒ ሊንሃይ ዝበሃል መምህር መፂኡ ኮርስ ወሲድና ናይ ኬሮጓፍር መሊሱ ውን ፀኒሕና ሚስ ዋን ትበሃል ዋን ሰይድ እውን ከም ኮርስ ወሲድና ብድሕሪኡ ኣላይ ናይ ትልሂት ኬሮጓፍር ኮይነ ማለት እዩ ከምኡ ኢለ እውን ከባቢ 2009 እውን ናይ ፍሬም ካሕሳይ ወዱ ከዳ ናይ ሓሙሽተ ወርሒ ኮርስ ናይ ዳይሬክቲንግ ፊልም ተማሂረ ድሕሪኡ እውን ኣብዚ ገዛና ዝካየድ ኩሉ ድራማታት እንዳኣለኹ ከይፀኒሐ ከምኡውን ቪድዮ ክሊባት እንዳኣለኹ ከይፀኒሐ ማለት እዩ።
2: ሕራይ ሕጂ ዛ ጉጅለ ባህል እዚኣ ንስኻ ብመንፅር ዝወሰድካዮ ስልጠና ኣብ ባይታ ንክትሰርሓሉ እንታይ ሓለፋ ይገብሩልኩም ወይ እቲ ባይታ ንምጥጣሕሲ እንታይ ኣስተዋፅኦ ኣለዎም? እዛ ጉጅለ ባህል እዚኣ
1: ኣለዎ እንታይ እዩ እንታይ ጠቂምና መሲልካ እተን ኣብኡ ምህላው ኣብቲ ሃሉ ምህላው ምስ ኩሉ ዓይነት ብሄራት ምስ ኩሉ ዓይነት ሰብ ኢኻ ትሰርሕ ዝያዳ ንኣብነት ንሕና ዓሰብ ሂወታና ኣብ ዓሰብ መዓት ቦታታት ኣሎ ምስኣቶም ክንሰርሕ ኣብኡ ኮፍ ኢልና ከምዘይንውዕል ከምዝንግበር ተባሂልና ብዙሕ ዓይነት ስራሕ ሰሪሕና ኢና። ንኣብነት ሕጂ ዋላ ብዚ መወዳእታ ሓንቲ ናይ ሓበር ክሊፕ ሰሪሕና መዝሙር ዳርጋ ኩሉ ሓበሬታን ጎስጓስን ተሳተፋ ስራሕ መናዓኺ ትብል ግጥሚ ናይ ገብሪ ወፀሀ ዜማ ናይ ተወለ ብርሃን ቀለታ ዳይሬክት ከ ባዕለ ጌርያ ሕጂ እቲ ቦታስ ናይ ስራሕ ኣብስ ኩሉ ክትረክበሉ ትኽእል ኢኻ ኩሉ ዓይነት ኩሉ ብሄር ትረክበሉ ኩሉ ቦታታት ኣብ ኩሉ ግንባር መሉያ ትሳኢና ኣብ ኩሉ ከልና ኢና ሲድና ሕጂ ዝያዳ ድፊኢት ኣለዎ ሱ እቲ ቦታ ኣብኡ ድፊኢት ስለዎ ክንክትሰርሕ ሲ ባይታ ኣለካ ወ ሓንቲ ፀገም ዘለዎ ይኮነን ይቐርበልካ ሱ
0: ጥቡቅ ጃማክ ሕጂ ከም ኣላይ ትልሂት ኮንካ ትሰርሕ ዘለካ ኣብዛ ጉጅለ ባህል እሞ

0: ምንቲ ዝገብሮ ጠፊእኒ ኢልካ ዘረባ ከምዘይካ መኻስ እምበር በጊዕ ጤል ደርሆ ጓሲ ሰም እዮም ዝኣትዉ ዘሎ
1: ዘለዎም ይኹኑ ኣነ ከዓ ሕጂ የብለዩ
0: ኣይ ኣይ ነይ መዓልቲ ካሊካ ፈለጥ
1: እዋ
0: እወ ሕጂ እውን ካብ ዘምፃእ ከምፅኢኻ በጊዕ ወይ ጤል ከተምፃለይ ኣለካ
1: ካበይ ካበይ እሞ ከምፅእ
0: ፈሊጠልካ ድ ካብ ዘምፃእኻ ተምፅእ ኣብ ድዓመት ንድርስባ ተደፊነልካ ይውዕልኒ
1: መን ተደፈኒ ኢልኪ ዓቕምና እኮ ክንገብር ኢና ደርሆ ስጋ ከዓ ኪሎ ክልተ ኪሎ ጌርና ንውዕል
0: ከይትሕመኒ ከይትተሓስቦ ክታ መሕፈር ዝበሃል ባእዩ ዘይብልካ ጎረባ ብትና ጮማ እንዳበልዑስ ደርሆ ዶ ስጋ ገዚእና ክትብለኒ
1: ግደፍየ ናይ ጎረቤት ከም ገዛ ከንበርከም ጎረቤትካ ዶ ይንበር ንሶም ብዓቕሞም ገይሮም ኣለዉ ንሕና ከዓ ብዓቕምና ንገብር
0: ስቕበል በጃኻ ኢልካ እንታይ ከ ዓቕሚ ለካ ይበጃኻ
1: በሊ ክትፈልጢ በታ ዘላትና ኢና ኸንውዕል
0: ከይትሕመኒ ከምኣ እንተ ደኣ ጌርካ እስኻይ ሰብኣየ ኣነ ይሰበትኻ
1: ኣብዚ ድና ተባፅሕና ፅንሕ በል
0: ሃይ እንታይ ትገብርኻ ክትመስል
1: ድሓን ብሓደ ኣለና ዶ
0: ድሕሪ ሕጂ ስክንደየናይ ብሓደ ኸይንህሉ መዓለ
1: ኣነብረሃም ዶ
0: ኣይ ገዛኻ ክተብርህ ዘይከኣልካስ ኣብርሃም ምባሎም እኳ እዩ ዘውግሄኒ ዘሎታ
1: ኣውደ ኣመት ምድሪ ገለ እንዲፈሲልኪ ክሳብ ዝነፍሰልኪ ኸዓ ገለል ምባል ሓሽ
0: ክትፅርግፍ በል ሃሊኻ ኸንተይ ጌርካ ኢኻ ከይሓስካ ጥራሕ እንዶ ምፃእ ብሓደ ኸ ኣለና
2: ሳራ ኸመይ ኣርፊድኪ ድሓን ዲ ኸዳ ቤኑ ክትፅርፀር ትብል ደለኺ
0: ኣትታይ ክድሕኒ ኢልክ ኒኢኺ ኣይ መርዘነይ እንዲ ላዓይለለይ ከይዱ ጓል
2: ዋ ንጎቦ ምድሪ እንታይ ኣብ ባፂሕኩም
0: ቤን ዳኣ ምስ ፀናሕኪ ኢኺ ኸ
2: ኣነ ደኣ ኣንጌ ቤተ ክርስትያን ክስዕሚ ኢሎም ምስ ወፃኹ ንደ
0: እምበኣር ቀሲን ክስ ቤተ ክርስትያን ካዓ በፂሕኪ
2: ኣትሳሪ ናቐስኒ ኢለ እምበር ናብኡ ኸይደ ዘረባኺ ግን ኣይተረድአኒ
0: ከመይ ኢሉ ክርድአኪ ኣብ ከብዲ ፅጉብ መዓስ ሃሊጡ እውን
2: ዋ ሕጂ እውን ይሓዝክኹን እስከነፅርለይ
0: ኣንተ ሓፍተይ ነው ድኣመት ዝኾነኩም ኣስቤዛኹምን ጥሪትኩም ስለ ዝሸመትኩምስ ቀሲንኪ ይብለክ ኣለኹ
2: እወ ንሱስ ሓቂ ከለኹ ሸዋሚትና ኢና እሂ ንስኹም ከይሸዋመትኩም እንዲኹም
0: እዋይ ኣቲ ምስ መን ክሽመጥ ምዝዝሩ
2: ዋ ከም በይ ትበሊ መን ይፈልጥ መፅእ ከለኩ በጊዕ ወይጤል ሒዝል ክመፅእ ኸዎን
0: ካበይ ካበይ ኣምፅኡ ክምፃለይ
2: እዋሕወይ ስራሕ ምስ ዝሰርሕ እዩ ኣቋሪፅ ወዲ ደስ ደሞዝ ውሕድ ኮይኑ
0: ኦይ እንታይ ደሞዝ ኣለዎ ኢልክ ኢኺ እንተሃለዎ ኸዓ ካብ ክራይ ገዛ ዝሓልፈ ኣይኮነ
2: ሞት ሳራ እዚ እና ፍለጥ ክዘየምፀ ዶ ዘይገበረ ኢል ክተንፀርፅሪ
0: እንታይ ደኣ ክገብር ነይር ምስከበል
2: አየ ሳሪ ሽግር ገዛ ኺ እና ፍለጥ ክትርድአሉ ጥራይ ዘለኪ ድሓር ከዓ ዘምፆ ብፍሽኽታ ተቐቢልኪ ከም ዝተሓጎስኪ ክትነግርዮን ሞራል ክትህብዮን ጥራይ ዘለኪ
0: ኣሰይ ወረጃ ማዕዶ መን ዳ ኣብልኹ ጓል ይንስኺ ውይ ምዒድ ክኽትክእል እዮ
2: ይምዕደክ ዘይኮንኩ ዘለኹ ነቲ ትፈልጥስ ኣፍልጦ ወስ ኩሉ እየ ዝብለክ ዘለኹ
0: የቐኒ ኢለይ መዓረ ድያ እምበኣር ቆፎ ክመሊእ ኽሲ ቆፎ እንዳማት ክኸይመልእ ትፅዕር ኣለኺ
2: በስማ ኣንቦን መንፈስ ቅዱስ ንምንታይ ሕማቅ ትዛርብ ትሳሪ ኣነስ ከምኡ ሓሲበ
0: ኣንቲ ተዘይተሓስብሎ ተዛሪብክዮ
2: እዎ የቕሬታ ግበርለይ ኣነስ ንፅቡቅ ከያ ሓሲበ ወደይ ከይደ ግዳ ብሩኽ መዓልቲ
0: ኪድሃው በሊ ኣበይ ዘላ እዚኣ ኣነስ ክኸይድ እንደ ግዲ ኣብዚ ዶ ዳ ትገቲረ ክውዕለልኩ ኮይነ
3: እወእወ ይሰማዕካ ኣለኹ ዳሓን ዳሓን ኣይትሰከፍ ፅቡቕ በጊዕ ክሳብ ናይ ኣርባዕተ ልዕሉ ዩ ተረኺብካ እውን ፀገም የለን ብዛዕባ ገንዘብ ስኽፍ ይብልካ ገዚአ ከምፃ ዮ ኖ ኖ ንዓይ ኣይኮነን ኣነስ ገዚአ እንዳዓርከ እዩ ንሱ ኣብቲ ደገን እዩ ዘሎ ስድሪኡ ክሕጎስለ ኢለ
1: እዋይ ንዘለዎ ሲ ውስኮ ድዩ ዝበሃል ባዕልኻ ኣለኻታ ፈጣሪ
3: በቃ ሓራይ በቃ ውዳድ ፀኒሕ ዳ ይካ ክገብር ቻው ቻው
1: መርሓባ ስምኦን
3: ይፅናሓልካ ሱ
1: ሓራይ ደልየካ እንዴ ዳኣ ነይረ
3: እሞ ረኺብካ እንደ ኮንካ ንደለኻ ወይሲ ንኻሊእ ግዜ ኢኻ ደሊኻኒ
1: ንሕጂ እምበር
3: እሞ ናብ ጉዳይ ካኣቶ ይሰምዓካ ኣለኹ
1: ሓራይ እንታይ መስለካ ስምኦን ቁሩብ ተሸጊረ ኮይነሲ ነዛው ዳኣመ ዝኾን ገንዘብ እሞ ክትሕግዘኒ
3: ክሕግዘካ ዋላስ ከለቅሓካ
1: ተሓገዝካኒ ይፅላኣኒ ተለቃሕካኒ እውን ኣይፅላኣኒ
3: ሓዲኡ ምረፅ
1: ድሓን ዋላ ለቃሓኒ ዶ
3: ክንደይ ዝኸውን ኢኻ ክደዲኻ
1: ወላ ሽሕ
3: እስካ ሓንሰብ ሰሊጥካ ዶ ክንደይ ወዲያ ፀቦቕ ፀቦቕ በቃ ኣብቲ ገዛ መብፅሓ ኣሎ ሓራደግ ሰደልኩም ኢልኩም በሎም ድሓር ስራሕ ምፃእኒ ኢኻ ቻው ቻው ቻው ሶሪ ክንደይ ኢልካኒ
1: ሽሕ

0: በዚ ዝርእካ ዘለኹ ደኣ ምሽ ክትመልሰለክ ጉንድኡ ትረክብ ከማን ኮይኑ ኣይስማዓንን እዩ ዘሎ።
1: ንዓባ ሰብኩን ኣይትዋራዘ ፅባሕ ኮነ ዝበፅሕካያ ዘለካ ደረጃ ክበፅሐ
0: ኣታ ካብዚ ናይ ድኽነት ባይታ ሓፍ ኢልካስ ናብዚ ናተይ ደረጃ ከይተሓስቦ ዳሓርካ ንስኻ ኮ ወዲካ ኢኻ ዘለኻ።
1: ሓቅኻ ፈጣሪ ኣሚን ዝወደቐ ፅባሕ ክትስኣየ ፀጉሞን እዩ። ከምዚ ናትካ ሰቡን ፈጣሪን ዝረስዐ ግን ሓንሳብ ምስ ወደቐ ክንደየ ናይ ከይትስእ
0: ኣታ ክንደይ ክትዛረብ ኢኻ? ምኳን እዞም ድኽታት ካብ ተበልዑዎ ትዛረብዎ እዩ ዝበዝሕ።
1: ዋ ድኽነት ናይ ገንዘብ እምበር ድኽነት ናይ ኣእምሮ ማዕስ ሃሊና ደኣ ካብ ምዝራብ ዝተቆጠብና።
0: ኦይ ስኻ ትገድፈኒ ትመስልኒ ኢኻ ልኻዒልካ ኒርካ ሓቀይ
1: እወ ከተለቅሓኒ
0: የቕሬታ ዕድል ኣይገበለርካን ቀዲመ ገንዘበ ኣዋፊረ ዮ
1: ህምባ ንዘይተለቅሓኒ ኢኻ ጥፍጣፊ ክሳብ ዝነቅፅ ሃለውሎ ክተብለን ፀኒሕካ
0: ምስኻ ኢኻ ጥፍጣፍካ ወዲእኻ እምበር ኣነስ ክብር ዝበለቕ መግቢ ሰ ዝቆረዝኩ ንዓኻ ሃለውለው እንዳበልኩ ክሕቁቕ እየ ፀኒሐ።
1: እንታይ ትዛረብ ኣለኻ ዋታ ርእሲ ለካ ዲ ተሸጊረ እናበልኩ ኻስ ምሕቀቕ ደገለ ትብል ኣለኻ። ግደፍ ኣይትበዳዕ ሃየንት ኣለዎ ግደፍ ስሞን ሃየንት ኣለዎ
0: ደሓን ሓንቲ ነገር ክተሓባበረከ ሻሓለቂሕካ ክትመስተለሰ ትኽእል
1: እንታይ ኮይነ ዘይክእል
0: ደፊርካ ክትርምፆ ዘይከኣልካ ዶክቶም ፀዓቕሚ ክትረክብ ብዝኾነ ግን ኣወዳእኒ ካብ ከለቅሓካ ክኸፍለካኒ ዝሕሸኒ ናተይ ናይ እንዳዓርከን ኣለዋ ተሓርደን ሽሕኻኻ ይህበካ
1: ኣይደሊኒ ዓቕሚ ክትፈልጦ ከተለቅሓኒ እየ ዝደሊ ክመልሰልካ መታ
0: ኦው ግዜ ተቕትለለይ ኣለኻ ክትመልሰለይ ዓመታት ክፅብየካ እዚ ይህበካ ዘለኻ ሓሳብ ተሓሰብካሉ ዝበለፀ ምስለኒ ከይደ ኣለኹ።
1: እንታይ ትዕቢትታ እዚ ዋታ ድኽነት ስማዕረ ከምዚ ዘሕስረካ ምዃን ምስ ሕሱር ሰብተ ተዛሪብካ ደኣወ ኣኽ እዋይ ስምኦን እዋይ ስምኦን እውይ
2: ከመይ ውዒልካ ኣብርሃም
1: ከመይ ውዒል ክስምረት ሃንታ ኣለዎ ግደፍ ስምኦን ሃየንታ ኣለዎ
0: ደሓን ሓንቲ ነገር ክተሓባበረከ ሻሓለቂሕካ ክትመስተለሰ ትኽእል
1: እንታይ ኮይነ ዘይክእል
0: ደፊርካ ክትርምፆ ዘይከኣልካ ዶክቶም ፀዓቕሚ ክትረክብ ብዝኾነ ግን ኣወዳእኒ ካብ ከለቅሓካ ክኸፍለካኒ ዝሕሸኒ ናተይ ናይ እንዳዓርከን ኣለዋ ተሓርደን ሽሕኻኻ ይህበካ
1: ኣይደሊኒ ዓቕሚ ክትፈልጦ ከተለቅሓኒ እየ ዝደሊ ክመልሰልካ መታ
0: ኦው ግዜ ተቕትለለይ ኣለኻ ክትመልሰለይ ዓመታት ክፅብየካ እዚ ይህበካ ዘለካ ሓሳብ ተሓሰብካሉ ዝበለፀ ምስለኒ ከይደ ኣለኹ።
1: እንታይ ትዕቢትታ እዚ ዋታ ድኽነት ስማዕረ ከምዚ ዘሕስረካ ምዃን ምስ ሕሱር ሰብተ ተዛሪብካ ደኣወ ኣኽ እዋይ ስምኦን እዋይ ስምኦን እውይ
2: ከመይ ውዒልካ ኣብርሃም
1: ከመይ ውዒል ክስምረት ሃየንት ኣለዎ ግደፍ ስምኦን ሃየንት ኣለዎ
0: ደሓን ሓንቲ ነገር ክተሓባበረከ ሻሓለቂሕካ ክትመስተለሰ ትኽእል
1: እንታይ ኮይነ ዘይክእል
0: ደፊርካ ክትርምፆ ዘይከኣልካ ዶክቶም ፀዓቕሚ ክትረክብ ብዝኾነ ግን ኣወዳእኒ ካብ ከለቅሓካ ክኸፍለካኒ ዝሕሸኒ ናተይ ናይ እንዳዓርከን ኣለዋ ተሓርደን ሽሕኻኻ ይህበካ
1: ኣይደሊኒ ዓቕሚ ክትፈልጦ ከተለቅሓኒ እየ ዝደሊ ክመልሰልካ መታ
0: ኦው ግዜ ተቕትለለይ ኣለኻ ክትመልሰለይ ዓመታት ክፅብየካ እዚ ይህበካ ዘለካ ሓሳብ ተሓሰብካሉ ዝበለፀ ምስለኒ ከይደ ኣለኹ።
1: እንታይ ትዕቢትታ እዚ ዋታ ድኽነት ስማዕረ ከምዚ ዘሕስረካ ምዃን ምስ ሕሱር ሰብተ ተዛሪብካ ደኣወ ኣኽ እዋይ ስምኦን እዋይ ስምኦን እውይ
2: ከመይ ውዒልካ ኣብርሃም
1: ከመይ ውዒል ክስምረት ሃየንት ኣለዎ ግደፍ ስምኦን ሃየንት ኣለዎ
0: ደሓን ሓንቲ ነገር ክተሓባበረከ ሻሓለቂሕካ ክትመስተለሰ ትኽእል
1: እንታይ ኮይነ ዘይክእል
0: ደፊርካ ክትርምፆ ዘይከኣልካ ዶክቶም ፀዓቕሚ ክትረክብ ብዝኾነ ግን ኣወዳእኒ ካብ ከለቅሓካ ክኸፍለካኒ ዝሕሸኒ ናተይ ናይ እንዳዓርከን ኣለዋ ተሓርደን ሽሕኻኻ ይህበካ
1: ኣይደሊኒ ዓቕሚ ክትፈልጦ ከተለቅሓኒ እየ ዝደሊ ክመልሰልካ መታ
0: ኦው ግዜ ተቕትለለይ ኣለኻ ክትመልሰለይ ዓመታት ክፅብየካ እዚ ይህበካ ዘለካ ሓሳብ ተሓሰብካሉ ዝበለፀ ምስለኒ ከይደ ኣለኹ።
1: እንታይ ትዕቢትታ እዚ ዋታ ድኽነት ስማዕረ ከምዚ ዘሕስረካ ምዃን ምስ ሕሱር ሰብተ ተዛሪብካ ደኣወ ኣኽ እዋይ ስምኦን እዋይ ስምኦን እውይ
2: ከመይ ውዒልካ ኣብርሃም
1: ከመይ ውዒል ክስምረት ሃየንት ኣለዎ ግደፍ ስምኦን ሃየንት ኣለዎ
0: ደሓን ሓንቲ ነገር ክተሓባበረከ ሻሓለቂሕካ ክትመስተለሰ ትኽእል
1: እንታይ ኮይነ ዘይክእል
0: ደፊርካ ክትርምፆ ዘይከኣልካ ዶክቶም ፀዓቕሚ ክትረክብ ብዝኾነ ግን ኣወዳእኒ ካብ ከለቅሓካ ክኸፍለካኒ ዝሕሸኒ ናተይ ናይ እንዳዓርከን ኣለዋ ተሓርደን ሽሕኻኻ ይህበካ
1: ኣይደሊኒ ዓቕሚ ክትፈልጦ ከተለቅሓኒ እየ ዝደሊ ክመልሰልካ መታ
0: ኦው ግዜ ተቕትለለይ ኣለኻ ክትመልሰለይ ዓመታት ክፅብየካ እዚ ይበካ ዘለኹ ሓሳብ ተሓሰብካሉ ዝበለፀ ምስለኒ ከይደ ኣለኹ።
1: እንታይ ትዕቢት ኢዛዚ ዋታ ድኽነ ስማዕረ ከምዚ ዘሕስረካ ምዃን ምስ ሕሱር ሰብተ ተዛሪብካ ደኣዎ ኣኽ እዋይ ስምኦን እዋይ ስምኦን እወይ
2: ከመይ ውዒልካ ኣብርሃም
1: ከመይ ውዒልክ ስምረት

0: ኣቦ ከመያሉ ኣብ ዳኣመት መን ክንብል ስም
1: በይን በይን ገብሮ ርፋኤል
0: ሓረሽ ኣቶ በይን ኣብዚ እንታይ ኢኹም ሒዝኩም መፂኹም ዘለኹም ዝዕዳጋታት ከመይ ኣሎ
1: ደሮ ሒዝና መፅእና ኣለና ቀዳማይ ነገር እግዚኣብሔር ኣምላክ ይመስገን ኣብዚ ዓመት እዚ ደብፃሓና ኣብዚ ኣውደ ዓመት እዚ ደብፃሓና ክብሪ ንዑ ይኹን ዓድና ድማ ትለምልመልና በዚ ዘለናይ ዕዳጋ ጽቡቕ ኣለና ማርያም ኣስመራ ንኹሉ ትእክብ ትበና ድራርና ምሳሕና ሰላም ካ እንነብር ኣለና እቲ ዕዳጋ ውን ጽቡቕ ይካየድ ኣሎ እግዚኣብሔር ኣምላክ ንሕና ኣነ ኣብዚ ኣርባዓን ሰለስተ ዓመት ኣርባዕን ኣርባዕተ ዓመት ሸቂጠ ኣለኹ ኣነ ኣዚ እግዚኣብሔር መስገን ኣነ ወሊደይ ውላደይ ዕብየስ ውሉድ ውሉደይ ከማኒ ይዕብየዮም ኣለኹ ኣኺሎም ኣለዉ የገልግሉ ኣለዉ ኣብዚ ደብፃሓና ከዓ ኽቡር ኣምላክ ተመስገን
0: ኣረይ ኣቶ በይን ኣብዚ ነዊሕ ዓመታት ኢኹም ዝሰሪሕኩም እስከ እንታይ እዩ ዕደጋ ኣብዚ ዝበዝሐ ግዜ እንታይ ኹም ሒዝኩም ትመፁ ናብዚ
1: ኣነ ኣብዚ ሸቃጣይ ደርሀ ነጋዳይ ደርሀ ስጋ ሕጂ ከዓ ኣምላኽ መስገን ክንሕሱ ዩ ንደሊን ኢና ኣብዚ ተመርዒና ወሊድና ዘሚድናስ ደቅና ዕብና ደቂ ደቅና ናዕብላና
0: ኣብ ሃዋህው ናይ ኣውደ ኣመት ኢና ንርከብ ዘለና ኣውደ ኣመት ከመይ ገይሩ እዩ ህዝቢ ክሕልፎ ዘለዎ ኣብ ሓድሕድ ምትሕጋዝ ከመይ ክኸውን ዘለዎ ኢልኩም ትሓስቡ
1: እቲ እግዚኣብሔር ድሃቦ ብጊዕ ሓሪዱ ንጎኑ ደለዉ ክማቐል ይግብኦ ደሮ ድሓረደ ከዓኒ ዝብፀየ ዩ ንድሕሪ ደይብሉ ኮይኑስ ካብዛ ናተይትነስትማኣነ ንዑ ክቦ ክንብል ይግባአና
0: ናይ ዮሃና መልእኽቲ ከበ ዝጋጣሚ እዚ ናይ ዮሃና ክትሕልፍዎ ትደልዩ
1: ቅድም ቅድም ነቲ ክቡር መንግስትና ብድሕሪኡ እውን እቶም ኣብ በረኻ ዘለዉ ምክልኻል ንኤርትራ ድካላኸሉላ ንዖም

0: መጀመሪያ ሩሑስ ኣውደ ኣመት ግበረልና መን ክንብል ስም?
1: ኣነ በላይነሽ ይበሃል። በላይነሽ ገብሩ ይበሃል።
0: ወይዘሮ በላይነሽ ቅድንያት ኣውደ ኣመት ኢና ንርከብ ዘለና እንቋዕ ናብ ቅዱስ ዮሃንስ ብሰላም ኣብቃዓና። ከመይ ኣሎ ኣውደ ኣመት?
1: ፅቡቅ ክንደይ እኳ ፅቡቅ። እግዚኣብሄር ኣብዚ ብሰላም ዘፅናሐና ይኽበር ይመስገን። ዓመታት ዝእዋን ከዓ ብሰላም የፅናሐና። ዕዳጋ ደርሆ ክገዝ መፅአ ዕዳጋ ከዓ ገና ሕጂ ይሓትት ኣለኹ። ከም እዋኑ ከም ግዜኡ ዘለና በቲ ዘለና ጌርና ብሰላም ብሓጎስ ብሰላም ንሕልፎ ይግበረና። ኣውደ ኣመት ናይ ፍቕሪ እንዲዩ ዳኣመት ኣውደ ኣመት በታ ዘላትና ብሓጎስ ብሰላም ምስ ጎረባብትና እንዳሰሓቕና ክነሕልፎ እዩ ዝግባአና። ዘለና እንዳተኻፈልና ብሰላም ክነሕልፎ።
0: ኣውደ ኣመት ክመፅእ ከሎ እስከ ከመይ እዩ እቲ ህዝቢ ከመይ ዝቀራረበሉ ከመይ ይሸባሸበሉ? ትርጉም ናይ ኣውደ ኣመት ከ እንታይ እዩ?
1: ትርጉም ናይ ኣውደ ኣመት እንታይ ምክብለካ እየ? ኣውደ ኣመት በቲ ዘለካ እግዚኣብሄር ዝሃበካ ፀጋ በቲ ዘለካ ተሓጒስካ ምስ ደቅኻ ድዩ ምስ ጎረባብትካ ድዩ ምስ ኣሕዋትካ ድዩ ተሳኒኻ ለለካ ተኻፊልካ ተሕልፎ።

ዝኸበርኩም ተኸታተልትና ኣብ ቅንያት ኣውደ ዓመት ህዝቢ ናብ ዕዳጋታት ብምምፃእ ደርሁ፣ እንቋሖ፣ ከብቲ፣ ጤለበጊዕ ዝገዝኣሉ እዩ እሞ ንሕና እውን ሕጂ ዘለናዮ ቦታ ከምዚ ትከታተልዎ ዘለኹም ኣብ መሸጣ ደርሁን እንቋቑሖን ብዝፍለጥ ከባቢ ኢና ዘለና። ካብዚ ቐፂልና እምበኣር ዝኸበርኩም ተኸታተልትና ጋሻ ማእገር ኢና ክነቕርበልኩም። ኣብ ናይ ሎሚ ትሕዝቶና ዕላል ምስ ስነ ጥበበኛ ምሕረት ገባር ይክኸውን። ሳምራዊት ሊቪዮ ነቲ መደብ ኣዋሂዳቶላ ንምሉእ ምክታል ናብቲ ተላልዩ ዘሎ ንኡስ መደብ ጋሻ ማእገር ካሕልፈኩም።

0: ዝኸበርኩም ተኸታተልቲ መደባትና ንሎም እውን ብምክንያት ቅዱስ ዮሃንስ ዝተፈላለየ መደባት ኢና ሒዝና ንመፅእ። ንሎሚ ድማ ሓንቲ ዕድምቲ ጋሻ እያ ዘላትና። ናይ ሎሚ ዕድምቲ ጋሻና ወይዘሮ ምሕረት ገባር ስነ ጥበበኛ ገዲም ስነ ጥበበኛ እያ ምሳና ኣብዚ ክትውዕል። ብመጀመርያ ኣዝየ ዘመስግነኪ ነዚ ቃለ መሕተት እዚ ፍቕረኛ ኮንኪ ኣውደ ዓመት ምሳና ክትሕልፍ እየ ብምምፃእኪ ብስመይ ምስም ኩሎም ተኸታተልትና ከመስግነኪ ፈቶ ጓል ገባር። ቀፂለኻ ንዓኽን መላእ ስድራ ቤትክን ርሑስ በዓል እንኳዕ ናብ ዝክብር በዓል ኣብቃዓኩም ክብል ይፈቱ።
1: ኣሜን። ኣነ እውን በቲ ዝገበርኩምለይ ዕድሜ የመስግን ነዚ ክቡር በዓል እዚ ብምሳኹም ኮይነ ከሕልፎ ምዕዳምኩም ካብ ብልቢ የመስግን።
0: ሃረይ ወይዘሮ ምሕረት ከመይ ጓል ገባር እዳበልና ዕላልና ተቐፀልና ሰፍልጥቲ ወይ ድማ ኣብ መንጎ እውን በታ ፍልጥቲ ንሽምኪ ዓብሊላ እውን ነዊሕ ዋን ምሳኽ ዝተጓዕዘት ጓል ኣለም እትብል ሰጎኸ እውን ተፀዋዕና ፀገም ይብሉ መስለኒ። ሃራይ ጓል ገባር ንድሕሪት ምልስ ክንብል ቅሩብ መተሓሓዚ ክኾነና እንደገና ከዓ ንተኸታተልትና ከዓ ብዝያዳ ብድሕረ ባይቲ ከዝያዳ ንክፈልጡ ማለት እዩ። ንድሕሪት ምልስ ኢልኪ ምሕረት ጓል ገባር መን ክተላሊና?
1: ኣነ ምሕረት ገባር ይበሃል። ኣባል ባህላዊ ጉዳያት ወይ ሚኒስትሪ እዚ ኮሚሽን ባህልን ስፖርትን ኣባለ
0: ኣራይ ፅቡቅ ከምቲ ዝበልክዮ ስነ ጥበበኛ ሕጂ ንኩሉ ሕቁፍ ከብለልና ስነ ጥበበኛ ከምልና ምክንያቱ ኣብቲ ናይ ስነ ጥበባዊ ፍርያት ኣለኽ እንደገና ኣብቲ ኢደ ጥበባዊ ፍርያት እውን ስለ ዘለኺ ንኩሉ ክሓቅፈልና ስነ ጥበበኛ ወይዘሮ ምሕረት ገባር ኢና ክንብል ሞ ኣራይ ጓል ገባር መዓዝ ኸ ናብዚ ሞያ እዚ ኣቲኺ?
1: ኣብዚ ሞያ እዚ ክኣቲ ከለኹ ኣብ 1900 መወዳእታ 79 ኣብቲ መጀመርያ ናይ 80ታት ኣብ ቤት ትምህርቲ ሰውራ ከም ኣባል ናይ ቤት ትምህርቲ ሰውራ ኮይነ ምስ ተመደብኩ ምስቲ ዝነበረ ናይ ሽዑ ውዕውዕ ኩነታት ናይ ምቋም ባህልታት ነቲ ዝነበረ ባህላዊ ወራር ዝብድህ ነቲ ሰራዊትና ዘነቃቅሕ ነቲዮም ንሕና ከዓ ብፍላይ ከዓ ነቶም ተማሃሮ ዝጉስጉስ ዘነቃቅሕ ዝምህር ናይ ባህሊ ጎስጓሳት ንገብር ስለ ዝነበርና ኣብቲ ግዜ እቲ እየ ኣነ ከም ኩሉ ኣህዱታት ኣብ ቤት ምሰራ እውን የድሊ ስለ ዝነበረ ናይ ኣባላት ኣብታ ሰዓት እያ ኣነ ኣብ ባህሊ ካብቶም ጀመርቲ ማለት እዩ።
0: ኣራይ ፅቡቅ ከምቲ ዝበልክዮ ኣብ መወዳእታ 79 ኒኸ ኣብ ቤት ምርሰ ወረ ኮንኪ ባህሊ ኣቲኹሞ ቅድሚኡ ኸ ነይሩ ድዩ ማለሲ ኣብ ገዛ ድዩ ዝኾነ ፅልዋ ናብቲ ጥበብ ክትኣቱ

0: ሕደርኪ ወላ ኣብቲ ቤት ትምህርቲ ሰውራ ምስከልኪ ክነዚ ጥበብ ዛእትኸ
1: ኣይ ቅድሚ እኳ ወላ ሓንቲ ከም ድሌት ከም ስምዒት ከምዚ ናይ ምድራፍ ድሌት ወይ ከምዚ ብጣዕሚ ፈቱ ነይረ ባህሊ ወይ ሳዕስዒት ወይ ሙዚቃ ከም ጓይላታት ምርኣይ ደስ ብለኒ ነይሩ ካብ ንእሽተይ ከለኹ ማለት እዩ ከም ጉጅለ ወይ ከም ባህሊ ዝኣተ ኩላ ግን ኣብታ ቤት መሰውራ እያ ካልእ ብዙሕ ወፃኢ ሳዕሳዒት ገለመለ ኣይነበርኩን ግን ምርኣይ ደስ ብለኒ ነይሩ ጓይላ ክርአ ወይ ኣብ መርዓታት ድዩ ወይ ከም ዝሃንሰ መስቀለ ክግበር ከሎ ጓይላታት ምርኣይ ደስ ብለኒ ነይሩ ሽዑ በቃ ምስ ከድና ከዓ እቲ ውሽጠይ ዝነበረ ክወፃሉ እዩ ጀሚሩ ማለት እዩ
0: እቲ ናይ ምርኣይ ዝነበረስ ብኣካል ስ ክሳተፍ እያ ጀሚርክ ማለትእዩራይ ፅቡቅ ከመይ ነይሩ ተጉዕዞ ናይ ጥበብ እሞ ኣብቲ ቤት ትምህርቲ ሰውራ ከምለት ዝነበርኩሉ ግዜ
1: ኣብኡ ምስቲ ከም ሓቂ ከቢድ ናይ ስራሕ ወይ ናይ ተሳትፎ ፃዕሪ ነይሩ ምዝ ኩሉ ዝነበረ ፀቕጥታት ናይ ምግብና ድዩ ናይ ፅሬት ድዩ ናይ ኮታ ኩሉ ነቶም ቆልዑ ዘድሊ ነገር ምዝ ኩሉ ናይ ምድላው ዝነበረና ፃዕርታት ሕጂ በዳሂ እዩ ነይሩ ግን እቲ ባህሊ ክግበር ስለ ዘለዎ ከዓ ሕጂ ኣነ ከምዚ ምድራፍ ፈቱ ነይረ ዋላ እንዳ ስንክትና ሙሉእ ለይቲ ክንስንክት ኢና ንሓድር በቲ ንለውስ በቲ ንላፉ በቲ ንስንክት ሕጂ ኣብቲ ዝነበረ ሂወትና ሕጂ ንደርፍ ምክንያቱ ካልእ ዘዘናግዓና ነገር ኣይነበረን ንዝደርፍ ንፃወት ንስዕስዕ መጎጎ ካሲስና ንስዕስዕ ገለ ንገብር ከምኡታት ስለ ዝነበረ ነቲ ባህሊ ክንምስርቶ ከሎና ቁሩብ ካብኡታት እዩ ተበጊሱ ማለት ሲ ሕጂ ክስቶን ኢልካስ ብደረጃ ሞያ ገለ ተጠሚቱ ኣይኮነን ግን እስከ ነቑም ንተኣከብ እስከ ተባሂሉ ኢና ተኣኪብና ኣብኡ ንፉዓት ወደብቲ ነይሮም ብዙሓት ኢና ተኣኪብና ሽዑ ይዝከረኒ ሓንቲ ድራማ ንስራሕ ተባሂሉ ኣነ ሕጂ ብድራማ እየ ጀሚረ መጀመርያ ክጅምር ከለኹ ከም በዓል ትባር ገይሮም እዮም ኣስሪሖምኒ መምሃራን ነይሮም ብዙሓት ነይሮም ሕጂ ኣስማቶም ጠፍኣን ኣሎ እምበር ድራማ ጌርና ንዋሳእ ድሕሪኡ ከዓ እሞ ደርፊ ዘይንገብር ተባሂሉ ሓደ ንፉዕ ስነ ጥበበኛ ኣዝዩ ብሉፅ ዝኾነ ስነ ጥበበኛ ደራስን ዘያምን ጣዕመ ገብረ ስላሴ ዝበሃል ነይሩና ብቐንዱ እሱ እዩ ነታ ጉጅለ ደርፍታት የውፅኣላ ዜማታት የውፅእ ግጥምታት የውፅእ ኣብ ደቃይቂ ግጥምታት ዘውፅእ ጣዕሚ ሕጂ ናይ ጣዕመ ፍረ እዩ እንቲ ኣብ ተን ኣለይቲ ከም ኣለይቲ ከም ባህሊ ክንቆም ዝኽኣልና ሲ ብናይ ጣዕመ ፃዕሪ እዩ ጣዕመ ዜማታት ኣውፅእ ኢልና ናይ መጀመርያ ደርፊ ሕጂ ደንደን ትብል ኔራ ክበረት እምባየ ትበሃል እ ኣብ ናይ ስኒ ሕክምናኣላ ደንደን ትብል ደርፊ ንዓ ኣውፅእ ኢላ ድሕሪኡ ከዓ ንዓይ ከዓ ረመፅ ድጉል ሓዊ ትብል ደርፊ ከዓ ኣውፅእ ለይ ናይ መጀመርያ ዘን ክልተ ደርፊ እዚአን ሒዝና ኢና ተበጊስና ድሕሪኡ ግን እሞ ዘይንቐፅል ዳኣ እሞ ዘይንገብር ደርፊ እሞ ትግረ ነምፅእ እሞ ሳሆነ ምፅእ እሞ ገለ እንዳበልና ሕጂ ከካብቲ ዘለናዮ ናይ ጋንታታት መሳርዕ ድዩ ጋንታታት ድዩ ካብኡ ሰባት እንዳውፃና እሞ ክስቶ ከማ ንትደርፍ ያኮ ክስቶ ከ ኣብ ከምዚ ጉጅለ ነራ ኮ ክስቶ ኮ ኣቲ ዕምባባ ነራ ክስቶ ኮ ምስ ባዕ መልእሰይ ነራ እያ እንዳተባሃለ ሕጂ ነቲ ባህሊ ከነቑሞ ዕድል ረኪብና ብልፅቲ ጋንታ ብልፅቲ ጉጅለ ባህሊ ከዓ ነራ እቲ ደርፍን እቲ ካልእ ንጥፈታትን ንሕና ንገብሮ እቲ ሙዚቃዊ ንጥፈታት ግን ንሕና ተማህራዊ ክኢላታት ናይ ሙዚቃ ስለ ዘይነበራና በቶም ቀያሕቲ ዕምባባ ኣብቲ ግዜ እቲ ዝነበሩ ሙዚቀኛታት በዓል ኤልያስ በዓል ሻምበል ፍፁም በዓል ዳልቼ በዓል ወድንባየ ነይሮም ብዙሓት በዓል ወዲዛግር በዓል ሳጢር ኣሮን ሳጢር ከይርስዖም እምበር ብዙሓት ነይሮም እሳቶም እዮም ንኣና ዝበቆልና ወዲ ሻውል ዝላይፍ ድራም ዝወቅዕ እዚኣቶም ሕጂ ንዓና እሶም እዮም ዝበቁዕልና እቲ ሙዚቃ ንሕና ከዓ ምስኦም ደድሕሪኦም ንኣብነት ምርኢት እንተልዩ ሳናቶም ምርኢት እንተልዩ ንሕና ደድሕሪኦም ነርኢ ሕጂ ከምዚ እንዳበልና ዳርጋ እቲ ባህሊ ዱልዱል ባህሊ እንዳኾነ ከይዱ ዱልዱል ጉጅለ እንዳኾነ ከይዱ ስጋዓ ብዚኣ ከምኣያ ነራ ተቃወማና
0: ኣረይ ፅቡቅ ከምዚ ከምዚ ዝበልክዮ እቲ መጀመርያ ናትኪ ሰረት ናይ ምጅማር ናይ ጥበብ ኣብ ቤት ትምህርቲ ሰውራ ከምኣላይት እንዳሰራሕ ክኸለኺ ክጎንጎኑ ሰሪሑ ነርኩ ሞ ከመይ ክብደት ነይርዎ ምክንያቱ በቲ ዝእለዩሎ በቲ ከዓ እቲ ሞያ ጥበብካ ንባዕሉ ዓብዪ ነገር ስለ ዝኾነ እቲ ናቱ ክብደት ወይ ድማ ብድሆታቱ እንታይ ይመስል ነይሩ
1: ክብደት ኣዝዩ ከቢድ እዩ

0: ምክንያቱ ለይትን ቀትርን ዕረፍቲ የብልካን ንጎቦ ብምልዋስ እንድሕር ጀሚርኪ ትላፉውያ ትስንክት ንኣብነት ስጋዕ ንስንክት ፖለቲካ ንምሃር ሰዓት 10 ከባቢ ፖለቲካ ተማሂርና ናይ ምሳሕ ሕጂ በብ ንናትካ መደብ ኣሎ መጋቢት ናይ ፀብሒ ድያ ናይ ላፋ ድያ ናይ ምስንካት ድያ ንናትና መደብ ኣለና ዝደጋገም ማለት እዩ ከምዚ ሕጂ እታ ደይትስንክት ጉጅለ ትምሃር እታ ትስንክት ጉጅለ ከዓ ትስንክት እታ ትላፉ ጉጅለ ትላፉ እታ ደይትላፉ ጉጅለ ከዓ ናብ ካልእ ንጥፈታት ትኸይድ ከምዚ እናኾነ ከሎ ኢና ሕጂ ንሕና እቲ ንለማመድ ትምህርቲ እውን ዓለይ ዓሲና ኣብ ቤት ምሶራ ናይ ሙዚቃ ትምህርቲ ምሂሩና እዩ ብዙሓት ነርና ሓደ 5-6 ንኸውን ሙዚቃ ምሂሩና እዩ ዓሲና ዋላ ናይ ስንኩላን ነይሮም በዓል እዮባብታ በዓል እዛ ሄዋን ናይ ኣዴታት ነይረን ምሳና ማለት ኣዴታት ክብለን ኣብቲ ዓስከር ዕቁባት ዝነበራ እምበር ኣዴታት ኳ ይኮናን ዳርጋ መሳትና እውን ነረን እየን ሕጂ እዚኣተን ከዓ ምሳና ኣምሃራ ነይረን ተማሂርና ኣነ ኳ ሽዑ ኣይ ማለት ኣይቀፀልናዮን ነቲ ብዩኒስትሪሜንት ደረጃ ሲ ሒዝናስ ኣይ መለኽናዮን ግን ንዓይ ኣብ ጊታር ኢድኪ ኣፃብዕቲ ክነዊሒ ኢሉ ያዕሲና ኣብ ጊታር ይመዲቡኒ ኣነ ኦርጋን ክሕዝ እየ ዝደሊ ነረ ኣብ ጊታር እቲኒ ብዝኾነ ከምኣ እንዳቐፀልና ከለና ከዓ ኣብ መንጎ ኩነታት ናይ ዓማ ነይሩ ካብኡ እሱ ቁረባ ሳናኺሉና መሊስና ከዓኒ ከይድና ንጋሽ ባርካ ከይድና ምስቶም ቀያሕቲ ዕንባባ ዕደት ጌርና ድሕሪኡ ተመሊስና ንዓራግ ምስ ተመለስና ከዓ ኣብ ዓራግ እውን ተስፋንኪኤል ቀለታ ዝበሃል ናይ ሙዚቃ መምህር ነይሩ እሱ እውን ምስ ጉጅለ ሓንቲ ጉጅለ ናይ ወያነ ባህሊ ነይሮም ኣስማቶም ካርሲዕ እዮም ሕጂ እሳቶም ከዓ ምሳና ሙዚቃ ምሃሩ ነይሮም ያዕስ እዚ ተስፋንኪኤል ቀፂሉልና ማለት እዩ ሽዑ ንባህሊ ውድብ ክንሰሓቡ ን ፈልዮምና ነይሮም ኣነ ዝከረኒ ብታሕተይ ዓራግ ተፈሊና ነርና ዳሓር ግን ምስ ናይ ሻድሻ ወራር ኩነታት ኣይከድናን እቲኦም ንኸቱ ነይሮም ሽዑቶም ጉጅለታት ንሕና ንቤት ምሰወራ ተመሊስና ካብኡ ስጋዕ ማለት በዳሂ እዩ ነይሩ ምስቲ ዘለካ ስራሕ ሲ ኣፀባቢብካ ኢኻ ትሰርሖቲ ናይ ባህሊ ነገር ከቢድ እዩ ምክንያቱ በቲ ግጥሚ ተፅንዒ በቲ ዜማ ተፅንዒ ምስቶም ሙዚቀኛታት ትኸዲ እቲ ክላይመት ንባዕሉ በዳሂ እዩ ነይሩ ናይ በዓል ጀላንቲ ካብ ቦታ ናብ ቦታ ክትከዲ ኣዝዩ ከቢድ ናይ ፀሓይ መጥቃዕቲ ነይርዎ እዩ ክሳብ 50 ገለን ዲግሪ ሰንቲግሬድ እዩ ዝበፅሕ ነይሩ ንዕኡ በዲህና ፀሓይ እንዳተሃረምና ንኸይድ ተለማሚድና ንመፅእ መሊስ ናብታ ጉጅለና ኣቲና ከዓ ንስንክት እቲ ዘሎ ንጥፈታት ነካይድ መሊስና እውን ኣካዳሚ ንምሃር ነርና ኣነ ንባዕለ ሕጂ ተማሂረ የ ኣብ ቤት ምሶራስ ኣማዕቢለ እቲ ዝነበረኒ ደረጃ ኣማዕቢለ ቀፂልና ኢና ኩሉ እዩ ዝምሃር ወላ ሓሙሻይ ዝነበረ ሓሙሻይ ይቕፅል ዓስራይ ዝነበረ ብሓሙሻይ ይቕፅል ኩሉ ሰብ ሲ ይምሃር እዩ ኣነ ክሳብ ሕጂ ከማንሲ ኣብኡ ዝሓዝክዎ ፍልጠት ካብቶም መምሃራን ዝኸሰብክዎ ፍልጠት ስጋብ ሕጂ ንዓይ ኣማዕቢሉን እዩ ኣብ ሂወተይ ዋላ ሃይለ ኣርትስ እውን ሃይለ ኣርትስ ዝበሃል ነይሩና ሰኣላይ ንሱ እውን ናይ ስእሊ ትምህርቲ ክንምሃር ፈልዮምና ነይሮም ዳሓርዮም ቶም ሓለፍቲ እዚኣ ድምፃዊት እያ ከመይ ጌርኩም ኣብ ዘእትዋ ሙዚቃ ክትኣት ኣለዋ ኢሎም ክልኦም ንምበር ኣነ ሕጂ ስእሊ ብጣዕሚ እየ ዝፈቱ ሕጂ ከምዚ እንዳበልና እዩ ነይሩ እቲ ብድሆታት ንእሽቱ ስለ ዝነበርና ንብድሆ ነርና እምበር ብጣዕሚ ከቢድ እዩ
1: እዎ ክትሪኦ ከለካ ክትሓስቦ ከለካ ሲ ከቢድ ምክንያቱ ቤት ትምህርቲ ሰውራት ኢሎም ካ ከምዚ ክትብል ዝፀንሐ ክምስ ኩሉ እቲ ኣብኡ ዝግበር ንጥፈታት ማለት እዩ ምክንያቱ ከምዚ ናይ ሕጂ ዋላ ኮሌጅ ንበሎ ዓብይ ኮሌጅ እዩ ብዙሕ ሰብ ዘድልዩ ማለት እዩ ሃራይ ጓል ገባር እስከ ተናይቲ ሽዑ ዝነበራ ትዝክሬን ዶ ካብዚ ክትብልና ፀናሕ ክገለገለ ደርፍታት ክዝክር ፀኒሕኩምዎ ድምፃዊት ኢልክ ከዓ ስለ ዝጀመርክ ሲ ሰብ ካብዚ ሕጂ ዝፈልጠክ ከዓ ብተዋሳይት ወይ ድማ በቲ ኣብ ስነ ጥበበ ናይ ክስታይ እሞ እስከ ትዝክሬ እንትኾንኩ ናይ ሽዑ ደርፍታት ገላ ክትብልና
0: ብዙሕ ቅድሚ 45 ዓመት ኢና ንዛርብ ዘለና ብዙሕ ዝዝከር ኣይኮነን ግን ሓደ ሓደ
1: ወገለ እውን ኣብ ዝናሕና ሰነዳት ዝረኸብኮን ስለ ዘሎ
0: ረመፅቲ ጉልሓዊ ዘንደዶ ምዕባለ ሰውራና ዝርዓዶ ዝጠፈ መሲልዎ ንጉልሓዊ ዘሊሉ ኣተዋ ደርጊ ፋሽሽታዊ ብሓንቲ ሓለንጊ ብሓባር ተቐፅዑ ፍትሒ ቁኑዕ ፍርዲ ሲኢኖም ዝነብዑ ታሪክ ከም ዝሰርሑ ኣይፈለጠን ደርጊ ድቁስ መሳፍሒ ድኹም ተሰሓጊ
1: ትገረሮስ ነይሩ ኢደይ ቀፀልኪ እምበ
0: ድሓንሱ
1: ግን ከምቲ ክሳይ ከዓ ናብ ውልድኪ ከም ዕድ እንደገና ከዓ ናብ ረዘናካ ሰጊሩሎ ማለት እዩ ናይ ድምፂ ኣራይ እቲ ብድሕሪኡ ዝነበረ ኩነታት ከመይ ኹም ቀፂልኩም ጓልገባር ድሕሪ እቲ ናይ ሙዚቃ ትምህርቲ ኣቋሪፅኪ ናብቲ ሰራዊት ተመሊስኩም ናብ ባህሊ ብርጌድ ክተሰሕኪ ሰሪሕኩም ከመይ ነይሩ እቲ ባህላዊ ንጥፈታት ክብድሕሪ ኢኻ
0: ድሕሪኡ ኣብ 82 ወርሒ 5 ከቲትና ማለት እዩ ኣነ ኣብ ብርጌድ 77 ተመዲበ ገና ሻድሻ ወራራይ ተወድአን ፀኒሑኒ እቲ ውግእ ኣርኪበሉ እየ ሻድሻ ወራር ኣብ ቤት ምሰውራት ዝኸፍአ ውግእ እንዲ ነይሩ ኣብ ሻድሻ ወራር ክሳብ ኮቦርታ ከዲና ጀሪካን ንወርደሉ ግዜ ነይሩ ቆልዑት ሒዝና በረኻ ንውዕል ቀትሪ ለይቲ ክንስንክት ንሓድር ፀብሖም ንጀረኦም ንሰንኪትና እንደገና ቀትሪ ንበረኻ ሒዝናዮም ንወፍር ኣብኡን ነፈርቲ የሸግረና መቸም ከቢድ እዩ ነይሩ እቲ ናይ ሻድሻ ወራር ዝነበረ እንደገና ኣብኡ ማስክ ንሰፍየሎም ነቶም ቆልዑት ናይ ቀመማዊ ጋዝ ከይብሎም ተባሂሉ ከቢድ ነይሩ ድሕሪኡ ግን ኣብታ ናይ መወዳእታ ሻድሻ ወራር ከዓ ኣብ መጀመርያ ግንባር ናቕፋ በዓል ቴስታ ፋርኔሎ ዝበሃል ቦታ ኣትየ ካብኡ ከዓ ንሓልሓል ቦጠሎ ንሓደ ናይ ወዲ ፈረጃ ነራ ቦጠሎኒ ከይድና ማለት እዩ ኣብኡ እታ ናይ መወዳእታ ኩናት ናይ ሓልሓል ተዋጊእና ድሕሪኡ ሓደ መስከረም ከም ዝሕጂ ነይሩ እሞ ምስ ኣዕረፍና ማለት እዩ ሻድሻ ወራር ተወዲኡ ዕረፍቲ ምስ ኮነ እሞ ባህሊ ሕጂ ኩሉ ግዜ ንድሕሪ ዕሪፍካ ባህሊ ትገብር ስዋ ትገብር ትዘናጋዕ ገለ ኢኻ ሕጂኡ ንዓይ ኣባላት ቤት ምሰውራ ፀኒሖም እኒኦም ኣብ ማለት ተምሃሮ ዝነበሩ እሞ ዝኸዱ ናብ ተዋጋእቲ ሓይልታት ዝኸዱ ሕጂ እሳቶም ጓል ገባር ትደርፍ ያ ኢሎም እዮም ዘረክሱኒ ማለት እዩ ሽዑ እምበኣር ናይ ባህሊ ሓይሊ ናይ ቦጠሎኒ ንግበር ምስ ተባህለ እጂ ኣነ ኣብኣ ናይ ቦጠሎኒ ጉጅለ ባህሊ ኣብኣ ኣትየ ማለት እዩ ኣብኣ ሽዑ ሓንቲ ደርፊ ሰሪሑለይ ሓደ ስውእ ፍቕረ ዝበሃል ተሰውኡ እዩ እሱ ይሰርሓለ እዩ ማለት እዩ ተዘራሪቡ ዝመፀ ካብ 4 ግንባር ገሊያ ኣትብልታ ደርፊ ሕጂ ሳ ዘይትርስዓ ንሳ ክደርፍ ከለኹ ሓደ ታባ ዝበሃል ኣባልና ዓሽ ምባል ምስ ገልእዎም ሲ ብእምኒ ገይሩ ርእሱ ሃሪምዎ ንምንታይ ገሊእኩምና ኢሉ ብስርዓት ኣብ ቅድመይ ፈጊእዎ ገፁ ሕጂ ተዘክሮስ ብጣዕሚ እዩ ሳይ ዝገብረካ ሽዑዛ ተደራሪቡ ትብል ደርፊ ምስ ደረፍኩ ኣይዋዕልኩ ሓደርኩ የ ናብ እንዳ ብርጌድ ተሳሒበ ማለት እዩ እንዳ ብርጌድ ተሳሒበ ብርጌድ 77 ንፍዕቲ ውጅለያ ነይራ ኣብኣ ኣቴ ኣብኣ ከዓ ንጥፈታት ይቀፂለ ማለት እዩ ድሕሪኡ ናብ ክፍለ ሰራዊት 85 ምስ ኮነት ከዓ ስጋ ብናፅነት ከዓ ምስ ኣየ ቀፂለ
1: ሓራይ ምሕረት ዕላልና ገና ቀፃሊ እዩ ዘሎ ድምፃዊ ሜሮን ክፍለ እውን ነዚ በዓል እዚ ንምድማቕ ምሳና ሓቢሩ እዩ ዘሎ ኣብዚ ዕላልና እሞ ሜሪ ደጊመ ርሑስ በዓል ንዓኻን ንመላእ ስድራ ቤትካን ክብል ይፈት ሞ ቀፂልካ ድማ ነዚ በዓል እዚ ዘድምቕ ሒዝካልና መፂኻ ዘለካ እንታይ ክኾን ክተ

0: ፅቡቅ
1: ሰይ ንመስቀለይ ክብር ሓዛለይ

0: ሓተን ኩለን ከይመታ ውሕስነት ክለን እዚኣተን ኩለን ከይመቱ ውሕስነት
1: ክለን ና ክንቅፅል እቲ ናይ ብድሕርና ፅነት ዝነበረ ናይ ግዞ ናይ ስነ ጥበብኪ ቀፂልና ክንቅፅሎ ስለ ዝኾና ሕጂ ግን ኣብ ሜዳ ከለኽ ማለት እዩ ኣብ ባህሊ ከለኺ ካልእ ተወሳኺ ሞያ እውን ነርኪ ብዘይካ ተክሳይ ገለገለ ብፅዕትኪ ኣብ ዝሓበረኑ ማለት እዩ ሓያል ንፍዕቲ ናይ ኢደ ጥበብ ክኢላ ከም ዝነበርክ እውን ይገልፁ እዮም ነሮምሞ ካበይ ዝብገስ እንታይ እንታይ ክሳርሒ ነርኪ ምክንያቱ እቶም ብፅዕት ክሕሉ ንከለውሲ ማዕረቲ ናይ ውሽጢ ክዳን ዝበሃል እውን ሰፊኺ ትህብዮም ከም ዝነበርክ ነቶም ብቀረባ ዝነበሩ ብፅትኪ እሞ ዝብል እዚ ካበይ ዝብገስ ከመይ ነሩ ናይ ኢደ ጥበባዊ ስራሕትኪ
2: ኢደ ጥበባዊ ስራሕ ውሽጢ እዩ ዋላ ሓንቲ እቲ ማለት ሲ ከምዚ ዋላ ሓንቲ ናይ ክዳን ናይ ቅዲ ናይ ገለ ሕጂ ኣይፅግመን እዩ ነይሩ ስኢሎ ባዕለ ይፈታትን ይገብሮ ከዓ ገለ ዝፀበበና ወይ ዝገፍሓና ወይ ንኣብነት ረጅም ምስፋይ ሕጂ ኣብ ሜዳ ብጣዕሚ ገዳሲ ነገር እዩ ነይሩ ናይ ወዳት ኮስትሞ ምስፋይ ኣገዳሲ ነገር እዩ ነይሩ እቲ ክዳውንቲ ንባዕሉ ገሊኡ ገጅፍ መፀካ ብፍላይ ሚላኖ ምስ መፀ ኩሉ እዚ ኣብ ምትዕርራይ ብጣዕሚ እየ ዝግደስ ነይረ ሕጂ ዋላ ሓንቲ ሰኢለ ብቐንጠብጠብ ዝለመድኩዎ እምበር ተማሂረ ዘምፃኽዎ ነገር ኣይኮነን ሕጂ እቲ ረጅም ምስፋይ ሕጂ ዝፀገመ ካ ጨርቂ ምፅኢኻ ካብ ገለ ትረክብ ካብ ገለ ስትራሾ ገለ ትረክብ ንዑ ምፅኢኻ ከዓ ረጅ ትሰፍዮ ፍሉያ ሰባት ከማ ነረ ንረጂ ናትክ ጥራሕና ንክደን ዝብላኒ ዋላ ኮስ ሞ ናይ ወዳት ከማ ንሰፊ ነይረ እስከ በጃ ክስፈኢልና ብበጃ ክ እዩ በቃ ምክንያቱ ይስርዑ እዮም ነይሮም ይስርዑ ንሰፍየሎም ኣነ ሕጂ ግድስቲ እየ ነይረ ከምኡ ዋላ ግዜ ተሃልወኒ ኣብታ ዘላትኒ ግዜ ዋላ ምሸት ሕጂ ብፍላይ ቤት ምሰውራ መብራህቲ ስለ ዝነበረ ብመብራህቲ ሰፊ ዋላ ተኣቂረብታ ዘላትኒ ግዜ ነታ ሽግር ክፈትሕ ኢለ ፅዕር ሓደ ግዜ ሳብ ዓራ ኣብ በዓል ቀብርኦት ይመስለኒ ዓራግ ድዩ ከይድና ሲ ዓራግ እምበር መፂኦምና ሰራዊት እንዳ ኣርባዕተ ዝበሃሉ ነይሮም መፂኦምናስ ብጣዕሚ ዕርቃን ነይሩ ሽዑ ድሓር ካብቲ ናይ ኣባላት ክዳውንቲ ኣዋፂና ስረታት ቁምጣታት ሰፊና ንህቦም ነርና ሕጂ ኣነ ኣብ ከምኡ ብጣዕሚ ግድስቲ እየ ነይረ ካልእ እቲ ናይ ኢደ ጥበብ ዝበሃል ንኣብነት ሕጂ ኣብ ጀልሃንቲ ኣብተን ማሕበር ዘን ዕቁባት ናይ ደቂ ኣንስትዮ ነይረን ክኢላታት ናይ ካይላ ይመፃና ነይረን መጎጎ ክሰርሓ ኣለና ሕጂ ምስተን መጎጎ ድሰርሓስ ቀዳመይት ተሰሪዐ መጎጎ ከዓ ክሰርሕ ሕጂ መጎጎ ክሰርሕ ምስአን ፍሉያት ሰባት እውን መዲቦም ምስአን ስራሕ ኢሎምና ታ ካይላ ሕጂ ብኣያ ክኢል እያ ኣነ ኣብ ኣነ ዕን ርእን ስለ ዝነበርኩ እንታይ ዓይነት ሓመድ ዝጥቀማ ከመይ ገረን ይሰርሓ ገለ ርእን ስለ ዝነበርኩ ኣብዚኣ ሕጂ ይሕዛ ድሓር ምስ ከድና ናብ ሓይልታት ማለት እዩ ኣብ እንዳ 77 ከለኹ ሕጂ ኩሉ በቃ ኩሉ ብምሉእ ይሰርሑ ነይረ ኣብኡ ኳ ደሓን እዩ ማለት ናይ ግዜ ፀገም የብልካን ኣብ ቤት ምሰውራ እቲ ግዜ ድፀበበና ነይሩ እምበር ኣብቲ ሓይልታት ምስ ከድካ ዝተዛማዲ ዕረፍቲ ኣሎ ሕጂኡ ነቲ ዝተቐደ ክዳኒ ሰፊ ኮስትሞ ዘተዓራሪ ተዓራሪ ገለ ገብር ድሓር ኣብቲ ባህሊ ከዓ ኤግዚቢሽን ናቕርብ ነርና ከምዚ ርክያሞ ስፈ ዋላ እዚ ናይ ጨጉሩ ከማን ሽዑ እያ ንጀሚር ሽዑ መሳዕስዒ መድረፊ ገለመለ ሽዑ ዝሰርሕ ነረ ካብ ምንታይ ንሰርሕ ነርና ሽዑ ካብ ጸሊም ጎልፎ ነናዲ ንኸይድ ምሽ ይሰዱና ንደጀና በዓል ዓራርብ ንኸይድ እሞ ካብቲ ስትራሾ ናይ ኢራ ዝመፅፍ ዳውንቲ ነይሩ ንስትራሾ ተባሂሉ እውን ሓይልታት ንብረት ዝውሃብ ነይሩ ካብኡ ሕጂ ጸሊም ጎልፎ ኣናዲ እየ ካብኡ ዝሰርሕ ነረ ኣነ ባዕለ ዋላ ሓንቲ ዝመሃረኒ ሰብ የለን ግን ከይደ በቃ ቆቢዕ ገይረ ነታ ናይ መሳእሲዒና ድዩ ገለ ድዩ ይሰርሕ እቲ ካይላ ዝብለክ ዘለኩ ከዓኒ ካይላ ኣምፅሉ ናይልና ከዓ ካይላ ሰሪሐ ከዓ በቃ ማዓት ገለመለ በቃ ከምዚ ብያትታት ገለመለ በራድ ገለ ስፔሻል ዝኾነ ቅርፅታት እንዳውፃና ኢና ንሰርሕ ብዚ 24 ሳዕሳኡ ሕጂ ዋላ ካብቲ ዘርፊ ገለመለ ከማ ኣዘንቢሉ እኒአ ዝብል ኣነሱ ምክንያቱ በቲ ደርፊ ዝድረፊ ባህሊ በቲ ከዓ ናብኡ ኸይድ ኣብ ባህሊ ከዓ ፀወታ የለን ተጣቂዕ ኢኻ ከበሮ ትወቅዕ ኢኻ ትቕበል ኢኻ ትዋሳእ ኢኻ ትደርፍ ኢኻ ኩሉ እዩ ሙዚቀኛታት ከዓ ሙዚቃኦም ወቅዑ በቲ ይዋስኡ በቲ ደርፉ ዝደርፉ ሙዚቀኛታት ኣለዉ ሕጂ ኩሉ ግዜ ቢዚ ኢኻ ነቲ ፅባቐ ኢኻ ውድድር ኢኻ ከዓ ትገብር ምስተን ካልኦት ሃዱታት ናይ ክፍለ ሰራዊት ተወዳደር ኢኻ ብመጀመርያ ነቲ ኤግዚቢሽን ቀሪብና ክንዕኡ ከም ዝርዮ ኢና ንጉብረተሰብ ድሕሪኡ ከዓ ናብቲ መደብ ናይ ባህሊ ንኣቱ ሕጂ ናተይ ሲ ተማሂሮዮ ገለ ደ ይኮንኩስ በቃ ድልየት እዩ ትኾነለይ ከዓ ተዝሓሰብኳስ ይገብራ ተገዳስነት ሕጂ ብተገዲሰ በቃ ብስምዒት እየ ድሰርሖ ነቲ ስራሕ ተሒዘ ዮ ከዓ ይገድፎን እዩ ዋላ ለይቲ ትኾን ዋላ ቅትሪ እየ ድሰርሓ ሰብ ክዕልል ከሎ ክፀወት ከሎ ኣነ ይፀወት ኒ ከይደ ኣብታ ናይ ኢደ ጥበብ ስራሕ ይዝሰርሕ ሕጂ ሓቂሓሽ ጠቒሙኒ እዩ ማለሲ ኣብ ሂወተይ ንዓይሲ ጠቒሙኒ እዩ ምስ ኣተና እውን ብዙሕ ተጠቒመሉ እቲ ሞያ ከማያ ነይራ ካልእ ምስኡ ዝኸይድ ናይ ደርፍታት ነይሩ ሙዚቃ ከይወቃዕ ግን ኣብ ሙዚቃ ሕጂ እታ ንዓይ ድሕሪት ዘትረፈት ንንታይ እያ ምስ መፃኹ ኣብቲ ብርጌድ ብኢዶም ዝሰርሕዋ ጊታር እያ ፀኒሓትኒ ኣነ ከዓ ኣብ ጊታር እየ ተማሂረ ሕጂ እታ ብኢዶም ዝሰርሕዋ ጊታር ከዓ ብመፍትሓ ትውፅ ዋላ ሓደ ሰብይትን ክፋን እዩ ብጀካ እቲ ጊታሪስት ምክንያቱ ድሕሪ ተበቲ ኢኻ ስልኪ ኣይትረክብኒ ኢኻ ተተባላሽያ እውን ኣይትትከኣን ኢኻ ሕጂ ብከምኣ ስለ ዝፀንሐትኒ ኦሮማይ ገድፈለኒ ኢለ ስኢለ ክራር ገለፍትን እምበር ከምዚ ሙዚቃ ናተይለ የ ሓስኮን ዘንቢለ ሕጂ ግን እቲ ምድራፍ ስጋዕታ ናብ 17 ዝኸድኩላ ጥንስቲ ኮይነ ሲ ደሪፈ የ ጠቂዐ የ ሰሪሐ የ ኣብ ቴስዓ ግን ወሪደ ማለት እዩ ካብቲ ግንባር እ ማልያ ደይብሉ ደርፍታት እዩ ነይሩ ግን ኣይተሰነደን ሕጂ እዚኣን ገለገለ ደኣ ነይሩ በዓል መሰቡና ነይራ ወራሴይ ትብል ነይራ ሓንቲ ኣስገዳድ ፍቕሪ ብዘይ ድሌተየ ብዘይ ማለት ሲ ኣስገዳድ ፍቕሪ ብዘይ ድሌተይ ንሃገር እያ ማለት እዩ ሕጂ ብዘይ ድሌተየ ምርዖን የ ገለ ትብል ነይራ ኣግራብ ዓደይ ትብል ነይራ ማዕበል ቀይሕ ባሕሪ ትብል ነይራ ሸዊት ሓወይ ትብል ነይራ ኣርካን ናይ መዛግብ ትብል ነይራ ናይ ፍቕራዊት ደርፊ ጎበዛይ ንባዕላ ልዕላ ሰርተኸውን ደርፍታት ስ ደሪፈ እየ ኣነ
1: ኣብ ደርፍታት እዩ ግን ዝያዳ ከምቲ ዝበልኪ ከዓ ናብቲ ድራማ እንደገና ናብቲ ኢደ ጥበባዊ ስራሓት ስለ ዘንበልኪ ኣብዚ ግን ክሓተኪ ጓል ገባር ከምቲ ዝበልክዮ እቲ ናይ ኮስቲም ዝበሃል ነገራት ማለት እዩ ካብ

0: ካትካ ስለ ዝስራሕ ነበረ ኣብቲ ባህልና ኩሎን ስለ ዝነበረስ ከመይ ኢኻ ትገብር ኒ
1: በቲ ዝፈልጦ ማለት በቲ ዘርከብ ኩሉ ንእሽተይ ዘርከብ ኩሉ ቆል 17 ዓመት የወፅያነን ሜዳ ግን በታ ዘርከብ ኩላ ሸዓ ዝርያ ዝነበርኩ ሰበይቲ እንታይ

0: ትኸደን ኣብ ከተማ ዘላ እንታይ ትኸደን ካብኡ ናብኡ ካብ ከተማ ስለዝዓበኹ እንታይ ትኸደን ኮታ ካብቲ ዝረአኽዎን ዝፈልጦን ዝነበርኩ ሲ ይፍትን ነይረ ኩሉ እዚኣ ግበርልና ዲኖ ሲ ዲኖ መሳዕስዕ ሲ ኣነ ዲኖ መርዓ ወረድ ማወራድ መርዓ ገይሮማ ክኸዱ እየ ዝሪአ እምበር እንታይ ዓይነት እያ ከመይ እያ ገለስ ኣይፈልጣን እየ ግን ዲኖ ኣነ ሰሪሐ ነይረ ዲኖ መሳዕስዒ እቲ ሓላፊና ጥራሕ ርኢ ነቲ ዲዛይን ከመይ ክገብሩ ከም ዘለኒ ገለ ዲኖ ሰሪሐ ኣብ ናይ ሕጂ ጎበዛይ ብዲኖ እያ ከማንቲ ዝስዕሳዕ ሕጂ እቲ ድልየት እዩ በቃ ክገብር ምባል ምፅባቅ ክፅብቐልና ከዓ ማለት ክንሓልፈን ኣለና ነዘን ካልኦት ሃዱታት እንዳበልና ንምህዝ ገለ ንገብር ክዳን ንእሳ ነቲ ዝመፀናይ እንዳኢራ ክዳውንቲ ንንእሶ ነፅብቦ ገለ ንገብር ቬሎ ከይተረፈ ነይሩና ሕጂ ንሕና ኣነ ዝደርፈላ ነበርኩ ቬሎ ነይራ ነማሓይሾ ከመይ ንዕነስኪ ኣለዋ ከዓ መሊአን ምሳና ከዓ ደቂ ከተማ ከዓ ዝፈልጥዎ ከዓ ንዕን ከዓ እንዳፀዋዕና ብሓባር ናይ ሓባር ስራሕ እዩ ግን ኣነ ነኸይሰሕ ሒዘዮ ነቲ ስራሕ እምበር ስራሕ ናይ ሓባር ስራሕ እዩ ሕጂ ምስቲ ዘለካ ግጥሚ ፅንዕ ትበሃል ናይ ሙሉእ እቲ መደብ ኢኻ ልዕሊ 20 ዝኾኑ ደርፍታት ኢኻ መቕባል ተፅንዕ ምስኡ ናትካ ደርፊ ተፅንዕ ሕጂ እዚ ቀሊል ኣይነበረን ግን ዳሓን እዩ መቸም ንእስነት ስለ ዝነበረና ሓሊፍናዮ ማለት ብወኒ ኢና ንሰርሖ ነርና
1: ኣረይ ጓል ገባር ንድሕሪ ናፅነት ከዓ ክንምለስ ኢና ሞ ድሕሪ ናፅነት ከመይ ቀፂሉ ስነ ጥበባዊ ስራሕትኪ
0: ድሕሪ ናፅነት ኣነ ሓራስ ኮይነ ምስ ኣብ ሳሕሊ ፀኒሐ ድሓሪ ምስኣተኹ ግን ኣብ ስብሪት መዲቦም ማለት እዩ ውጅለ ባህሊ ስብሪት ውጅለ ባህሊ ስብሪት ክምደብ ከለኹ ግን ናይ ኮስቲም ናይ ስነ ፅባቐን ተባሂለ እየ ተመዲበ ድሕሪኡ ከዓ ኣብ 94 ከዓ ተጣይስና ኣብቲ ማሕበራዊ ሂወተይ ኣትየ ሕጂ እቲ ናተይ ፀገም እስ እዩ ክቅፅሎ ኣይከኣልኩን ስእል እያ በቃ ከምዚ ኦሮማይ እንታይ ክሰርሕ ሕጂ ኦሮማይ ኣብ ቅዕና ኢና ኣኽለና ሕጂ እቶም ዘለዎ ቅፅልዎ ገለ ትብል ግን ፈቲነ ነይረ ብዙሕ ከዓ ዝሕግዘኒ ሰብካ ይረኸብኩን ተሓገዝ እውን የድልየካ ንዲ ሞራል የድልየካ ንዓባ ግበር ዝብለካ ትደሊ ሕጂ ስዊታት እውን ይጎድል ነይሩ ኣነ በቲ ደርፊ ኣይቀፀልኩን በቲ ድራማ ግን ቀፂለዮ ብፍላይ ታደ ትብል ፊልም ብኣየ ዝብገስ ማለት እዩ ድሕሪ ነፅነት ኣብ በዕል ወዲ ፈራረይ መፂኦም ፀዊዖምኒ ሰርሕያ ትኽእል እዩ ክስኪ ኢሎም ኣብኣ ሰሪሐ ማለት እዩ
1: ሕጂ ኣብዛ ታደ ከምዚ ክትገልፂያ ዝፀናሕኪ ፍልይቲ ፊልም እያ ካብተን ተዘከርቲ እያ እንደገና ታደ ክትብል ከለካ ከ ኣብ ርእስኻ ዝመፁ ሰባት ኣለዉ ሓንቲ ከዓ እታ ከም ጓል ኣለም ኮይና ተላበስኪያ ገፀ ባህሪ ከዓ ነሳ ካብቶም ቀደሞ ዝመፁካ እዩ ሞ ተምሳጥኪ ወይ ድማ ጥብሎሕትኸ ኣብ ፊልም ታደ እንታይ ዝመስል
0: ኣነ ፊልም ሽዑ ይኩንኩን ጀሚረ ዮ ማለት እቲ ድራማ ማለት እየ ናይ መድረክ ድራማስ ብዙሕ ንሰርሕ ነርና ኢና ሙዚቃዊ ድራማ ንሰርሕ ናይ መድረክ ድራማ ንሰርሕ ከም ዝበልኩ ብዙሕ ዓበይቲ ድራማታት ሰሪሕና ኢና ሕጂ ንዓየ ሓደሰንን ግን ንሳቶም ከዓ ንፉዓት ስለ ዝነበሩ ንፉዓት ኣለይቲ ስለ ዝነበሩ ከዓ ንሳቶም ከዓ ናይ ብሓቂ ሃኒፆምና እዮም ነቲ ምእላይ ሲ ክንላበሶስ ገይሮምና እዮም ሕጂ ወላ ሓንቲ ኣየፀገመንን ኣነ ስለ ዝፀንሐት ባግራውን
1: ሕጂ እውን ንድሕሪት ምልስ ከብለኪ ኣብቲ ድራማ ከለና ማለት እዩ ከይቀፀልና ከብ ርእስና ከይወፀና ከለና ጠቕሲ እውን ኣቢልክዮ ፀኒሕኪ ብዙሕ ፊልምታት ወይ ድማ ናይ መድረኽ ድራማታት እውን እናሰራሕኪ ኢኺ ፀኒሕኪ መፂኸ ሞ ተዝክርያ ወይ ድማ ፍልይቲ ናይ መድረኽ ድራማ ክትከውን ትኽእል ወይ ድማ ብመልክዕ ሓንበት ናይ ሽዑዋን ፊልም እንብላ ንኽእል ሲ እንታይ ነራ ብኸመያ ተሰሪሓ ወይ ድማ ትናታ ዛንታ እንታይ ዝመስል ነይሩ
0: ቀያሕ መንዲል እዚ ማለት ሲ ሓቀኛ ታሪክ እንዲያ ቁሩብ ኣማዕቢል ኣቢሎማ ክኾኑ ክእሉ እዮም ግን ዝፍፀም ዝነበረ ብቲ ሰዓቲ ኣብቲ ልዕሊ ህዝብና ኣብዚ ሓንቲ ምውቕቲ ስድራ ቤት ዝተፈፀመ ዓመፃትን ገበናትን እያ ትዝትርኽ ማለት እዩ እዚኣ ክንሰርሓ ከለና ዳርጋ ከም ፊልም እያ ተሰሪሓ ማለት 2 ሰዓት ሙሉእ ኣብ ስቴጅ ስታንድባይ ኮይና ነብሲ ወከፍ ሰብ ነናቱ ስራሕ ነይርዎ ነናቱ ታኒካ ዘቐብል ማንካ ዘቐብል መንፀፍ ዘቐብል ዓራት ዝሰርዕ ገለ ዝሰርዕ እንደገና በረኻ ተቐይርዮ ነቲ ግራብ ዝተኽሉ ፅርግያ ተቐይርዮ ነቲ ፅርግያ ከመይ ዝገብሩ ኩሉ ሰብ ነናቱ ስራሕ ነይርዎ ሕጂ ኣነ ተዋሳኢት እየ ነይረ ግን ኣብ ከምኡ እውን እቲ ዘድልየን ዘድልየን እውን ይቕርብ 2 ሰዓት ሙሉእ ግን ልካዕ ከም ፊልም ኢና ሰሪሕና እታ ቀያሕ ምንዲል ብዙሕ ሰብ ከማን ብዙሕ ሰብ እዩ ዝፈትዎ ነይሩ ሽዑ ዋላ ኣነ ንባዕለይ ሳብ ቅድመይ እንዳቦኸይ እዝሪኦም ነረ ሰባት እንዳ ተዋሳእና ከለና ሲ ኣነ ታ ፅዮን ትብል ጠባይ ሒዘ ነረ እታ ቀንዲ ትጋፋዕ ስድራ ቤት ማለት እዩ ሕጂ ኩሉ ሰብ እንዳበኸየ ኢኻ ትሪኦ ኣብቅድመኻ እቲ ፃዕርኻ ሲ ኣብ ቅድመኻ ካ ትሪኦ ኢኻ ንስኻ ተካይዶ ፃዕሪ ዕውት ምዃኑ ሳብቲ ቅድሜኻ ኢኻ ትሪኦ ሕጂ ቀያሕ መንዲል ብጣዕሚ ከቢድ ስራሕ እዩ ነይርዋ ከተማ ፀኒሕካ ናይ ከተማ ክዳን ትኸዲንካ ፀኒሕካ ናይ ገድሊ ትኽደን ብዙሓት ጠበያት እዮም ነይሮማ ብዙሓት ጠበያት ስለ ዝነበርዋ ነቲ ክዳውንቲ ክንእክብ ኣነ ንባዕለ ሕጂ ካብተን ናይ ኮስቲም ኣዳላዊት ስለ ዝነበርኩ በቲ ዋሳእ በቲ ከዓ እንታይ ክክደኑ ከም ዘለዎም ከማን በቲ ድሕሪ ስቴጅ ኣብታ ኣነ ዘይዋሳእ ላወፂ ይቕርብ ኣሎም እንደገና ከዓ ንኣቱ ተዋሲእና ከዓ ንወፅእ በቃ ነን ናትና ስራሕ ሒዝና ክልተ ሰዓት ሙሉእ ኮፍ ኢሉ ሰብ ርያ ነሩ ከም ፊልም ኮይና ትረአ ነራ ናይ ብሓቂ ከዓ ፅቡቕቲ ፊልም እያ ድራማ እያ ነራ ኩሉ ሰብ ከዓ ርእዋ እዩ ኣብ ሜዳ ይፈልጣ እዩ እዚኣ ከምዚኣ እያ ነራ ናይ ቀያሕ መንዲል
1: ዘይትርሳ ማለት ተዘካሬታ ቀያሕ መንዲል ሃራይ ጓል ገባር ምስ ብፆትኪ በጋጣሚ ኣብ ሰራክምና ኣለዉ ኣብ ዛዕለና ኣለዉ ኣብ ባህሪ ባህርኽ ማለት እዩ ሓያልያ ተራርያ እዮም ዝብልኹ ሞ ከመይ ዝስካሕዝካ ካብ ቃላት ትንሰምዖ
0: እሱ እንድዩ እቲ ሓያል ዘብለካ ከምዚ በቃ ሓንቲ ነገር ሲ ንምንታይ ጌጋ ይርከባ ንምንታይ ከምታ ዝደለያ ደይሰርሕዋ ገለ ኢለ ይሓርቀ ግን እቲ ናተይ ሕርቃን ሲ ንምንታይ ከምቲ ዝድለ ዘይከውን እዩ እምበር ከምዝ ተራ ባእሲ ገለ ኣይኮነን ሕጂ ሓልዮት ኣቦት ኣሎ እቲ ፃዕሪ ቦት ኣሎ ኣነ ሕጂ ተኽፍእቲ ክርኢ ከለኹን ኣይሰግራኒ እዚኣ ናተይ ባህር እያ ክፉእ ነገር ወይ ደስተይ ትብለኒ ነገር እንተርእየ ስጋብታ ትፀሪ የ ዝከታዓላ ሕጂ እዚኣ እያ ተሓያል ተብለኒ
1: ብዛዕባ ክንዳዓለልና ከለና እንዲ ከምኡ ነይሩ ኣብቲ ረሳዕ እንቶይ ዝረሳዕክ ከማን ምስቲ ናይ ኢደ ጥበባዊ ስራሓትኪ ምስቲ ተፍርዮ ነበርኪ ኣዝያ ክኢላ ውሕልቲ ሰራሒት ወይ ድማ ሰራሒት ፀብሒ ኣብታ ዝነበረትኩም ናይ ምግብና ሲ ትውሓርቲ ብዛሕቲ ውሃዋ ዝነበርኩ መሻርፍ ሲ ንዓንሲ ከመይ ገይራ ኣመቄራ ፅቡቅ ማለት ብሓፈሻስ ውሕልነት እውን ነይሩዋ እዩ እዚ ከዓ እቲ ናይ ውሽጢ እዩ ገሌሎም እውን ገሊፆም ክነሮም ኣብዚ ዓንቶይ ዝረሳዕ ከም ኣብኣ ከሎ ክቐፅላ ሕጂ ብባህርኺ ካበልዓልኮ ማለት እዩ
0: ኣብሲ እዩ እቲ ስነ ጥበብ ከዓ ምስ ኩሉ ከይድ እንድዩ እዚ ስነ ጥበብ ሲ ዋላ ኣብ ውሕልነት መፂኻ እውንሲ ከተፀብቆ ንድሕር ትፍትን ኮይንካ ነቲ ስነጥበብ ነቲ ስነ ፅባቀ ኣብቲ ናይ መግቢ መፂኻ እውን ከተፀብቆ ኢካ ትፅዕር ኣነ ሕጂ ዋላ ቤት ምስወራ ከለና ሃንዛ ናተይ ሲ ንቁርሲ እያ ትቕረብ ነራ ኣነ ስንክታ ዝሓደርኩ ሃንዛ ክንዲዙ ዝኸውንቲ ሃንዛና ምስ ተፀፍፀፈ ኩለን ንቁርሲ እየን ዝወሃባ ምክንያቱ ምሕራር ኣይፈቱን እየ ተጠንቂቂ እየ ስንክት እዚ ኣይዝንግዕኒ እንዳ ስንከትኩ ከለኹ ኣይዝንግዕኒ ኣነ ስጋብታ በቃ ፅፍፍቲ ክትወፀለ ኣለዋ ብድሕሪ እውን ኣብዚ ሰራዊት ባህሊ ምስ መፃኹ እውን ናብ እንዳ 85 እውን ከምኡ ሕምባሻ ፅብቕቲ ተዘይ ኮይናትለይ ብጣዕሚ እየ ዝሓርቕ ከፀብቃ የ ዝፅዕር ብዝተካእለኒ መጠን መግቢ ከምዚ ማይ ገለ ኣይመልኣኒ ፅፍፍቲ ገይረ ሰርሓ እንድሕር ደንጉዮም የውድቆም እያ
1: ዋላ ውሕቲ ትኸውን
0: ሕጂ ጥዕምቲ ክትከውን ኣለዋ ተዋህበትካ ሳፀፍ ኣቢልካ ትሰርሓ ሕጂ ብከምኣ ምናልባት ዝነቕፉን እውን ነሮም ኮኑ እዮም ኣውዲቀትና ገሌሎም ዝነቕፉን
1: ኣይሳኑ ዝተረንሾ ንምሳሕሲ ወይ ቅርስስ
0: ኣይሳኑን እዮም
1: እቲ ናይ ጥበብ ናይ ኢደ ጥበብ ማለት እዩ ሕጂ ቲ ዝያዳፍቲ ናይ ስነ ጥበብ ኢና ድሕርና ፅነት እውን ከም ዝቐፀልክዮ ኣብ ዝተፈላለዩ እውን ስለ ዝረኣናክ ማለት እዩ ሕጂ ግን እቲ ናይ ኢደ ጥበብ ብፍላይ ድማ እቲ ናይ ፀጉሪ ትሰርሕዮ ከመይ ተቐፅል የሎ ክሳብ ዚ ሕጂ እዋን ከመይ ይክደልክሎ
0: ፅቡቅ እዩ ዝኸይድ ማለት እቲ ፅቡቅ እንድዩ ከምዚ ህውክ ኢልካ ክትወፅእ ድዩ ወላ ሃንደበታዊ ዝኾነ ውራይ የጋጥመካ ግብር ኣቢልካ ያ ክትከይድ ሲ ፅቡቅ እዩ ሕጂ ኣነ ከዓ ከም ናይ ምንጪ እሶተይ ገይረ ከዓ የ ድወስዶ እንዳ ማዕበልናዮ ከዓ ንኸይድ እንዳ ማዕበልክዎ ከዓ ከይድ ካብ ግዜ ናብ ግዜ ካብ ግዜ ናብ ግዜ እንዳለወጥካ ትኸይድ ሕጂ እቲ ሰብ ከዓ ሎሚ እቲ ምቑናን ገለ ይህከ ወይ
1: ግዜ
0: ስእን ግዜ ንምቁጣብ ወይ እውን ናይ ሕማም እውን ክህሉ ክእል ፀጉሩ ክቁኖ እንደይክእል ደይፅመም ሰብ ኣሎ ሕጂ ንከምዚ ፅቡቅ እዩ ኣዋፅ እዩ ኣነ ከዓ ከም ምንጪ ደቂ ናዕቢና ኣሉ
1: ፅቡቅ ስራሕ ማስተ ጠለብ ናይ ዓማዊልሲ ኣለዎ ማለት እዩ
0: ኣለዎ
1: ሃረይ ጓል ገባር ዕላልና ገና ቀፃሊ እዩ ዘለዎ ከምቲ ዓንቶይ ዝገበርናዮ ሕጂ እውን ድምፃዊ ሜሮን ምሳና ክሳብ ዝሃለዎ ማለት እዩ ነዚ በዓል እዚ ንምምዕራግ ድመፂ ስለ ዘሎ ደርፊ ክጋብዘና ነዚ በዕሊ ዝኾኑ ሞ ሜሪ እንታይ ሓቀሪብካልና ዘለካ?

0: ልና ድምፃዊ ሜሮን ክፍለ ካብ ጉጅለ ባህሪ እዚ ተወርዋሪ ጉጅለ ባህሪ ሓሪና ኣዝና ኢና እነመስግነካ በዚ ኣጋጣሚ ማለት እዩ ንዓኻ ንመላእስ ስድራ ቤትካ ደጊመ ርሑስ በዓል ቅዱስ ዮሃንስ ክብል እናተመለኹ ንሳ ካብ ዚ ኣጋጣሚ ናይ ዮሃና መልእኽቲ ካ ተመሓላልፍ።
1: ምስ ኣውደ ኣመት ርሑስ ቅዱስ ዮሃንስ ግበረልና ምስ ኩሎም ስድራ ቤተይ ምስ በዓልቲ ቤተይ ከምኡ ሓዳሽ ጓለይ ማለት እዩ ድሕሪ ወርሒ ትጥማቅ
0: ፅቡቅ።

ኣሜን። ደጊምና ንሕና እውን ረሑስ በዓል ቅዱስ ዮሃንስ ንዓኻ ንመላእ ስድራ ቤትካን ከምኡ ድማ ነታ ሓዳሽ ምጮት ጓልካ ኸ እንኳዕ ኣብቃዕካ እንኳዕ ሕጉሰካ ክንብለካ ደጊምና ይቐኒልና።

0: መጀመርያ ሙሉእ ስምኩም ክትነግሩና።
1: ሽመይ ጎይቶም ዘረኣብሩ ክበሃል ምቕማጠይ ዞባ ማእኸል ከባባ ሓሊበት።
0: ኣቶ ጎይቶኦም ኣብዚ እንታይ ክትገብሩ ኢኹም መፂኹም ዘለኹም?
1: ዕድግ እየ መጥዮ ዝወደይ ፅቡቕ ዋጋ ፅቡቕ መጠን እዩ ዘሎ ፅቡቕ እዩ ዘሎ።
0: እዚ ኣውደ ዓመት ክነሕልፎ እንት ኮይና ከመይ ጌርና ኢና ክነሕልፎ ዘለና? ከመይ ኣለኹ ሃዋሁ?
1: ሃዋሁ ትሓን እዩ ዘሎ መቸም ከም ግዜኡ እኒኻ ትኸዶ ግዜ ርኢኻ ሕለበን ትፍልጓላም ግዜ ርኢኻ እዩ ዝኽየድ። ግን ድሓን ከም ዝበልናዮ ድማ ጥራይ ንሰላምን ጥዕናን ይግበረልና። ዝሓለፈ ጨንቅና ዝመፀ ረህዋና ገይሩ ቅሳነትን ሰላም ዘለዎ ዘመን የምፃልና።
0: ሕጂ ከመይ ጌርኩም እዮም ኣውደ ዓመት ከተሕልፍዋ ምስ ጎረባብትኹም?
1: ምስ ጎረባብትና ተማቒልና ሓፍተይ ሓወይ ተባሃልና ብሓንሳብ ቡን እናሰተና እንዳ ክነሕልፎ ኢና።
0: ህዝቢ ኤርትራ ዝልለየሉ እንታይ እዩ?
1: ህዝቢ ኤርትራ ለዋህን ተሓላላይን እዩ። ምክንያቱ ዝፀንሐ ናይ ኣቦታትና ናይ ኣቦሓጎታትና ተማቒልካ ንምብላዕ እዩ ዝብል።
0: እስኹም ሕጂ ኣብዚ ክትመፁ ከለኹም ባዕልኹም ኢኹም ዕዳጋ ትገብሩ ዘለኹም ከመይ ኣሎሞ ዝሃዋህቡ? እዚ ኣብ ዝፅናሐኩም ሰብ እዚ ኣብዚ ክገዝእ ዝመፀ ሰብ ከመይ ትዕዘብለኹም? ከመይ ተስተማቕርዎ?
1: ሰላምን ቅሳነትን ዘለዎ እዩ። ፅቡቕ ኣሎ ፅቡቕ ፅቡቕ ብጣዕሚ ሕጉሳት ኢና ዘለና። እዚ ህዝቢ ዝደለ ድማ ከም ትፈልዮ ድማ በጀካ ከምዚ ማይ ፈሳሲ ወይ ድማ ከምዚ ማይ ቡንቧ ወይ ከምዚ ማይ መጀመርያ ዝፈስስ ውሕጅ ፅቡቕ በቃ ብሰላም ብቕሳነትን ይሕልፈሎ
0: እሞ ናይ ዮሃና መልእኽቲ በሉ
1: በል እምበኣር ኣነ ክብለኩም ዘልየ ዘለኹ ቅሳነትን ሰላምን ዘለዎ ዘበን የምፃልና። እቶም ዘለዉ ብደገን ብውሽጥን ኣኻኻቢ ግዜ የምፃልና። ቅሳነትን ሰላም ዘለዎ ግዜ የምፃልና። ኣሜን ኣሜን። ሕቢሩ ዝወደይ

0: መጀመርያ ስመይ ሲልቫና ተክለ ይበሃል። ዝሓፍተይ ከዓኒ ራሂል ቀሺ ሚካኤል ትበሃል። ኣብ ዳሚ ብጣዕሚ ፅቡቅ ኣሎ። ካብ ኩሉ ጨጉርና ነፍስና ኩሉ ኣማዕሪግና ኣሎ። ብጣዕሚ ፅቡቅ ኣሎ ይብላና ማለት እዩ። ናብዚ ሸቕ ምፃና ከምኡታት ኣስፌዛ ብዙሕ ነገር ኩሉ ስፌዛታት ክንገብር ኢና መፂና። ከምኡ ከዓኒ ደሎ ኩሉ ዕዳጋታት ክንርኢ ኢልና መፂና ማለት እዩ። ብዳኣመት ናይ ሎሚ ብፍሉይ ኢና ነብላ ድለና ማለት እዩ። ምክንያቱ ወላ በዚ መደብ ፀኒሕና ተላሂትና በዚ መደብ ፀኒሕና ከምኡ ጨጉርና ተቆኒና ኣሸንዳና ገርና ብፍሉይ ነውዕላ ኣለና ማለት እዩ። ትርጉም ናይ ብዳኣመት ክብል ከለካ ማለት እዩ ምስተመሓዙትካ መሰተካ መታዓቢትካ ተኣኪብካ ተውዕሎ ማለት እዩ። ከምኡ ብሓፈሻስ ምስ ኩላትካ ደቂ ገዛታካ ዘለዎ ከክንዳካ ዶኮና ከምዚ ናትና ሓደ ዓይነት ክዳን ጌርካ ሓደ ዓይነት ከም ጨጉርና ተቆኒና ዘለና ሓደ ዓይነት ተቆኒንካ ብሓደ ተውዕሎ ማለት እዩ።
1: ኣብ ዳኣመት ፅቡቅ ኢና ንሕልፎ ዘለና ብፍላይ ከዓ ሎም ዓመት ማለት እዩ። ዝቁኖ ከዓኒ ጋመ ናይ ኣሸንዳ ተቆኒና ማለት እዩ። ናይ ባቕሜን የውሃና ክብሎም ዝዘል በዚ ኣጋጣሚ እዚ ንመላ ህዝቢ ኤርትራ ሓይልታት ምክልኻል ንስድራ ቤተይ ብምሎም ኣብ ውሽጢና ወፃን ዘለዉ ንዓኹም ከዓ
0: መጀመርታ ንስድራይ ከምኡ ውን ንመላእ ህዝቢ ኤርትራ ምስጋና ክብሎ ደሊ ከምኡ እተን ደፍቅረን ድፈትዎን መሓዝተይ ተላሂቲ ንዕኒ የውሃና ክብል ደሊ ኮሚታት ኣዋፃእን ኣብዚ ኤርትራን ዘለዉ ይሕዋተይ ሓበቦታተይ ንኩሎም የውሃና ክብሎም ይፈቱ ማለት እዩ። ካብ ኩሉ ከዓ ዕድሜና ክቢርኩም ከምዚ ጌርኩም ምምፃእኹም ብጣዕሚ የመዝግነኩም ንዓኹም።

0: ሃረይ ጓል ገባር ዕላልና ክንቅፅል ከምዚ ክንብሎ ፃንሕና ካብ ሜዳ ኣትሒዝና ዝነበረ ስነ ጥበባውን ኢደ ጥበባውን ስራሓትኪ እንዳዕለልና ኢና ድሕርና ፅነት እውን በፂሕና ዘለና ማለት እዩ። ኣብ ድሕርና ፅነት ግን ገለ ፍልይ ዝበለ ኮይኑ ክስማዓኒ ወይ ድማ ተዓዘብቱ ከምኡ ኮይኑ ምክንያቱ በዓልቲ ሓዳሪኺ ኣዶ ቆልዑትኺ እንደገና ነዚ ካልእ ሞያ እውን ጎንጎኒ ክትሰርሐ ዘለኹ ሞ ብኸመይ ትገብረ ነርኪ ማስ ብኸመይ ክንክልቲ ኣወሃሂድ ክትሰርሐ ትኽእል እዩ?
1: ከምቲ ዝበልናዮ እዩ ካብቲ ዝሓለፍናዮ ዝብርታዕ ኣይኮነን እንጂ እዚ ከቢድ እንድዩ ከም ሓቂ ቆልዑት ሒዝካ ሓዳር ሒዝካ ቀሊል ኣይኮነን። ግን ይኸይድ እዮም ሰርሐ ናይ መንግስቲ ስራሕ እውን ሰርሐ እቲ ብፍላይ ናይ እዞም ሳዕሳዕ ተገለምለ ሰርሓሎም ነይረ ሕጂ እውን ኣብኡ ከምኡ እዩ ትመደበ ኣብቲ ባህላዊ ውዳያ። ግን ኣብ ገዛ ዋላ ቡነ እንዳሰቱ ክእ ኣነሰርሕ ዋላ ቡን እንዳሰተ ክድዮ ዋላ ለይቲ ሕጂ ኮፍ ኢሉ ሓድር ሰርሐ ምክንያቱ እንተደይ ሰሪሐስ ከምዚ በቃ ገለ ነገር ዘጉደልኩ ኮይኑ ይስማዓኒ። ሕጂ እቲ ሓቂ ሓይሽ ትቅድም ቆልዑ ተዕቢና ብከምኡ ሰሪሕና ዲና ገለ ጌርና ሕጂ እውን ከምዚ ዘሸግር ኣይኮነን። ግን ክትገብር ክስለ ዘለካ ከዓ ኩሉ ግዜስ ክትክእ ክትምልእ ኢካ ትደሊ ንብዙሕ ነገር ይሽፍነልካ። ሕጂ ናይ ግድን እዩ በቃ ምስታ ዘላትካ ግዜ ፀቢብካሲ ክትሰርሐ ኣለካ። ሓደ እቲ ስርሕልና ዝብለካ ሰብ እውን ክትሕጉሶ ትደሊ ምንታይ ከደይ ሰርሐ ካብ ኮፍ ድብልሲ ደይ ሕጉሶ ኸ ተንዝደሊአን ከደይ ሰርሐ ኣለን ኢልካሲ ትግደስ ማለት ትብገስ ኢኻ። ሕጂ ምቹእ ሂወት ሃልይካ ዘይኮነስ ኣፀቢብካ ምስታ ዘላትካ ግዜ ተፃጊምካ ትገብራ ኢኻ ክገብረ እየ ንድሕሪ ኢልካስ ዘይግበር ነገር የለን። ኩሉ ግዜስ ክትብገስ ኣለካ ተተበጊስካ ንክትቅፅሎ ፀገም ይብሉ እታ ቀንዲ ከባድ ነገር ምብጋስ እያ
0: ንበቃስለካ
1: እንጂ ሳያ ሳ ከዓ ሓቂ ሓይሽ ደሓነ ኣነ ስራሕ ፎት እየ ዙረት ገለ ይፎትን እየ ብዙሕ ከምዚ ሕጂ ከማ ንሓይሽ እምበር ከምዚ ምብፃሕ ማሕበራዊ ሂወት ዶ ገለ ዶ ገለ ኣይፈትን እየ ነይረ። ሕጂ እዩ ቅሩብ ይግድደካት ኩነታት ትኸይድ እምበር ኩሉ ግዜስ ክሰርሕ ጥራሕ የደሊ ዳሓን እዩ ኣከባቢንካዮ ተሰሪዕካዮ መደብ ተውፅኢካሉ ሲ ዘይከኣል ነገር የለን።
0: ልክዕ ንስ እዩ ድሕር ክምፅኻታ ነጥቢ ግዜኻ ተሰሪዕካ ሲ ኩሉ ክኾኑ ክእል እዩ። ግን ፍሉይ ነገር ካባኺ እንታይ ተዓዚበ ጓል ግባር ማለት እዩ ኣነኸ ከም መንእሰይ ካብ ዴታት የከወርስ ስለ ዘለኒ ማለት እዩ ከምዚ ፍሉይ ኣብ ስራሕ ሲ ፍቕሪ ስራሕ
1: ናይ ብሓቂ
0: እጂ ሓደ ስራሕ እናስራሕካ ነቲ ሓደ ምእላይ ዘይኮነስ ንኩሉስ ከምዝከኣል ማለሲ ይከኣል ተይልካሲ ከምዝከኣል ክምሃር ፀኒሐ ሞ ኣዝየ ዘመስግነክ በዝጋጣሚ ከዓ ማለት እዩ ጋል ገባር ናብ ካልእ ሕቶ ክቕፅል እዚ ኩሉ ክትገልፅዮ ፀናሕኪ ናይ ጥበብ ብቕዓትክስ ኣብ ደቂ ክኸ ወሪሱ ድዩ ብጀካት እዩ ኩላትና ንፈልጦ ስኒ ጥበብኛ ረዘነ ማለት እዩ ናብ ካልኦት ደቂ ኸ እዚ ሕጂ ንብሎ ፀናሕና ብጀካት ናይ ጥበብ ማለት እዩ ናይ ኢደ ጥበብ ክኾኑ ክእልስ ዝተፈላለየ እትዘለኪ ውሕሉል ባህርሲ ኣብ ደቂ ኸካ ሰጊሩ ዶ
1: እወ ሕጂ ወላ እቶም ኣወዳት ሕጂ ኣብ ቴክኒክ ዘለዎም